0: ድመ ፓራዲስ ዞን ኣባሻውልን ደቂ ተባዕትዮ ክሓልፋ ንከለዋ ኣብ ደቂ ኣንስትዮ ግና ኣብቲ መደብ ኣይነበራን። እዚ ከምዚ ኢሉ እንከሎ ዝሓለፈ ዓርቢ ኣብ ትሕቲ 15 ዓመት ናይ ካልኣይ ዙርያ ኣብ ዝተዛዘመሉ ፈለማ ንሜዳ ካብ ዝወረዳ ክለባት ፓራዲስ ዞን ኣባሻውልን ቲራበሎን ሰረጀቃን ብናይ ሓባር ውፅኢት ሓደ ብሓደ ክፈላለያ ንከለዋ ገጀለት ንጎዳይፍ ሓደ ብባዶ ኣኽርያ ኣንጻር በሪኽ ማዕረ ሓደ ብሓደ ማይ ተመናይ ንዕዳጋ ሓሙስ ሓደ ብባዶ ገዛ ባንዳ ንጋላ ነፍሒ 7 ብባዶ ፀፀራት ንሰንበል 7 ብሓደ 4 ስመራ ንማእከል ከተማ 3 ብ2 ብዝኾነ ውፅኢት ይዕረንአን። ኣብ ደቂ ኣንስትዮ ድማ በሪኽ ንዕዳጋ ሓሙስ 3 ብባዶ ፓራዲዞ ንኣኽርያ 3 ብ1 ማይተመናይ ኣንጻር ኣቦሻውል ባዶ ብባዶ ወዳይፍን 4 ስመራን ድማ ማዕረ ሓደ ብሓደ ተፈላለየን። እምበኣርከስ ውድድር ካልኣይ ዙርያ ዛዚመን ናብ ኣውዴካ ምሕላፍ ሰጊረን ዘለዋ ንኡሳን ምምሕዳራት ኣብ ትሕቲ 13 ዓመት ካብ ምድብህም ኣኽርያን ጎዳይፍን ደቂ ኣንስትዮ ድማ ጎዳይፍን በሪኽን ክኾናን ከለዋ ካብ ምድብለ 4 ስመራን ማእከል ከተማን ደቂ ኣንስትዮ ድማ ሰንበልን ፀፀራትን ካብ ምድብሐ ድማ ብክልቲ ፀ ታ ማይ ተመናይን ገዛ ባንዳን ክሓልፋን ከለዋ ካብ ምድመ ድማ ቲራቨሎን ፓራዲዞን ብደቂ ተባዕትዮም ቲራቨሎን ኣባሻውልን ብደቂ ኣንስትዮ ሓሊፈን። ኣብ ትሕቲ 15 ዓመት ድማ ካብ ምድብሀ ገዛ ባንዳን ማይ ተመናይን ካብ ምድብለ ድማ 4 ስመራን ማእከል ከተማን ደቂ ኣንስትዮ ድማ ሰንበልን ፀፀራትን ካብ ምድብሐ በሪኽን ጎዳይፍን ብደቂ ተባዕትዮ ማይ ተመናይን ኣባሻውልን ደቂ ኣንስትዮ ካብ ምድብመ ድማ ኣባሻውልን ፓራዲዞን ደቂ ኣንስትዮ ድማ ቲራቨሎን ኣባሻውልን ሓሊፈን። ክረምታዊ ውርድ ድራት ግራስሩት ኩዕሶ እግሪ ሎምሶኒ ብቲ 13 ዓመት ኣብ ክልተ ሜዳ ብዝካየድ ናይ ውድጋ ምሕላፍ ውርድሩ ቀፂሉ ክካየድ እዩ።
1: ክረምታዊ ውድድር ኩዕሶ መርበብ ግራስሩት ይቐጽል። ብምትሕባር ጨንፈር ስፖርትን ፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ዝካየድ ዘሎ ክረምታዊ ውድድር ኩዕሶ መርበብ ግራስሩት ብቐዳምን ሰንበትን ኣብ ሜዳ ቦቸፊላ ቀጺሉ ነይሩ። ብቐዳም ጋንታት ደቂ ተባዕትዮ ውድድሮም ኣካይዶም ኣብ ክሊ ዕድመ 14 15 ጋላ ነፍሒ ንማይተመናይ 2 ባዶ ክትፀዕራ እንከላ ኣብ ክሊ ዕድመ 16 17 4 ስመራ ምስታ ንምኩር ተጻዋታይ ጴጥሮስ የማነ ኣብ መሳርዓ ዝፀንበረ ጎዳይፍ እያ ተረኺባ። ጎዳይፍ ወላ እኳ ሓሊፉ መጥቃዕቲ ትፍትን እንተነበረት ክዕውታ ዝኽእል እብረ ግን ኣየመዝገበትን። ኣርባዕተ ስመራ ብወገና ኣብ ምክልኸልን ምጥቃዕን ዓቢላ ብምቕራባ ንፀወታ ናብ ረብሓ ብምቅያራ ኣብ ፈላሚ ፀወታ 2 ባዶ ተዓዊታ። ሳልሰይቲ ፀወታ ተሰርዐ ዝነበረት ኣብ መንጎ ንኡሳን ዞባታት ዕውት ሻምፒዮን ካልኣይ ዲቪዥን ዝኾነት ጋላ ነፍሕን ዕዳጋ ሓሙስን እዩ ተኻይዱ። ፀወታ ኣብ ምጅማሩ ዘንጋንታት ንኣፍቀርቲ ኩዕሶ መርበብ ዝማረኸ ርእሱን ግጥም ኣርእየን ቀሪበን። ኣብ ቀዳመይቲ እብረ ዕዳጋ ሓሙስ ከሲባ ክትወፅእን ከላ ኣብ ዘቐጸለት ካልኣይቲ እብረ ጋላ ነፍሒ ተዋሂዳ ብምቕራባ ንፀወታ ናብ ማዕረ ውፅኢት ሓደ ብሓደ ቀየረቶ። ኣብ ሳልሰይትን መፈላለይትን እብረ ኣፍቀርቲ ስፖርት ብሃንቀውታ ዝተፀበዩ ዕዳጋ ሓሙስ ብመንገዲ ብሉፅ ተፀዋታይ ኮይኑ ዝወዕለ መሪሕ ዮናስ ኣቢላ ነተን ተተኸሽነን ዝመፅ ኩዕሳሱ ብተደጋጋሚ ሓያል መጥቃዕቲ ብምክያድ ኣብ ልዕሊ እታ መሳት ፀወታ ዘንፀበረቕት ብዘርኦም ተስፋ ዓለም እትስልጥን ጋላ ነፍሒ 2 ብ1 ብዝኾነ ውፅኢት ተዓዊታ ወፅያ። ብሰንበት ኣብ ዝተኻየደ ውድድር ድማ ኣብ ክሊ ዕድመ 14 15 ደቂ ተባዕትዮ በሪኽ ንኣባሻውል 2 ብ1 ኣብ ናይ ደቂ ኣንስትዮ ጎዳይፍ ንማይ ተመናይ 2 ብ1 ክዕወታ እንከለዋ ኣቐድማ ኣቢለን ሓሓደ ዓወት ሰኒደን ዝተረኽባ ደቂ ኣንስትዮ ጋንታታት 4 ስመራን ኣኽርያን ድማ ኣብ 3 እብረ ሚዛናውን መሳጥን ፀወታ እየን ኣካይደን። ብኣማኑኤል ሃብተ ገብርኤል እትስልጥን 4 ስመራ ከዓ ብፀቢብ ውፅኢት 2 ብ1 ተዓዊታትሉ። እዚ ውድድር ሓሙስ እውን ብ4 ፀወታት ቅፅል እዩ። ኣብ ክሊ ዕድመ 14 15 ናይ ደቂ ተባዕትዮ ዕዳጋ ሓሙስ ምስ 4 ስመራ ናይ ደቂ ኣንስትዮ ድማ በሪኽ ምስ ጎዳይፍ ከምኡ እውን ናይ ክሊ 16 17 ደቂ ተባዕትዮ በሪኽ ምስ ኣባሻውል ዕዳጋ ሓሙስ ምስ 4 ስመራ ግጥማት ክካይዱ ተሰሪዕሎም ኣሎ።
2: ካብ ዕለት 10 ናሓሰ ጀሚሩ ክካየድ ዝቕኒ ሻምፒዮን ኩዕሶ መርበብ ግራስሩት ትሕቲ 17 ዓመት ናይ ዞባ ዓንሰባ ትማሊ ሰንበት 16 ናሓሰ ዕዱማት ኣጋይሽ ኣፍቀር ስፖርት ተፃወቲ ጋንታታትን ኣብ ዝተረኽቡሉ ኣጋጣሚ ኣብ ሜዳ ግራንድ ሆቴል ከረን መጋረጅዩ ዓፅዩ ኣብቲ ናይ መዛዘ መደብ ዝተረኸባ ደቂ ተባዕትዮ ሓልሓልን ምስ ከረን ክኾና ከለዋ ኣብ ናይ ደቂ ኣንስትዮ ድማ ከረን ምስ ዒላ በርዒ ደን ገጢመን ሓልሓል ካብ ደቂ ተባዕትዮ ከረን ድማ ካብ ደቂ ኣንስትዮ ዕውታት ኮይነን። ጋንታታት ሓልሓል ብደቂ ተባዕትዮ ቀዳሚት ዕውቲ ብምዃን ወርቂ መዳልያ ማልያን ዓባይ ዋንጫን ክሽለም ክላ ጋንታ ዒላ በርዒ ካልኣይ ደረጃ ብምርካባ ተሸላሚት ብሩ መዳልያን ማልያን ጋንታ ከረን ድማ ሳሳይ ደረጃ ብመሓዛ ተሸላሚት ናሓስ መዳልያን ማልያን ብምዃን ዕውታት ናይቲ ፀወታ ኮይነን። ኣብ ተመሳሳሊ ብናይ ደቂ ኣንስትዮ ድማ ጋንታ ከረን ቀዳሚት ብምዃን ዕውቲ ወርቂ መዳልያ ማልያን ዓባይ ዋንጫን ክትከውን ጋንታታት ኣስማጠን ዒላ በርዒድን ናይ ካልኣይን ሳልሳይን ደረጃ ብምሓዝ ተሸለምቲ ብሩን ናሓስን መዳልያታት ከምኡውን ማልያታት ኮይነን። ዕውታት ተሳተፍቲ ጋንታታት ብሉፃት ተፃወቲ ነቲ ፀወታ ብቕዓ ዝመርሑ ኣብነቶን ደያኑን እቲ መደብ ንኽዕወት ኣበርክቶ ዝገበራ ትካላትን ውልቀ ሰባትን ካብ ኢድ ሓላፊ ክፍሊ ባህልን ስፖርትን ዞባ ዓንሰባቶ ስራጅ ሓጂ ዝርከቦም ዝተፈላለዩ ሓለፍቲ ሽልማት ናይ ተሳታፍነት

0: ሰርቲፊኬትን ተዓዲሎም። ፕሬዚደንት ኩዕሶ መርበብ ብዞባ ዓንሰባ መምህር ዕቁባይ ሃይለ ኣብ ዘስምዖ ናይ መዛዘሚ ቃል ተሳተፍቲ ጋንታታት ንዞባታት ንዘረኣዮ ብውዕ ፆታን ዲስፕሊንን ዝሕብን ምዃኑ ብምግላፅ ትንሳኤ ኩዕሶ መርበብ ስፖርት ሃገርናን ዞባናን ኣብ ዝለዓለ ደረጃ ንብብፅሑ ኣብ ተካቲ ወለዶታት ግራስሮት ፀቒጥና ክንሰርሕ ይግባእ ክብል ኣዘኻኺሮም። ፌደሬሽን ቅድም ምሽከታ ከተማክርን ብምኽንያት ባሕቲ መስከረም ዝኽሪ ምጅማር ብረታዊ ቃልሲ ንሰለስተ ሰናብቲ ዝቕፅል ውድድር ትማሊ ሰንበት 16 ሓሰ ኣበጊሶ። ኣብዚ እዋን ጋንታ ላልምባ ተመስሪታ ኣብዚ ናይ ትማሊ ሰንበት እውን ምስተን ነባራት ጋንታታት ክትፋለ መውዓላን ተዓዘብቲ ዘወና እውን ባህታ ዝፈጥርን ህሞት ኮይኑ ውዒሉ። ኣብዚ እዋን እዚ ብዙሒ ጋንታታት ናብ 7 ማለት መጓዓዝያ ሪድሲ፣ ሻሎኩ፣ ገዛ ባንዳ፣ ላልምባ፣ ዒላበር ዕድን ዓርተ ክሌዛንን ብምብራኸን እቶም ናይ ውልቂ ዝነበሩ ተወዳድርቲ ድማ ኣብ ጋንታታት ብምጥርናፎም ኣብ ዓውዲ ብሽክለታ ኣተባባዒ ዝላ ተገይሩሎ። እዚ ናይ ትማሊ ሰንበት ውድድር ኣብ መንጎ 48 ተወዳድርቲ ዝተሳትፎ ከምኡ ውን ናይ ሎሙዳን ማለት ዳይኮርሶ ካብ ካታጎሪ ኤ ክሳብ ካታጎሪ ሲ ማውንቴን ባይ ከምኡ ውን ናይ ደቂ ኣንስትዮ ካታጎሪ ዝሳተፈ ምንባሩ ተፈሊጡ። ናብ ውፅኢቱ ምስ ንምልከት ድማ ኣብ ናይ ካታጎሪ ደቂ ኣንስትዮ ዑታ ተቐዳድምቲ ምስ ንምልከት 54 ኪሎ ሜትር ንኽሽፍና ክምደበለን ከሎ ዘን ተቐዳድምቲ ንውድድረ ናብ ሰዓት 34.4 ኪሎ ሜትር ናረገፃይን ክሳዕ ፍጻመ በፂሐን። በዚ መሰረት ሰለስተ ተቐዳድምቲ ሻሉኩ ዕዉታት ክኾና ከለዋ ቀዳሚቲ ደሊና ዳዊት፣ ካልኦቲ ሲልቫና ተስፋ ሚካኤል፣ ሳልሴቲ ሄራን ሚካኤል። ኣብ ናይ ደቂ ተባዕትዮ ማውንቴንሲ ተቐዳድምቲ 54 ኪሎ ሜትር ዝሕቆት ውድድር ከካይዱ ከለዉ ኣብ ሰዓት ድማ 33.24 ኪሎ ሜትር ናዘወርዮም ንውድድሮም ፈፂሞም። በዚ መሰረት ቀዳማይ ፍኖት ዘርኣይ ካብ ጋንታ ገዛ ባንዳ፣ ካልኣይ ፍፁም ፍሳሐ ካብ ጋንታ ሻሉኩ፣ ሳልሳይ ሙራድ መሓመድ ካብ ገዛ ባንዳ ብምዃን ተዓዊቶም። ኣብ ናይ ካታጎሪ ቢ ተቐዳድምቲ 79.8 ኪሎ ሜትር ንኽጎዩ ክስርዓሎም ከሎ ሰዓት ድማ 36.49 ኪሎ ሜትር እናዘወሩ ክዛዝሙ ዮቤት ገብረ መስቀል ካብ ሻሉኩ፣ ካልኣይ ዓብዱልሓሚድ ሓሰን ካብ መጓዓዝያ፣ ሳልሳይ ያሲር መሓመድ ዑመር ካብ መጓዓዝያ ኮይኖም ድማ ንውድድሮም ፈፂሞም። ተቐዳድምቲ ካታጎሪ ኤ ኣብ ዘካየድዎ ፆታ 108 ዝርሕቆት ውድድር ክስርዓሎም ከሎ ተቐዳድማይ ጋንታ ሬድሲ ተመስገን ተውለ ኣብ ሰዓት 44.4 ኪሎ ሜትር እናረገፀ ንብምሎ መቀዳድምቱ ብዙርያ ብምውፃዕ ዕውት ኮይኑ ኣብ መወዳእታ ውድድሮም ዘካየዱ ተቐዳድምቲ ሉሙዳን ወይ ድማ ዳይኮርሶ ኮይኖም 130.2 ኪሎ ሜትር ንኽጓዓዙ ክምደበሎም ከሎ ኣብ ሰዓት ድማ 40.35 ኪሎ ሜትር እናዘወርዮም ናብ ቅፆታ ውድድር ኣምሪሖም። ኣብ መወዳእታ ብዝተኻየደ ቅፆታ ውድድር ቀዳማይ መትከል ደበሳይ ካብ ሬድሲ፣ ካልኣይ መርሃዊ ሓጎስ ካብ ሬድሲ፣ ሳልሳይ ዮናታን ገብሪ ህይወት ካብ ሬድሲ ብምኻን ንውድድሮም ፈፂሞም። ብምኽንያት ባሕቲ መስከረም ምጅማር ብረታዊ ቃልሲ ዝተሰርዑ ውድድራት ብሽክለታ ከተማ ከረን ዝመፅእ ሰንበት ክቕፅል ምዃኑ ካብ ፌደሬሽን ቅድም ብሽክለታ ናይታ ከተማ ዝበፅሐና ሓበሬታ ኣረድዩ።
1: ፌደሬሽን ኩዕሶ እግሪ ንኡዞባ ደቂ ኣምሓረ ንሰለስተ ደቂ ኣንስትዮ ዝርከብዎም 26 ሰልጠንቲ ናይ ካልኣይ ደረጃ ዳንነት ስልጠና ሂቦም።
2: ፌደሬሽን ኩዕሶ እግሪ ንኡዞባ ደቂ ኣምሓረ ናይ ካልኣይ ደረጃ ዳንነት ንሰለስተ ደቂ ኣንስትዮ ዝርከብዎም 26 ድያኑ ሂቦም። እዚ ካብ 9 ክሳብ 16 ሓሰ ዝተዋህበ ስልጠና ኣካልን መቐፀልታን ናይቲ ስፖርትን ንኡዞባ ደቂ ኣምሓረ ንምዕባይ ዝካየድ ዘሎ ንጥፈታት ኮይኑ እዚ ስልጠና ንዘሎ ሕፅረት ድያኑ ንምፍታሕ ዝዓለመ እዩ። ብኣሰልጣኒ ኢንስትራክተር ሕጉሽ መሓመድ ብርሃን ኮሚሽነር ዮናስ ፍትውን ዝተዋህበ ስልጠና 17 ሕግታት ፀወታ ኩዕሶ እግርን ሓድሽ ተሓደስ ሕግታትን ዘጠቓለለ ብቕልሲ ሓሳብ ዝተዋህበ ኮይኑ መፈተሺ መምዘኒ ብቕዓት ምርመራ እውን ተዋሂቡ ነይሩ። ሓላፊ ኣሃዱ ባህልን ስፖርትን ናይቲ ንኡዞባ መምህር ኪዳነስ ፍሳየ ኣብቲ ናይ መዛዘሚ መደብ ኣብ ዝቕረቡ ቓል ኣብቲ ንኡዞባ 3 ደቂ ተባዕትዮን ሓንቲ ጓል ኣንስተይትን ፌደራል ደያኑ ሓንቲ ድማ ኢንተርናሽናል ዳኛ ብድምር 5 ደያኑ ከም ዘለዎ ብምጥቃስ እዚ ስልጠና ምስ ፌደሬሽን ዞባ ብምርዳእ ከም ዝተወደበ ኣነፂሩ። ሰልጠንቲ ንዘረኣይዎ ተገዳስነት ምኽባር ሰዓታት ኣብ ግዜ ስልጠና ዝምጎሰ ፕሬዚደንት ፌደሬሽን ኩዕሶ እግሪ ዞባ ደቡብ መምህር ዮናስ ካሕሳይ ድማ ሙያ ዳንነት እግርን ኢድን ርእሲ ከምኡ እውን ልቢ ኣዋሃይድካ ዝስራሕ ስለ ዝኾነ ብዓቕልን ትዕግስትን ክኸድዎ ብምልባው እዚ ወሲዶሞ ዘለዉ ካልኣይ ደረጃ ዳንነት ኣብ ዝሓፅረ ግዜ ናብ ቀዳማይ ደረጃ ንምስስጋሩ ምስ ዝምልከቶ ኣካል ምርዳእ ከም ዝገበርሉ ብምርጋፅ ኣንበብቲ ብምዃን ሞይኦም ክዕብዩ ተላብዩ ኣካይዲ ስራሕ ምምሕዳር ንዘ ዞባ ደቂ ኣምሓረ ኣቶ ግርማይ እስየት ብወገኑ ኣብቲ ንኡዞባ ዘሎ ወኒ መንእስያትን ነበርትን ኣብ ስፖርታዊ ውድድራት ኣዝዩ ልዑልን ሓያልን ምዃኑ ብምጥቃስ እዚ ተረኺቡ ዘሎ ዕድል ቀሊል ከም ዘይኮነ ሰልጥንቲ ተገንዚቦም ኣብ ባይታ ክሰርሕሉን ከንፀባርቕዎን ብምምሕፃን ምምሕዳር እቲ ንኡዞባ ኣብ ኩሉን ጥፈታቶም ኣብ ጎኖም ምህላዎም ኣረጋጊፁ። ዳይረክተር ጀነራል ክፍሊ ባህልን ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ብወገኑ ሰልጥንቲ ብዕድመ ንኣሽቱን ኣፍረይትን ምዃኖም እቲ ቀንዲ ብልጫ ናይ ዝስልጠና ምዃኑ ብምጥቃስ ዳንነት ካብ ኩዕሶ እግሪ ኣብ ትሰናበተሉ ዘይኮነ ብንእስነትካ ክሞያ ሒዝካ ትኸዶ ኮይኑ ክቕፅል ከም ዝግባ ቁፅርታት ተሳታፍነት ደቂ ኣንስትዮ ንምዕባይ ድማ ክስራሓሉ ኣተሓሳሲቡ።
1: ሻምፒዮን ቅርድን ብሽክለታ ዞባ ደቡብ 15-16 ነሓሰ ኣብ ከተማ ደቂ ምሓረ ተኻይዱ።
3: ሻምፒዮን ቅርድን ብሽክለታ ዞባ ደቡብ ብ15-16 ነሓሰ ኣብ ከተማ ደቂ ምሓረ ብውዕ መንፈስ ተኻይዱ። ቀዳም 15-16 4 ቅፅበታ ውድድር ዝሓቕፈ ውድድር ክራይቶሪም ደቂ ኣንስትዮ ብዘካየደ ውድድር እዩ ፈሊሙ። 22 ተቐዳድምቲ ኣብ መስርዕ ዝተረኽባሉ 7 ንኡሳን ዞባታት 56 ኪሎ ሜትር እዩ ተሰሪዕለን። ኣብ መወዳእታ ኣብ ሰዓት 24.4 ኪሎ ሜትር እናተሓንበባ ኣብ ዘካየደ ቅፅበታ ውድድር ድማ ቀዳመይቲ ሳምራዊት ደበሳይ ካብ ድባርዋ፣ ካልአይቲ ሉልያ ፍሳይ ካብ ደቂ ምሓረ፣ ሳልሰይቲ ዮሳን ዳዊት ካብ መንደፈራ፣ ዳናይት ሽመንዲ ካብ እምን ሓይሊ፣ ሓምሸይቲ ባና ፍሳ ካብ ደቂ ምሓረ፣ ሻድሸይቲ መርሃዊት ክፍለ ካብ ድባርዋ፣ ሻብዐይቲ ሰሰን ፍሳ ካብ እምን ሓይሊ፣ ሻምነይቲ ሲልቫና ሙሴ ካብ ደቂ ምሓረ። ብውህሉል ነጥቢ ድማ ቀዳመይቲ ሳምራዊት ደበሳይ ካብ ድባርዋ ብ24 ነጥቢ፣ ካልአይቲ ሉልያ ፍሳይ ካብ ደቂ ምሓረ ብ20 ነጥቢ፣ ሳልሰይቲ ዳናይት ሽመንዲ ካብ እምን ሓይሊ ብ11 ነጥቢ ብምዃን ተዓዊተን። 55 ተቀዳደምቲ ደቂ ተባዕትዮ ን10 ንኡሳን ዞባታት ወኪሎም ኣብ ዘካየድዎ ውድድር ኣብ ሰዓት 34.8 ኪሎ ሜትር እናተሓንበቡ ናይ 80 ኪሎ ሜትር ሽፈነ እዮም ኣካይዶም። ኣብ መወዳእታ ኣብ ዝተኻየደ ተረኽበ ውፅኢት ቀዳማይ ኣሚናዳብ ኣለም ካብ ድባርዋ፣ ካልኣይ ናኦድ ክፍለ ካብ መንደፈራ፣ ሳልሳይ ዮናታን ኣስመሮም ካብ መንደፈራ፣ ራብዓይ ናኦድ ሃብተ ገብርኤል ካብ ዓደ ቀይሕ፣ ሓምሻይ ኣማኑኤል ነጋሲ ካብ መንደፈራ፣ ሻድሻይ ኤርምያስ ክፍለ ካብ ደቂ ምሓረ፣ ሻብዓይ ዮናስ ዕቋ ገርግሽ ካብ ዓረዛ፣ ሻምናይ ያፌት ጉዕሽ ዓዱኻላ፣ ታሽኣይ ሮቤል የማነ ዓዱኻላ፣ ዓስራይ ኣመሓዳሪ ኣብርሃ ሰንዓፈ ብምዃን ካብ ቀዳማይ ክሳብ ዓስራይ ውድድሮም ክዛዝሙ እንከለዉ። ብህሉል ነጥቢ ቀዳማይ ኣሚናዳብ ኣለም ድባርዋ፣ ካልኣይ ኣማኑኤል ነጋሲ፣ ሳልሳይ ዮናታን ኣስመሮም ክልቲኦም ካብ መንደፈራ ብምዃን ዕዉታት ናይ ትዕለት ኮይኖም። ብሰንበት 16 ሓሰ እውን ናይ ደቂ ኣንስትዮ 56 ኪሎ ሜትር ዝሸፈነ ኣብ ሰዓት 26.8 ኪሎ ሜትር እናረግፃ ኣብ መዛዘ ምቅፅበታ ውድድር በፂሐን። ኣብ ዝተረኽበ ውፅኢት ድማ ቀዳመይቲ ሳምራዊት ደበሳይ ካብ ድባርዋ፣ ካልአይቲ ሉልያ ፍሳየ ካብ ደቂ ምሓረ፣ ሳልሰይቲ ኣርሴማ ፍሳየ ደቂ ምሓረ፣ ራብዐይቲ ዮሳን ግርማፅን ደቂ ምሓረ፣ ሓምሸይቲ ናታልያ ገብረ መስቀል መንደፈራ፣ ሻድሰይቲ ዮሳን ዳዊት መንደፈራ፣ ሻብዐይቲ ሰገን ተስፋ ማርያም መንደፈራ፣ ሻምነይቲ ዳዊት ሽመንዲ እምን ሓይሊ፣ ታሽዐይቲ ኮኸብ ኣስመሮም ድባርዋ፣ ዓስረይቲ ሲልቫና ተስፋልለት እምን ሓይሊ ብምዃን ውድድረን ዛዚመን። ብጋንታ ቀዳመይቲ ደቂ ምሓረ ብ6:17 ካልአይቲ መንደፈራ ብ6:17 ሳልሰይቲ ድባርዋ ክልተ ካልኢት ድሕራ ተዓወት ሻምፒዮን ቅድም ብሽክሌታ ዞባ ደቡብ 2026 ናይ ደቂ ኣንስትዮ ኮይነን። ኣብ ናይ ደቂ ተባዕትዮ ውድድር 80 ኪሎ ሜትር ዝሸፈነ ማለት 40 ዙርያ ኣብ ዝተሰርዓሎም ውድድር ተቐዳድምቲ ኣብ ሰዓት 34.8 እናተጓዕዙ ውድድሮም ኣካይዶም። በዚ መሰረት ዝተረኽበ ውፅኢት ቀዳማይ ኣሚናዳብ ኣለም ድባርዋ፣ ካልኣይ ዮናታን ኣስመሮም መንደፈራ፣ ሳልሳይ ያፌት ጉዕሽ ዓዱኻላ፣ ራብዓይ ኣሚናዳብ ርእሶም ድባርዋ፣ ሓምሻይ ሻሎም ዓወት ሰገነይቲ፣ ሻድሳይ ንኦት ክፍለ መንደፈራ፣ ሻብዓይ ሴም ዳዊት ድባርዋ፣ ሻምናይ ሳይሞን ፀገዛብ ድባርዋ፣ ታሽዓይ ተመዝገን ዘሚካኤል እምን ሓይሊ፣ ዓስራይ ሰነት ዘርኣይ ዓዲ ቀይሕ ኮይኖም ውድድሮም ክዛዝሙ እንከለዉ። ብህሉል ነጥቢ ቀዳማይ ኣሚናዳብ ኣለም ድባርዋ፣ ካልኣይ ዮናታን ኣስመሮም መንደፈራ፣ ሳልሳይ ኣሚናዳብ ርእሶም ድባርዋ ብምዃን ዕዉታት ኮይኖም። ብጋንታ ብ7:10 ቀዳመይቲ ድባርዋ፣ ካልአይቲ መንደፈራ፣ ሳልሰይቲ ዓዱኻላ ብምውፃእ ዝተዳለወለን ሽልማት ክወስዳ እንከለዋ ንኡሳን ዞባታት ፆረናን ዓርዛን ማይምንን ንፈለማ ግዜ ናይ ተወዳዳርነት ብቕዓትን መንፈስን ክምገሱ እንከሎ ንኡዞባ ዓዱኻላ ብናይ ደቂ ኣንስትዮ ዘይምስታፋ ኣተኩሮ ክውሃባ መተሓሳሰበ ቀሪቡ። ኣብዚ ውድድር 63 ደቂ ተባዕትዮ ካብ 11 ንኡሳን ዞባታት፣ 23 ደቂ ኣንስትዮ ካብ 7 ንኡሳን ዞባታት ተሳቲፎም ነይሮም።
1: ሻምፒዮን ኩዕሶ መርበብ ደቂ ተባዕትዮ ቀዳማይ ዲቪዥን ዞባ ደቡብ ኣብ ከተማ ድባርዋ ተኻይዱ።
2: ፌደሬሽን ኩዕሶ መርበብ ዞባ ደቡብ ናይ ቀዳማይ ዲቪዥን ሻምፒዮን ኩዕሶ መርበብ ደቂ ተባዕትዮ ኣብ ከተማ ድባርዋ ብ4 ነሓሰ ፈሊሙ። ኣብቲ ብክለባት ድባርዋ መንደፈራ፣ ዓረዛ፣ ሰገነይቲ፣ ማይ ዓይኒ፣ ዓዱኻላ ከሳትፍ ዝቐነየ ብዓወት ጋንታ መንደፈራ ብ8 ነሓሰ ድማ ተዛዚሙ። ኣብቲ ደበና ዝተንጠልጠሎ ምቹእ ክሊማ ዝቐነየ ውርድራት መንደፈራ ንዓረዛ ሰለስተ ባሮክ ስዕራን ከላ ድባርዋ ድማ ንመይ ዓይነት ሰለስተ ብሓደ ዓዲ ኳላ ንሰገነይቲ ሰለስተ ባሮ ዓዲ ኳላ ንመይ ዓይነት ሰለስተ ባሮ ዓረዛ ንድባርዋ ሰለስተ ብባሮ መንደፈራ ድማ ንሰገነይቲ ሰለስተ ብሓደረት ይዓታ ማይ ዓይኒ ብዓረዛ ሰለስተ ብሓደ ክትሰዓርን ከላ መንደፈራ ንድባርዋ ሰለስተ ብሓደ ሰገነይቲ ንማይ ዓይነት ሰለስተ ባዶ ዓዲ ኳላ ንዓረዛ ሰለስተ ብሓደ ረሲዓታ መንደፈራ ኣብ ልዕሊ ማይ ዓይነት ሰለስተ ብባዶ ዓዲ ኳላ ንድባርዋ ሰለስተ ብሓደ ሰገነይቲ ንዓረዛ ሰለስተ ባዶ ረቲዓተን ናይ መዛዘሚ መደብ ቃል ዘስምዐ ፕረዚደንት ኩዕሶ መርበብ ዞባ ደቡብ መምህር ዮሴፍ ዘርኣይ ንሽዱሽተ ንኡሳን ዞባታት ጠርኒፉ ክሰላሰል ዝቐነየ ውርድር ነፍሲ ወከፍ ዝረኸባሉ ባይታ ብምፍጣር ናይ ሓባር ዕቤት ኩዕሶ መርበብ ዘረጋግጻሉን ሓድነተን ዘደልላሉን ኣጋጣሚ ኮይኑ ከም ዝቐነየ ሓቢሩ ነቲ መደብ ንምዕዋት

መሻርክትን ትካላትን ኣብ ቅርቲ ስፖርት ንዝረኣይዎ ኣበርክቶ ድማ ኣመስጊኑ። ኣብ መወዳእታን ዋንጫ ዝተረኸባ መንደፈራን ዓድኋላን ነይረን። ዓድኋላኣም መንደፈራ 3-1 ብምዕዋት ሻምፒዮን ቀዳማይ ዲቪዥን ኩዕሶ መርበብ ዞባ ደቡብ ኮይና መንደፈራ ዋንጫን ወርቂ መዳልያን 10,000 ናቕፋን ክትሽለምን ከላ ካልአይቲ ዓድኋላ 8,000 ናቕፋን ንሓስ መዳልያን ሳልሰይት ሰገነይቲ 6,000 ናቕፋን ብሩር መዳልያን ተሸሊመን። ኣብ መወዳእታ ብሉፅ ተፃዋታይ ዳዊት መኮነን ካብ ጋንታ ዓድኋላ ክሽለምን

0: ጠር ዝርሕ ቀታ ውድድሪም ኣካይዶም ኣብዚ ኣብ ዓቐብ ዝተዛዘመት መድረኽ ኣባል ሶሉሽን ቴክ ኮሎምብያዊ ሳንቲያጎ ኡምባ ንውድድሩ ብ3 ሰዓትን 17 ደቂቕን 6 ካሊትን ብምዝዛም ቀዳማይ ኮይኑ ተዓዊቱ። ኣባል ኢስታንቡል ቲም ዓወት ኣማን ካብ ዕውት መድረኽ ብ7 ካሊት ጥራይ ድሒሩ ካልኣይ ተርታ ብምሓዝ ህንፃፅ ረጊጹ። ዝተረፉ ኤርትራውያን ተቀዳደምቲ ኣባል ኢስታንቡል ቲም ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንዕዘብ ናትናኤል ብርሃነ ብ10 ደቂቕን 26 ካሊትን ድሒሩ መበል 43 መትከል እዮ ብ11 ደቂቕን 50 ካሊትን ድሒሩ መበል 45 መዋል ግርማይ ብ15 ደቂቕን 44 ካሊትን ድሒሩ መበል 49 ተርታ ብምሓዝ ውርድሮም ፈጺሞም።
1: ኣጥቃዓይ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ዓሊ ሱሌማን ካብ ካህረባ እስማዒልያ ናብ ኣልምስሪ ብኽብ ዝበለ መጠን ገንዘብ ተሰጋጊሩ።
0: ኣባል ሃገራዊት ጋንታ ኤርትራ ኣጥቃዓይ ዓሊ ሱሌማን ካብ ፀንሓ ግብፃዊት ክለብ ካህራባ እስማዒልያ ናብ ካልእ ግብፃዊት ክለብ ኣልምስሪ ምስግጋሩ ተገሊጹ። ዓሊ ምዛ ብ1998 ንፅዋ ኣውዲካ ምሕላፍ ግብፂ ኢጅፕሽያን ካብ ዝተዓወተት ክለብ ንዝመፅእ 3 ዓመታት ክፃወት እዩ ውዕል ኣሲሩ። ኣብ ፖርት ስዒድ ዝመደበራን 18,000 ተዓዘብቲ ዝሓቆፍ ስታድዮም ትውንን ኣልምስሪ ነተን ዓበይት ክለባት ሃገራት ሰጊራ ሻምፒዮን ንምዃን ዘይበቕዐት ግን ከዓ ናይ 106 ዓመታት ታሪክ ዘለዋ ካብ ዝዓብያ ክለባት ግብፂ እያ። ነቲ ማልያ ካህረባ እስማዒልያ ለቢሱ ዝደመቐ ዓሊ ሱሌማን ብምፍራም ሻምፒዮን ንምዃን ክደፍእ ድማያ ካብ ዝኸበሩ ወፃኢታት ብዝሓተተ መልቅቕ ዋጋ ኣፈሪማቶም። ኣልምስሪ ኣብዚ ንመወዳእታ ግዜ ዝተካየደ ሻምፒዮን 2025-26 ሃገራ 5 ተርታ ሒዛ ዝወድአት ብቀጠልያ ንስሪ ዝብል ሳጓ እትልለን ካብ 5 ዓበይቲ ክለባት ግብፅን እያ። እዛ ክለብ መንገዲ 252,000 ሰዓብቲ ዘለዎ ናይ ኢንስታግራም ሕሳባ ንዓሊ ሱሌማን እንቋዕ ብድሓን መጻኻ ክትብል ናብ ሕቑፋ ከም ዘእተወቶ ወግዓዊ ጌራ። ዓሊ ሱሌማን እዚ መስርሕ ዕውት ክኸውን ነዚ ሓዳሽ ጋንቱ 300,000 ካብ ደመዙ ኣብ መሸጡ ክውዕል እዩ ኣፍቂዱላ። ኣልምስሪ ንዓሊ ሱሌማን ናብ ሕቑፋ ንምእታው ኣስታት 650,000 ዶላር ኣሜሪካ ወፃኢታት ጌራ።
1: ኣብ ካርዲፍ ዌልስ ነተዓዋቲት ፕሪምየር ሊግ ኣርሰናልን ነተዓዋቲት ኤፍኤ ካፕ ማንቸስተር ሲቲን ዝረኸበ ግጥም ኮሚኒቲ ሺልድ ብየማን ዓወት ኣርሰናል መፈፀምቱ ረኺቡ።
0: ንምጅማር ሓድሽ ዓመተ ስፖርት ግጥማት ፕሪምየር ሊግ ዘበስር ግጥም ኮሚኒቲ ሺልድ ነተዓዋቲት ፕሪምየር ሊግ ኣርሰናልን ነተዓዋቲት ኤፍኤ ካፕ ማንቸስተር ሲቲን ትማል ሰንበት ኣብ ካርዲፍ ዌልስ ኣረኺቡ። ድሕሪ ንሓደ ዕቑድ ወንበረ ስልጣን ማንቸስተር ሲቲ ፔፕ ጓርዲዮላ ዝተረከበ ኢንዞ ማሬስካ ኣብ ተወዳዳሪ ግጥማት ንፈለማ ግዜ ንሲቲ መሪሑ ዘካይደ ፀወታ ብምንባራ እቲ ኢጣልያዊ ዓላሚ ከመይ ዓይነት ጋንታ ሰሪሑ ቀሪብሎ ንምዕዛብ ኣንፈት ዘብ ግጥም ክኸውን እዩ ትፅቢት ተገይሩሉ። ኣብ ምሕዝነታዊ ግጥማት ድኹም ምንቅስቃስ ዘርኣየት ጋንታ ሒዙ ዝቀረበ ሚካኤል ኣርቴታ ነቶም ካብታ ጋንታ ክወፁ ከም ዝኽእሉ ብሰፊሑ ዝንገረሎም ብራዚላውያን ጋብርኤል ማርቲነልን ጋብርኤል ጀሱስን ካብ መሳርዕ እታ ጋንታ ወፃ ጌሪዩ ንሓደሽ ትፈረምቱ ክሪስቶ ዞሊስን ብሩኖ ጉማረሽን ምስ ቀዳሞ ተሰለፍቲ ንሜዳል ኢኹ። ብሓያል ፀቕጢ ንፀወታ ዝጀመረቱ ኣርሰናል ኣብ መበል 25 ደቂ ማይልስ ሉዊስ ስኬሊ ብዝዓፀፈ ኩዕሶ ሪካርዶ ካላፊዮሪ ንኣርሰናል ሻምላ መሪሕነት ናይ ዝግጥም ዘተሓዘት ሸቶ ኣመዝጊቡ። ሸቶ ካላፊዮሪ ድሕሪ 1968 ንፈለማ ግዜ ኣብ ውሽጢ ቀዳሜቲ ደቂቕ ናይ ዝግጥም ዝተመዝገበት እያ። ብዘይካዚ ኣርሰናል ኣብ ትሕቲ ሚካኤል ኣርቴታ ኣመዝጊባተን ካብ ዘላ 668 ሸቶታት እዛ ናይ ካላፊዮሪ እታ ዝቕልጠፈት ሸቶ እያ። ኣብ መበል 28 ደቂ ዞሊስ ብክንፊ ብርእሱ ናብ ርዳት ዝለኣኸ ኩዕሶ ሃቨርትዝ ብርእሱ ጨሊፉ ኣርሰናል መሪሕነታ ንኽተስፍሕን ንፀወታ ክትቀትሎን ዝገበረት ሸቶ ወሲኹ። ሃቨርትዝ ኣንጻር ማንቸስተር ሲቲ ኣብ 7 ሸቶ እግሩ ሓዊሱ 4 ሸቶ ከመዝግብን ከሎ 3 ድማ ናይ ሸቶ ቀረብ ገይሩ። ማንቸስተር ሲቲ ዝትቀፅልዋ ከይገበረት ዕረፍቲ ኣኺልዋ 2 ባሮ ተመሪሓ ወፅያ። ድሕሪ ዕረፍቲ 3 ደቂቕ ጥራይ ምስተላዕሎ ማርቲን ኦዴጋርድ ዞሊስ ብዝሃንደሰሉ ኩዕሶ ንሓላው ርዳት ማንቸስተር ሲቲ ዶናሩማ ኣደቂሱ ንውፅኢት ፀወታ ናብ 3 ባሮ ዝቀየረት ሸቶ ኣመዝጊቡ። ዝተመዝገበ ተወሳኺ ሸቶ ይነበረን ኣርሰናል ኣብ ልዕሊ ማንቸስተር ሲቲ ብገፊሕ 3 ባሮ ብምዕዋት መበል 18 ናይ ኮሚኒቲ ሺልድ ዋንጫ ብምዕታር ንሓድሽ ናይ ውድድር ዓመት ብፅቡቅ ተበጊሳላ። ኣርሰናል ሎሚ ዓመት እውን ናይ ዝሓለፈ ዓመት ክብራ ክትዕቅብ ተገሚታ ዘላ ጋንቲያ። ናይ 34 ዓመታት ዕድመ ዘለዎ ፕሪምየር ሊግ 8 ንኮሚኒቲ ሺልድ ዓቲረን ዝተበገሳ ጋንታታት ኣብ መወዳእታ ዓመት ፀዋ ፕሪምየር ሊግ ዓቲረን። ኣብዝሓለፉ 6 ዓመታት ግን ነዚ ታሪክ ዝሰርሐት ጋንታ የለን። ናይ መወዳእታ ክለብ ንኮሚኒቲ ሺልድ ዓቲራ ፀዋ ፕሪምየር ሊግ ዝዓተረት ማንቸስተር ሲቲ ኣብ 2018-19 እያ። ኣብዛ ግጥም ክልተናሸቶ ቀረብ ዝገበረ ክሪስቶስ ዞሊስ ድሕሪ 1996 ድሕሪ

0: 1996 ንዴቪድ ቤካም ስዒቡ ኣብ ግጥም ኮሚኒቲ ሺልድ 2ናሸቶ ቀረብ ዝገበረ ተፃወታይ ኮይኑ ካብ ምጅመር 2023-24 ናይ ውድድር ዓመት ማንቸስተር ሲቲ ኣንጻር ኣርሰናል ኣብ ዘካየረቶም 9 ግጥማት ኣብ 2 ግጥማት ጥራይ ዓወታ መዝጊባ ኣብ 3 ትረቲዓ ኣብ 4 ድማ ማዕረ ወፅያ። ኣብዛ ግጥም ኣብ ዋንጫ ዓለም ሒዝዎ ዝቐረበ ድንቂ ብቕዓት ሒዙ ዝመፀ ማርቲን ኦዴጋርድ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ።
1: Party on the streets of Cardiff. Full time is Arsenal 3, Manchester City 0. The winners of the 2026 Community Shield is Arsenal.
2: ክለባት ኤሮጳ ነቲ ድሕር ሒደት መዓልታት ዝጅምር ሓድሽ ዓመተ ስፖርት መምዘኒ ብቕዓት ዝበልኦ ዛዛሚ ናይ ምሕዝነት ፀወታታት ዝሓለፈ መዓልታት ኣካየደ ነይረ ንገለ ካብቲ ውፅኢት ናባኹም ነቕርቦ። እንግሊዛዊት ማንቸስተር ዩናይትድ ኣንጻር ኢጣልያዊት ኤሲ ሚላን እያ ተጻዊቷ። እዚ ኣብ ፖላንድ ዝተኻየደ ናይ ምሕዝነት ግጥም ናይ ቅድም ዓላሚ ማን ዩናይትድ ዝነበረ ፖርቱጋላዊ ሩበን ኣሞሪም ንሓዳስ ክለብ ኤሲ ሚላን ሒዙ ኣንጻር ናይ ቅድም ክለቡ ይፃወት ብምባር እውን እቲ ካልእ ኣርሲ ዝሰሓበ ጉዳይ ነይሩ። ኣብ ናይ ቅድሚ ዕረፍቲ ፀወታ ዩናይትድ ኣብ ካልእቲ ደቕ ካብ ማጓየር ብዝረኸብታ ቅልጥፍቲ ሸቶ መሪሕነት ክትሕዝን ከላ ኤሲ ሚላን ኣብ መበሳሰን 7 ዶ ካብ ቺኩዌዘ ብዝረኸበታ ሸቶ ክትመዓራር ሓለቓ ዩናይትድ ብሩኖ ፈርናንደዝ ኣብ መበል 41 ዶ ፍጹም ቅላዕ ብምብኻኑ ግን ዩናይትድ መሪሕነት ክትሕዘሉ እትኽእል ዝነበረት ዕድል ኣባኺና ናብ ዕረፍቲ ንሪሓ። ድሕሪ ዕረፍቲ ዘን ክለባት ኣብ ዘካየዱ ግጥም ዩናይትድ ኣብ መበል 51 ዶ ካብ ዶርጉ ብዝረኸበታ ሸቶ ናብ መሪሕነት እኳ ተተመልሰት ሚላን ከይፀንሐት ኣብ መበል 57 ዶ ካብ ኣልፋጆ ሲሰ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ። ብድሕሪ ዛ ሸቶ እዛ ኢጣልያዊት ክለብ ንፀወታ ክትቆፃፀር እያ ተርያ ኣብ መበል 68 ዶ ካብ ሓድሽ ተፃወታ ጎንካሎ ራሞስ ከምኡ ድማ ኣብ መበል 71 ዶ ካብ ሉፍቶስ ቺክ 2 ሸቶታት ብምርካብ ካብ ድሕሪ ተበጊሳ 4-2 ተዓዊታ። ቸልሲ ኣብ ሜዳ ስታንፎን ብሪጅ ኣንጻር ስጳኛዊት ክለብ ሪያል ሶሲዳድያ ናይ ምሕዝነት ፀወታ ሰሪዓ። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ኣብ ዘካየዶ ግጥም ቸልሲ ኣብ መበል 11 ዶ ካብ ሞርጋን ሮጀርስ ሸቶ ብምርካብ መሪሕነት ክትሕዝን ከላ ቤትስ ዕረፍቲ ቅድሚ እካሉ ኣብ መበል 45 ዶ ካብ ኣራምብሩ ብዝረኸብታ ሸቶ ተመዓራርያን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቸልሲ ኣብ መበል 47 ዶ ከምኡ ድማ 77 ደቃይቕ ካብ ጃኦ ፔድሮ ብዝረኸብተን 2 ሸቶታት ብድምር ውፅኢት ነቲ ግጥም 3-1 ተዓዊታትሉ ወፅያ።
1: Augusto, good ball. Joao Pedro's onside here. Can he make the win safe? Yes, he can. Took it as coolly as you would expect a forward in his form to do. 2 for the day, 7 in pre-season. 3-1 Chelsea. And last year's top scorer has lost none of that shine.
2: ዝሓለፈ ሰሙን እንግሊዛዊ ተኸላኻሊ ጄድ ስፐንሰር ናብ ኢጣልያዊት ኢንተር ሚላን ሸጠትን ኣብ ትሕቲ መሪሕነት ሮበርቶ ዲ ዘርቢ ተወዳዳሪት ንክትከውን ኣንቂዳ ዘላን ቶተናም ኣብ ሜዳኣ ቶተናም ሆትስፐር ስታድዮም ኣንጻር ጀርመናዊት ክለብ ሃፈንሃይምያ ፀወታ ሰሪዓ። ኣብዚ ዓብላልነት ናይዛ እንግሊዛዊት ክለብ ስራኤሉ ፀወታ ቶተናም ኣብ ቅድሚ ዕረፍታ መበሳሳን 5 ካብ ሪቻርልሰን ዝረኸብታ ሸቶ ሓደ ባዶ መሪሓ ከትዕርፍን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም እዛ ክለብ ኣብ መበል 59 ከምኡ ድማ 79 ደቃዮ ካብ ሚኪ ሙር ብዝረኸበተን 2 ሸቶታት ብድምር ውፅኢት ነቲ ፀወታ 3-0 ተዓዊታት ኣሎ። ኢጣልያዊት ኢንተር ሚላን ኣንጻር ስጳኛዊት ሪያል ቤትስያ ናይ ምሕዝነት ፀወታ ሰሪዓም። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ክለባት ብዘይሸቶ ክፈላለያ ክልዋ ድሕሪ ዕረታ ኣብ ዝቕፅለ ግጥም ኢንተር ሚላን ኣብ መበል 82 ዶ ካብ ሓድሽ እንግሊዛዊ ኣባላ ጆን ስቶንስ ብዝረኸብታ ሸቶ ተዓዊታ ወፅያ። ጀርመናዊቲ ክለብ ቦርስያ ዶርትሞንድ ኣንጻር ኢጣልያዊቲ ክለብ ሮማያ ናይ ምሕዝነት ፀወታ ሰሪዓ። እዚ ኣብ ሜዳ ዶርትሞንድ ሲግናል ኡዱና ፓርክ ዝተኻየደ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለማ ሮማ ኣብ ራብዒቲ ዶ ናይቲ ግጥም ካብ ዲባላ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ ታሽዒቲ ደቕ እውን ካብ ክሪስታንተ ካልእቲ ሸቶ ብምርካብ ኣብ ውሽጢ 10 ደቂቕ 2 ባዶ ክትመርሕ ተረያ። ዶርትሞንድ ኣብ መበል 12 ዶ ካብ ሬርሰን ብዝረኸበታ ሸቶ ነቲ ውፅኢት ከተፅቦ ከላ ኣብ መበል 28 ዶ ጉራይሲ ብዘመዝገበላ ሸቶ 2-2 ይዕሪፋ። ድሕርዚ ዘንክለባት ኣብ ዘካየድኦ ግጥም ሸቶ ስለ ዘይወሰኻ ትፆታ ብናይ

0: ባር ውፅኢት ክልተ ብክልተ ተዛዚሞም
1: Everybody wanted to see in Dortmund. He left the free kick for Riazon and it was Guirassy who got in behind Ndika in the Roma defense.
0: ሻምፒዮን ቡንደስሊጋ ዝሓልፈ ዓመት ስፖርት ዝኾነት ባየር ሙኒክ ኣንጻር ጓል ሃገረ አርቢ ላይፕዚግ ጾታ ሰሪዓ ኣብ ናይ ቅድሚ ዕረፍቲ ጾታ ሙኒክ ኣብ መበል 13 ደ ካብ ሉዊስ ዲያዝ ብዝረኸታ ሸቶ መሪሓ ንዕረፍቲ ክትወፅእ ከላ ኣብ ሰዓበ ካልኣይ ኣብሪ ግጥም ላይፕዚግ ኣብ መበል 52 ደ ካብ ግሩዳ ብዝረኸታ ሸቶ ናብ ፀወታ ተመሊሳ ባየር ሙኒክ ኣብ መበል 57 ደ ካብ ብራውን ከምኡ ድማ መበል 71 ደ ካብ ሙስያላ ክልተ ሸቶታት ብምርካብ ነቲ ግጥም 3-1 ተዓዊታትሉ ወፅያ ዝመፅእ ዓመተ ስፖርት ብናይ ቅድም ዓላምያ ሆዜ ሞሪኖ ተመሪሓ ተኣትዎ ዘላ ስፓኞት ክለብ ሪያል ማድሪድ ኣንጻር ሻልክ ባዶ 4 እያ ናይ ምሕዝነት ፀወታ ሰሪዖም ኣብ ናይ ቅድሚ ዕረፍቲ ፀወታ እዛ ክለብ ኣብ ሻሽቲ ዶ ካብ ኪልያን ምባፔ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 20 ደቂ ድማ ካብ ሂሰን ካልእ ሸቶ ብምርካብ ንመሪሕነታ ደሪዓ ይዕሪፋ ድሕሪ ዕርፍታ ኣብ ዝቐፀለ ካልኣይ ኣብሪ ግጥም ሪያል ማድሪድ ኣብ መበል 57 ዶ ካብ ኤስፒ ሳሰ ሸቶ ስለ ዝረኸበት ነቲ ግጥም 3 ባዶ ተዓዊታትሎ ሻምፒዮን ላሊጋ ዝሓለፈ ዓመተ ስፖርት ባርሴሎና ኣንጻር ባዘል ኣብ ዘካየርቶ ናይ ምሕዝነት ፀወታ ገፊዕ ዓወት እያ መዝጊባ ኣብ ናይ ቅድሚ ዕረፍቲ ፀወታ ባርሳ መበል 34 ዶ ካብ ሓድሽተ ፀወታ ኣደየሚ ብዝረኸብታ ሸቶ መሪሕነት ኳ ተሓዘት ባዘል ዕረፍቲ ቅድሚ ካልዋ መበል 43 ዶ ካብ ዳኩረ ብዝረኸብታ ሸቶ ብናይ ባዕሪ ውፅኢት እያ ዕሪፋ ድሕሪ ዕረፍታ ኣብ ዝቐፀለ ፀወታ መትሓዝ ዝተሳና ባርሴሎና ኣብ መበል 49 ካብ ዓብዱልከሪም ኣብ መበል 81 መገዲ ፍፁም ክላዕ ካብ ላሚን ያማል ከምኡ ድማ ኣብ መበል 89 እንደገና 91 ደቃዮ ካብ ቢሲዩ ብዝረኸብተን ተወሰኽቲ 4 ሸቶታት ብድምር ውፅኢት 5-2 ተዓዊታ ሊቨርፑል ኣንጻር ኢጣልያዊቲ ክለብ ኮሞያ ተጻዊታ ኣብ ናይ ቅድሚ ዕረፍቲ ፀወታ ካብ ኮዲ ካክፖ ኣብ መበል 23 ደ ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ ዕረፍቲ ቅድሚ ካል እውን ሊቨርፑል ኣብ መበል 44 ደ ካብ ጃኬት ካልእ ሸቶ ብምርካባ ንዕረፍቲ 2 ባዶ መሪሓ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝተመዝገበ ሸቶ ብዘይምባሩ እቲ ግጥም በዓወት ሊቨርፑል 2 ባዶ ተዛዚሞ
2: His first 45 minutes in a Liverpool shirt is capped with a first goal for the club.
0: ብዙ ካዚ ኖቲንግሃም ፎረስት ንብሬስት ክልተ ብሓደ ከምኡ ድማ ፈረንሳይት ክለብ ስትራስቡርግ ምስ ኒውካስል ምዱብ ፀወታ ሓደ ብሓደ ተፈላለያ ብፍፁም ቅላዕ ግን 3-2 ተዓዊታ
3: ናይ 2026-27 ግጥማት ላሊጋ ስጳኛ ብ6 ግጥማት ናይ ዝዓመት ውርድራቶም ብወግዒ ፈሊሞም
4: ቤት ፅሕፈት ላሊጋ ስጳኛ ምስ ማሕበር ተፃወቲ ስጳኛ ብዝኣተወ ስምምዕ መሰረት ተፃወተን ክሳብ ፍርቂ ፍፃመ ዋንጫ ዓለም ዘብፅሓ ዓበይቲ ክለባት ናይቲ ሊግ ኣብዝ ቀዳመ ሰንበት ፀወታ ይሰርዕ ኣለንን ብቀዳም ኣንጻር ራዮ ቫይካኖ ዝገጠመት ሰቪያ 2-1 ተዓዊታ ኣልቫሮ ጋርሺያ ኣብ 4ይ ደቂ ብዝቆፀረላ ሸቶ ንዕረፍቲ መሪሓ ዝወፀት ቫይካኖ ንሕሪ ዕረፍቲ ሰቪያ ኣብ መበል 52 ደቂ ብጆን ጉሩዲ ብዝቆፀራ ፍፁም ቅላዕ ተመዓራርያ ሰቪያ ኣብ መበል 88 ደቂ እንተፃወተያ ኬከስ ሳላስ ብቀይሕ ካርድ ከሲራ ኣብ ተወሳኺ ደቂ ናይ ዝግጥም ሰቪያ ንዝረኸበታ ካልእቲ ፍፁም ቅላ ፒኬ ፈርናንደዝ ንሰቪያ ንሓድሽ ናይ ውርድር ዓመት ብምሉእ 3 ነጥቢ ከተበግሳ ዘብቅዐት ሸቶ ኣመዝጊቡላ ኣብ ሜዳ ንጌታፈ ፀውዐት ኣላቨስ ድሕሪ ዕረፍቲ ካፕቴን ጋሊ ዲያዝን ሚኬል ሮድሪገዝን ብዘመዝገበተን 3 ሸቶታት ኣብ ልዕሊ ጌታፈ 3 ባሮ ተዓዊታ ኣብ መበል 42 ደቂቕ ንኪኮ ፌሜንያ ብቀይሕ ካርድ ዝሰኣነት ጌታፈ ንምሉእ ካልኣይ እብረ ብጎድሎ ተፃወትያ ገጢማ ናይ ዞባ ካታሎኒያ ስጳኞል ኣብ ሜዳ ንለቫንተ ዓዲማ ብገፊሕ 3 ባሮ ተዓዊታ ሮቤርቶ ፈርናንደዝ ቅድሚ ዕረፍቲ ን2 ሸቶ ኢስጳኞል ከመዝግብን ከሎ ዶላን ድማ ኣብ መበል 80 ደቂቕ ሳልሴት ሸቶ ኢስጳኞል ወሲኹ ዝሓለፈ ዓመት ብሉፅ ደረጃ ሒዛ ዝወደት ቪያርያል ካብ ሜዳ ወፃኢ ኣንጻር ሓዳስ ጋንታ ናይት ሊግ ሬሲንግ ሳንታንደር ኣብ ዝካየረቱ ግጥም ማዕረ 2-2 ተፈላለያ ሬሲንግ ሳንታንደር ኣብ መበል 21 ደቂቕ ካብ ኣንድሬስ ማርቲን ኣብ መበል 34 ደቂቕ ድማ ካብ ሰርጆ ማሪዩነዝ 2 ሸቶ ብምዝጋብ ንቪያርያል መሲጠ ተበጊሷ ይኹን ግን ቪያርያል ኣብ ውሽጢ 2 ደቃይቕ ኣብ መበል 45 ደቂቕ ካብ ፓፓጉየ ኣብ ተወሳኺ ደቂቕ ድማ ካብ ኒኮላስ ፔፐ ቁልጡፋት ሸ ቶ ብምዝጋብ ንፀወታ ማዕረ 2-2 ጌራ ንዕረፍቲ ወፅያ ድሕሪ ዕረፍቲ ብወገን ክልትየን ክለባት ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ማዕረ 2-2 ተዛዚሙ
3: ባርሴሎና ንተዓዋቲ ዋንጫ ዓለም ሮድሪ ብኣስታት 65 ሚልዮን ፓውንድ ዋንነታ ጌራቶም
4: እስጳኛዊት ባርሴሎና ንብሉ ተፃዋታይ ዋንጫ ዓለም ሮድሪ ካብ ማንቸስተር ሲቲ ብኣስታት 65 ሚልዮን ፓውንድ ከም ዝፈረመቶ ተገሊጹ ኣብ 2024 ሽልማት ባሎንዲኦር ዝዓተረ ሮድሪ ኣብ ሓዳስ ክለቡ ባርሴሎና ንዝ

0: ቅፅሉ 4 ዓመታት ክፃወት ኣብ ስምምዕ በፂሕሎም። ሮድሪ ኣብ 2019 ብናይቲ ግዜ ክብረ ወሰን ዕድጊ ማንቸስተር ሲቲ ብ28 ሚልዮን ፓውን ካብ ኣትለቲኮ ማድሪድ ድሕሪ ምፍራሙ ብመሪሕነት ናይቲ ስጳኛዊ ማንቸስተር ሲቲ 4 ፅውኣት ፕሪምየር ሊግ ዝርከብዎም 12 ዓበይቲ ዋናጩ ምዕታራ ዝፍለጥ እዩ። ሮድሪ ኣብዚ ክረምቲ ናብ ሪያል ማድሪድ ክፅምበር ምዃኑ ብስፍሓት እኳ ይገለፀ እንተነበረ ሪያል ማድሪድ ነቲ መስርሕ ዓቲባት ዝሰርሓሉ ከምዘየላ ዝተረደት ባርሳ ቁልጡፍ ጉምታት ወሲዳ እቲ ተዓዋቲ ዋንጫ ዓለም መዕረፊኡ ኣብ ካምፑኖ ክገብር ከም ዝእመነቶ ተገሊጹ። ማንቸስተር ሲቲ ንሮድሪ ናብ ባርሴሎና ምሻጣ ስዒቡ ከም ምትካቱ ኣብ ዝቕፅሉ መዓልታት ንሞሮካዊ ኣከፋፋሊ ሊለ ኣዩ ባውዲ ክትውድኣሉ ትፅቢት ይግበር።
1: You speak to the players who play with him and around him, they are just saying he is the best holding midfielder in the world.
2: ማርከዝ ኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና ዝመፅእ ሰሙን ብኻልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

ፈኖ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶሉስ 18 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ኣብረት ተወልደ ብምዃኒ ኢና ንምክትታልኩም ብክብሪ እናዓድምና ብቐንዲ ኣርእስቲ ዜና ንፍለም። ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ምስ ነበርቲ ንዞባ ራዕታ ኣብ ተግባረ መደባት ልምዓት ዘትዩ ውፅኢት ሃገራዊ ምርምራ ሸሞ ናይ ክፍሊ ዓመተ ትምህርቲ 2025-2026 ብወግዒ ተገሊጹ። ኣብ ንኡስ ዞባ ቁርደት ኣብ ኣገዳስነት ካደስትራዊ ምዝገባን ድሕነት ኣከባብን ኣስተምህሮ ተዋሂቡ። ብሪጣንያ ኣብ ኩናት ዩክሬን ብቐጥታ ትሳተፍ ከም ዘላ መንግስቲ ሩስያ ከሲሱ። ካናዳ ተወሳኺ ቀረፅ እታው ንምውጋድ ምስ ኣሜሪካ ፅዑቕ ንግዳዊ ዝርርብ ተካይድ ከም ዘላ ተገሊጹ። እስራኤል ፀጥታ ሃገሩ ዝዘርግ ወታደራዊ ስጉምቲ ካብ ምውሳድ ክትሕየብ መንግስቲ ሶርያ ፀዊዑ። ዝርዝር ዜና ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ብ14 15 ናሓሰ ኣብ ጢዖን ዓማንን ንዞባ ራዕታ ምስ ህዝቢ ኣብ ትግባር መደባት ልምዓትን ተጠቃምነት ማሕበራዊ ኣገልግሎታትን ዘትዩ። ንፖሊሲ ልምዓት መንግስቲ ኤርትራ ዝምልከት ሰፊሕ መብርሂ ድሕሪ ምሃብ ማሕበራዊ ኣገልግሎታት ንምስፋሕን ዝተማልአ ንምግባሩን በብደረጅኡ ይስራሕ ከም ዘሎ ዝገለፀ ኣምባሳደር መሓመድ ስዒድ ተጠቃምነት ሕብረተሰብ ክብክብልን ብደረጃኩም ኣብ ዝሰላሰል ልምዓታዊ መደባት ተርኡ ክዓዝዝን ኣዘኻኺሩ። ኣብቲ ኣጋጣሚ ሓለፍቲ ጨናፍር ትምህርቲ ጥዕናን ሃማቴን ንንጥፈታቶም ዝምልከት መብርሂ ከምኡውን ዝረአ ጉድለታት ንምፍታሕ ብዛዕባ ክውሰድ ዘለዎ ተበግሶታት መግለፂ ሂቦም። ተሳተፍቲ ብወገኖም ፀገም መጓዓዝያን መራኸቢታትን ፍታሕ ክናደየሉ ውፅኢት ተምሃሮ ንምሕያል ኣብ መንጎ ወለድን መምሃራንን ዘሎ ርክባት ክድልድል ከምኡውን ሞያዊ ጎስጓሳት ክሳብ ርሑቕ ገጠራት ክቕፅል ዝብል ርእቶታት ኣቕሪቦም። እዚ ከምዚ ኢሉ ከሎ ኣምባሳደር መሓመድ ስዒድ ማንታይ ኣብ ንኡስ ዞባ ኣርባዕታ ዓድታት ሓማርቲ፣ ኢግሮሊ፣ ፈረንን ኣይሞንን ዝተሃንፀን ዝተፀገነን ትካላት ትምህርትን ጥዕናን ከምኡውን ሕፅረት ስተማይ ንምቅላል ኣብ ኣይማንን ዝተዋደደ ሓድሽ ፕሮጀክት ብምዕዛብ ዘይተዛዘመ ኣብ ዝሓፀረ ግዜ ክዛዘም ተላብዩ። ኣብ ሃገራዊ ምርመራ ሸሞ ናይ ክፍሊ ዓመተ ትምህርቲ 2025-2026 ካብ ዝተፈተኑ 65876 ተምሃሮ ብማእከላይ ገምጋም 60 ሚእታዊት ከም ዝሓለፉ ተገሊጹ። ኣብ ሚኒስትር ትምህርቲ ሓላፊ ጨንፈር ምዘናን ሃገራዊ ምርመራን ኣቶ ግርማ ኣለም ተኬንየሪ ናብ ዝሃቦ ሓበሬታ እቲ ፈተና ኣብ ውሽጢ ሃገር ከምኡውን ኣብ ሱዳንን ስዑድያን ኣብ 535 ማእከላት ከም እተዋህበ ብምጥቃስ ኣብ ከሰላ ሱዳን ዝተፈተኑ ሚእታዊት ኣብ ርያድን ጅዳን ስዑድያን ዝተፈተኑ ድማ 99 ሚእታዊት ከም ዝሓለፉ ሓቢሩ። ካብ ጠቕላላ ቁፅሪ ዝሓለፉ ተምሃሮ እተን 45 ሚእታዊት ደቂ ኣንስትዮ ከም ዝኾና እውን ኣቶ ግርማ ኣለም ብተወሳኺ ፍሊጡ። ተፈተንቲ ብሓሙሽተ ዓይነታት ትምህርቲ ማለት እንግሊዝ፣ ቁፅሪ፣ ማሕበራዊ ትምህርቲ፣ ዜግነታዊ ትምህርትን ስነ ፍልጠትን እዮም ተፈቲኖም። ኣቶ ግርማ ኣለም ኣብ መወዳእታ ኣገልግሎት ቅድመ ትምህርቲ ብምስፋሕ ንምሕያሉ ተጀሚሩ ዘሎ መደብ ኣብ መጻኢ ንዝበረኸ ውፅኢት ደራኺ ስለ ዝኾነ ብዝሓየለ ክስራሓሉ ተላብዩ። ውፅኢት ናይዚ ካብ 3 ክሳብ 5 ሰነ 2026 ዝተካየደ ሃገራዊ ምርመራ ድሮ ናብ ኣብያተ ትምህርቲ ተላእኹ ስለ ዘሎ ተምሃሮንን ናብ ቤት ትምህርቶም ብምኻድ ውፅኢቶም ክፈልጡ ጨንፈር ምዘናን ሃገራዊ ምርመራን የዘኻኽር። ኣብ ንኡስ ዞባ ኣቑርደት ኣብ ረብሓን ኣገዳስነትን ካደስትራዊ ምዝገባን ድሕነት ኣከባብን ዘተኮረ ኣስተምህሮ ብ13 ናሓሰ ንወከልቲ ዝተፈላለያ ትካላት መንግስትን ወነንቲ ጀራዲንን ተዋሂቡ።
ግዜያዊ ሓላፊ ጨንፈር ካደስተር ዘዋጋሽ ባርካ ኣቶ ሰመረ ስእላ ብዝሃቦ መግለፂ ካደስትራዊ ምዝገባ ቋሚ ንብረት ኮነ ንግዳዊ መስናዊ ሕርሻ ዝውንኑ ሰባት ዋንነቶም ኣፍሊጦም ሕጋዊ ሰነዳት ዝሕዝሉ ኣገዳሲ ስርዓት ዋንነት ዘይንቀሳቀስ ንብረት ምዃኑ ብምጥቃስ ነዚ ዘይምትግባር ሕጋዊ ሳዕቤናት ስለ ዘለዎ ዜጋታት ብንቕሓት ከመዝግብዎ ኣተሓሳሲቡ ሓላፊ ጨንፈር ኣከባቢ ኣቶ ሃብቶም ገብሪ ዝጋብሄር ብወገኑ ደረጃ ንቕሓት ሕብረተሰብ ኣብ ኣወጋግዳ ጓሓፍን ሜላታት ኣከባቢያዊ ፅረትን ናብቲ ዝድለ ደረጃ ስለ ዘይበፅሐ ኣብ መብዛሕትኦም ከባቢ ንብከላ ዘቃልዕ ተርእዮታት ከም ዘጋጥም ብምጥቃስ ኣካላት መንግስቲ ብሓፈሻ ሕብረተሰብን ወነቲ ትካላትን ድማ ብፍላይ ኣብ ዕለታዊ ንጥፈታቶም ዕቱብ ጥንቃቐ ክገብሩ ፀዊዑ ኣመሓዳርኖ ዘባቅርዶት ኣቶ ይስጥዑም ድማ እቲ ኣብ ካድስትራዊ ምዝገባን ድሕነት ኣከባብን ዘተኮረ ኣስተምህሮ ነቶም ብፍላጥ ኮነ ብዘይፍላጥ ኣብ ልዕሊ ኣከባቢ ክትግበሩ ዝፀንሑ ሃሰይቲ ልምድታትን ኣብ ምዝገባ ቋሚ ማንነት ዝነብሩ ድርነት ኣፍልጦን ዘመሓይሽ ከም ዝኾነ ብምግላፅ ምምሕዳርንኡ ዞባ ምስ ቀዳምነታቱ ከም ዝሰርሓሉ ኣረጋጊፁ ተሳተፍቲ ብግኖኦም እቲ ኣስተምህሮ ረብሓን ኣገዳስነት ካድስትራዊ ምዝገባ ክግንዘቡን ኣብ ድሕነት ኣከባቢ ክውሰዱ ብዛዕባ ዝግብኦም ስጉምትታት እኹል ኣፍልጦ ክህልዎምን ከም ዝሓገዞም ብምጥቃስ ክድፋኣሉ ኣሰኻኺሮም ማሕበር ተራድኦ ኣርባሕቲ ናይ ፀባ ከብቲ ንኡዞባ ሰገነይቲ ኣብ ልምዓት ሓምላይ ምግቢ ፀቒጡ ከም ዝሰርሕ ገሊፁ እቲ ማሕበር ኣብ ቀዳማይ መንፈቕ ንዘሰላስሎ መደባት ኣብ ዘገምገመሉ ብሞተረታት ዝካየድ ዝነበረ ልምዓት ሓምላይ ምግቢ ናብ በፂሓ ውፃዓት ምቕያሩ ወፃኢታት ብምንካይ ብብዙሒ ንምፍራይ ከም ዝሕግዝ ኣቦ ወንበር ማሕበር መምህር ሃይለ ገብሩ ሓቢሩ ሓላፊ ቤት ፅሕፈት ሕርሻት ንኡዞባ ኣቶ እያሱ ኣሰፋ ብወገኑ ማሕመር ብሞያውያን ንዝወሃቦ ምኽሪ ብግቡእ ብምትግባር ጎኒ ጎኒ ናይ ፀባ ከብቲ ኣብ ምርባሕ ንህብን ደርሁን ክነጥፉ ዘኽእል ባይታ ከጣጥሕን ንኣባላቱ ከተባብዕን ተላብዩ ማሕበር ተራድኦ ኣርባሕቲ ናይ ፀባ ከብቲ ንኡዞባ ሰገነይቲ 49 ኣባላት ኣለውዎም ዝስዕብ ዜና ሃገራት ወፃኢ እዩ ኣብ ዜናታት ወፃኢ ብሪጣንያ ኣብ ኪናት ዩክሬን ብቐጥታ ትሳተፍ ከም ዘላ መንግስቲ ሩስያ ከሲሱ እቲ መንግስቲ ነዚ ዝገለፀ ዩክሬን ካብ ብሪጣንያ ንዝተላእከላ ድሮናት ኣብ ልዕሊ ኢንዱስትራዊ ማእከላትን ትሕቲ ቅርፂ ፀዓትን ሩስያ ደብዳብ ከም ዘካየደት ብምውቃስ እዩ ሚኒስትሪ ጉዳያት ወፃኢ ሩስያ በቲ ደብዳብ ከቢድ ቁጠባዊ ክሳራ ከም ዝወረደ ብምሕባር ብሪጣንያ ዋጋ ክትከፍል ምዃና ኣጠንቂቑሎም ካብ 2022 ንድሓር ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ደገፍ ዝለኣኸት ብሪጣንያ ነቲ ሓገዝ ብዝለዓለ መልክዑ ከም እትቕፅል እያ ትገልጽ ከም ኣካልቲ መደብ ብሪጣንያ ደገፍ ስርዓተ መከላኸሊ ሚሳይል ከም እትገብርን ንሰራዊት ዩክሬን ክትህቦ ፀንሐተ ስልጠና ከም እተስፍሖን ኣፍሊጣላ ሩስያ ኣብ ልዕሊ ዩክሬን እተካይዶ ደብዳብ ኣስፊሓቶ ኣበ ዘላትሉ እዋን ሃገራት ምዕራብ ነቲ ሃገር ንምድሓን ይጓያያ ከም ዘለዋ ናይ ቀረባ ተዓዘብቲ ይጠቕሱ ካናዳ ተወሳኺ ቀረፅ እታው ንምውጋድ ምስ ኣሜሪካ ፅዑቅ ንግዳዊ ዝርርብ ተካይድ ከም ዘላ ተገሊጹ እዚ ዝተሓበረ ፕረዚደንት ዶናልድ ትራምፕ ኣብ ዝተወሰነ ፍርያት ካናዳ ናይ 50-ታዊ ተወሳኺ ቀረፅ ክገብር ዘውፅኦ መደብ ኣብ ዝመፅእ 2 መዓልትታት ክትግበር ከም ዝኽእል ኣብ ዝቃልሐሉ ዘሎ እዋን እዩ እቲ ንግዳዊ ዝርርብ

ርብፅዕ ስጉምቲ እንተሎ ኣብ ናይ መወዳእታ ስምምዕ ንምብፃሕ ቀሊል ከም ዘይከውን ግና ቅድመ ሚኒስተር ካናዳ ማርክ ካርኒ ሓቢሩሎም። ፕረዚደንት ትራምፕ ካናዳ ንፍርያት እቶም ኣሜሪካ ዘቋናፅብ ንግዳዊ ንጥፈታት ተካይድ ከም ዘላ ብምውቃስ እዩ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሳኺ ቀረፅ ከም ዝገብር ኣፍሊጡ ዘሎ። እዚ ንነቢት ሰሚንቶ ጸባን ስጋን ዝርከቦ ፍርያት ዘቃለለ ቀረፅ ልዕሊ 500ታዊት ናይቲ ኣሜሪካ ኣብ 2025 ካብ ካናዳ ዝገበርቶ ኣስታት 380 ቢልዮን ዶላር እቶም ምዃኑ ጸብጻባት የረዱ። ኣብ 2025 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ዘካየዳ ኣሜሪካን ካናዳን ኣብዚ ዓመት እዚ እቲ ኣሃዝ ክጎድል ከም ዝኽእል ክኢላታት ይእምቱ። እስራኤል ጸጥታ ሃገሩ ዝዘርግ ወታደራዊ ስጉምቲ ካብ ምውሳድ ክትሕየብ መንግስቲ ሶርያ ጸዊዑ። እቲ መንግስቲ ነዚ ጻውዒ ተዛረበ እስራኤል ሎሚ 18 ነሓሰ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ድብራብ ነፈርቲ ድሕሪ ምክያዳ እዩ። በቲ መጥቃዕታት ከቢድ ንዋታዊ ዕንወት ከም ዝወረደ ዝገለጹ ሰመዚ ሶርያ መልሰ ግብሪ ከም ዝወሃቦ ኣጠንቂቖም ኣለዉ። ኣብ ዝተፈላለየ ከባቢታት ሶርያ መጥቃዕታት ከተካይድ ጸንሐት እስራኤል ኣብዚ ኣብ ከተማ ኣሊብ ዝርከብ መደበር ሓይሊ ኣየር ዝፈጽመቶ ግና ድሕሪ 2024 ንፈለማ ምዃኑ ጸብጻባት የረዱ። እስራኤል ኣብ ሶርያ እተካይዶ መጥቃዕታት ዓቕሚ ምክልኻል እታ ሃገር ብምድኻም ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃኑ እዮም ተንተንቲ ፖለቲካ ዝጠቕሱ። ኣብ 1967 ልዕላዊ ግዛኣተ ሶርያ ንዝኾነ ሮራታት ጎላን ብውግእ ዝሓዘት እስራኤል ኣብቲ ሃገር ወታደራዊ ህላውያ ተስፍሖ ከም ዘላ ይግለጽ። ኣብ ካልእ ዜና ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ተኸሲቱ ዘሎ ሕማም ኢቦላ ኣቐዲሙ ኣብቲ ሃገር ካብ ዘጋጠመ ተመሳሳሊ ተርእዮታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ኮይኑ ተሰኒዱ። በዚ ካብ ወርሒ ለካቲት 2026 ዝተኸስተ ሓድሽ ልበዳ ዛጊት ኣስታት 5,000 ሰባት ክልከፉ ከለዉ ልዕሊ 2,300 ካብኣቶም ከም ዝመቱ ጸብጻባት ጥዕናተ ሃገር ሓቢሮም። ኣብ 2018 ከምኡውን ኣብ 2020 ኣብ ምብራቅ ክፋል ዴሞክራሲያዊት ሪፐብሊክ ኮንጎ ብዝተኸስተ ተመሳሳሊ ሕማም ካብ ዝተለኽፉ 3,480 ሰባት እቶም 2,290 ከም ዝመቱ ሰነዳት የመልክቱ። እቲ ኣብዚ እዋን እዚ ተኸሲቱ ዘሎ ለበዳ ኣቐዲሙ ብደረጃ ዓለም ካብ ዘጋጠሚ ኢቦላ ካልኣይ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ እውን ተገሊጹሎም። ካብ 2014 ክሳብ 2016 ኣብ ዞባ ምዕራብ ኣፍሪቃ ብዝተኸስተ ሕማም ኢቦላ 28,600 ሰባት ክልከፉ ከለዉ ልዕሊ 11,000 ካብኣቶም ከም ዝመቱ ዝዝከር እዩ። ጊኒ፣ ላይቤሪያን ሰራሊዮንን ሕልፊ ካልኦት ሃገራት ከም እተሃስያ ጸብጻባት ውድብ ጥዕና ዓለም የነጽሩ። ሩስያ ንኪዳን ሰሜን ኣትላንቲክ ኔቶ ይኹን ካልኦት ሃገራት ንምጥቃዕ ድሌት ይኹን መደብ ከምዘይብላ ደጊማ ነጺራ። እዚ ዝተገልጸ ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ብምትሕብባር ካብ ሩስያ ክመጽእ ዝኽእል ስግኣት ኣብ ምምካት ዝዋፈር ኣሃዱ ሓይሊ ባሕሪ ከም እትቐወም ድሕሪ ምሕባራ እዩ። እዚ ሓድሽ ወታደራዊ ውጥን ንሓሙሽተ ኣባላት ኖርዲክ ማለት ዴንማርክ፣ ፊንላንድ፣ ኣይስላንድን ኖርዌይን ሽወደንን ከምኡውን ንሰለስተ ሃገራት ባልቲክ ማለት ላይትቪያ፣ ሊትዌንያን ኢስቶንያን ከም ዝሓቆፍ ሓይሊ ባሕሪ ብሪጣንያ ኣፍሊጡሎም። እዚ ብማእከላይ እዚ ብሪጣንያ ዝመሓደርን ካብ 2029 ንጥፈታቱ ዝጅምርን ኣሃዱ ንሆላንድ እውን ከም ጽምብር ተገሊጹ። እቲ ወታደራዊ ውጥን ኣብ ልዕሊ ሃገሩ ጸቕጢ ንምፍጣር ዝዓለመ ተኽታኺ ምንቅስቓስ ምዃኑ ዝገለጸ መንግስቲ ሩስያ ንምዕባለታቱ ብዕቱብ ከም ዝከታተሎ ኣፍሊጡሎም። ምስፍሕፋሕ ኔቶ ዘሰዓበ ኩናት ዩክሬን ኣብ ኤሮጳ ብሓፈሻ ኣብ ምብራቃዊ ክፋልቲ ሃገር ድማ ብፍላይ ዝፈጠሮ ጸጥታዊ ስጋት እናዓበየ ከም ዝመጸ ይጥቀስ። ናይ መወዳእታ ዜና ኣብ ኢንዶኔዥያ ዝርከብ ንጡፍ እሳተ ጎመራዊ እምባ ድኮና ትማሊ 17 ነሓሰ ዝመኸኸ ኣኻውሕን ዒግታ ትክን ክተፍእ ከም ጀመረ ተቓሊሑ። ዝመኸኸ ኣኻውሕን ዒግታን ትክን 10 ኪሎ ሜትር ንሰማይ ከም ዝዓረገ ብሰንኩ ኣብቲ ከባቢ ዝለዓለ ናይ መጠንቀቕቲ ኣዋጅ ከም እተመሓላለፈ ተገሊጹ። እቲ እሳተ ጎመራዊ እምባ ብሰንኪ ተደጋጋሚ ንትኩታት ካብ ብዝሓለፈ ወርሒ መያዝያ ንበጻሕቲ ኩልኩል ኮይኑ ከም ጸንሐ ጸብጻባት የረዱ። ንጡፍ እሳተ ጎመራዊ እምባ ድኮኖ ካብ መወዳእታ ዝሓልፈ ወርሒ መጋቢት ጥራይ 200 ግዜ ከም ዝነተጎዮም እቶም ጸብጻባት ብተወሳኺ ዝሕብሩ። ኣብ ኢንዶኔዥያ ብውሕዱ 130 ንጡፍ እሳተ ጎመራዊ እምቦታት ከም ዘለዉ እዩ ዝግለጽ። ኢንዶኔዥያ ንባህራዊ ሓደጋታት ካብ ዝተቓልዓ ሃገራት ኤስያ ምዃና ዝሕብሩ ናይ ቀረባ ተዓዘብቲ ኣብ ዝሓልፈ ሳልስቲ ኣብቲ ሃገር ብዘጋጠመ 7.7 ሬክታር ምንቅጥቃጥ ምድሪ ልዕሊ 60 ሰባት ከም ዝሞቱ የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ኣብ ማሕዳሪ ዞባ ደቡባዊ ቀይሕ ባሕሪ ምስ ነበርቲ ንዞባ ኣርዕታ ኣብ ተግባረ መደባት ልምዓ

7-1. ውፅኢት ሃገራዊ ምርመራ 8ይ ክፍሊ ዓመተ ትምህርቲ 2025-2026 ብወግዒ ተገሊጹ። ኣብ ኖሶባ ቁርደት ኣብ ኣገዳስነት ካድስትራዊ ምዝገባን ድሕነት ኣከባብን ኣስተምህሮ ተዋሂቡ። ብሪጣንያ ኣብ ኪናት ዩክሬን ብቐጥታ ትሳተፍ ከም ዘላ መንግስቲ ሩስያ ከሲሱ። ካናዳ ተወሳኺ ቀረፅ እታው ንምውጋድ ምስ ኣሜሪካ ፅዑቕ ንግዳዊ ዝርርብ ተካይድ ከም ዘላ ተገሊጹ። እስራኤል ፀጥታ ሃገሩ ዝዘርግ ወታደራዊ ስጉምቲ ካብ ምውሳድ ክትሕየ ብመንግስቲ ሶርያ ፀዊዑ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

0: ሰንቆ ቀለተኒ ታሪኽ ሻዕብ ኤርትርያ ታሪኽ ኣባውኩም ሓውኩም ውሓዋትኩም ለቀዳምያም ታሪኽ ሓበን ወፋሽቱ ኣቡኩም ወልደ ኣብ ወልደ ማርያም ነዛ ዘውዲ ዝተንከያ ወይሉኡ ብህልቱ ኣቡኩም እብራሂም ስልጣን ሄ ሓተ ግቡ ሓተ ንግባ ብህልቱ ሻዕብ ኤርትርያ እስላሙ ወክስታኑ ኩሉ ምስል ናደላ ምስል ሞታ ወምስል እትሓተ ሕፍረት ትቀበረ ቆቀልኩነ ቆቀልኩነ ውላድ
1: ኣሃ ጀማ በርናምጅ ኮዓላ
2: ፋጃ ከና ወላ
3: ሕና ብዕድ ኣትፋጎት ንጻበርዓና እዚ ላኪን ናይ ኣማን በርናምጅ ሓበን ወዝክርያ ትትውዓልና ሽክረን ያ ዲጄ ሽክረን ወላ ሽክረን
4: ኣብዌራኺ ቀደመለ ትልጃርዲና ብዝሓም ሸባብ መፅዕሎ ሰስዕቡ ገይሰዕሎ ናይ ኢሎም ሸባብ ኣሎም ላኪን ፍንቲ ተበይናታ
0: ሓጊገት ሓጊገት ጣየቡ ከሎ

0: سلام كمي كان يهم ذي خبركم تقاتلتين اي لومي مدبنا حمام قلع وبرسوليسيس ذي سيست حستي كلونا ذي حمام ذي اب هاجرنا يكون اب استفلا لي قالوا تاجرات ببيزيو نوسخ زغي زل حمام مخانيو زنجر تحمام نتايو بخمي من قديو محلالف بخمي من قدينا كنكالا هونن كنحاون النقل انت حامي مناخه ተደጋጋሚ ክምለሰና ይኽእል ድዩ ተዳሓሚምና ክሳብ እንታይ ደረጃ እዩ ክበፅሕ ዝኽእል ሓደጉ ዝብልን ካልእን ክንድህስስ ክንፍትን ኢና ዕድምትና ዶክተር ጁልያ ኣማንኤል ካብ ዞባዊ መወከሲ ሆስፒታል ዓዲ ቀይሐ ዶክተር ዕድመና ክይርክብ ምፃካ እዚ መስግን ዚ ሕማም እዚ ብእንግሊዝኛ ስም ኣለዎ ብትግርኛ ውን ስም ኣለዎ በቲ ሳይንሳዊ መንገዱ ክተብርህልና እንታይ ትርጉሙ ሕማም ምቁላዕ ክንብል ከለና
1: ያኒለይ እዚ ሕማም ከም ዝበልናዮ ብቋንቋ እንግሊዝኛ ሕማም ብሩሰሎሲስ ተባሂሉ ይፅዋዕ ብልምዳዊ ኣገባብ ከዓ ሕማም ምቁላዕ ኢልና ንፅውዖ ማለት እዩ ኣብቲ ትርጉሙ እንድሕሪ ኢና እዚ ሕማም ብሩሰሎሲስ ወይ ከዓ ብልምዳዊ ኣገባብ ሕማም ምቁላዕ ኢልና ንፅውዖ ሕማም ሓደ ካብቶም ዝኖቲክ ወይ ከዓ ካብ እንስሳ ናብ ሰብ ዝመሓላለፉ ሕማማት እዩ እዚ ከዓ ብሓደ ብሩሴላ ዝበሃል ባክቴርያ ይመፅእ ማለት እዩ እጂ በቲ እዚ ሕማም ዝውንኖ ፍሉይ ባህሪ ዘሎ ወረስኒ ኣብ ዝተፈላለየ ከባቢታት ብልምዳዊ ኣገባብ ከም ንኣብነት ማዕበላዊ ወረስኒ ወይ ከዓ ብቋንቋ እንግሊዝኛ ኣንዱለን ፊቨር ወይ ከዓ እቲ ውፅእ ናይ ምባል ባህሪ ዘሎ ወረስኒ ተባሂሉ ይፅዋዕ እዩ ከምኡውን ረስኒ ማእከላይ ባሕሪ ወይ እውን ሜዲተራንያን ፊቨር እውን ይበሃል እዩ ረስኒ ማልታ ወይ ከዓ ማልታ ፊቨር ተባሂሉ እውን ይፅዋዕ እዩ ማለት እዩ እታ ንቀፂልና ንሪኣ ብጠንቂያ ክትከውን ከምቲ ዝበለናዩ እዚ ሕማም እዚ ብብሩሴላ ዝበሃል ባክቴርያ እዩ ዝመፅእ እ ዝተፈላለዩ ብዙሓት ዓይነታት ባክቴርያ ዋላ እኳ እንተሃለዉ እቶም ኣብ ደቂ ሰባት ሕማም ዘስዕቡ ግን እቶም ቀንዲ ኣርባዕተ ዓይነት እዮም እዚኦም ከዓ ብሩሴላ ሚሊተንሲስ ብሩሴላ ኣቦርተስ ብሩሴላ ስዊስ ን ብሩሴላ ካኒስ ኢልና ንፈላለዮም እቲ ቀዳማይ ብሩሴላ ሚሊተንሲስ ዝበሃል ሕማም ብቐንዱ ኣብ ኣባጌ ኣጣል ከምኡውን ኣግማል ዝሰርአ ኮይኑ ኣብ ሃገርና ዋላ ኣብ ዓለም ደረጃ እውን እቲ ዝበዝሐ ኣብ ደቂ ሰባት ረክሲ ዘምፅእ ዓይነት ባክቴርያ እዩ እቲ ካልኣይ ብሩሴላ ኣቦርተስ ንብሎ ከዓኒ ኣብ ከብቲ ብብዝሒ ይረአ ማለት እዩ ተሳሳይ ብሩሴላ ስዊስ ንብሎ ከዓኒ ከም ኣብ ሓሰማ ኣዕዋፍ ከምኡውን ዘን ሮደንስ ወይ ከዓ ብዓለም ጡፅላይ ኣንጭዋን ብብዝሒ ይረአ እቲ መወዳእታ ዘሎ ብሩሴላ ካኒስ ዝበሃል ከምቲ ሽሙ ዝሕብሮ ኣብ ከባቢ ዝርከብ ኮይኑ ኣብ ደቂ ሰባት ብዙሕ ረክሳ የስዕብን እዩ
0: ኣዚኦም ናብታ ትርጉማ ኣቕርብ ምልስ ክንብል ካብ እንስሳታት ናብ ሰብ ዝመሓላለፊ እዩ ኢልናዮ እንታይ ዓይነት ናይ ሰብ እንታይ ንስተ ድዩ ብምስታይ ድዩ ብትገባባት ምትሕልላፉ ክንሪኢና ፅኒሕልና ክንምለሶ ክንፍትን ኢና ግን እቲ ካብ እንስሳታት ናብ ሰብ ድመሓላለፍ ክንብል ከሎና እቲ ባክቴርያ ኢና ንብል ዘለና ማለት ድዩ ካብ እንስሳታት ፀኒሐ ባክቴርያ ናብ ሰብ ስለዝሰግር እዩ ኣራይ ትገባቡ ፀኒሕና ስለንምለሶ ክንድስስ ኢና ጠንቁ ዝተፈላለየ ዓይነት ከም ዘለዉ ኢና ንሪኢ ዘለና ስለዚ ክንቅፅል እንታይቲ ናይ ምትሕልላፍ ረቋሒታትን ሓደጉን ክንደስሶ
1: ኣራይቲ ኣብ ምትሕልላፍ ንድሕር መፂና እዚ ብሩሴላ ንብሎ ዘለና ባክቴርያ ዝኾነ ሽፋን ይኹን ደርአ ስለ ዘይብሉ ብቐሊሉ ኣብ ብሓዊ ፀሓይ ብርሃን ከምኡ ፀረግታ ይመውት እዩ በንፃሩ ከዓኒ ኣብ ድሩቕ ኣከባቢ ዛሕሊ ይኹን ምብራት ፅቡቅ ተፀዋርነት ኣለዎ ስለዚ እቲ ኣብ ድሩቕ ኣከባቢ ናይ ምፅናሕ ተኽእሉ ኣብ ርእሲ እዞም ድሕርና ንሪኦም ናይ ምተሓላለፈ መገድታት ብምስትንፋስ እውን ክመሓላለፍ ክእል እዩ ማለት እዩ እጂ እቲ ብልምዲ ንሪኦ ንሕና ናይ ምትሕላፍ መንገዲ ግን ዝተበከለ ፍርያት እንስሳ ምብላዕ ወይ ምስታይ እዩ እዚ ከዓኒ ካብ ዝበዝሒ ሕማም እዚ ዝተጠቕዓ እንስሳታት ከምቲ ዝበልናየን ኣብ ኣጣላባጌ ኣግማል ከምኡውን ከብቲ ይርከብ ኢልናዮ ምሽ እጂ ካብ በዚ ሕማም ዝተጠቕዓ ዘን እንስሳት እዚአን ዝርከብ ፀባን ውፅኢት ፀባን ማለት እዩ እጂ ከምዚ ጠቂስናዮ ዘለና ጥረ ወይ ከዓ ዘይፓስቸራይዝ ፀባ ወይ ከዓ ዘይተፃረየ ፀባን ውፅኢት ፀባን ከም ርጎ ብራህ ኣጅቦ ጠስሚ ፋርማጆ ንብሎን ማለት እዩ ብምብላዕ ክመሓላለፍ ክእል እዩ ከምኡውን ጥረ ወይ ከዓ ብግቡእ ዘይበሰለ ስጋ ካብ ምብላዕ እውን ይሓልፍ እዩ እዚ ሕጂ በቲ ስርዓትን ሕቃቅ መግቢ ንብል ኣለና ማለት እዩ ካብ ስርዓታት ናይ ኣካላትና ናትና ዝተበከለ ፍርያት እንስሳ ምብላዕ ወይ ምስታይ እቲ ካልኣይ መተሓላለፊ መንገዲ ምስተለፉ እንስሳታት ቀጥታ ውርክብ ምህላው እዚ ሕጂ ብፍላይ ምስዞም ምስ እንስሳታት ብቐረባ ዝሰርሑ ሰባት እዮም ተጠቃዕቲ ዝኾኑ እዚ ከዓኒ ልዑል ሓደጋ ዘለዎ ምቅላሕ ጅናምነት እዚ ብፍላይ ኣብ መከታተል ጥንስን ሕርስን ናይ በዚ ሕማም ዝተጠቕዓ ይኹኑ ዋላ ብሓፈሻ እንስሳታት ዝርከቡ ሰባት ምስትናተን መድሓንቲ ዝበርዓነ ጥንሲ ወይ ዝተነፀለ ጥንሲ ምፍሳስ ማህፀን ወይ ፈሳሲ ማህፀን ወይ ናይ ርሕሚ ናይተን እንስሳታት ቲሹ እንስሳት ወይ ከዓ በዚ ሕማም እዚ ተለኺፎም ሞዝሞቱ ሬሳታት ናቶም ብምሓዝን ዝተለፈ ናይ ምፍራይ ኣካሊት ናይዞም እንስሳት ብምሓዝን ክመሓላለፍ ክእል ሕጂ ካብዞም ኣቐዲምና ዝጠቐስናዮም ኣብ ቆርበትና ዝርከብ ቁስሊ ናብ ኣዒንትና ኣፍንጫና ኣፍና ከምኡውን ልፋጫዊ ሽፋን ወይ ከዓ ሚከስ መምብሪን ኢልና ንፅውዖ ምዝትንክፉን ክሓልፈና ይኽእል ማለት እዩ።
0: ቀጥታዊ ምትንኻፍ ማለት እዩ።
1: ቀጥታዊ ምትንኻፍ ናይ እዚኦም ምስቲ ንገልፆ ዘለና ሰብ ምስዝህልውን ክሓልፍ ክላ ርእስቲ ብምስታይ ወይ ምብላዕ ዝበልናዮ ውፅኢት ናይዞም እንስሳታት ማለት እዩ። እቲ ሳልሳይ ከምቲ ዝበልናዮ ኣብ ኣየር ነዊሕ ናይ ምፅናሕ ተኽእሎ ስለ ዘለዎ ኣብ ድሩ ኣከባቢ ማለት እዩ ካብ ብምስትንፋስ ክመሓላለፍ ይኽእል። ሕጂ እዚ ኣብ ብፍላይ ኣብ ምሕረቲ ቦታታት ወይ ከዓ ማቻላዮ ንብሎ ናይ እንስሳታት ሕክምና ከምኡውን ንብሩሴላ ዝምርምሩ ላቦራቶሪ ቅንዲ ተጠቃዕቲ ይኮኑ ማለት እዩ። ሕጂ እቲ ሰብ ብብዝሒ ንሪኦ ንሕና ማለት እዩ ኣነ ፀባ ኣፍልሒ ድሰቲ ወይ ኣነ ፀባ ጠቕላላ ኣይሰትን እዩ ይብሉካ፣ ግን እዚ ሓደ ካብቲ ሓቂታት ናይዚ ባክተርያ እዚ ኣብ በዘን ሕማም እዚአን በዚ ሕማም ወይከዓ በዚ ረክሲ እዚ ዝተጠቃዓ እንስሳታት ፀባ ካብ ናተን ፀባ ዝተሰርሐ ሶፍት ቺዝ ንብሎ ወይከዓ ፋርማጆ ክሳብ ክልተ ወርሒ

ከመታፀና ይኽእል እዩ ሕጂ ዋላ እንስሳ ይሃለውካ ካብ በዚአን ዝተጠቕዐ ዝስራሕ ፀብአ ናተን ፈርማጆ ብምብላዕ ክትሓምም ትኽእል ኢኻ ከምኡውን ኣብ ድሩ ኣከባቢ ኮይኑ ሞበዘን ናይ ዝሕማም ዚ ዝተጠቕዓ እንስሳታት ሽንቲማይ ይኹን ወይ እቲ ናተን ፈሳሲ ማህፀን ወይ እውን

0: ሓመል ይመስለካ
1: ምስ ትንፋስ ክንብል ከለና ነቲ ባክቴርያ ናብ ኣየር ክንከሎ ማለት
0: ከምዚ ኤሮሶስ ንብሎ ወይ ከዓ ነጠብጣብ ኮይኑ ኣብ ኣየር ዝፀንሕ እሞ ብፍላይ ደሩ ኣከባቢ ንድሕ ኮይኑ ከምዚ ንብሎ ዘለና ነዊሕ ክፀንሕ ስለዝኽእል ብምስ ትንፋስ ናብቲ ናትና ሰብነት ይኣቱ ማለት
1: እዩ። ስለዚ ግድን ኣይኮነ ናብኡ ክትቀርቦ ማለት እውኒ
0: እዎ ኣብቲ ሰም ዝነብራሉ ከባቢ ዋላ ንኣብነት እንስሳት ኣለዋኻ እቲ ደንበናተን ወይ መንበሪ እየ ንድሕ ተፅሪ ይኮንካ ወይ ምስተን እንስሳታት ሰናብቲ ካንሸላኻ ዝቕመጣ ንድሕ ኮይኑን ክትሓምም ትኽእል ኢኻ ማለት እዩ። ሕጂ ካብ ሰብ ናብ ሰብ ምትሕልላፍ ኣዝዩ ዘይልሙድ እዩ። እቲ ህዝቢ ክነቕሓሉ ዘለዎ ግን ምስ በዚ ሕማም እዚ ዝተለኽፈ ዕለታዊ ርክብ ወይ ኢድ ምጭብባጥ ወይ ኣብ ጎኑ ኮፍ ምባል ወይ ተራ ስድራ ቤታዊ ርክብ ብምግባር ይሓልፍ እዩ። ሕጂ ዘይልሙድ ንብሎ ግን ሳሕቲ ዘጋጥሙ መተሓላለፊ መስመራት ግን ከምዚ ኣብ ምጥባው ካብ ኣደ ናብ ዕሸል ኣብ ፆታዊ ርክብ ፆታዊ ምትሕልላፍ ከምኡውን ካብ ኣደ ናብ ዕሸል ኣብ ግዜ ሕርሲ ወይ ከዓ ደሞይቲ ሹ ብምትካል ወይ ከዓ ትራንስፕላንቴሽን ንብሎ ብፍላይ ሓደ ብሩሴላ ኢኖፒንያታ ዝበሃል ኣሎ ኣብዚ ትራንስፕላንቴሽን ንብሎ ሃገርና ብዙሕ ልሙድ ኣይኮነን ክመሓላለፍ ይኽእል እዩ። ግን ቀንዲ ክንሕዞ ዘለና ብሩሴሎሲስ ብቐንዱ ካብ ተላባዕ ሕማም ካብ እንስሳ ናብ ሰብ ዳኣ እምበር ካብ ሰብ ናብ ሰብ ኣይኮነን። ሕጂ መን እዮም ዞማ ብሓደጋ ዝርከቡ ሰባት መን እዮም ክጥንቀቁ ዝግብኦም ወይ በዚ ሕማም ዝነይ ሕማም ትኽእልኦም ልዑል ዝኾነ መን እዮም ድሕር ኢልና ሓረስቶት ውነንቲ ጥሪት ከምቲ ዝበልናዮ ፀበአን ብምስታይ ምስአን ብምንባር ትናተ ኣካባቢ ብምፅራይ ማለት እዩ። ጓሶት ሓካይም እንስሳ ሰራሕተኛታት ምሕርቲ እንስሳ ስጋ ዝሸጡ ትካላት ሰራሕተኛታት ምስራሕ ስጋ ሃደንቲ ሰራሕተኛታት ጥዕና እንስሳ ሰራሕተኛታት ላቦራቶሪ ወይ ከዓ ብዋን ሕርሲ ወይ ምንፃል ጥንሲኻ ብቀረባ ነተን እንስሳታት ዝሕግዝዎን ወይ ከዓ ዘይፓስቸራይዝድ ወይ ከዓ ዘይተፃረየ ዘይምኸነ ፀባን ውፅኢት ፀባን ከምኡውን ስጋን ዝወስቱ ከዓ እቶም ቀንዲ ኣብ ልዕሊ ሓደጋ ኣለዉ ንብሎም ዓይነት ሰባት እዮም ማለት እዩ።
1: ስለዚ እቲ ናይ ምትሕላፍ ተኽእሉ እዚ ዓብዪ እዩ ክንብል ንኽእል ኢና በዚ ማለት እዩ። ክሳብ ክንደይ እቲ ንኣብነት ባክቴርያ ስለ ዝኾነ እመሃ ከምዚ ክንጠቕሶ ፀናሕና ኣብ ኣየር ክህሉ ስለ ዝኽእል ንብሎ ኣለና ኣብ ሓደ ገዛ ዘሎ ሰብ ኣብቲ ጎረቤቱ ዘሎ ክሳብ ክንደይ ክፅልዎ ይኽእል እቲ ጎረቤቱ እንተ ግቡእ ክንክ ንደይ ገበረ ተኽእሉ ከመይ እዩ?
0: ሕጂ ብቁፅሪ ክንዲ ዝክብለካ ኣይክእልኒ ግን ከምቲ ዝበልናዮ ኣብ ጥሉል ኣከባቢ ናይ ክሳብ 6 ወርሒ ክፀንሐ ይኽእል እዩ እንድሕ ንብሎ ኣለና ኮይና እቲ ናይ ተፀዋርነ ትኽእሉ ልዑል ምዃኑ እዩ ዘርእየና ናይቲ ባክተርያ ማለት እዩ። ግን ብፀሓይ ብርሃን ሙቐት ሞደሬት ሙቐት ትብሎ ወይ ከዓ ማእከላይ ሙቐት ፀረግታ ግን ብቐልጢፉ እዩ ዝሙቐት። ሕጂ ፀሓይ ብርሃን እኹል ዝኣትዎ ንፋስ ዝኣትዎ ከባቢ እንድሕ ኮይኑ ሓደጋ ዝሓሸ ይኹን ማለት እዩ። ድሕር ብቐታዊ ርክብ ኣለካ ኮይኑ ወይ ፅልምት ዝበለ ንፋስ ይኣትዎ ጥሉል ኣከባቢ እንድሕ ኮይኑ ከዓ ሓደጋ
1: ከም ጎራ ብትመጠን እውን ስለትባፃፃሕ ስለዚ ብሓፈሻ ብኮማዊ ደረጃ ክጠፍእ ክትፅዕረሉ
0: ዝፅበቕሕጂ እንታይ እዩ ጎረቤትካ ከብቲ ኣለዎ እንድሕር ሓሚመን ኮይነን ከብቲ ተለካ ትናትካ ከብቲም ናይ ምሕማም ትኽእለን ልዑል እዩ። ስለዚ ብናይ ጎረቤትካ ጥራይ ደይኮንስ ካብ ትናትካ ከብቲም ክተምፅኦ ኢኻ ማለት እዩ። እዚ ኣብ ሓደ ከባቢ እንድሕር ኣትዩ እተን ከብቲ ናይ ተዓዲ ሙሉእ እየን ኣብ ሓደጋ
1: ዘለዎላካብሓበር ክሰርሓሉ ዘለካ
0: ሓቂ
1: ፅቡቅ ዶክተር እዚ ሕጂ ኣብ ኤርትራ ክሳብ ክንደይ እዩ ዝረግሓበ ናይ ከባቢታት ዝያዳ ይረአ እንተ ተኻኢሉ እውን ኣብ ብደረጃ ዓለም ከመይቲ ዝርግሐ ኢቡ ክንሪያ
0: ሕጂ እዚ ዝርግሐ ናይ ዝሕማም እዚ ብሩሴላ ክሳብ ሎሚ እቲ ትሑት መርመራ ዝግበረሉን ትሑት ፀብጻብ ዝውሃቦን ሕማም ብምዃኑ ብዓለም ደረጃ እቲ እሱ ዘምፅኦ ክብደት ክንዲዚ ኢልካ ክትሳርብ ቁርብ ክብድ በለ እዩ። ግን ካብ 2017 ክሳብ 2019 ኣብ ዝነበረ እዋን ኣብ ዝተገብረ መፅናዕቲ ግን ብገምጋም ከባቢ 500,000 ሰባት ዓመታዊ በዚ ሕማም እዚ ይልከፉ እዩ ዝብል። ስለዚ እቶም ብብዝሒ ኢንደሚክ ንብሎ ወይ ከዓ ብዝሒ ዝረኣየሎም ከባቢታት ብዓለም ደረጃ ማእከላይ ምብራቅ ዞባ ማእከላይ ባሕሪ ሰሜን ምብራቅ ኣፍሪካን ገለ ክፋላት ትሕተ ሰሃራን ከምኡ ማእከላይ ደቡብ ኤስያን ማእከልን ደቡብ ኣሜሪካን ይጠቃል። ኣብ ኣፍሪካ ንድሕር ርኢናዮ ሓደ ካብቲ ክሳብ ሕጂ ብሸለልትነት ዝረኣዩ ዘለዉ ሕማማት እዩ ዝሕማም እዚ
1: ኣተኩረ
0: ደይዋሃቦ ዘሎ ሕማም እዩ። ሕጂ ኣብ ሃገርና ንድሕር ርኢናዮ እዚ ሕማም እዚ ኣብ ሃገርና ካብ ከባቢ 1940 ከም ዝነበረ እዩ ዝሕበር። እዛ ካርታ እዚኣ ካብ ጥሪ 2017 ክሳብ ታሕሳስ 2019 ኣብ ዝነበረ እዋን ዝተገብረ መፅናዕቲ ማለት እቲ ደም ናብ ላቦራቶሪ ኣብ ሌላ ጆ ዝርከብ መመርመሪ ትካል ከይዱ ተመርሚሩ ዝተረኽበ ቁፅሪ እዩ ዝሕበር። ኣብ ታሕቲ ከም ዝሕብረና ዘሎ እቲ ቀጠልያ ሕብሪ ዘለዎን ዜሮ ወይ እውን ኣይተረኽበንን ማለት እዩ። እቲ ሃሳስ ቀጠልያ 1-4 እቲ ብጫ 5-8 ኣራንሾኒ 9-18

0: ንምንተ ተቀይሕካ ልዕሊ 18 ይብል ኣሎ። ሕጂ ከጋገና ዘይብሉ እዚ ብፍላይ ብደቡባዊ ቀይሕ ባሕሪ ቀጠልያ ወይ ዜሮ ይብል ኣሎ። ምናልባት እቲ ራሕቂ ንኣብነት ዓሰብ ተወሲድና 700 ኪሎ ሜትር ካብ ኣስመራ ብምዃኑ ነቲ ቅንሶ ካብ ዓሰብ ናብ ኣስመራ ወሲድካ ተመርሚሩ ክምለሰካ ዘይከኣል ስለ ዝኾነ ምናልባት በቲ ክሊኒካል ብሩሰሎሲስ ንብሎ ወይ ከዓኒ በቲ ምልክታት ርኢኻ ሓኪሞም ክኾኑ ይኽእል እዮም። ስለዚ ኣይነበረን ኢልና ክንዛረብ ኣይንኽእልኒ ኢና። ተቐንዲ ተኽብሮና ግን ኣብታ ቀይሕ ልዕሊ 18 ይልዎ ዘሎ እዩ። እዚ ከዓ ካብ ዞማ ማእከልን ዞባ ደቡብን እዩ ዘሎ ማለት እዩ። እጂ ኣነ ንኣብነት ኣብ ሆስፒታል ዓዲ ቀይሕ ንዞባ ዓዲ ቀይሕ ከም ዝሰርሕ መጠን እዚ ሕማም ሰኣዝ እዩ ኣሸጋሪ እ ከምቲ እንታይ እዩ ኣብ ብዙሓት ኣብ ዝተፈላለዩ እዋን ኣብ ብዙሓት ማሕበረ ብፅሓን ተዘሪብሉ እዩ እዚ ሕማም እዚ ተዘትሉ እዩ እውን ምስ ምዕባል ግዜ ግን ትቁፅሪ እንዳወሰኪ በር እንዳጎደለ ክኸይዳ ይረኣና እዩ እጂ ፍላይ ነዚ ኣብነት ትኾነና ድሕሪ ክልተ ካብዚኣ ዘላ ድሕሪ ኣደላ እዛ ቁፅሪ እዚኣ ንድሕሪ ርኢና ኣብ ንዞባ ዓዲ ቀይሕ ተወስፒታል ዓዲ ቀይሕ ማለት እዩ ካብ ዓመ 222 ክሳብ ዓመ 226 ዝነበረ እዩ ዘርእየና። እቲ ቀዳማይ ዘሎ ሪጋ ድሓን በዚ ሕማም እዚ ኣለኩም ተባሂሎም ግን ካብ ገዛና ተመላለሱ ዝተሓከሙ እዮም። ተኻልኣይ ከዓኒ ኣብ ውሽጢ ሕክምና ደቂሶም ዝተኣልዩ እዮም። እዚ ጠቕላላ ቁፅሪ ዝሳልሳይ ራብዓይ ዘሎ መወዳእታ ማለት እዩ ንዑ ክንሪኢ ኢና። እዚ ሕማም እዚ ኣብ ንዞባ ዓዲ ቀይሕ ኣብ 222 29 ነይሩ ንብል ኣለና። ኣብ 223 ዝቁፅሪ ናብ 41 ደይቡ ኣብ 224 ናብ 141 ደይቡ ኣብ 225 ናብ 212 ደይቡ ነዚ ሒዝናይ ዘለና ዓመት 226 ከዓ ፍርቂ ዓመታዊ ወይከዓ ናይ 6 ወርሒ ገምጋምቲ ገይሩ ብዞባ ደረጃ 186 ኣሎ ቁፅሪ ብንእ ዞባናናትና ዓዲ ቀይሕካ 79 ኣሎ። እዚ ከዓ ዓዲ ቀይሕ ነዚ ናይ ዞባ ቁፅሪ 42.5 ሚእታዊት ተበርክታ ኣላ ማለት እዩ። እጂ ምስቲ ምዕባል ግዜ ምናልባት እቲ መመርመሪ መሳርሒታትና ስለዝተራቐቐ ክኸውን ይኽእል እዩ እቲ ፍልጠት ኣብ ሓካይምና ዘሎ ስለዝወሰኺ ክኸውን ይኽእል እዩ ወይቲ ንቕሓት ናይቶም ሕብረተሰብ ስለዝወሰኺ ናብ ሕክምና መፂኦም ክኾውን ይኽእል እዩ ግን እዚ ቁፅሪ እዚ ግን ምስ ግዜ ከምዚ ክመፅእ ኣይነበሮን ምስ ብብዝሒ ንዛረበሉ ንሕና ምህላውና ሕጂ ማዕርክ ንደይ በርደን ወይ ከዓ ሽግር ምፅእ ከም ዘሎ በዚ ክትሪኦ ትኽእል ማለት እዩ።
1: እቲ ብፍላይ ካብ 223 24
0: ብዕፅፍታት ንወስኪ ይመፅእ ኣሎ ካብ 223 ናብ 24 ዳርጋ ስለስተ ዕፅፊ ውስኪ ኣሎ ማለት እዩ። ሕጂ ኣብታ ቅድሚኣ ዘላ ንድሕር ርኢናያ እዚ ሕጂ ካብ ንእዞባና ማለት እዩ ናይዚ ዓመት እዚ ከምዝበለኒ ዚ ፍርቂ ዓመታዊ ወይ ናይ 6 ወርሒ ፀብጻብ ተዋሂቡ 79 ንብል ኣሎ ዝቁፅሪ እዚ ዝተፈላለዩ ዓድታት ተጠቂሰና ኣለዋ ኣብዚ ካብዚአን ተን ብቀይሕ ዘለዋ እቶም ሕሙማት ናብ ምምሕዳር ንእዞባ ዓዲ ቀይሕ ወይ ከዓ ንሆስፒታል ዓዲ ቀይሕ ዳ መፂኦም እምበር ብንእዞቦ ምሳና ኣይኮኑን በዓል እምለ ዓሶባ ንድሕርኢና ሰሜናዊ ቀይሕ ባሕሪ እዩ ማለት እዩ። እጂ ካብዚኦም ርአዩ እቶም ናይ ባሓቂ ካብ ብምሕዳር ብካርታ ደረጃ ኣብ ንእዞባ ዓዲ ቀይሕ ዝጥቕለሉ 21 ጥራይ ቁፅሪ ካብዚ እቶም ተሪፎም ዘለዎ 58 ካብ ካልእ ዞባ ዝመፁ እዮም። እዚ ሕጂ እንታይ ይሕብር ተሰብ ክሳብ ገማዊ ናብራ ናይቶም ክስተይ ካብ ዞባ ናብ ዞባ ዝተቁፅሪ ከምኡ እንዳፈላለዩ ይመፅእ ኣሎ ማለት እዩ። ብፍላይ እዚኦም ሕጂ ትሕክምንኦም ናባና ብምዃኑ ትቁፅሪ ክበብሎ ሕጂ ብፍላይ ኣብ ምብራቃ ኣፃድፍ እዩ እዚ ሕማም እዚ ብዝያዳ ዝርአ ሕጂ ተን ኣጣል ዘለዎ ማባጊዕ ዘለዎ እንቲ ኣከባብሲ ብፍላይ ሰብ ክሳብ ገማዊ ዝኾነ ኣጣል እየን ካብ ኣጣል ከዓ ሚሊተንሲስ ንብሎ ትብርትዕ ዝበለ ዓይነት ባክተሪያ እዩ ዝርከብ። ስለዚ ኣብዚ ከባቢ እዚ ሓደ ሰብ ሰለስተ ግዜ ገለ ከይሓመመ በዚ ሕማም እዚ ይሓልፍኒ
1: ስድራ
0: ምልእቲ ክመፁ ኸን ከለዎ ከባቢ 6 ገላ ሓንቲ ስድራ ቤት እዮም ዝመፁ። ኣብዛ ሰሙን እዚኣ ጥራይ ካብ ቀዳም ክሳብ ሓሙስ ኣብ ዝነበረ ግዜ 7 ሰባት በዚ ሕማም እዚ ኣብቲ ሆስፒታልና ደቂሶም እለዩ ኣለዉ። እዚ ነዚ ዝመፅ ዘሎ 6 ወርሒ ወይ ፍርቂ ዓመታዊ ናይ ዝብሕጂ ዘሎ ክንደይ ይኸውን ትቁፅሪ ኣስተካፊ እዩ ስለዝኾነ ኢኻ ነዚ ርእስቲ እዚ ደጋጊምና ዝተረፈና ኣብቲ ንቕሓት ናይ ሕብረተሰብ ዝተረፈና ስራሕ ከም ዘሎ እዩ ዘዘኻኽር
1: እወቲ እቲ ሓደገኛነቱ በይንኻ ወይ ሓደ ሰብ ውልቀ ሰብ ጥራሕ ኣይኮነን ብቐሊሉ ዝመሓላለፍ ብምዃኑ ስድራ ምልእቲ ናይ ምልካፍ ተኽእሎ ዓብ ስለ ዝኾነ
0: ሰትዮ ፀባ ሓደ እዩ ትነብረሉ ገዛ ሓደ እዩ
1: ሓደገኛ እዩ ብጣዕሚ ሕራይ ዶክተር ምናልባት ናብቲ ሓደ ሰብ በዚ ሕማም እዚ ተላኺፉ ድዩ ኣለዎ ድ የብሉን ክፈልጠሉ ዝኽእል ምልክታት ክንደስስ እንታይ ኢኻ ክትዕዘብ እትኽእል በዚ ሕማም እዚ ተላኺፍካ ዲኻ ኣይኮንካ
0: እዚ ሕማም እዚ እቲ ባክተርያ ናብ ነብስካ ድሕሪ ምእታዉ ኣብቲ ስርዓት ምክልኻል ኣካላትናትና ብፍላይ ኣብቶም ማክሮፌጅ ንብሎም ዓይነት ፀዓዱ ዋሂታ ደም ኣብ ውሽጢ ናቶም ናይ ምንባር ተኽእሉ ኣለዎ። ስለዚ በዚ ባክተርያ እዚ ኣብ ነብስካ ኣትዩ ከሎ ካብ ከባቢ ሓደ ሰሙን ክሳብ 2 ወርሕን ልዕሊ እዩ ዝኸውን ግዜ ዝኾነ ምልክታት ገይራኻ ክትፀንሕ ትኽእል ኢኻ። ኣብቲ ምልክታት ዘርእየሉ እዋን ከዓኒ እዚ ሕማም እዚ ንብዙሓት ሕማማት ዝመሳሰሉ ዓይነት ምልክታት ወይ ከዓኒ ዘይፍሉይ ወይከዓ ኮንስቲቱሽናል ንብሎም ዓይነት ሲምፕቶምስ እዩ ዘርኢ እጂ ገለ ካብቲ

0: ምልክታት ናቱ ግን ቀዳማይ ርእስኒ ከምቲ ዝበል ናይቲ ርእስናቱ ቀፃሊ ፍልል ዘለዎ ወይ ከዓ ተደጋጋሚ ወይ ማዕበላዊ ርእስኒ ይበሃል። ብቋንቋ እንግሊዝኛ አንዲለን ፊቨር ኢልና ንፅውዖ። እዚ ርእስኒ እዚ ኣታዊ ወፃ ዓይነት ባህር ኣለዎ። ክልተ ሰሙን ርእስኒ ፀንሐካ ክልተ ሰሙን ርእስኒ ዘይብልካ ትኸውን ብድሕሪ ኢኻ ምለሰካ ማለት እዩ። እቲ ውፅእ ናይ ምባል ባህር ዘለዎ ርእስኒ ኣለዎ። እቲ ካልኣይ ረሃፅ እዩ። እዚ ረሃፅ እዚ ብፍላይ ኣብ ናይ ግዜ ምሸት እዩ። እዚ ርእስኒ ረሃፅ ምስ ምንታይ ደነግረካ ሕጂ ቲቪ እውን ክኾን ክእል ኢልካ ትሓስብ ማለት እዩ። ሕዚ ኣብ ግዜ ምሸት ኮይኑ ወይ ግዜ ለይቲ ኮይኑ እቲ ረሃፅ ግን ሕማቅ ጨና ወይ ከምዚ ናይ ዝተበላሸወ ዓይነት ነገር ጨና ኣለዎ። እቲ ሳልሳይ ቁርቁሪ፣ ድኻም፣ ሕማም ርእሲ፣ ሸውሃት መፃው፣ ሚዛን ሰብነት ምቕናስ፣ ቃንዛ ጭዋራታት፣ ቃንዛ መላግቦ፣ ቃንዛ ሕቆ ዘበለ ይኸይድ ማለት እዩ። ሕጂ ከምዚ ንሪኦ ዘለና ምስ ብዙሓት ሕማማት ዝመሳሰል ዓይነት ምልክት እዩ ዘለዎ። በዚ ምልክት ጥራይ እዎ እዚ ሕማም ፀባ እዩ ዝብርሰላይ ኣይኮነን ክትብላይ ትኽእልን ኢኻ። ሕጂ ድሓር ኣብቲ ብምንታይ ርአና እንታይ ምርምራ ጌርና ርአና ልክ እዚ ድ ኣይኮነን ክንብል ንኽእል ድሕርና ክንሪኦ ኢና። ግን ካብቲ ገለ ካብቲ ምልክታት ናቱ ምልክታት ጨዋዳ ምልክታት ጨዋዳታትን ዓፅምትን ኣለና። እዚ ኦም ብፍላይ ኣገደስቲ እዮም ማለት እዚኦም እዮም ቁርብ ካብቲ ካልእ ሕማማት ፍሉይ ዘብልዎ ነዚ እጂ ቃንዛ መለጋግቦ፣ ንድሪ መለጋግቦ፣ ቃንዛ ጭዋዳታት፣ ቃንዛ ሕቆ፣ ረክሳ ዓንዲ ሕቆ ክገብር ይኽእል እዩ። እጂ ብፍላይ ኣብ ንኣሽቱ ቆልዕት ክኸውን ከሎ እቲ ቃንዛ ኣብ ከባቢ ምሕኩልትን ብርክን ክኸውን ከሎ ኣብ እኹላት ሰባት ከዓ ኣብ ታሕተዋይ ክፋል ሕቆን ብርክን ብብዝሒ ይርአ እዚ ቃንዛ እዚ ማለት እዩ።
1: ንኩሉ ዕድመ እዩ ካ ዘጥቃል
0: ንኩሉ ዕድመ። ካልኦት ምልክታት እዚ ኣብቲ ሕክምና መፅኦ ምርመራ ምስ ገበሩ ማለት እዩ ምዕባይ ፀላም ከብዲ ኣብቲ ዓቐንን ማለት እዩ ምዕባይ ላልሽ ዝዓበዩ ፅቅታት ናይ ከብዲ ዘይምቾት ወይ ዲስኮምፈርት ንብሎ ቃንዛ ወይ ሕብጥ ፍረ ነፍሲ ወይ ከዓ ብቋንቋ እንግሊዝኛ ኤፒዲዲማይትስ ተባሂሉ ይፅዋዕ። ምልክታት ስነ ኣእምሮካ ከም ቅዛነት፣ ጭንቀት፣ ቁጥዐ፣ ምድንጋር፣ ምርሳዕ ክፈጠር ይኽእል ማለት እዩ። ሳሕቲ ከዓ ምልክታት ስርዓተ ምስትንፋስ እቲ ምልክታት እዚ ሕጂ ከም ናይ ሰዓል ዓይነት ምልክት እውን ምስሊ ቅርጥማት ዝገብረልካ ዘሎ እዩ ዝመስለካ እቲ ናይ ጨዋዳ ቃንዛ ትረስኒ ትገለ ይመሳሰሉ ብኸም ኢና ሕጂ ካብ ካልእ ሕማም ዝፈለዩ ብዙሕ ምልክታት ይብሉ ንብል ዘለና ኣብዛ ድሕር
1: ይፈላለዩ ሕጂ ኣብ በቢደረጁ እቲ መጀመርታ ተርእዮ ምልክታት እናበርታ ያ ክኸይን ከሎ
0: ሕጂ እታ ቀዳሚት ትመፅእ ረስኒ እያ። ሕጂ ትረስኒ ንነዊሕ ስለ ዝኸይድ ከም ዝበልካ ብዙሕ ሕማማት ኣብ ርእሶም ስለ ዝፀንሖምቶም ሕማማት ከ ክስታይ ዝኸውን ክስታይ ዝኸውን ዳብል ነዊሕ ሒዞም ክፀንሖ ክስታይ ይገብር። ብድሕሪ ሽዑ እታ ካብቲ ካልእ ትፈልዮም ቃንዛ መለጋግቦ ምስ ጀመረ ፍላይ በዘሎምቢ ሰብ ቁርብ እቲ ቅድና ባብርኡ ስለ ዝፈልጦም ማለት እዩ ይመፆም እዩ ዝሕማም ዚ ክኸውን ይኽእል ይብሉ እዮም። ሕጂ ሕበት ቃንዛ ፍላይ ሕጂ እንታይ ዝብል በቲ ናይ ደብሊው ኤች ኦ ዘምፅኦ ክስታይ ሓደ ሰብ ምዃኑስ ዕድመ ሃልይዎ ብሰንኪ ሓደ ሕማም ካብ ገዝኡ ናብ ሆስፒታል ክመፅእ ዘይክእል እንድሕ ኮይኑ ወይ ንግዜ ስንክልና ንድሕር ገይሩሉ ዝሕማም ዝሕሰብ እዩ ዝብል ሕጂ ረስኒ ሃሊካ እግርኻ ሓቢጡ ምኻድ እንድሕር ዳኣበይካ ኮይኑ ክሳብ ሆስፒታል ዘይትበፅ እንድሕር ኮንካ እዚ ሕማም እዚ ኢልካ ትጠርጠር ማለት እዩ።
1: ቀፅል
0: እታ ድሕሪኣ ዘላ ስእሊ ሕጂ ቁርብ ፅልምት ኢላላ ግን እዛ ንዑ ፀጋሙ ትኾውን ዘላ እግሪ ማለት እዩ
1: ሓቢጣ
0: ቀይሓ ቃንዛ እውን ኣለዎ ነቲ ሰብ ንድሕር ሓቲትካዮ ማለት እዩ። እዚ ሕጂ እቲ ፔኪልያር ንብሎ ወይ ከዓኒ ፍሉይ ናይቲ ሕማም እቲ ካብቲ ካልእ ፍሉይ ደብሎ ዓይነት ምልክት እዩ እዚ።
1: ስለዚ በቲ ዝበልናዮ እቲ ሰብ ዝኩሉ ምልክታት ክህልዎ ይኽእል እዩ ግን ከምዚ ኣቐዲም ክትጠቐስኪ ከዓ እቲ ምልክታት ምስ ኣዝዩ ብዙሕ ካልእ ሕማማት ዝመሳሰል ናብ ውጥራሕ ትተራሰብ እዚ ዩ እቲ ሕማም ኢሉ ሚተኻሚት ይርግፀኛ ኮይኑ ክዛረብ ኣይክእልን እዩ ክንብል ንኽእል ኢና ማለት እዩ። ስለዚ እንታይ ዓይነት ምርመራ ቀሊ ብቐሊሉ ሪኹም ትፈልጥዎ ናብ ሕክምና እንተ መፅ ሓደ ሰብ እንታይ ቲ ምርመራ ዝግበር ኣሎ?
0: ሕጂ ከምዚ ዝበለ ናይ ብሩሰሎሲስ ካብ ምልክታት ጥራይ ክፍለጥ የብሉን ምስ ብዙሓት ስለ ዝደናገር ማለት እዩ። እዚ ምልክታት እዚኦም ኣዝዮም ዘይፍሉያት ወይ ምስ ብዙሓት ዝደናገሩ እዮም። ምርመራ ውህደት ናይዞም ስዕቡ የድሊ ክሊኒካዊ ባህርያት፣ ታሪክ ናይቲ ሰብ ማለት እዩ ናይቲ ሓይሙ ዘሎ ላቦራቶሪ ምርመራ ግቡእ ማይክሮባዮሎጂካዊ ወይ ከዓ ሴሮሎጂ ክመርትዖ ማለት እዩ። ሕጂ ታሪክ እዚ ኣገዳሲ እዩ። ሕጂ ከምቲ ዝበልናዮ ሓደ ናይቲ ሰብ ታሪክ ምስ እንስሳ ወርሓ ትርክብ ዘይብሉ ቃንዛ ጭዋዳ ስለ ዝገበረሉ ሕማም ፀባይ ክትብላይ ትኽእልን ኢኻ። ሕጂ እቲ ታሪክ እንታይ እዩ ብፍሉይ ስብ ዛዓ ምንታይ ኢና ንሓታ ታሪክ ምስ ከብቲ ኣባጊ ዓጣል ኣግማል ርክብ ኣለዎ ድዩ ሰብ እዚ ወይ እውን እንዲ ካብዘን ዓይነት ዝጠቐስናየን ጥሪት ሕርሻ ወይ መጓሰዲቲ ቅዲ ኣነባብሮ ናይ ሰብ እዚ ናይ እንስሳት ሕክምና ይሰርሕ ድዩ ወይ ስርሑ ኣብ ማሕረቲ ወይ ማቸላዮ ድዩ ወይ ምንፃል ጥንሲ እንስሳታት ኣብ ዘጋጠም እዋናት ከባቢአን ኣሎ ድዩ ወይ ይሕግዝ ድዩ ወይ ነቲ ናተን ቀልቀል ከምቲ ዝበልናዮ ሽንቲ ማይኹ ሽንቲ ደገ ወይቲ ፈሳሲ ማህፀን ናነት ኣዴታት ናይ ምፍላይ ኣብዚ ብዓድታት ትሪዮም ነቲ ደንበናተን ንጥሪኦ ማለት እዩ ወይ ጥረ ፀባ ናይ ምውሳድ ሕጂ ዝበዝሐ ግዜ ዝሰብተይ ብለካ ንኣን ፀባ ይወስድኒ እዚኣ ኢና ንፈልጣታ ንተሓላለፊት ክስታይ ጥረ ፀባ ወይ ካ ውፅኢት ፀባ ወይ ስጋ እውን በዕሉ ማለት እዩ ብግቡእ ዘይበሰለ ስጋ ምትዝበልና

0: ኣብ ግዜ ጥንሲ ኣዝዩ ሕማቅ ዝኾነ ወይ ከዓ ኣሉታዊ ውፅኢት እዩ ዘለዎ። እዚ ከዓ ምውራድ ጥንሲ ወይ ከዓ ምብርዓን ጥንሲ ንብሎ ወይ ኣቦርሽን ቅድሚ ግዜ ምውላድ ወይ ፕሪማቸር ሌበር፣ ከምኡውን ካልኦት ናይ ፍሩያምነት ፀገማት ረክሲ ናይ ማህፀንን እቲ ብሓፈሻ ስርዓተ መፍረ ናይ ተጓል ኣንስተይትን ውን ኣኸቲሉ ክሳብ መኻንነት ክስዕብ ይኽእል እዩ።
1: ሓደገኛ እዩ ብጣዕሚ
0: ብጣዕሚ። እዚ ፀገም ኣብ ደቂ ሰባት ጥሬት ዝተኣሳሰር ኣይኮነን ኣብ ጥሬት ብርሶሎሲስ ውን ንባዕሉ ምንፃል ጥንሲ ብልምዳዊ ሕማም ምብርዓን ንብሎ ኢና። ምዉት ሕርሲ፣ መኻንነት፣ ምጉዳል ብቕዓት ፍርያት ከምኡ ከዓ ቁጠባዊ ክሳራ ንሓረስቶት የስዕብ ማለት እዩ። ስለዚ ብርሶሎሲስ ደቂ ሰባት ምስ ጥዕና እንስሳታት ድሕነትን ድሕነት መግቢ ብቐረባ ዝተኣሳሰረ ምኳኑ ከዓ
1: ሲ ይክብሉ። ኣረ ዶክተር ቴሌፎን ኣላትና ያረ ሎ
2: ሎ
1: ሎ
2: ሰላም ሰላም
1: ሎ ሰላማት ዶክተራት ኣብ ስቱድዮ ቀፅን።
2: በዚ ከዓ ብቁሸት ኣስምሮ ምበሃል
1: ኣረይ
2: ከልቢ ኣብ ገዛ ቀኒ ምስታ ከልቢ ኣጋጣሚ ከምዚ ደን ከምልስ ቀኒ
1: ቅርብ ድምፅኻ ንፅራይ ንሰምዓካ ናና ቅሬታ
2: ከባቢ ንክሰውሕያ ከልቢ ትኸውን እ ሃይማላ ክፍልያ ወይ ከዓ ግመዳይ ወይ
1: ግመዳይ
2: እዩ ተከልዩ ኣረ ድሕሪ ቶም ቀደም ወይከለ ኣዚ ንእሽ ውላድ ዘጠና ዘለ ቆ
1: ቅሬታ ፅቡቅ ንሰምዕ ኣለና ሰምዓካ ኢና ዘለና ገለ ናይ መስመር ፀገም ኣሎ መስለኒ። ግን ከም ዝተረዳእኹዋ በቲ ኣጀማምርኡ ካብቲ ናይ ከልቢ ነገራት ምስቲ ሕማምሲ ክመሓላለፍ ይኽእል እዩ ኣብ ከም በዓል ከልቢ ዳኣመሰሉ እንስሳታት እንተኽእሉ ከመይ እዩ ኮይና ስምዓኒ
0: ከም ትመስልዎ ሕጂ ከምቲ ዝበልና እታ ኣቐዲምና ዝጠቐስናዮ ስለ ዝረኣያ ንዲቀርብ ተሰኪፉ እታ ሓደ ካብቶም ዓይነታት ዚ ባክተርያ እዚ ብሩሴላ ካኒስ ንብሎ ካባኻልብ ርከብ ኢልና ግን ክሳብ ሕጂ ካብ ከልቢ ናብ ሰብ ሓሊፉ መዛሕነ ነይረኣና ብዙሕ ኣብ ደቂ ሰባት ስረክሲ ኣምፂኡ ኣይንሪኦን ኢና ግን ኣይጋጥምኒ ክንብላ ይንኽእል ኢና። ስለዚ ናብ ሕክምና ንተንፃነ እዛ ሰብ ዚኣን ዝያዳ ነቲ ሓሚሙ ከይከውን ኢሉ ዝከፈሉ ዘሎ ሰብ ናብ ሕክምና ተምፅኦ ዝያዳ ፍታሕ መረኸበ ኢለ ይሓስብ።
1: ፅምቦ ብከመይ ና ክንከናኸሎ ንኽእል ከምዚ ክትካስታን ሕቲ መተሓላለፍ ርኢና ኢና ግን ከዓ ኣብ ሕርሻ ዝነባበር ህዝብና ብዙሕ ስለ ዝኾነ ምስ ከብቲ ምውዓል ልሙድ እዩ እቲ ከም ነተን ከብትኻ ኣሚንካ ጓሶት ኮይኖም ገለ ኮይኖም ኣደይቲ ኮይኖም ኣብ ገዛ ዘይፈልሐ ምስታይ ከም ልሙድ ኮይኑ ስማዓኒ። ስለዚ እቲ ናይ ምክልኻሉ መንገዲ ከመይ እዩ ክኾን ዘሎ እንታይ መልእኽቲ ብለኪ
0: ፅቡቅ ሕጂ እንታይ እዩ ከምቲ ዝበልናዩ እዚ ሕማም እዚ ዝኖቴክ ኢልናዩ ወይ ከዓኒ ካብ እንስሳ ናብ ሰብ ዝመሓላለፍ ብምዃኑ ክልተ ዓበይቲ ተዋሳእት ኣለዎ እዚ ንስኻ ሚኒስትሪ ጥዕናን ሚኒስትሪ ሕርሻን ማለት እዩ። ሕጂ ሚኒስትሪ ጥዕና ንሕና ኣብ ቦታና እንታይና ክንገብር ዘለና ብመዳይ ሚኒስትሪ ሕርሻ እንታይ ክግበር ክእል ክንርኢ ኢና። እቲ ዝበለፅ ኣድማዒ ናይ ነዊሕ ግዜ እስትራቴጂ ንሕማም ብርሶሎሲስ ደቂ ሰባት ንምክልኻል ካብ እንስሳታት ዝፍጠሩ ብርሶሎሲስ ምቁፅፃር እዩ። ስኻ ጥዕና ደቂ ሰባት፣ ጥዕና እንስሳታት፣ ጥዕና ድሕነት መግብን ኣገልግሎት ሕክምና እንስሳታት ከባቢያውን ሙያውን ድሕነት ከዓ ማለት እዩ። ሕጂ ከምቲ ዝበልናዮ ካብቶም መተሓላለፊ መንገድታት ርኢና ስለ ዝኾና ፀባ ፓስቸራይዝ ምግባር ወይ ከዓኒ ምፍላሕ ማለት እዩ። ከምቲ ዝበልናዮ ንሙቐት ፅቡቅ ተፀዋርነት ስለ ዘይብሉ ቀልጢፉ ስለ ዝሞት ባክተርያ እዚ ነዚ ፀባ ዝብ ምፍላሕ ሕጂ እንታይ እዩ ብብዝሒ ንሪኦ ንሕና ኣብ ጓሶት እዩ ዝረአ ኣብካሶታ በረኻ ስለ ዝበዕሉ ሓሊቦም ዘይምፍላሕ እዮም ዝሰትይዎ ገለው እንታይ ዝብል ትሰምዐ ኢኻ ተፍሊሕናዮ መቕረቱ ቕይር ይብሉኻ ተፍሊሕናዮ ኣይረግእን ይብሉኻ ከምኡ ዝበሃል የለን ቤት ክስታይ እ በቲ ልምዲ ንሕና ክሰ ወይ ክንሓልቦም ከለና ውዕይ እንዲ ይብሉኻ እ ሙቐት ናይ ነብስኻ ናትካ ክትፃወር ክእል ካብኡ ዝብርተ ሙቐት ኢና ንብል ለና ንሕና። ስለዚ ነዚ ፀባ እዚ ብምፍላሕ ወይ ፓስቸራይዝ ብምግባር ማለት እዩ ወይ ድሕነቱ ክረጋገፅ ኣብ ዘይክእለሉ እዋንካ ነቲ ፀባ ወይ ውፅኢት ፀባ ምውጋድ እቲ ካልኣይ ውሕስ ዘይኮነ ፍርያ ፀባ ምውጋድ ከም ዝበልናይ ጥረ ፀባ ካብ ጥረ ፀባ ዝተሰርሐ ኣጅቦ በራሕ ዋላ በዓል ርግኦ ማለት እዩ ዘይፓስቸራይዝር ወይ ከዓኒ ዘይተፃረየ ርግኦ ወይ ካልእ ፍርያ ፀባ ምውጋድ ማለት እዩ። እዚ ሕጂ እቲ ብስርዓተ ምሕቃቅ መግቢ ዝበልናዮ ናይ ምሕላፍ ተኽእሉስ በዚ ጌርካ ተወግዶ ትኽእል ኢኻ። እታ ሳሰይቲ ውሕስ ኣተሓሕዛ እንስሳታት ዜን ሕጂ ናብ ሚኒስትሪ ሕርሻ ተቐረከብ ነበና ምስጥሪት ዝሰርሑ ሰባት ግቡእ መከላኸሊ መሳርሒ ክጥቀሙ ኣለዎም ብፍላይ ኣብ ግዜ ምንፃል ጥንሲ ምንቲ መድሕንቲ ብዝሕዝሉ ወይ ምስቲ ደም ከም

0: ዝብልናዮ ኣብ ቆርበት ካ ብፍንጫሃ ብዓይንኻ ብኣፍካ ሚኮስ ሜምብሬንስ ዝብሎ ወይከዓ ልፈጫዊ ክስታይ ክሓልፍ ስለ ዝኽእል ማለት እዩ። ፈሳሲ ናይ ስርዓት ምፍራይ ፈሳሲ ማህፀን በዚ ሕማም ዝተለኺፎም ናይ ዝሞቱ ሬሳታት ወይ ዝተለኽፉ ቲሹታት ኣብ ትሕዘሉ እዋን መከላኸሊ ስጉምትታት ኣድልየካ ከም በዓል ጓንቲ፣ መከላኸሊ ክዳውንቲ፣ መከላኸሊ ዓይኒ፣ ንኤሮሶል ንብሎ ወይከዓ ንጥብጣብ ኣብ ኣየር ክፀንሕ ዝኽእል ምቅልዓብ ዝህልወሉ እዋንካ ግቡእ መከላኸሊ ስርዓት ምስትንፋስ ክገብሩ ኣለዎ ማለት እዩ። እቶም ብቐረባ ምስትንጥሪት ዝሰርሑ ሕጂ ኣብ ገዛ ኣብ ዝሓርሳሉ እዋንካ እቶም ሓረስቶት በዕሎም ንብል ኣለና ማለት እዩ። እታ ረብዒቲ ክታበት ምቁፅፃር እንስሳታት ከከም ኩነታት ለበዳ መደባት ምቁፅፃር ሕክምና እንስሳታት እዛ ሕጂ ክታበት ከብቲ፣ ኣባጌ፣ ኣጣል፣ ኣግማል እውን በዕሉ ማለት እዩ። እንስሳታት ምፍታን ወይ ምምርማር ምልላይ ዝተለኽፉ እንስሳታት በዚ ሕማም ዝተለኽፉ እንስሳት ካ ብግቡእ ምእላይ ወይ ምቕታል ከምቲ ዝበለናይ ብሃገርና እዚ ሕማምቲ ካብ ከባቢ 1940 ኣቢሉ ከም ዝነበረ እዩ መዛግብቲ ዝሕብር። ካብ ከባቢ 1960 ኣቢሉ ከዓኒ በዚ ሕማም ዝስነይ ዝተለኽፈ እንስሳታት ግቡእ ምእላይን ምቕታልን ከም ዝነበረ ይሕብር። ስለዚ ካብ ቀደም ዝፀናሐናዩ ክንቅፅሉ ከዓ ማለት እዩ። ከምኡውን ሓለዋ ናይዘን ትጥርጥረን እንስሳታት ኣብ ዘለወሉ እዋን ማለት እዩ። እጂ ውድብ ጥዕና ዓለም ምቁፅፃር ወይ ምውጋድ ረክሲ ኣብ እንስሳታት እቲ ዝበለፀ ውፅኢታዊ ስትራቴጂ ምክልኻል ብሩሰሎስ ኣብ ደቂ ሰባት ይብል። ምክንያቱ እቶም ቀንዲ ዘምፅዎ ዘለዎቶም እንስሳት ከም ምዃኖም ንዕኡ ምክልኻልን ኣብ ዝሓምሉ እዋን ከዓኒ ግቡእ ስግምቲ ምውሳድን ናብቲ ኣብ ደቂ ሰባት ክምፅእ ዝኽእል ሕማም እቲ ዝዓበየ ናይ ምውጋድ ወይ ከዓ ናይ ምክልኻል መገዲ እዩ ማለት እዩ።
1: ቴሌፎን ኣላትና ዶክተር። ሄሎ መርሓባ ዶክተራት ኣብ ስትድዮ ቀፅል።
2: ቶም ባልካ ባሓዝል
1: ሓራይ ቀፅል ጎይቶም።
2: ኣብ ፃዕዳ ኣግረሲ ረስኒ ብርቱዕ ረስኒ ገበለይ ስጋዕ እዚ ስርጢ ወይ ከዓ እዚ ስታይ ገለኒ ሸሸቐኒ ከምመርፊ ኮይኑ እዚ ምንከልእኒ እንታይ ገበርኩ ሓይሽ
1: ኣራይ ቀኒልና ምትስ ካልእቲ ቴሌፎን ኣላትና ምስለኒ ክንሪአና። ሄሎ ሰላማት ዶክተራት ኣብ ስትድዮ ደውልካላ ቀፅል። ግርምግርም
3: ኣነ ብዛዕባ ብሩሴላ ደካዕታ ዘለየ ዶክተር፣ እዚ ብሩሴላ ኣብ ደምካ ይሕባእ እዩ ምርመራስ ይሕባእ ዶኸውን ከምዚ ሕማምታ ሰፈር ንሽ ሪሌሽን ነይረኒ እንድዩ ሕዚ ምርመራ ጌርካስ ከምዚ ናተይ ምልክታት ደሰይ ዝነበሮም ሰባት ነይሮም ኣባይ ኣይተረኣየን ተረዲኸ ኣለኹ ኣብ ካልእ ከዓ ደሰይ ከምዚ ናተይ ከዓ ብርስላ ይብሉ ኣነ ከዓ ብምርመራ ስለ ዝተሳእነት ድመ ይሕባእ ደኸውኒ ብዝብላሕቲ ገለ
1: ተቀዳሚቲ እቲ ምልክታት ሻቅሻቅ ምባል ኣብ ጎኑ ኣብናይ ፃዕዳ እግረይ እዚ ንምልክታት ናይ ብሩሴላ ድዩ ብኣ ክንምልሳት ካልእ ሕማም እንተዳ ኮይኑ ናብ ሕክምና ክኸይድ ስና ዘለዎ
0: ሕጂ ከምቲ ዝበልናዮ እታ ረስኒ ኣብ ፃዕዳ እግሪ ሓደ ብልምዲ ንሰምዖ ዘረባ እዩ። ግን ረስኒ ብተርሞሜተር ተዓቂኑ ረስኒ ኣለካ ምስ ተባሃል እዩ ረስኒ ክንብሎ ንሕና ሕጂ ሞቐት ኣብ ፃዕዳ እግሪ ድስምዖ ሸቕሸቕ ክኸውን ንኽእል ደይ ክኸውን ንኽእል ከምዚ ክንብላይ ንኽእል ኒና ግን እቶም ምልክታት ርእዎም ስለ ዘሎ ካብዚኦም ክንደይ ዘማልእ ይርአ ብቀረባኻ ናብ ሕክምና ከይዱ ተመርምራ እንዳሕክሩ እዩ ክፍለጥ ዝኽእል ምስ ብዙሓት ሕማማት ስለ ዘደናገር እዘን ዝሃበና ምልክታት ጥራይ እዩ ናይ ኮነን ክንብላይ ንኽእል ኒና።
1: ማዕሲ ሕክምና ክኸይድ ኣለዎ ማለት ከምዚ ዓይነት ዝኾነ ካልእ ምልክታት ን ክትርኢ ከለኻ ቀልጢፍካ ማለት ህፁፅ ድዩ ኣዝዩ ወይስ ከተስተውዕለሎም ዘለካ ነገራት ኣለዎ?
0: ሕጂ ከምቲ ዝበለናይ እቲ ረስኒ ናይ ብዙሕ ክኾን ይኽእል እዩ ስለ ዝበለ ዝብሉቶም ሰባት ሰወይቲ ሕብረተሰብ ቀልጢፎም ኣይመፁና እዮም ንዕና እኳ ደኣ እቲ ሕበጥ እቲ ምኻድ ምስሰኣኑ ምስተሸገር እዮም ድመፁና ብሆስፒታል ሕጂ ኣቐዲሞም እተዝመፁ መረፅና ንሕና ንኽሉ ክሓይሽ ማለት እዩ ዋላ ኣብቲ ዝረኣናዮ ሓልክታት እውን ንምክልኻል ማለት እዩ። ሕጂ ማዕር ንድኡ ህፁፅ ረስኒ ብጀመረካ ሽዑንሽዑ ከምዚ ክገብረካ እዩ ንብሎ ኣይኮነን ግን ባዕሉቲ ነብስኻስ እንዳኸበደካ ከይድ ትሪኦ ስለ ዝኾንካ ትረስኒ ኣብ ዝተሰማዓካ እዋን ንሱ ኸውን ንኽእል ዋላቶም ካልኦት ረስኒ ዘምፅኡ ዓይነት ሕማማት ንምፍላጥ ምስተዝተኻሊ መጠንሳብ ዝቐልጠፈ እዋን ክመፁ ንመርፅ ንሕና።
1: ፅቡቅ ተኻሊእቲ ሕቶ ኣብ ደም ክሕባእ ይኽእል እዩ።
0: ሕጂ እንታይ እዩ ምናልባት እታ ዘረባ ከነፅራ እቲ ባክቴርያ ምስኣተወ ናብ ነብስኻ ኣብ ፃዓዲ ዋሂታት ደምናትካ ናይ ምንባር ተኽእሎ ኣለዎ ኢልና እዚ ማለት ግን ኣብ ናይ ደም ትገብሮ መርመራ ነፃ ዝብል መልሲ ይህብ ማለት ኣይኮነን። ሕጂ እንታይ እዚ እቲ ባክቴርያ ዘሲ ነቲ ነብስኻ ዘዳልዎ ፅረ ነፍሳት ንብሎ ወይ ኣንቲቦዲስ ንምክልኻል ኢሉ ዘምፅኦ ዓይነት ክስታይ እዩ። ኣብቲ መርመራ ንገብሮ ግን ግሉቲኔሽን ታይተር ኢና ንገብር ንሕና። ሕጂ ኣብቲ ታይተር ንብሎ እንታይ እዩ ማዕርክ ንደይ እዩ

0: ኣብ ክንደይ ምስ በፅሓካ እዩ ሲ ፖስቲቭ ዝመፅእ እዚ ኢና ንብል ሕጂ ምናልባት ዘይብሉ ነይሩ ክኸውን ይኽእል እዩ ወይ እውን ትኳሊቲ ናይቲ መመርመሪ ትሽዑ እዋን ክኸውን ይኽእል እዩ ይሕባ እዩ ኣይንብልኒ ኢና መርምራ ንድሕጊሩ ይርከብ እዩ ተዘይ ኮይኑ እውን ድሕሪ 4ተ ሰሙን ኮቫለሰን ሴራ ዩ ተቐዳማይ ሴራ ዩና ኣወዳዲርና 4ተ ዕፅፍን ዝኸውን እውን ንብለሉ እዋናት ኣሎ ስለዚ ደጊሙ ክምርመር ይመርፅ ኣነ
1: ተርጢርካስሩ
0: ደሙ ክምርመር ይኽእል
1: እዩ ምርማር ዝሓሸ ኣራይ ዶክተር ኣብ ምዛምና ኢና እንታይ እዩ እቲ ሓደ ሰብ ኣብ ሕክምና ምኻድን ዘይምኻድን ዘለዎ ረብሓ ከምዚ ኣቐዲም ክዝጠቐስኪ ገሊ ግዜ 2-3 ግዜ ይመፁ ሰብ 2-3 ግዜ ይደጋግም እዚ ከዓ ዘርእካ ሓዊውስ እንደገና ሓዊ እንደገና ይኸይድ ስለ ዘሎ ከም መዛዘሚ ኣገዳስነቱ በዚ ክንዓፅ ክንቅፅላ ንኽእል ኢና እዚኣ
0: እዚኣት ከምቲ ዝበልናዩ ካብቶም ናይ ብኸመይ ንከላኸሎ ንኽእል ትብለ ንድያ ናይ እንስሳታት ምብራዕን ጥንስን ትሹታትን ብውሑስ ምጉሓፍ ብፍላይ ኣብ ግዜ ምንፃል ጥንሲ ኣገዳሲ ዝኾነሉ ትሹታት ምፍራይ ፈሳስን ዝኾነ ወይ ከዓ ፈሳሲ ማህፀን ብብዝሒ ሂወታውያን ብሩሴላ ክሕዙ ስለ ዝኽእሉ ብግቡእ ነዚኦም ምጉሓፍ ዝተወገዱ ወይ ከዓኒ ዝተነፀሉ ዕሸላትን መድሕንትን ከዓ ከምኡ ማለት እዩ እታ መወዳእታ ንሪኣ ድሕነት ላባራቶሪ እዩ እዚ ከዓ ብርሰሎስ ሒሳብ ዝጥርጠረሉ እዋን ነቶም ስራሕተኛታት ላባራቶሪ ካብቶም በዚ ሕማም ዝክጥቅዑ ልዕል ተክእሎ ዘለዎም ኢልና ገሊፅናዮም ነርና ቀዲምና ነዚኦም ምሕባሮም ከደሊ እዩ ነቲ ግቡእ ዝኾነ መከላኸሊ መገድታት ክኽተሉ ማለት እዩ ምህላው ግቡእ ኣገባብ ድሕነት ሂወት ኣገዳሲ እዩ ርኡይ ናይ ላባራቶሪ ምቅላዕ ዘለዎም ሰባት ከዓኒ ድሕሪ ምቅላዕ ምክልኻል ወይ ከዓ ብቋንቋ እንግሊዝኛ ፖስት ኤክስፖር ፕሮፊላክሲስ ኢልና ንፅውዖ ከዓ ክወስቱ
1: ክታለድ እዩ ኣብዚኣ ምሳሃነ ጠቐልላ ቴሌፎን ኣድላ ትናመስለኒ ዶክተር ግዜ ሕፅሪ ኢላ ትናላ ግን ክንሰምዖ ሄሎ
2: ሄሎ
1: ሰላማት ዶክተራት ኣብ ስድዮ ቀፅን
2: እንታይ እዚ ኣነ እንታይ ክብለካ ዘለ ዚ ኣብ ሕክምና ብዙሕ መዓልቲ እንደ ከይደ ቀንዛ ርእሲ ኣለኒ ካብ ነውሽንተ ሚሪ ግን ዛርጋልዕሊ 20 ዓመት ገሎ በዚ ቀንዛ እዚ ካብ ብሳኺ ዕጋረይ ኣብ መላግቦ ኩሉ ቀንዛ ርእሲ ኣሎ ረስኒ ከዓ እዚ ብርቱዕ ረስኒ ኣለኒ ሕክምና ከይደ ግን ክሳዕ ሕጂ መንሳ ይረኸብኩም ቅድረስሳ ኣይኮነን ይብሉኒ ሕጂ ጉቡእ ላቦራቶሪ ዘለዎ ኣበይ ቦታ ክረክብ ዘ
1: ኣበይ ካ ትቕመጥ
2: ኣነ ኣብዚ ስመራ እንዴ
1: ምስ ከብቲ ምስ እንስሳታት ገለ ዘለካ ርክብ ክሳብ ክንደይ ማለት
2: ኣዲ ምስ ከብቲ ቅዲ ምስ ከብቲ ዘሎ ትግራይ ዓድያ ምስል ሕጂ እውን ኣለዋ ንከብቲ
1: ኣራይ ክንደና ክሳብ ክንዶ ክፀና ከሊስ ካብ 20 ዓመት ከይተነፀረ
0: ግቡእ ሕክምና ከይዱ ተመርሚሮ ትኮይኑ ክሳብ 20 ዓመት ክሕባእ ክእል እዩ ኣይንብልኒ ኢና 20 ዓመት እንድሕጊሩ ኮይኑ ዝሕማም ስኻ በዚ ግዜ እዚ እቶም ሓልክታት ንብሎም ዝመፅሉ ግዜ እዩ ስለዚ 20 ዓመት ብዚ ሕማም ዝንድሕር ፀኒሑ ኣቐዲምና ዝረኣናዮ ከለካብኦም ኣጥሪማ ኣለዎ ማለት እዩ እ ከምቲ ዝብሎ ዘሎ እቲ ሪስክ ፋክተርስ ንብሎ ወይ ከዓ ምስቶን ከብቲ ምንባር ብቐረባ ምስአን ስለ ዘለዎ ነብሲ ጥርጥርቲ ኮይኑ ክምርመር ክእል እዩ ግን ኣታውን ወፃኒ ክኸውን ዝኽእል እምበር ናይ 20 ዓመት ክንዲዚ ረስኒ ክፀንሐ ይክእልኒ ብሓፈሻ ግን ኣብ ዝኾነ ሕክምና ክኸይድ ክእል እዩ እዞም ኣካል ኣይኮነን ዋላ ኩለን ዞባታት ሃገርና እውን ተዘርጊሑ ስለ ዘሎ ዝመመርመሪ ብቐሊሉ ክርከብ ዝኽእል እዩ ደሰክፍ ኣይኮነን
1: ናብታ መዛዘሚት ክንከይድ
0: እታ መወዳእታ ንሪኣ ትንበያን ውፅኢትን እያ ዚኻ ፕሮግኖሲስ ንብሎ ቋንቋ እንግሊዝኛ እንተይና ንፅበር ካብዚ ሕማም እዚ ማለት እዩ እጂ ምስ ግቡእ ሕክምና ብዘይግቡእ ሕክምና ኢና ንርኢ ማለት እዩ ምስ ግቡእ ሕክምና ተሓፈሻዊ ትንበያ ፅቡቕ እዩ ተሓከምቲ ድሕሪ ዝተወሰነ ሰሙና ተሓብ እዩ ዝበዝሐ ግዜ ክሳብ 6ዱሽተ ሰሙን ዝኸይድ ናይ ፋውሳ መገዲ ኢና ንኽተል ሓደሓደ ግዜ ከዓኒ ከም ዝበልናይ ፎካላዊ ወይ ከዓ ኣብ ሓደ ቦታ ዘነፀረ ምስ ዝኸውን ወይ ከዓ ሓልክታት ዘስዕበ ምስ ዝኸውን ከዓኒ ንሓያሎ ኣዋርሒ ክቕፅል ይኽእል ማለት እዩ እቲ መድሓኒት ንህቦ ንሕና ድሕሪ ሓያሎ ኣዋርሒ ከዓኒ እቲ ተሓከምቲ ክፍወሱ ይኽእሉ ማለት እዩ ድኸምን ካልእ ምልክታትን ዋላ እቲ ረክሲ ብእኹል መገዲ ወይ ከዓ ብግቡእ መገዲ ተሓኪሙ እንትኾነ ግን ንዝተወሰነ እዋን ክቕፅል ይኽእል እዩ ማለት እዩ ብዘይግቡእ ሕክምና ክንተይና ንፅበ ዘይተሓከመ ወይ ከዓ ብግቡእ መገዲ ዘይተሓከመ ሕጂ እንታይ እዩ እተን ቀዳሙት 2ልተ ሰሙን 14 ማለት ኣብ ውሽጢ ሕክምና እዩ ድሕሪኡ ዘሎ ወርሒ ወይ 4ተ ሰሙን ኣብ ገዛ ኮይኑ እዮም ዝወስድዎ እጂ እቲ ሰብ ብግቡእ መድሃኒቱ ምስ ዘይወስድ ወይ እውን ካብቲ ዝበለ ናይ መድሃኒት ፍርቁ ምስ ዝወስድ ከንታይ እዩ ወይ ከዓ ጠቕላላ ሕክምና ምስዘይመፅእ ከም ድሕሪ ኢልና ንኣዋርሒ ወይ ንዓመታት ዝፀንሕ ሕማም ምምልላስ ሕማም ወይ ከዓ ሪላፕስ ንብሎ ብፍላይ ኣብ ቀዳሞት 6ዱሽተ ወርሒ ክሳብ ዓመት ዘሎ ግዜ ድሕሪ በዚ ሕማም እዚ ሓሚምካ ምፍዋስካ ማለት እዩ ከባቢ 5 ክሳብ 15 ሚታዊት ናይ ምምላስ ትኽእሉ ኣለዎ። ብፍላይ እንድሕርቲ ቅዲ ኣነባብራ ከ እንተዘይቀየርካ ማለት እዩ መድሓኒት ወሲድካ ናብተን ከብትሰን ናብቲ ቅዲ ኣነባብራ ናብቲ ፀባ ንሱ ንድሕቲ ዘለካ ኮንካ እንደገና ትልከፍ ማለት እዩ። ሕዱር ቃንዛ ጭወዳታትን ኣዕፅምትን ሕማም መለጋግቦ ወይ ርክሳ ንድ ሕቆ ከም ትበልናዮ ሕማም ስነ ኣእምሮ ውን ይስዕብ ነባሩ ዝኾነ ስንክልና የምፅእ እዩ። ሕማም ኢንዶካርዳይትስ ወይ ከዓ ቲ ውሽጣዊ ቀፀላ ልቢ ከዓ ሕማምናቱ ሕዱር ድኻም ከዓ የምፅእ ማለት እዩ። እታ መወዳእታ ንሪኣ ሞት ብሰንኪ ብሩሰሎሲስ ዝመፅእ ሞት ልሙድ ኣይኮነን። ኣብ ከባቢ 2 ሚታዊት ካብዞም ሕሙማት እዚኦም ብፍላይ ሞ ከዓ ነቲ ውሽጣዊ ቀፀላ ናይ ልብን ኣብ ርእስን ምስድዩ ማለት እዩ ወይ ናብ ሓንጎል ምስድዩ ናብ ስርዓተ ነርቨስ ሲስተምናትና ዘሎ ስርዓተ ምትናትና ምዝድይብ ከዓኒ ክሳብ 2 ሚታዊት ክቐትል ይኽእል እዩ ማለት እዩ። ምስ ሸለሊልካ ዝሕልፍ ሕማም ኣይኮነን ብእግርኻ ምሕንካስ ወይ ምቕንዛው ዝሓልፍ ሕማም ኣይኮነን።
1: ጥንቃቐ ድልዮ
0: ብጣዕሚ
1: ኣዜና ንመስግነክ ዶክተር ርእየ ቀኒልና ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ብዛዚምና ኣለና ኣልዒልና የፅናሕና ብዛዕባ ሕማም ምቕላዕ ወይ ብሩሰሎሲስ እዩ። ዕድምትና ዶክተር ጁልያ ኣማንኤል ካብ ዞባዊ ሆስፒታል ዓዲ ቀይሕያ ስለምክታልኩም ኣዜና ንመስግን ሰላም ይቀኒልና ዶክተር።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ሰላም ከመይ ፀኒሕኹም ዝኽብርኩም ተኸታተልቲ ኣብዚ ናይ ሎሚ ሒዝናዮ ዘለና መደብ ንማሕበር ነርስ ኤርትራ ዘተኮረ ክኸውን እዩ። ነዚ ልዕልናዮ ዘለና ርእስቲ መብረክበና ስቱድዮና ዓዲምናዮ ዘለና ኣቶ ኤፍሬም ዝብኣይ ፕሬዚደንት ማሕበር ነርስ ኤርትራ እዩ። ኣቶ ኤፍሬም ናብ ስቱድዮና ኳዕ ደሓን መፃኹም።
1: ይቀኒለይ ኣዲብ፣ ብመጀመርያ ነዚ ቅድል እዚ ስለ ዝሃብኩምኒ ብስመይን ብስም ማሕበር ነርስ ከመስግን ይፈቱ።
0: ይቀኒልና ከምዚ ክጠቕሶ ፅናሕኩ ብዛዕባ ማሕበር ነርስ ኤርትራ ዘተኮረ ትናህና ትሕዝቶ ናይ ሎም እሞ እስከ ብዛዕባ ነርስ ከም ሞያ እንታይ እዩ? መን እዩ ነርስ ዝበሃል? በዚ ክንጀምሮ
1: ፅቡቅቲ ሕቶያ ነርስ ዝበሃል ነርስ ዝብል ቃል ካብ ኒትሮስ ዝብል ቃል ዝመፀ ካብ ላቲን ዝመፀ ኮይኑ ነርስ ምባል ማለት ምምጋብ ምኩስኳስ ምክልኻልን ምክንኻልን ማለት እዩ። ካልኣይ ነርስ ናይ ሓንቲ ስድራ ቤት ወይ ከዓ ናይ መላእ ሃገር ካብ ሕማም ዝከላኸል ሕማም ዝመፀ ከዓኒ ዝሕክም ሰብኣዊ ርህራሂ ተደጊፉ ዝሕክም ነርስ ማለት እዩ። ካልእ ነርስ ድሕነትን መሰልን ናይ ህዝቢ ዝሕሉ 24 ሰዓት ካብ ሕሙም ዘይፈለ በዓል ሙያ እዩ ማለት እዩ። ሕጂ ነዚ ንምድራቅ ሕጂ ነርስ

0: ኣብ ኣርባዕተ ፒላርስ ከፍ ኢልና ክንሪኦ ንኽእል ኢና። ነርስ እንድሕር ኢልና ስነ ፍልጠትን ኣርት ብሓንሳብ ኣጣሚሩ ዝሰርሕ እዩ ማለት እዩ። ስነ ፍልጠት ክንብል ከለና ኩሉ ነርስ ዝሰርሑ ስራሕ ኩሉ ነርስ ዝሰርሑ ስራሕ ብምርምርን ብመርትዖን ዝተሰነየ ይኸውን ማለት እዩ። እዚ ሓደ ስነ ፍልጠታዊ የብሉን ሓደ ነርስ ኣርቲ እዩ ወይከዓ ነርስ ከዓ ኣርቲስት እዩ ንብሎ ንሕር ዳኣ ኮና ኣብ ልዕሊ እቲ ዝህቦ ሳይንሳውን ወይ ከዓ ስነ ፍልጠታውን ስራሕ ስቓይ ሕሙም ይርዳእ፣ ጭንቀት የወግድ፣ ተስፋ ንዝቆረፁ ሕሙማት ከዓኒ ተስፋ የሰንቕ ማለት እዩ። ሓደ እዚ እቲ ፒላር ናይ ነርሲ ማለት እዩ። ካልኣይ ነርስ ዓንዲ ሕቆ ኣገልግሎት ጥዕና ኢና ንብል። እንታይ ማለት እዩ ዓንዲ ሕቆ ኣገልግሎት ጥዕና ክንብል ታ ኮና ካብታ ንእሽተይ ትካል ጥዕና ሄል ስቴሽን ወይከዓ እዛ መደበር ጥዕና ጀሚርካ ክሳብ መወከሲ ሆስፒታላት ብዘይ ነርስ ስራሕ ክሰርሕ ወይ ከዓ ንስርሑ ክቅፅል ኣይክእልን እዩ። ንኣብነት ሓደ ሰብ ብዝተፈላለየ ሕማም ወይከዓ ብሓደጋ ዓንዲ ሕቆ ንድሕር ሓሚሙ ክንቀሳቀስ ኣይክእልን እዩ። ነርስ በዚ ደረጃ እዩ ዝምሰል ማለት እዩ። ንሓደ ትካል ጥዕና ዓብይ ይኹን ንእሽተይ እቲ ቀንዲ ዓንዲ ሕቆ ነርሲ ማለት እዩ። እዚ ካልኣይ ካልኣይ ምጥባቕን ምምዋትን ማለት እዩ። ተቀዳመይቲ ነርስ ትብሎ ወይከዓ ነርስ ሽሙ ትፅውዖ ንሕሙም ዝጠቕነቶም ብሰንኪ ሕማም ክጣበቁ ወይከዓ ብዝኣመሰሎም ክዛረቡ ዘይክእሉ ነርስ ኣብ ጎኖም ኮይኑ ጠበቃ ይኮኖም ማለት ንኣብነት ጌጋ መድሃኒት ከይወስዱ ዝከለኸል ነርሲ ዝኾነ ናይ ኣሰራርሓ ፀገም ኣጋጢሙ ከይጉድኡ ዝከታተል ነርሲ ማለት እዩ። ሕጂ ነርስ እዚ ዝኣክል ምጥባቅ ናይ ሕሙም ይሰርሕ ማለት እዩ። ኣብ መወዳእታ ነርስ ምስ ሕሙም ጥራሕ ዝሰርሐ ዘይኮነ ብመጀመርያ ምክልኻል ይጥዕና ሓቀ ጥዕና ተኸላኺሉ ሕብረተሰብ ጥዑይ ንክኸውን ይሰርሕ። እንድሕር ሓሚሙ ከዓ ንቁልጡፍ ዝኾነ ስጉምቲ ወሲዱ ከምዝሓዊ ይገብር። ሓፈሻ ጥልል ኣቢልና ክንሪኦ እንድሕር ዳኣ ኹና ነርስ ካብ ደቂ ሰባት ካብ ቅድመ ጥንሲ ጀሚሮም ክሳብ ሕልፈተ ሂወት ምስ ነርስ ኣለዎ ማለት እዩ። ኣገልግሎት ነርስ ዝረኽቡ እዮም ማለት እዩ። እዚ ላይፍ ሳይክል ዝበሃል ቆልዓ ሰብ ካብ ቅድሚ ጥንሲ ኣትሒዙ ክሳብ ግዜ ሕልፈተ ግዜኡ እዚ ናይ ዑደት ናይ ሂወት ይበሃል። ኣብዚ ዑደት ሂወት እዚ ነርስ ኣሎ ማለት እዩ። ዋላ ሓደ ሰብ ድሕር ሞይቱ ዝገንዞ ነርስ እዩ። ሕጂ ነርስ ብሕፅር ዝበለ ብከምዚ ጌርና ክንገልፆ ንኽእል ኢና ማለት
1: እዩ። ከም ሓቂ ቀሊል ሞያ ኣይኮነን ሞያ ኣለይቲ ሕማት ወይ ነርስ። ስለዚ ባህርያት ወይ ብሉፅ ባህርያት ንብሎ ኣሎ ዶ ኣብ ሞያ ናይ ነርስ ወይ ሞያ ኣለይቲ ሕማት?
0: ልክ እዮም። ሕጂ ኣነ ነርስ እየ ምባል ጥራሕ ኣይኮነን ነርስ ዘብለካ ብሉፅ ስራሕ ካ ክትሰራሕ ትክእል ኣለካ። ብዙሓት ብሉፅ ዘብልዎን ሓደ ነርስ ስራሓት ኣለዉ። ገለ ካብኦም ሓደ 5-6 ንምጥቃስ፣ ተቀዳማይ ርእሰ ተኣማንነት። ሓደ ነርስ ብሉፅ ክትብሎ ንሕ ዳ ኹንካ ርእሰ ተኣማንነት ክህልዎ ክህሎ ኣብ ሞዩ ብቕዓት ክህልዎ ክኽእል ኣለዎ። ሕጂ ብቕዓት ኣለዎ ክትብል ንሕ ዳ ኹንካ ርእሰ ተኣማንነት ኣለዎ ክትብሎ ንሕ ዳ ኹንካ ብቕዓት ክህልሎ። ብቕዓት ካ ከብ ምንታይ ዝመፅእ ካብ ፍልጠት እዩ ዝመፅእ። ሓቀ ሕጂ ሓደ ነርስ ሞዩ ኣብ ምምዕባል እንድሕር ይሰርሕ ኣሎ ኮይኑ ለይትን መዓልትን እዚ ነርስ እዚ ርእሰ ተኣማንነት ኣሎ። ዋላ ኣብ ፅንኩር ኩነት እውን እንተኾነ ነብሱ ኣህዲኡ ሕሙም ይሕክም ማለት እዩ። እንድሕር ዳኣ ነርስ ርእሰ ተኣማንነት ዘይብሉ መጀመርያ ሕሙም ምስ መፁ እቲ ነርስ እዩ ዝርበሽ። እቲ ነርስ ድሕር ተረቢሹ ከዓ ሕሙም ክሕዋ ኣይክእልን። ሕጂ ሓደ ነርስ ዝበሃል ርእሰ ተኣማንነት ዘለዎ ነብሱ እንታይ ይብሉ ብእንግሊዛውያን እንታይ ይብሉ ሓደ ነርስኒ ስቲዲ ማይንድ ኩል ማይንድ ኤንድ ስቲዲ ሃንድ እንታይ ትበሃል እዚኣ ሓንጎሉ ክረጋ ኣለዎ ኢዱ ግን ክንቀሳቀስ ክኽእል ኣለዎ። እዚ ዝገብር ሓንጎሉ ረጊኡ ሕሙሙ ዝሕክም ርእሰ ተኣማንነት ዘለዎ ነርሲ። ርእሰ ተኣማንነት ከዓ ነብስካ ከምዕባይ ዝመፅእ ማለት ብትምህርትን ብፍልጠትን ነብስካ ከምዕባይ ዝመፅእ እታ ካልእቲ እሙን ምኻን ማለት እዩ። ኣብ ርእሲ እቲ እስኻ ተኣምኖ ኣምላኽካሲ ናብ ሕክምና ክትመፅእ ከለካ ኣሚንካዮ ነቲ ነርሲ ካ ትመፅእ ዘለካ ብሕጂ ብኣንፃሩ ከዓ እቲ ሓኪም ከ እንተይኑነርስ ከ እንተኮይኑ ክፀናሐካ ኣለዎ ዝያዳ እሙን ኮይኑ ክፀናሐ ኣለዎ። ሕጂ እሙን ዘብሎ እንታይ እዩ ንሞይኡ እሙን ክኾን ኣለዎ ንሕሙማቱ ከዓ እሙን ክኾን ክኽእል ኣለዎ። ሕጂ ንድሕነት ሕሙም ጠጠው ከም ዝበለ ዘረጋግፅ እሙን ክኸውን ኣለዎ እምነት ማለት ድሕርቲ ሕሙም እምነት ኣንቢሩልካ ስኻ ዝያዳ እሙን ኮንካ ፅና። ሕጂ ብሉፅ ነርስ ንብሎ እሙን ንሞይኡ እሙን ንሕሙማቱ ማለት እዩ። ሳልሰይቲ ሕጂ ሕክምና ከም ንፈልጦ ናይ ጉጅለ ናይ ጉሩፕ ስራሕ ወይከዓ ቲም ወርክ እዩ ሕክምና። ሕጂ ኣብቲ ነርስ ምስ መን ክሰርሕ ይክእል ኣለዎ ከም ንፈልጦ ምስ ሓኪም ዝሰርሕ፣ ምስ ፋርማሲስት ዝሰርሕ፣ ምስ ላቦራቶሪ ዝሰርሕ፣ ምስ ናይ ፅሬት ዝሰርሕ፣ ምስ ወርድያ ዝሰርሕ። ሕጂ ነርስ ኣብዚ ናይዛ ቲም እዚኣ ናይዛ ጉጅለ እዚኣ ቀላሲ ማለት እዩ። ስለምንታይ ነዚኦም ኣዋሂዱ ንኣብነት ኣብ ሆስፒታል ድሕር መፂኻ ሜትሮን ኣሎ ሕጂ ናይ ቴክኒካል ወይ ከዓ ናይቲ ቴክኒክ ስራሕ ዝቋ

0: ጠጠራም ሆስፒታላት ነርሲ ነርሲ ሜትሮን እዚ ሜዲካል ዳይሬክተር ኣይኮነ ኳሊቲ ዓይነት ዝወሃብ ኣገልግሎት ንፁርነት ዝከታተል ነርሲ ሜትሮን ሜትሮን ከዓ ነርሲ ማለት ሕጂ ነዞም ኩሎም እዚኦም ዝቕልሶም ኣድማዕ ስራሕ ንክሰርሑ ዝገብሮም ነርሲ ሕጂ ነርስ ኮላቦሬቲ ወይ ከዓ ኣተሓባባሪ ማለት እዩ። ሳልሳይ ንፉዕ ሰማዕ ሕጂ እንታይ እዩ ሕሙምካ መፅኡ ብልክ ፅኒ ኢልካ እንተዘይሰሚዕካየት ናቱ ጥርዓን ኣብ ምንታይ ክትወፅ ኣብ ጌጋ ነፀርታ ክትበፅሕ ነጌጋ ነፀርታ ድሕ በፅሕ ካ ትህቦ መድሃኒት ከዓ ዘይትክክል ክኾን ይዋል። ሕጂ ዳብሊዩ ኤች ኦ ነዚ እንታይ ሪኮመንድ ገይርዎ 80 20 ሕሙምካ 80 ሚእታዊት ሕሙም ኢሉ ዝዛረብ 20 ሚእታዊት ኻስኻ ነቲ በለካ ሕቶ ክትሓቶ ትኽእል ወይ ከዓ ጉቡእ መልሲ ክትቦ እንታሕ ኮንካ 20 ሚእታዊት ጥሪሓ ክዛረብ ዘለካ ሕጂ ኣብ ክንዲ ንፉዕ መዳራይ ነርስ ኳሊቲ ዘለዎ ነርስ ወይከዓ እቲ ብሉፅ ነርስ ንብሎ ንፉዕ ሰማዓይ ክኸውን ኣሎ። እንድሕር ሰሚዒ ከ ኢኻ ፀገም ናይቲ ሕሙም ክትርዳእ ትኽእል። ካልእ እንታይ ዝበሃል እዚ በልሕ ተዓዛቢ ወይ ከዓ ንፉዕ መስተውዓል ክኸውን ኣለዎ። ነርስ እንታይ ይብለካ ተራ ሰብ ዘይርኦ ኣብቲ ሕሙም ዝረአ ምልዋጣት ብኣጋ ኣለልዩ ሓደጋ ቅድሚ ምውፅኡ ወይ ከዓ ናብ ዝኸፈ ደረጃ ቅድሚ ምውፅኡ ስጉምቱ ዝወስድ እዩ። እንድሕር ደኣ እቲ ሕቡእ ነገር ወይ ከዓ እቲ ክርአካልእ ተራ ሰብ ክሪኦ ዘይክእል እንድሕር ደኣ ነርስ ዘይርኢ ኮይኑ ነርስ ኣይኮነ ስለምንታይ ተራ ሰብ ኢኻ ትቕየር ዘለካ ማለት ሕጂ ነርስ ዝበሃል በሊሕ መስተውዓሊ ንሕሙሙ እንታይ ዝበሃል ክሪቲካል ንሕሙሙ ዝርኢ ገና ንእሽተይ ምልዋጣት ኣብቲ ሕሙም ክመፅእ ከሎ ቀልጢፉ ስጉምቱ ዝወስድ እቲ ብሉፅ ነርስ ንብሎ ማለት እዩ። ካልእ ከም ትፈልጦ ኣብ ምምዕባል ዝርከባ ሃገራት ናይ ሪሶርስ ፀገማት ኣለዎ። ንኣብነት ናይ ዓቕሚ ሰብ ናይ ናውቲ ሕክምና ናይ መድሃኒት ፀገም ኣለዎ ሙሉእ ዓለም ኣብ ምምዕባል ዝርከባ ሃገራት። ሕጂ ነርስ ብቑዕ ወይ ከዓ ብሉፅ ነርስ ዘብለካ ብውሕድ ሪሶርስ ብውሕድ ዓቕሚ ብሉፅ ስራሕ ክሰርሐ ከለካ ማለት እዩ። ሕጂ ግዚኡ ዓቕሙ ገንዘቡ እዚ ናውቱ ገለ መለ ብውሕድ ዓቕን ብሉእ ስራሕ ዝሰርሕ እዚ ነርስ ንብሎ ማለት እዩ። ካልእ እዚ ተቆፃፀራይ ነርስ ሱፐርቫይዘር ማለት ተቆፃፀራይ እንታይ ማለት እዩ? ኣብታ ትካል ጥዕና ዝወሃብ ንጥፈት ናይ ሓኪም ይኹን ናይ ፋርማሲ ስራሕ ይኹን ናይ ላቦራቶሪ ይኹን ንሕሙም ስጋብ ዝኾነ ግዜ ንዝኩሉ ዝቆፃፀር ነርስ እዩ። ሕጂ ነርስ ብሉፅ ነርስ ትብሎ ኣብቲ ከባቢኡ ኣብታ ዘለዋ ትካል ጥዕና ዝቆፃፀር ማለት እዩ። ካልእ ዘይሻራዊ እዚኣ ፀቂጥና ንዛረበላ ሰብ ባህርኡ ሻራ ክህልዎ ክእል እዩ ወላ ኣብ ሂወትካ ከምኡ እዩ። ነርስ ኮንካ ኣብ ስራሕ ምስ መፅእካ ጋውንካ ምስ ትኸደንካ ግን እቲ ናትካ መፂ ዘሎ ናባኻ ክሕከም መፂ ዘሎ ድሕረ ባይትኡ ብዘይገድስ ሃይማኖቱ ብዘይገድስ ዓልቱ ብዘይገድስ እቲ ዝግባእ ኣገልግሎት ክትቦ ክትክእል ኣለካ። ሻራውነት ኣብ ደጊኻ ድለካ ክትገብር ትኽእል ኣብ ትካል ጥዕና መፅካ ግን ኩሉ ሕሙም ንዓኻ ሓደ እዩ ማለት እዩ። እዚኣ ቀንዲ ክንፀቕጠላ ዘለናና። ካልእ ሓላፍነት ዝስምዖ እዩ እቲ ብሉፅ ነርስ እንታይ ማለት ይመስለካ? ፅቡቅ ሰሪሕካ ክትምጎስ ትደሊ እንከይ ኣብ እንዳ ሰራሕካ ካለካ ፀገማት ተጋጢሙ ካብቲ ፀገም ክትሃድም ኣይኮነን። ብቑዕ ነርስ ዘብሎ ንኩሉ ሓላፍነት ዝወስድ እዩ። ክትሰርሕ ኢኻ እንዳ ሰራሕካ ከለካ ዕውት ኩሉ ሸዓት ከይድ ከይዳ ፀገማት ተጋጢሙካ ሓላፍነት ክትወስደሉ ክትክእል ኣለካ። እዚ ብሉፅ ነርስ ዘብሎ ካብቲ ሕማቅ ክትሃድም ኣብቲ ፅቡቅ ከዓ ነየ ክትብል ዘይኮነ ብሉፅ ነርስ ዘብሎ እዚ ማለት እዩ። እዚ ሕጂ ብዙሕ ነገራት ኣሎ። ንግዜኡ ግን እዚአ ኣክላ ንክእል ኢና።
1: ፅቡቅ ኣበርክቶ ከ ነርስ ገለገለ ከ ክትጠቕሶ ፀኒሕካ እንዲካ ኣይፍርም ግን እስኪ ብልክዕ እቲ ኣበርክቶ ናይ ነርስ ኣብ ትካል ጥዕና እስኪ ኣብነት እንዳሃብካ ክትገልፀልና
0: ከምዛ ክብለካ ፅናሕኩ። ሕጂ ነርስ እቲ ዓንዲ ሕቁ ናይ ትካል ጥዕና እንድሕር ዳ ኢልናዮ ባይ ዘወይ ነርስ ዝኣላይ ሕሙም እንታይ ዝበሃል ፊልድ እዚ ፊልድታት ኣለዎ ሓደ ይኮነ ነርስ ንኣብነት መወልዳ ነርስ ኣሎ ኣነስቲዝያ ነርስ ኣሎ እዞም ናይ መደንዘዝ ነርስ ናይ ኦፕታልሚክ ነርስ ናይ ዓይነ ነርስ ኣለዎ ናይ ስነ ኣእምሮ ነርስ ኣለዎ ናይ ኢመርጀንሲ ንበይኑ ዝተማሃሩ ነርሳት ኣለዎ። እዚኦም እንታይ እዮም ዝገብሩ ዘለዎ ኣብዚ ትካል ጥዕና ሕልፍሕልፍ ኢለን እዚኦም ፅቡቅ ኣለካ እንታይ ኣበርክቶኦም ኣብቲ ክስታይ እንድሕዳ ኣሪና ሕጂ መደንዘዝ ነርስ ንውሰድ። መደንዘዝ ነርስ መጀመርያ ሓደ ንመጥባሕቲ ክመፅእ ከሎ ሓኪም መጥባሕቲ ኢሉ ይምድበሎ ንሕክምና ክመፅእ ሽዑ መን እዩ ዝሪኦ ኣንስተሲስት ነርስ እዩ ዝሪኦ። እዚ ነርስ እዚ እንታይ ይብል ልቡ ከመላ ሳምቡኡ ከመሎ ፀቕጢ ደሞ ከመሎ ኩሉ ርዩ እዚ ንመጥባሕቲ ፊት ይኸይበሎ ሓኪም ናብ መጥባሕቲ ኣእትወን እዚ ተራናዩ ነርሲ ማለት እዩ። ኣብ መጥባሕቲ ክፍሊ ምስኣተወ ከዓኒ ቃንዛ ከይተሰምዖ ፒስፉል ማለት ቃንዛ ከይተሰምዖ ሪላክስ ማለትሲ ነፃ ኮይኑ ብዘይ ቃንዛ ከይተሰምዖ ሙሉእ ሰዓት ኩን ክልተ ሰዓት ብዘይገድስ ክውድእ እንድሕር ዳኣ ኮይኑ ደቂቕ ትዕዝብትን ስራሕን ሓላፍነትን ናይቲ ኣንስተዝያ ነርሲ ማለት እዩ። እዚ ሓደ ናይቲ ኣንስተዝያ ነርሲ ናብ መወልዳ ነርሲ ንምፃእ መወልዳ ነርስ ካብ ቅድሚ ሕጂ ክትትል ጥንስ ጥራሕ ኣይኮነ ዝበሃል ዘሎ ክትትል ካብ ቅድሚ

0: ንስ ክጀምሩ ዘሎ ካብ ቅድሚ ጥንስ ኣትሒዙ ኣብ ግዜ ጥንስን ኣብ ግዜ ሕርስን ድሕር ሕርስን ዝከታተል ነርሲ ኣብ ሙሉእ ሃገር ኬትካ ስጋ ኩርናዕ ናይ ዶብ ናይ ኤርትራ ነርሲ ነዝኽሉ ናይ ሕርስን ጥንስን ስራሕ ትሰርሖ ማለት እዩ። ካልእ ናይ ክታበት እዩ ክታበት ሕጂ ኤርትራ ደረታ ነፊሓ ትዛረበሉ ዘላ ዝሸፈነ ክታበት ኣብ ኣፍሪቃ ልዕሊ 95-96 ካቨሬጅ ሚእታዊት ይኸይዱ ዘሎ እዚ ብቐንዱ ነርሳት እዮም ሰሪሖም በቐንዶ ክታበት ዝህብ ሓደ ኣካል ናይ ሕክምና የለን ማለት እዩ። ካልእ እቲ ንምካሓሉ ሞታ ዴታትን ዕሸላትን ድራስቲክ ካልእ ንታሕቲ ወሪዱ ኢልና ንምካሓሉ ዘለና ሕርስን ጥንስን ብክኢላ መወለዳን እዩ ዘካየ። ካልእ ናብ ሳይኪያትሪክ ንክ እዞም ናይ ስነ ኣእምሮ ሓካይ ቀደም እዞም ስነ ኣእምሮ ሓካይ ነርሳት ቅድሚ ምምፅኦም ኣስመራ እዛ ናይ ቅድስቲ ማርያም ጥራሓ ነይራ ካብ ርሑቅ ቦታ ናይ መጓዓዝያ ፀገም ናይ ገለ ኣብዚ መፅኦም ዝሕከሙ ነይሩ ዳሕራይ ከዓ ንፈሎ ኣብ ምክትታል ኣብ 3 ወርሒ 4 ወርሒ ናብዚኦም ዝመፁ ነይሩ። እዚኦም ሳይኪያትሪክ ነርስ ወይከዓ ናይ ስነ ኣእምሮ ነርስ ምስ ተማሃሩ ግን ዝኾነ ትካል ጥዕና ኣብዚ ሃገር ዝሕጂ ብስነ ኣእምሮ ክኢላ ነርስ እያ ትሕከም ዘላ ናብ ኣስመራ መምፃእ ተሪፉ እዩ ማለት እዩ። ኣብዚ እንታይ እዮም ዝገብሩ ሕጂ በጀካ ንሕሙም ኣብ ሆስፒታል ምስ መፅእ ኣገልግሎት ምሃብ ኣብ ሕብረተሰብ ወሪዶም ስነ ኣእምሮ ሕማም ክትከላኸሎ ከም ትኽእል ካብ ዝኾነ ኣወለፍቲ ነገር ካብ ጭንቀት ካብ ገለ ሰብ ክእለ ከም ዘለዎ እንድሕር ሕሙም ሓሚሙ ከዓ ከም ኩሉ ተራ ሕማም ከዓኒ ኣብ ትካል ጥዕና መፅኡ ክሕከም ከም ዝኽእል ናይ ምግባር እዞም ሳይኪያትሪክ ነርስ ዝገብርዎ ዘለዎ ተራ ብቀሊሉ ዝስራዕ ኣይኮነን። ካልእ እዚ ናይ ዓይኒ ሆስፒታል እዩ ናይ ዓይኒ ነርሳት እዮም ከም ዝፈልጦ ብርሃን ዓይኒ ጥሕ ኣብዚ ሃገር ናይ ዓይኒ ኣገልግሎት ነራ ሕዚ ዝኾነ ኩርናዕ ናይዚ ሃገር ኪድ መጥባሕቲ ከይተረፈ ብነርስ ኣብ እንታይ ዝበሃል ኣብ ዞባታት ይካየላሉ። ሕጂ እቲ ታስክ ሽፍቲንግ ሕጂ እንታይ ዝብል ዘሎ WHO እቲ ሓኪም ዝሰርሖ ሱ ነርስ ክሰርሖ ይኽእል እዩ። ሕጂ ናና ሕርስሲ ሓኪም ጥሕ መጥባሕቲ ዝገብሩ ዘሎ ኣብ ካልእ ኣፍሪቃ ሕጂ ነርሳት ሚድዋይፍ እዞም መወልዳ ነርስ እዮም መጥባሕቲ ዝገብሩ ዘሎ። ሕጂ እዚ ናይ ዓይኒ ከዓኒ እዚ ዑረት ንምጥፋእ ዝብል ፖሊሲ ሒዝዎ ዘሎ ሚኒስትሪ ጥዕና ሕጂ ነዚ ዘቀላጥፉ ዘለዉ እቶም ኦፕታልሚክ ነርስ ወይከዓ ናይ ዓይኒ ነርስ እዮም። ናይ መወዳእታ እዞም ኢመርጀንሲ ነርስ ዝበሃል ኣለዉ ኣብዘን ዓበይቲ ሆስፒታላት ንሓደጋ ጥራሕ ንውፁዕ ጥራሕ ዝሕግዙ ፍሉይ ክእለት ሒዞም ብዲግሪ ዝተመረቑ ነርሳት ኣለዉና ማለት እዩ። ሕጂ እንድሕር ድኣ ብዛዕባ ሞያ ነርስ ክንዛረብ ኮና ውዒልና ውን ክንሓድር ንስለ ንኽእል ነርስ ዘይሰርሖ ስራሕ የለን ዓንዲ ሕቆ ናይ ትካላት ጥዕና እዚ ሕጂ ኣነ ድብሎ ጥራሕ ዘይኮነ ብዓለም ደረጃ ዝዝረበሉ እዩ ነርስ ዓንዲ ሕቆ ናይ ትካል ጥዕና እዩ ብዘይ ነርስ ከዓ ትኸይደ ትካል ጥዕና የላን ማለት እዩ።
1: ከምዚ ዝጠቀስካዮ ኣቶ ኤፍሬም እቲ ኣበርክትኡ ኣዝዩ ልዑል እሞ ስለዚ እስኪ ናብቲ ማሕበር ንምፃእ ሕጂ ማሕበር ነርሲ ኤርትራ መዓሲ ተመስሪቱ ከመይ ክፀኒሑ ትገስጋሱ?
0: እወ ማሕበር ነርሲ ኤርትራ መጀመርና ፅነት ይገርመካ ተመስሪቱ ብ14/1992 ቅድሚ ማሕበር ነርሲ ተመስረተ ማሕበር ኣብዚ ሃገር የለን። እዞም ሕጂ መፅኦም ዘለዉ ናይ ሕክምና ማሕበራት ኣብዚ ቀረባ ግዜ እዮም ተመስሪቶም። ሕጂ ሽዑ ክምስረት ከሎ እዚ ማሕበር እዚ ነፃ ዘይመንግስታዊ ትካል ኮይኑ መዓት ነርሳት ጠርኒፉ እዩ ተበጊሱ ማለት እዩ። ብዙሓት ነርሳት ጠርኒፉ ተበጊሱ ሕጂ ክብገስ ከሎ ዓላማታት ነይሮም ክብገስ ከሎ ሓደ እንታይ እዩ ልዑል ናይ ስራሕ መንፈስን ንቕሓትን ላዕለዋይ ደረጃ ሞያ ስነ ምግባርን ዘለዎ ነርስ ንምምፃእ፣ ካልኣይ ከዓ ሞያ ነርሲ ንምምሕያሽ ምስ ከምኦም ዝኣመሰሉ ተመሳሳሊ ዕላማ ዘለዎም ኣካላት ውህደት ንምፍጣር፣ ሳልሳይ ምዕባለን ክብርን መሰላትን ነርሳት ንምሕላውን ንምድንፋዕን፣ ራብዓይ እዋናዊ ምዕባለ ጉዳያት ጥዕና ነርሲንግ ምስፋሕን ከምኡውን ኣብ መንጎ ኣባላት ተመክሮ ናይ ምልዋጥ ምቹእ ባህታ ወይ ናይ ስራሕ ባህታ ምፍጣር ኢሉ ተበጊሱ። ብዛዕባ ሞያ ነርሲንግ ዝምልከቶ ተወሳኺ መፅናዕትታት ምርምርን ምግባር ነርስ ኣብ ጥቓ ሕሙም ኮይኑ ኣልያ ክገብር ጥራሕ ዘይኮነ ምርምርን መፅናዕትን ንክገብር ንምትብባዕ ኢሉ ተመስሪቱ። ኣብ ተመሳሳሊ ዕላማ ምስ ዘለዎም ኣህጉራውያን ናይ ውሽጢ ሃገራውያን ጥራሕ ዘይኮኑ ኣህጉራውያን ከምዚ ICN ዝበሃሉ ሃገራዊ ማሕበር ኢንተርናሽናል ነርስ ካውንስል ዝበሃሉ ምስኣቶም ክሳብ ዝቀረባ ግዜ ኮንታክት ነርና ናይ ሓሳባት ምቅያር ገለ ነይሩ እዩ። ኣብ መወዳእታ ኣብ ሕብረተሰብ ሙያን ነርሲንግ ንነርሳትን ዘለዎ ተፈላጥነት ክብ ምብባል ሓበራዊ ረብሓታቶም ንምሕላው ሕጂ እዚ ረብሓታት ሒዙ ተበጊሱ። ሕጂ ኣብቲ መጀመርያ ፅቡቅ ዝኾነ ስራሕ እዩ ተሰሪሑ። ኣነ ዝከረኒ ዞባታት ከለና እቶም ኣካየቲ ስራሕ መፅኦም ስልጠናታት ይቡና ነይሮም። ኣነ ኮምፒተር እዚ ከይተረፈ ኮምፒተር መጀመርያ ክዝመፀሉ ግዜ ሲ ነርሲንግ ሜሩና ነርሲንግ ኣሶሽት ሜሩና ብዙሕ ስራሕ ሰርሕ ነይሩ። ኣባላቱ ንደገ እንዳሰደደ ናይ ተመክሮ ምለዋጥ ይገብር ነይሩ። ብጣዕሚ ሓያል ተጣባቂ ነርስ ነይሩ እዚ ማሕበር ነይሩ። ኣብዚ ቀረባ ግዜ ካብ 2016 ክሳብ 2026

0: ጠቕላላ ስራሕ ተጠቢሉ እቶም ዝነበሩ ኣካየድቲ ስራሕ ብዘይተፈልጠ ምክንያት ን10 ዓመት ተጠባቢሎ ሞ ኣባላቱ ፋሕፋሕ ኢሎም ንሕና ሕጂ ኣብ 2/3 ናይዚ ዓመት እዚ ሓፈሻዊ ምርጫ ተገይሩ ፀቐጥም ዝበዝሖም ምርጫ ገይሮም ንሕና ተመሪፅና ኣለና። ሕጂ ቀንደ ዳሕራይ ክንሪኦ ኣለና ተስራሕና ከም ብሓድሽ ነቲ ማሕበር ንምብርባር ተበጊስና ኣለና ማለት እዩ።
1: ሕራይ ስለዚ ሓፈሻዊ ጉባኤ ተካይዱስ ተመሪፅኩም ኣለኹም ሞ እንታይ እንታይ ስራሕ ጀሚርኩም ኣለኹም?
0: እወ ሕጂ ስራሓት ጀመርናዮ ገና ውሕድ እንድዩ ተቐዳመይቲ ክንገብራ ላ መሪፅና ዘለና ዋላ ጀሚርናዮም ዘለና ኣባላትና ዳግመይ ክንምድቦም ክንክእል ኣለና። ሕጂ ኣብ ዞባ ማእከልን ኣብዘን ዓበይቲ ሆስፒታላት እንዳ ዓይኒ፣ እንዳ ሳይኪያትሪ፣ ኦሮታ፣ ሓሊበት ገለመለ ኩሎም እዚኦም ወዲብና ኣለና ኣብኡ ወኪል ገይርና ኣለና ማለት እዩ። ሕጂ ብዛ ውሕ 7 ከዓኒ ናብተን ተረፋ 5 ዞባታት ኬድና ነቲ ኣባልና ኣብዚ ሃገር ዘሎ ኣባል ሲ ክንውድቦ ክንክእል ኣለና። ባይ ዲፎልት ኩሉ ኣብዚ ሃገር ዘሎ ነርስ ኣባል ሕጂ ንኣብነት እንድሕር ዳ ኣባላትካ ዘይጠርኒፍካ ማሕበር ኢና ክትብላ ይትክእል ኢና። ተቐዳሚቲ ሕጂ እዛ ዓመት እዚ ቀዳሚቲ ዓመትና ወሲናያ ዘለና ኣባላትና ንምጥርናፍ እዩ። ብድሕሪኡ እንታይ ኢና ክንገብር? ንሪኦ ኣብዚ ሆስፒታላትና ንሪኦ ብፍላይ ኣብዚ ዓበይቲ ሆስፒታላትና ንሪኦ ፀገማት ኣሎ። ሓደ ካብ እዚ ናይ ምብሃል ፀገም እዩ። እስኻ ሕጂ ብነርሲ ኢኻ ንፉዕ ኢኻ ሓያል ኢኻ ገለ እንድሕር ዳ ኣፕሮች ኣቀራርባኻ ድሕር ንሕሙም ከዓኒ ቅድሚ መድሃኒት ምጅማርካ ብናትካ ኣቀባበላ ኢኻ ፍርቂ ሕማሙ ተብሎ ሕጂ ፀገማት ኣብ ኣቀባበላ ገለ ሕጂ እዚ ኢንተርፐርሶናል ኮሚኒኬሽን ናይ ምብሃል ስልጠና ኣብዘን ዓበይቲ ሆስፒታልና ክንህብ ኢና ክንጅምር ኢልና ዘለና። ስለምንታይ ሕሙም እቲ ትህቦ ኣገልግሎት እቲ ትህቦ ብሉፅ ኣገልግሎት ኣይርዮን ከመይ ጌርካ ተቐቢልካ ዮ ጥራሕ እዩ ዝሪኦ ዘ ፈርስት ኢምፕሬሽን ላስትስ ብሉ እንግሊዝ ነታ ሓንሳብ እንድሕር ብገንጫር ገይሩ ቀሪፁካ ክኣቱ ከሎ ብድሕሪ እትህቦ ስፔሻል ኬር ኣይምልከቶን ኢና። ሕጂ እንታይ ኢና ፀገም ርኢና ዘለና ኣለሊና ዘለና ኣብ ኣቀባብላ ገለ ፀገም ስለ ዘሎ ነዚ ንምምሕያሽ ካልኣይ ከዓኒ ነርስ እቲ ነርስ ኣብ ኤርትራ ዘሎ ምስ ናይ ዓለም ቴክኖሎጂ ወይ ናይ ዓለም ሳይንስ በፂሕዎ ዘሎ ክኸይድ ስለ ዘለዎ ዝተፈላለዩ ክኢላታት እንዳምፃና ስልጠና ንምሃብ ንኣብነት ሕጂ ሓድሽ ኣላብትና ከም መወልዳን መጠን ኣብ ሕርሲ መፂ ዘሎ ቴክኒክ ሕጂ ደርጋ ተቐይሪ ኣብ ተሓራርሳ ማለት እዩ። እዚ ሕጂ እቲ ሓድሽ መፂ ዘሎ ምስቶም ኣባላትና ኮሚኒኬት ንገብር ክንምህሮም ክንክእል ኣለና። ሕጂ ኣነ ኣብቲ ሚኒስትሪ ጥዕና ናይ ፕሮግራም ናይ ሕርስን ጥእስን ኣለኹ በዚ ከዓኒ ናይ ነርሲንግ ኣለኹ። ሕጂ ኣብቲ ናይ መወልዳን ዝመፅእ ዘሎ ሓድሽ ቴክኖሎጂ ነዞም ንመወልዳን ክምህር ክክእል ኣለኒ ናይ ዓይነ እንታይ ሓድሽ ቴክኒክ መፂ ኣሎ ክኢላታት እንዳምፃና እንደ ዓይነ ከድና ክንምህር ክንክእል ሕጂ ከምኡ ትመደብ ጌርና ኣለና። እቲ ዓብ ነገር ሕጂ እቲ ንኣሽቱ መጀመርያ ማለት እየ ቀዳምነት እቲ ክገርካ ፀኒሐ ካልእ ግን ሓደ 5-6 ነጥቢ ዝቕመጥኒ ኣለና ናይ ማእከላይን ናይ ነዊሕ ርሑቕን መደባት ማለት እዩ። ሓደ እንታይ እዩ ንጥፈታት ነርሲንግ ዓለም ለኻዊ ደረጅኡ ከም ዝሕሉ ንምግባር እቲ ዓላማና ሓደ እዩ። እንታይ እሱ ፖሊስታት ምሕንፃፅ ሕጂ ሚኒስትሪ ጥዕና ኣብ ዝገብሮ ፖሊሲ ምሕንፃፅ ማሕበር ነርስ ክወከል ክኽእል ኣሎ ተወኪሉ ኣብቲ ፖሊሲታት ግድ እጃሙ ከበርከት ክኽእል ኣለዎ። እዚ ሓደ ቅድሚ ሕጂ ዘይነበረ ድምፂ ነርስ ዝስማዓሉ መንገዲ ኣብቲ ፖሊሲ ሕጂ ዝኾነ ኢንፍሉንስ ንኣብነት ሕጂ ከምዚ ከምዚ ዕድመ ዘለዎ ከምዚ ኣይምሃርን እዩ እንድሕር ባሃል ኮይኑ እንታይ እዩ ማለት ምስቲ ዝምልኮቶ ኣካል ኮንካ ኣብቲ ፖሊሲ ክወፅእ ከሎ ክትማጎት ክትክእል ኣለካ ነርስ ወኪልካ ማለት እዩ። ካልኣይ ሞያ ተጠባቕነት እስያ ተጠባቕነት እስያ ነርስ ብዝተፈላለየ መንገዲ ፀገማት ከጋጥሞ ይኽእል እዩ። ንስኻ ምስ ላዕሉ ሕጋዊ ማሕበር ስለ ዝኾንካ ብዝኾነ ኣካል ናይ መንግስቲ ክትረኸብ ስለ ዘለካ ወይ ስለ ዝኽእል ንዝለዕለ ኣካል ኬድካ እቲ ወፃዓ ናይ ነርስ እንድሕር ኣሎ ኮይኑ ክትጠበቕ ትኽእል ማለት እዩ። ሳልሳይ መሪሕነት እጂ ነርስ ምስ ሕሙም ጥራሕ ዝውዕል ዘይኮነ ካብታ ሜትሮን ናይታ ወይ ካብታ ሄድ ነርስ ጀሚሩ ኣብ መሪሕነት ካ ይሰርሕ እዩ ነርስ ነታ ወርዲ ዝመርሓ ንሄድ ነርስ እዩ። ነቲ ሆስፒታል ብዓብ እዩ ዝመርሖ ሜትሮን ነርስ እዩ። ናይ ዞባታት ይኹን ናይ ማእከላይ ቤት ፅሕፈት ፕሮግራማት መራሕቲ ነርሳት እዩ። ሕጂ እዚኦም ብቕዓት ናይ መሪሕነቶም ኣብ ድልዳል ነርስ ዝለዕለ ጥራ ክፀወት እዩ ማለት እዩ። ንምልከቶ ክኢላታት ናይ መሪሕነት ወይከዓ ናይ ሊደርሽፕ ክኢላታት ኣምፂና ስልጠናታት ክንህብ እዚ ሓደ መደብናይ ማለት እዩ። ካልእ ኣህጉራዊ ምትሕባር እዚ ኣይሲኤን ክሳብ ዝቐረባ ግዜ ምስኡ ርክብ ነይሩና እዩ። እንታይ ክትገብር ናይ ዓለም ተመክሮ ይሰዱልካ ኤርትራ በፂሓቶ ዘላ ተመክሮ ከዓኒ ንዓለም ከዓ ሸር ትገብር ኤርትራ ቀሊል ተመክሮ ኣይኮነ ዘለዋ ኣብ ሞታዴታትን ቀሰላት ናብፅያቶ ዘላ እዚ ንዓለም ትምህርቲ ማለት እዩ። ካልእ ኣብ ከታበት ፈጢርናዮ ዘለና ስታይ እዚታት ካ ሕጂ ምስቶም ናይ ደገ ካብኣቶም ተመክሮ ትወስድ ተመክሮካ ከዓኒ ተካፍል ሕጂ ኣምላኪ ሓግዝ ብዙሕ

0: ዓይነት መደባት ኢና ሓንፂትና ናይ ቀረባን ናይ ርሑቕን መደባ እዩ።
1: ፅቡቅ ምስ ዝኸይድ ሕጂ ምስቲ ኣብ ሕክምና ዘለዋ ካብ ብዙሓት ማሕበራት ኣለዋ ምዚአን ከ እንታይ ዓይነት ርክባት ወይ መደባት ሒዝኩም ኣለኹም? ምዚአን
0: ድሮ ከምስ ማሕበር ነርስ ምስ ፕሬዚደንት ተረኺብና ነርና። ሕጂ እንታይ እዩ ዝበሃል ዘሎ ከምዚ ክብለካ ፀናሕኩ ወላብቲ ጉባኤና ከማ ናብቲ ሓፈሻዊ ጉባኤ ዝገበርና ንሕና ተመረፅና ኣሉ እንታይ እዮም ዝብሉ ዘሎ ከምዚ ክብለካ ፀናሕኩ ነርስ ከይሓስካ ትካል ጥዕና ስለዘየለ ማ

0: ስዋ ግን ከዓ ፀገም ይበላ ማለት
1: እዩ ራይ። ስለዚ እዚ ማሕበር እዚ ኣመፃ እውን ዓብዪ ክንሪኦ ከምቲ ናይ ቀደም ነበሮ ፅልዋ ፈጢሩ ሓቋፍ ማሕበር ክኸውን ተስፋ ኣለና። ስለዚ ከም ናይ መደምደምታ ንኣባላት ናይዚ ማሕበር ክትመሓላልፎ ትደሊ እንተለካ?
0: ሕጂ ከም መደምደምታ ከምዚ ክበሃል ፀንሐ ነርሲንግ ኖብል ፕሮፌሽን እዩ፣ ሓደ ክቡርን ዓብን ሞያ እዩ። ሕጂ እዚ ሞያ እዚ መጀመርያ ንሕና ነርሳት ከምዚ ዓይነት ሞያ ምኳኑ ክንፈልጡ ክንክእል ኣለና። ሕጂ ኣይዳውት ማለት ገለገለ ሰባት ናይ ኣይደንቲቲ ክሳ ዘለና ኮይኑ ስማዓኒ መን ነርስ ኣነ ነርስ ኮይነ ክሳብ ክንደይ ሞያ ነርስ ዝፈልጡ ክሳብ ክንደይ ዘኽብሩ ኣነ መጀመርያ ኣነ ሞያ ንድሕር ዘይክቢረ ወላ ሓደ ሰብ ክክብረ ይፅበኒ እሱ ክንደፍኣሉ ክንገርእ ኣለና። ካልእ ነርሳት ከም ዘመናዊ ቴክኖሎጂ ንክሰርሑ ቀፃሊ ስልጠናታት ክዋሃቡ ክክእል ኣሎ። እዚ ሕጂ መወዳእታ ክብለለ ነርስ ክሰርሕ ኣለዎ። ነርስ ከምዚ ዓይነት እዩ ሞያ ዘለዎ ነርስ ብሉፅ ንድሕ ትብላ ኣለካ ኮንካ ብቴክኖሎጂ ብሳይንስ ክዓጥቕ ስለ ዘለዎ ብዓብኡ ሚኒስትሪ ጥዕና ምስኡ ተሓዊሱ ከኣኒ እዚ ማሕበር እዚ ከኣኒ ተርኡ ክፃወት ክክእል ኣለዎ። ካልእ ነርስ ስርሖም ብቕዓት ንክፍፅሙ ዘድልዮም ናውትን ምቹእ ናይ ስራሕ ሃዋህን ክፍጠረሎም ክክእል ኣሎ። እዚ ክትሰርሕ ንድሕ ዳ ኮንካ ሃዋህ ወይ ከዓ እቲ ኢንቫይሮመንት ናትካ ምቹእ ክኸውን ክክእል ኣለዎ። እዚ ሚኒስትሪ ጥዕና ይሰርሓሉ ኣሎ ማሕበር ከኣኒ ምስኡ ኮይኑ ከበርክት ክኽእል ኣለዎ። ነርሳት ኣብ ፀገማት ጥዕና ኤርትራ ዝተመርኮሰ መፅናዕትታት ገብር ሕጂ ንኣብነት ኣብ ሓደ በዚ ዞባ ዘሎ ሆስፒታል ሓደ ተኸታታለ ዓይነት ሕማም መውፅኦ ንድሕር ኣሎ ነቲ ሕማም እንዳፈወስካ ምኻድ ፍታሕ ኣይኮነን መፅናዕቲ ክገብር ኣለዎ። እዚ ሕማም ከበይ ዝመፀ ዘሎ ኣፅኒዑ ካብ ምንጭኡ ክጠጠው ከብሎ ዘለዎ እምበር ሕሙም ዘዝመፀ ሓኪምካ ዝኸውን ነገር ሕጂ ነርሳት ተማሂሮም እዮም። ሕጂ ናይ ምርምርን ናይ መፅናዕትን ናይ ሪሰርችን ተማሂሮም እዮም። ድሕር ሕጂ ተመራመርቲ ክኾኑ እቲ ማሕበርቲ እዚ ማሕበር ቆይሙ ዘሎ ግድኡ ክዋፃ እዩ ማለት እዩ። ተመራመርቲ ክኾኑ ክእሉ ኣሎም ፅኢልካ ሕማም ዘዝመፀ ምሕካም ናይ ትራዲሽናል ናይ ቀደም እዩ ማለት እዩ። ተመራማሪ ንምግባሩ ነቲ ነርስ ክሳይ ኣሎ። ካልእ ሕብረተሰብ ነቲ ነርስ ዝህቦ ርዚን ኣገልግሎት ኣፍልጦን ክብርን ክህቦ ክእል ኣሎ። እዚ ቀሊል ኬድካ ስለ ትረኽቦ ከም ቀሊል ጌድካ ትወስ ነርስ ክብሩ የድልዮ ስለምንታይ ዋላ እኳ ግቡኡን ማለት ግዴትኡን ዋላ እንተኾነ እቲ ዝገብሮ ዘሎ ለይትን መዓልትን 24 ሰዓት ካብ ሕሙም ከይተፈለየ ዝሰርሐ ነርስ ጥራሕ ኩሉ ዓይነት ሞያ ንሕሪኢኻ 24 ሰዓት ምስ ሕሙም የለ 24 ሰዓት ኣብ ሕሙም ዝሰርሕ ነርስ ስለዝኾነ ሕብረተሰብ ሞይኡ ክፈልጠሉን ክብሩን ክህቦ ከም ዘለዎካ ክንሰርሕ ኢና። እዚ ዕድል እዚ ስለዝተዋህበኒ ደጊመ ብሽም ማሕበር ነርሲ ኤርትራን ብሽመን ኣዲብ ንዓኻ ንሚኒስትር ዜናን የመስግን ኣለ
1: ሓረ ምናልባት ሓንቲ ሕቶ ዝረስዕ ኮዋ ነራ ምዝዘን ቤት ትምህርቲ ኣሶሽት ነርስ ድዩ ካልእ ነርስ ዝምህራ ኮሌጃት ክትገብሮ ተሓስቡ ዝምድናታት ከ
0: እዚኣ ቀንድያ እዚኣ ክተርስዕ ኸማን ዘይነበረ እያ እንታይ እዩ ሕጂ ዋላ ድሮ ከማን ምዞም ናይ ዘን ኣሶሽት ስኩል ተዘራሪብና ኣለና ከመይ ዘሎ እቲ ብቓዓት እንታይእቲ ዘ ኤክስተንት ኣብ ካልእ ዓለም ድሕር ሪኢኻ ኣሶሽን ነርስ ኣሶሽን ወይ ከዓ ማሕበር ነርስ ስጋብ ካሪክለም እዩ ዝቕይር ኣብ ካልእ ዓለም። ሕጂ ንሕና ከይምፅኢልና ኣብ ካሪክለም ክንቀይርና ማለት ኣይኮና ግን እቲ ካሪክለም ዝወፅእ ዘሎ ረቢ ክንገብሮ ክንክእል ኣለና ምስተን ትካላት ትምህርቲ ኮና ማለት እዩ። እቲ ዝወፅእ ዘሎ ካብአን ተመሪቑ ዝወፅእ ዘሎ ኣብ ምንታይ ኣብ ምንታይ ብቕዓት ዝጎድሎ ዘሎ ንኣብነት ኣብ ሕርሲ ንድሕር መፂና ኣብ ማተርናል ሄልዝ ንድሕር መፂና ንሪኦ ፀገማት ኣሎ። ሕጂ እዚኦም ኮንታክት ክንገብሮም ኣለና ኣብዚኣ ሲ ቁርብ ይጎድሎም ኣሎ ክወፁ ከለዎም ስወፁ ንሪኦም ኣለና ንና ኢንዲዘርስ ና ናይ መወዳእታ ተጠቀምቲ ናይቶም ዝምረቑ እንዲና ሕጂ እዚን ፀገማት ስለ ዘሎ እዚ ብከመይ ይፍታሕ ተባሂሉ ድሮ ኣብ ገርመካ ኣብቲ መደብና ኣሎ ምስተን ኣሶሴሽን ምስተን ትካላት ትምህርቲ ርክብ ክንፈጥር ኢና ከም ዝበልኩ ከዓ ካብቲ ካፒክ ሴረሞኒ ጀሚሩ ገለገለ ፀገማት ዘሎ ተረዳዲእና ራዲካል ቸንጅ ሓፂር ግዜ ክሉ ክንገብር ኢና ማለት ኣይኮነ ግን ኮፍ ኢልና ግዜ ሂብና ማለት መደብ ኣለና እቲ ብቕዓት ሲ ዝሕይለሉ መንገዲ ሕጂ ክምረቑ ከሎ ገለገለ ጉድለታት ትርኢ እንዲኻ ኮፍ ኢልካ ምዝታይ ሲ ረብሓታት ኣለዎ ኢለኣምን ማለት እዩ።
1: ኣቶ ኤፍሬም ዝበኣይ ፕረዚደንት ማሕበር ነርሲ ኤርትራ ስለቲ ስቱድዮና መፅኻ ዝሃብካና ሰፊሕ ዝርዝራዊ መብርሂ ብስመይ ምስም ተዓዘብትን የመስግነካ ዓውቲ ዝኾነ ናይ ስራሕ ግዜ ይኮነልኩም ድማ የመን
0: ይቐኒ ኣለ
1: ባርካ ዝኽርኩም ተዓዘብቲ ብዛዕባ ማሕበር ነርስ ኤርትራ ክንገብሮ ፀናሕና ቃለ ምሕተት ኣብ ስዛዝምሎ ስለመክታልኩም ንመስግን ሰላም።

ንከተማከረን ታሪካዊት ካብ ዘስሚዋ ፍጻሜታትን ቦታታትን እትቐንድን ብቐዳምነት እትቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪክ ከረንን ኤርትራን ጥራሕ ዘይኮነ ታሪክ ዓለም ዝሓሰለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪክ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመቲ ታሪካውያን ስፍራታት ሃገርና እዩ።

0: ካልኣይ ኩናት ዓለም ኣብ ምብራቕ ኣፍሪቃ ኣብ ኤርትራ ትበሃል ታሪካዊት ሃገር ካብኡናዊ ከዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛእቲ ተገይሩሉ ግርምኡ ተመሊሱ ንኽትሪዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት ሓያላን ዘምከነ ዝተፈላለዩ መግዛእታዊ ሓድግታት ዝሓቆፈ ባህላውን ሃይማኖታውን ክብርታት ዘለዎ ጥንቁላሓስ ኣብዚ ደረጃ እዚ ንምብፅሑ ዝተኸፍለ ዋጋ ቀሊል ከም ዘይኮነ እዩ ዝሕበር። እዚ ከባቢ ከዓ ኣብዚ እዋን እዚ ሰፈር ታሪካዊ ባህርያውን ሃይማኖታውን ፀጋታት ኮይኑ ኣሎ።
1: ኣገዳስነት ናይ ቀረባ ግዜ ናይ ጥንቁላሓስ ተዳኢልናስ ምዝዛም ካልኣይ ኩናት ዓለም ዝተፈፀመሉ ቦታ እዩ። ብዙሕ ፍፃሜታት ናይ ከም ግንባር ኮይና እዛ ዘለናያ ምስ ጥንቁላሓስ እያ ዝተኣሳሰር ምስ ጎቦ ሰንኪል ምስ ጎቦ ዝባን ተኣሳሲራ እትካያድ ታሽሙያ ሕጂ እቲ ቱሪዝማዊ ኣገዳስነትስ ብኩሉ ነገር ረአካ ሓደ ተፈጥሮኣዊ ኣቃውማ ብጣዕሚ እያ ምች እቲ ሓደ ቀረባ እያ ከዓ ካብታ ከተማ ካብ ከረንሲ ኣዝያ ሓፃር እያ።
2: ኣብ 218 19 ግን ከም ሓፈሻዊ ኣምር ናይ ሕዛእትን ምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ ከተማ ከረን ዘለዎ ቅርበትን ኣብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጂኣይኤስ ሓበሬታት ወሲድሉ ኣብ 218 19 ዘሎ ክራማት ክሕዛእ ጀሚሩ ብሕሩም ሕዛእቲ ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምንፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ካቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ካቢ 3-5-4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ግቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጃያ ዝተዓቀለ 835 ሄክታር ስብሓት ዘለዎ መሬት ናይ ጥንቁልሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላው ውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእ እቲ ክሕዛእ ከም ዘለዎ ኣብ 218 19 ተወሲኑ ማለት እዩ።
3: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪዮን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪዮን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪዮ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪዮን ከለና ካብ ቤተ ክርስትያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዚ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ

0: ታሪኻዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተካየደሉ ቀንዲ ቦታ ብምኳኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝቱ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ እዩ ዝሓልፍ ነይሩ መንገዲ ባቡር። ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዳሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ እዚ ቦታ እዚ።
1: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁላሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለያ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኩሉ ረኣዩኡ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
2: ሕሩም ሕዛእቲ ዝበሃል ምስተገብረ ታፋስን ተንጥሪትን ድሕር ዳ ደው ኢለን ኮ ናይ ግድን እዩ ኣብቲ ናይ ቀደም ባህር እዩ ክመፅእ። እዚ ፀጋዚ ምስ ኮነ ከዓ እንታይ ክመፀና ከም ንክእል ካብኡ እንታይ ክንዕወት ከም ንክእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታ እውን ላዕለ ባይታ እውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ረአየናይ ማለት
3: ናቱ ታሪክ ፍሉይ ፅባቆ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናንሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም። ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከም ባርያ ጥንቁላሓስ ሰንኪል ይበሃል። እዚኣተን ሕጂ እዛ ሰንኪል ስርጉ ኳኹ ትበሃል ነይራ ብብለን ቀደም። እታ ስርጉ ኳኹ ናይ ቀደም እቶም ባሕጎታትና ክብሉ ከለዉ መሕብዒ ዓበይቲ ደንጎላታት ነይሮም። ሕጂ እኳ ብዙሓት ምስተሰብረ ጠጠው ኢሉ ኣብኡ በዓትታት ዓበይቲ ነይርዎ ኣብኡ ተሓቢኦም እቲ ናቶም እሳይ ዝነበረ ክሳብ ሕጂ ምልክት ናት ኣሎ።
4: እዚ ቦታ እዚ ሳላ መንግስቲ ቆላሕታ ዝገበረሉ ንሕና ውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይንና ዝሰራሕናሉ እዚ ቦታ እዚ ናይ ብሓቂ ክዕቀብ ሓመዱ ክዕቀብ ሳዕሩ ገረቡ እምኑ ክዕቀብ ብዙሓት ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውኖ ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ ንሕና ውን ተሓባቢርና በቲ መንግስቲ ዝደለዮን ዝዘፍቀዶን ፍሉይ ከዓ ምስ ናይ ሚኒስትሪ ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን። ኣብዚ ቦታ እዚ ዝተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ርኡይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ ዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕተ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኢ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፅእ ኣለዋ። ንሕና ተኺልናያ ንዘይኮና ባዕለን ይመፅእ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለ ተኸልከለ ካብ ጤለ በግዕ ካብ ምቁራፅ ብመጠኑ ስለ ተኸልከለ እዚ ቦታ እዚ ከዓ ሕጂ ግርሙ ለቢሱ እንሆ ናይ ብሓቂ ማራኺ ኮይኑሎ ብዝሐሸ ከዓ ዝመፅ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ።
5: እቲ ናይ ምሕዛእ መደባት ምስ ኩሉ ፀገማቱ ከይፀኒሑ ኣብ 224/25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣን ኣግራብ እንስሳ ዘገዳሞም ዘሎ ናይ ቁፅሪ ኣባላትን ኣብቲ ከባቢ ምምዳቦም ዝያዳ ዕቱብነት ብዕቱብ ተረእዩ እቲ ሕዛእቲ እውን ክስስን ጀሚሩ ምስ ምስሳን ናይዚ ሕዛእቲ እዚ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእቲ ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግምት ዘእተወን

0: ጠባ ንክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም። ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ። ዝዓበየ ቦታ እንድሕሪ ተዳልዩልና ኣሎ ዝነኣሰ ንምንታይ ይጠርፍ? ዝዓበየ ጌርና ከለና ነቲ ዝነኣሰ ንምንታይ ንገጥፎ?
1: ጥንቁል ላሓስ ልዑል ኣገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ። ንኽሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘምዋት እነጥቢ ይኮነን። ብዙሕ ኣገዳስን ታሪኻውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀንሐ ንምእራሙ ግን ዝነኣድ ስጉምቲ ተወሲዱሎ፣ እሱ ድማ ምሕዛ እዩ። ሕሩም ሕዛ እቲ ጥንቁል ላሓስ ባህርያዊ ተፈጥሮ ናብ ንቡር ንምምላስ ባህልን ሃይማኖትን ንምዕቃብ ቅርስታትን መግዛእታዊ ሓድግታትን ኣሰሮም ከይሃስስ ዝድግፍ ድርብ ረብሓታት ዘለዎ ዕውት ውጥን እዩ። ብቐንዱ ከዓ እዚ ተረኺቡ ዘሎ ውፅኢት ደገፍ ናይ ህዝቢ ዘማእከሎ ስለ ዝኾነ ንነበርቲ እቲ ከባቢ ዝለዓለ ክብርን ሓበንን ክስምዖም ይግባእ። ሕሩም ሕዛእቲ ጥንቁል ላሓስ ብከምዚ ተቐፂሉ ቱሪዝማዊ ስሕበት ዘለዎ ልሙዕን መሳጥን ትርኢት ከም ዝውንን ዘጠራጥር ኣይኮነን።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓድተ ክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትር ዜና።

ሰላም ሰላም ሰላም ሰላም ሰላም ሰላም ኣብ ውሽጢ ኣብ ወፃኢ ኩሉኹም ደቀይ ከመይ ቀኒኹም ከመይ ኣሎ ኩሉ ዕረፍቲ ከመይ ነይሩ እዚ ዕረፍቲ ፅቡቅ ዶ ነይሩ ብጣዕሚ ንስድራኹም ትምእዘዙ ዶ ነርኩም ዋላ በጥ ኢልኩም ኹም ትውዕሉ ትምእዘዙ ነርኩም ብጣዕሚ ንፉዓሶም ደቀይ ሕጂ ከዓ ናብታ ምጭውቲ መደብና መደብ ሃለው ቆልዑ መፂና ኣለና እቶም ብምሉእኩም ትድውሉልና ማለተይ ኣብ መን ዝያዳ ዘከረ ክትወዳደሩ ትደልዩ ደቅና ቆልዑ የቐኒልና እንዳበልና ነቲ መደብና ክንጅምሮ ኢና መጀመርያ ሓንቲ ሙዚቃ ክጋብዘኩም

ሕራይ ሕጂ ከዓ ናብ ንኡስ መደብ መንያንር ቀረብ ናብዚቕረብ ንስኻ ናብዚ ቕረቢ ቅረቢ ናብ ንኡስ መደብ መን ዝያዳ ዘከረ

0: ሃር ኣይዛጓዕለ መን ይምሉእ ስምኪ?
1: ኣነ ኢንጂነር ሲሞና ተስፋይ።
0: ዋ ንፍእቲ ትምህርቲ መበል ክንደይ ወፂኸ?
1: መበል
0: ሻድሻይ ንፍእቲ ክንደይ ክፍል ኢኸ? ሓምሻይ። ዋ ሕንቅል ሕንቅል ይተገለ ኣለኪ?
1: ሕንቅል ሕንቅል ይተ
0: ሰናብ ሰናብ ይተ
1: ክትኣቱ ዕንጨይቲ ክትወፅእ ሰቲ
0: ክትኣቱ ዕንጨይቲ ክትወፅእ ሰቲ ጨጉሪ ርእሲ ኣይኮነዚ እንታይ ድያ?
1: ፓስታ
0: ድያ ክትኣቱ
1: ዕንጨይቲ
0: ክትወፅእ ሰቲብጣዕሚ ኬፍ ዘለዋ ይብቅኒ ስፓጌቲ ድያ ማኮሮና ፈጌት ፅቡቅ ኣለ ሕረ ካልእ ኣላት ካልይቲ ክንዳ ጥዕሚ ካልይቲ
1: ዕንቅል ሕንቅሊታ
0: ሰናብ ሰናይቲ
1: ስራሕ ውዒላ ፅፍዒ ድባራ
0: ስራሕ ውዒላ

0: ጽፍዒ ዘድረረ ከዳሜት እንታይ ደ ከዳሜት ኣይተረምን ንከዳሜት ተሃርሙ ውጉያት ከዳሜት ማለት እንታይ ማለት እዩ ትፈልጥያ ኣነ ክነገረክ ሰራሕተኛ ማለት እዩ ኣራይ ድሕራ ብወፃኢ ዓዲ ከትካ ከዳሚ ኢካ ትኸውን ኣራይ ገዛእ ትውልውል ኣብ ወፃኢ ዓዲ ስእልካ ይኮንካ ትነብር ኣራይ ሸቃቅ ትውልውል ገለ መለታት ገለ ከዳሚ ይበሃል ኣራይ ኣብ ዓድኻ ግን ተኸደብካ ውላ ሓንቲ ሓቀይ ዓድኻ እዩ ሃራይ ሕጂ ብዝሸመንተ ክርእየከ ኣራይ ዶ ራይ ኣብ ቁጥሪ ሓደ ፋብሪካ ሳልሳ ኣብ ሂምቦል ናይ ኮርፖሬሽን ጥሪትን ኣብ ቁፅሪ ክልተ ወደብ ዓሰብ ብራዎ ዛጓል ሓዚ ብርእሲ ኸ ኣብ ቁፅሪ ሰለስተ መዓልቲ ናፅነት ማለት ራእያ ኣብ ቁፅሪ ኣርባዕተ ክፍሊ ተዓሊም ናፅነት ደምፁ ቅድሚ ናፅነት እዮም ተዓሊሞሞ ዝረአ እዮም ኣብ ቁፅሪ ሓሙሽተ ክፍሊ ዜና ዜና ተልኪ ናይ ድምፂ ሓፋሽ ኣብ ሳህል ማለት እዩ ዝሕራይ ኣብ ቁፅሪ ሽዱሽተ ግንባር ናቕፋ ድፋዕ እዩ ድፋዕ ተልክኸም ፈሊጥክዮ ግንባር ናቕፋ ኣብ ቁፅሪ ሸውዓተ ጋራጅ ማርቸድስ ተልክ ማኪና ተልክ ፈሊጥክዮ ኣለኹ ኣብ ቁፅሪ ሸሞንተ ዘመናዊ መሕለበ ከብቲ ሒዝክን ዶ ኣብዛ ርእሲ ክለዋ ሕረይ ሳዕቢ ቁፅሪ ንቅድሚት ደስ ዝበለክ ባህ ድበለክ ንቅድሚት ሕልፍ እዮ ደስ ዝበለክ ቁፅሪ ካብዘን ሸሞንተ ደረአኹ ቁፅሪ ሓደ ኣብ ቁፅሪ ሓደ ምስ መፀ ትመልስ ሓዚ እንታይ ነራ ኣብ ቁፅሪ ሓደ ፋብሪካ ሳልሳ ኦብድያ ነራ ኣብ ዘለዉ ድዋዳደሩ ምሳና ተዋዳደሩ ንፍእቲ ተማሃሪት ኣብ ዝላ ኣመሓዳሪት ናይ መንያ ዞባ ደቡብ ኣመሓዳሪት እያ ኣብ ዞባ ደቡብ ከም ኮሚደረ ፋብሪካ ሳልሳ ብራዎ እዛ ጓለ እምፅኽያ ዓሰርተ ነጥብለክ ቀፅሊ እንደቀና ርሰብ ኣብልክ ድፍእ ተብልያ ሰላስተ ናፅነት ኤርትራ እስከ ንሪአና ናፅነት ኤርትራ ናፅነት ኤርትራ ሕጂ ዕልል ደብላ ኣንስቲ ዕልል በሊ ዕልልል በሊ ጆኸ ዕልል ሃብ ክዛ ጓል ኣድምቕ ዓውልከ ዕልል በለ በል ስካ
1: ዕልልእዚኣ
0: ሓቲ ሓንቲ ዶ መጀር ነራ ሓንቲ ከ ሚን ሓቀይ ሃራይ ራይ ነፅነት ኤርትራ ከመይ ደክልክ መጀመርያ ዕልልልልልክ ሳ ዶ ንበላ ታሕራይ ከዓ ተሓለእት ዕልልልልልልክዕል ክልተ ሜጀር ክነገረክ ዶ ሜጀር እንታይ እዩ ሜጀር ማለት ናይ ሙዚቃ እዩ ክነገረክ ዶሮ ሚፋሶላ ሲዶ ትበሃል ኣራይ ከየብለልካ ሕጂ ሰሓቢ ቁፅሪ ከየጥፋኣልኪ ካልእ ሰሓቢ ደስ ዝበለክ ሕሰብ እሞ ድብ ኣብለየ ሓንቲ ቁፅሪ 20 ነጥቢ ኣምፂእ ክለኸ ብራቦ ዘበለ ኣርባዕተ ሓሲ ክላ ኣለክምሽ እንታይ ነራ ኣርባዕተ ዘጓለ ተዕሊም መን እዮም ድዕሎም ነይሮም ተጋደልቲ ካልኦት ከ ዳሕራይ መን ተዓሊሞም ኣብሳዋ ዋ እንተዓሊሞም ዋርሳይ ዳሕራይ ከማ ክትዕለመ ይክስ ትምህርቲ ምስጋት ግስከ ተዕሊም ኢልክላ ክብተዕሊም ተጋደልቲ ኣብዚኽያ ቀሲድ ክንደይ ክትኸዲ ኣካይዳ ከ ኣካይዳ ኣባጎብየ ንድዩ ክንላዕሊ እዩ ሰሓበ ሓጂ ቁፅሪ ሕሰብ ኣቢል ክልክ ኣካይዳ ኸ ኣካይዳ ኣባጎብ እየ ሕሰበ ርግእ ኢልካ ኣብ ቦቦተአን ኣቐምጥ ንስኹም ከዓ መርመራ ካ ልክዕ ከማ ርግእ ኢልካ ኣንብር ራይ በዝሕ ልፍያ ከይትደፋእናታ ቁፅሪ ክልተ እንታይ እያ ቁፅሪ ክንደ ክንደ እያ እዚኣ ሽዱሽተ እንታይ ነራ ቁፅሪ ሽዱሽተ
1: ናይ ዜና
0: ኣይኮነትን ብኢሎምስ እዞም ተጋደልቲ ስእቱ እቱ ትእትኡ እብሉሉ ጆኺ ጆኺ ግንበር እትብሉ ነሮም ተጋደልቲ ብዚኣ ጉድጓድ ኣትዉ ነይሮም ድሕሪ ጸላእቲ መፂኦሞም ኣብዚኣ እትእቱ ግንባር ናቕፋ ኣጆኺ ኣለክ ግን ገና ብሕጂ ኣለኪ ክልተ ኣለክ ብሕጂ ሕሰብ 2758 ኣለዋ ሕሰብ ስልኪ ኣካይዳ ኺ ኣካይዳ ኣባ ጎብ እየ ሕስብ ኣብል ሞ ድፍእ ኣብል እየ ሓንቲ ቆፅሪ ሕሰብላ ቂም ሶምጋ ሕሰቡ ሽዑኡ ድፍእ ተብለ ሓንቲ ድፍእ ኣብለ ሓሙሽተ ክልተ ሸውዓተ ሸሞንተ ኣለዋ ደይሓስብ ኣይንገን ሕደይተሓስብ ኮንካ ትሰዓር ኢኻ ሸውዓተ ቁጥሪ ሸውዓተ እንታይ ነይራ ቁጥሪ ሸውዓተ እንታይ ነይራ ታልክ
1: ናይ ዜና
0: ኣይኮነት ናይ ዜና ኣይኮነት ከምዚ ርባዕተ እግረን እዩ ከምዚ ዕሪ ይወን ኣጆኺ ከምዚ ርባዕተ እግረን ከምዚ ዕሪ ይወን ጋራጃ ነራ ዳሓ ሕጂ ናይ መወዳእታ እንድያ 2 5 8 ዘጓለ 2 5 8 ኣለክ ክልተ ሓሙሽተ ሸሞንተ እታ ናይ ዜና እውን ኣብኦን ክትህሉ ትኽእል ኣይትህሉ ናይ ትኽእል ትህሉ እምበሪ ኣብ 2 5 8 ትህሉ ትኽእል ዜና ኣላ ኣብ ዜና ኣላ ኣብ ቁጥሪ 2 ኣብ ቁጥሪ 5 ኣብ ቁጥሪ 8 ኣላ በቲ ክያ ኣለ ክልተ ግዜ ዜና ኣልክ ጋዜጠኛ ትኾኑ እዩ ክመስለኒ ኣጃኸ ጆኺ ዛጓለ ናይ መወዳእታ ቃዕ ዓብል እያ ናይ ዜና ብየማን ዶ ትህሉ ብየማንክ ዶ ትህሉ ብፀጋምክ ናይ ዜና ካብዞም ቁፅሪ ሓሙሽተ መነ ናይ ዜና ስኺ ጋዜጠኛ ጋዜጠኛ ዜና ድምፂ ሓፋሽ ኤርትራ ይድብል ነይሩ እተ ናይ ዜና እተ ነይራ ድምፂ ሓፋሽ ኤርትራ ድምፂ ሓፋሽ ኤርትራ ኣባ ጎብየ ረኺባታ ድምፂ ሓፋሽ ኤርትራ ርኸ ኣምፅኽያ ቁፅሪ 5 በቃ

0: ሕራይ ዝወደ ሕጂ ኣብ ማሕዳር ናይ መንልካኒ ማሕዳር ዲኻ ፓይሎት ያ ኣቦዋ ረሲዕ የ ፀኒሐ ፓይሎት ባኻ ፓይሎት ናይ ዓባይ ነፋሪት ጀት ጀምቦ ራይ ናይ ካርጎ ዲኻ ናይ ሰብ ካርጎ ሕጂ እንታይ ማለት መስካ ናይ ፅዕነት እነት ረምሻ ኣላ ዓባይ ማኪና ናይ ፅዕነት ኣቶቡስ ከዓ ኣላ ሓቀይ ኣቶቡስ ከዓ ናይ ሰብ እየ ሓቀይ ናይ ሰብ ዲኻ ትፅዕን ዋላስ ንብረት ኢኻ ተምፃልና ናይ ሰብ ከትካ ከዓኒ ክይድ ኢልካ ካብ ገለ ዓዲ ዋላ ተሰነይ ክኸውን ይኽእል እዩ ኣብ ተሰነይ ከም ትወርድ ኣብቲ ኣርፖርት ውርድ ምስ በለት ኮሚደረ ናይ ኣሎቡ ንድሕር ኣሎ ሳልሳ ገለመለ ኩሉ ፀዓዒንካ ከዓ መስመራት መፅሕ ከይ ብራ ሕራይ ሕጂ እዚ ኣሸማንታ ስእሊ ክርእከ ሕራይ ሕንቅል ሕንቅል እታይ ኣለካ ወይ ኣስግነኒ
1: ሕንቅል ሕንቅል እታይ
0: ሰናብ ሰናብ እታይ
1: ማይ ሰትያ ዘይሸይ
0: ማይ ሰትያስ ማይ ትሰተይ ማይ ሰትያ ደትሸይ ጀሪካን
1: መኖ
0: ተደራር ተደ
1: ደሮ
0: ደሮ ወይሮ ትበልዕ ዲኻ ደሮ ትፈቱ ዶ ደሮ እንታይ ያ ኢኻ ትፈት ደሮ ክትበላዕ
1: ሰለፋ
0: ኣጠቃላ ንሰለፍ ንሰለፍ ኣጠቃላ ሰለፍ ደሮ ጠቃላ ባ

ከመይ ነይሩ ተወዳዲርኩም ስዕርኪ ናይ በዓቂ ስዕርካ ስዕርካ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕራይ ሕጂ ከዓ ሕጂ ከዓ ሰኪረያ

0: መምህር ብጫ ማዕረይ ሆሚ ብሓወይ ከመይ ቀኒኹም ፀጋ ጥዕናኹም ስድራ ከመይ ኣለው ግርም ሕጂ ዘቕርበልኩም ሕቶ ጓልና ጅምዕያ ሮሞዳን ካብ ኣለቦ ምሩቅ ቆልዓ ማለት እንታይ ማለት እዩ ምክንያቱ ኣነ ምርቅቲ ቆልዓ ኮይነ ክዓቢ ባህጊ ስለ ዘለኒሲ እስከ ምሩቅ ቆልዓ እንታይ እዩ ገለበሉኒ እትብላላ እሞ ናባኹም እዛ ሕቶ
1: ጓልና ጅምዕያ ካብ ኣለቡ ይዕብኺ እዛ ጓለይ ሕቶኺ ንዓኸ ጥራይ ዘይኮነ ንዝተወለደ ቆልዓ ዝጠቅም ኣገዳሲ ሕቶ ኢኻ ሓቲትኪ የቐኒልና ጅምዕያ ጓልና ምሩቅ ቆልዓ ወይ ምርቕቲ ቆልዓ ማለት ንኻብኦም ዝዓቢ ማለት ንኻብኦም ዝዓበዩ ሰባት ዘኽብሩ ንኻብኦም ዝንእሱ ቆልዑ ክኾኑ ኽእሉ እዮም ዝሕግዙን ዘተባብዑን ምእዙዛት ትጉሃት ፃዕረኛታት ኣብ መገዲ ንዝፀጎሞም ዓበይቲ ዝተሓጋገዙ ሓደርካ መዓልካ የቐኒልና ክብረት ይሃበልና ኣብ ካሕሳኹም የውዕለና ገንዘብኩም እንታይ ገይርናልኩም ጉቡእናን ድዩ እናበሉ ዝኸዱ እዚኦም ኩሎም ምሩቋት ቆልዑ ይበሃሉ እስኺ ድማ እዛ ጓልና ምርቕቲ ከም ትኾኒ ፍሉጥ እዩ ይዕቢኺ እንዳበልኩ ናብ ሆሚብ ከዓ ከልፈኪ ሆሚብ ወገንካ ከዓ ገለበል
0: ሰላም ሰላም ሰላም ጅምዕያ ጓልና ካብ ኣለቡ እዛ ጓለይ ንስኺ እውን ምርቕቲ ብስድራኺ ምእዝዝቲ ብመምሃራንኪ ክብርቲ ብጎረባ ብትኺ ፍትውቲ ምዃንኪ ኣብኣን ከለኹ ቆብ ኣቢለክ ኣለኹ ተረዲአክ ኣለኹ ዛጓለይ ይዕብኺ ትምህርትኺ የኽሰተልኪ ዛጓለይ ምሩቅ ቆልዓ ማለት እንታይ ማለት እዩ ኢልኪ ካብ ሓተትኪ እስኺ እውን ምርቕቲ ኢኺ ምርቕ ከብለክየ ምራቐ ከዓ ምእንቲ ኣብ ዝባንኪ እንደገና ክመፅእ ከምኡ ስለ ዝኾነ ከዓ ኣነ ምርቕ ከብለኪ ዛጓለይ ሃብሮም ዝረገፅክዮ ለምለም ፀሓፍክዮ ቀለም ሓሳብ ልብኺ የስምረልኪ ተማሂርኪ ትዕወቲ ትምህርትኺ ዛዚምኪ ሰሪሕኪ መሲልኪ ደቅኺ ተሓቅፊ ይግበርኪ ዛጓለይ ኣሜን ኣይትሕልፊ ኣብ ዘለኽዮ ኮንኪ ኣብ ኣለቡ ኣሜን ጥራይ በል ዛጓለይ ቀደምኪ ምርቕቲ ኢኺ ምራቕ ከዓ ክበፅሓኪ እዩ ፅቡቅ ዝገበረ ከዓ ብከምዚ ክምራቅ ስለ ዝኽእል ፀገም ዝበሃል የብሉን ኩሉ ግዜ ሕጉስ ኮይኑ እዩ ደነብር ሓራይ እዛ ጓለይ ናብ መምህር በጫ ከዓ ከብለኪ
1: ጅምዕያ ጓለይ ሆሚ ብዓርከይ ኩሉ ዝበሃል ብሉፅ ምራቀ መሪቁኪ እዩ ኣሜን ከዓ ኣይሓመቅክን ፍሉጥ እዩ እዛ ጓለይ ኩሉ ምራቀና ከዓ ክበፅሓኪ ተስፋ ይገብር ስለዚ ምሩቅ ቆልዓ ዝበሃል ከምዚ ኣቐዲምና ክንብሎ ፀናሕና ምሩቅ ቆልዓ ንዓበይትን ንካብኡ ዝንእሱ ቆልዑ ማለትሲ ንኣሽቱ ዝተሓጋገዝ ኣብ መገዲ ኹን ኩሉ ግዜ ምእዙዝ ትሑት እንድሕር ኮይኑ ኩሉ ግዜ ትሰምዖን ዘይትሰምዖን ምራቐ ኣለካ ምክንያቱ ንዓዝ ወደ ኢሉ ድምረቀካ ኣሎ ብውሽጡ ከዓ እንዳመረቀካ ዝኸይድ ስለ ዘሎ እዛ ጓለይ ኩሉ ግዜ እዘን ዝበልናየ ንድሕራ ማሊእኪ ምርቕቲ ክትኮን ኢኺ እቶም ካልኦት ከዓ ምሩቋት ቆልዑ ክኾኑ ይኽእሉ ወብለኪ

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤር ቲቪ።
0: ኣብ ቴክኖሎጂ፣
1: ሕርሻ፣
0: ትምህርትን ካልእን ዘሎ ሕጽረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል። ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና

0: እንደይገቢ ሓረስቶት ፍረየ ላህበቶም እግል ዝርከቡ በክት ፍትሕ እግሎም ከም ህላ ዘርእየና
1: እግል ምድርት ገለብ ይኮን እግል ከረን ራእሰ ኣስመራ ዝሓልፍ ከመር ሃለ ምን ከረን ሚና ዘትከበቱ ሸቃጦ ከረን ዝሓልፉ ኣስመራ ዝሓልፍ እዚ ምስል ፈረጋ ምንገቢ ፍርያት ዝቁ በለ ዝብል ላኪን ንሚት ምስለካ ኣዳም ኩሉ ምስል ዝፈረድ ይኮን ምስል ኢለተየኒ ኩሉ ምስል ሸቀ ፍርያቱ ተዕቡ ፈሸሉ ነጃሓቱ ሓተ ይኮን ሽቁል እዮኒ ሽቁል ወረታ ከም ፍል ሸቕለቱ ወረታ ከም ተዕበቱ ፍገሪት ቦ ዲኮን ርድ ሓበት ምሽክለት የለቦኒ ላ እግሉ ዘርአካ ዲ ላ በቀል ርድ ለ

0: ወላይ ብዲር ኣላ እዚ መላእክን እትልውቃት ሊ ብዙሕ ንቁሳት ኣላ ወዳሕትኖ ግልሚ ኩልዶል ውዛረት ሓርስ ወይ ኣባላት ለዋሓደ ዲቦም ወይ ብዕሊ ግባ ዲቦም እትልውቃት ሊ ብዙሕ ንቃስ ኣላ እግልሚ ግላ ሓረስታይ ነእድሄካሁ ወይ እነመፃከቡ ሓበሬታት ክተቦ ክተተፋዝዖ ለልትገባቱ ኣነ ዘብለ ርእየትልስ እብናየ በለቶ እዮም ክ ናይ ጎየይ ማፅማ ገብ ኣካን ረይማቶም እሙር ይኮን ከወን ኣትፋዝዖት ገለታዮ ግቡእቱ እትልውቀትሊ መላኪን ሽዋያ ንቁስ ልትረአ ኣላ እለየ ገለት ሓሰብ ዲቡ ቶማ ኣላይ ገሊድዎ
1: እትሊ ወቅት እሊ እቲ ለሙዲርት ገብእ ልህለ ነሻጣት ጀራዲን ምን ወቅት እቲ ወቅት ለርእዩ ልህለ ዓቦት እተይ ፋም ሓረስቶት እቲ ሓርስቲ ጀራዲን ወመት ፈናታይ ፍርያት ለህለ ኣብካት እትወጀዶት ሓረስቶት በደል ኢን ከረም ሌጣ ልትፀበሮ እተዮም ምንክለ ወክድ ወላዓል እግሊ ወስ ከም ኣቕደረዮም መናእብ ዕንታትና ለሸሃድናሁ ሰዋብቱ

0: ኮይስ ትል ዳር ኣደዋይ ጀራዲን ብዙሕ ኣላ እሊ ጀራዲን እሊ ፍረያቱ ምእት ምእት ግላ ሙጅተማዕ እሊ ኣብ ፍታሕ ዋዲቶ ኣወል ለሰብለ ጀራዲን ግን ነፍሶም እንደገብኦው ከእግለ ሙጅተማዕ ከምኑ ሄድ ምደርየት ምኑ ዲብ ዞበ በጽሕ ክትልእ ዳር ኣደዋይ ብዙሕ ጀራዲን ዝዘረእ ሓመሊት ጠማጥም ድንሽ በሰል ስክሊ ደረጃ ኣራንሽ ንሪኦ ዘለና ኣብ ፍገሪት ብድቡ ባህለቶ
1: ሽቅል ልትረከባ ኣላ እዚ ምገብእ ኣሎ መስለካ ለትካል ናለ ወር ነፈር ይኮን ናይ ኩሎምቶ ገረ ብኣገልቦት ሃላሉ ለወሮ በግሩሹ ምንቁሩብ ረክብ ሃላ ልላሓዛ ልዛብ ሃላ ልሄን ሸቅ ሃላ ከለመድ መስለከ እታ ደዋሒ ለልምዓት ወላ ሓርስ ዓብ ተረብ ብግለ ገቢል ፍታሕቶት እሊ ልምዓት እሊ ሃለ መንገቢ ወይ ሎም ሓረስቶት ሎም ያል ማዕና መንገቢ ሕኩሜት መጅቡረት ተግለ ሸዓብ ዶላር ምንካሪጅ ተመፅሉ ላኪን ብዳል ምንካሪጅ መፅ ድብላ ዘ ወዛረት ሓርስ ንአድረሰት ውነስ መሳዓዳት ኣምፃት ሕሩይ ዘርኢ እና ኣምፃት ምገብሃላ ብዳል ብዶላር እግለ ሸዓብ ምንካሪጅ ተመፅሉ እምናቕፈ ምንቁሩብ እናዛብሓካ ልዓጥ ሽግሩ ዝፋታሓላ ከዓብ ፍርሰት ብድብሉ ልማዓግን ልብዛሕ ብድብሉ ሓረስታይ ወምዝላለ ወዛ ሓረስተይ ምስሊ ሓረስታይ ተኣሳሰሮ እቲ ልዓብ ፍርሰት ግለተለዉ ብድብሉ

ሰላም ከመይ ተምሲኡ ዝኸበርኩም ተዓዘብቲ ንሎሚ ሰዓት 9 ምሸት ማለት 18 ሓሰ ዝተዳለዉ ሃገራውና ህግራውን ዜናታት ሒዘልኩም ቀሪበ ኣለኹም ንምክታልኩም ብክብሪ ዝዕድ ምሳትኩም ዝፀንሕ ሚካኤል ሓድጎ ፈልማግን ብቀነጥብታቱ ፍልም ፈልማግን ኣርስ ዜና ኣመሓዳሪ ዞባ ዶባ ውቅሒ ባሕሪ ምስ ነበርቲ ንዞባ ኣራዕታ ኣብ ትግባረ መረባት ልምዓት ዘትዩ ኣብ ዞባ ደቡብ ኣብ ዕቃበ ባህላዊ ርሻታት ብዕቱብ ክስራሕ መዘኻኽር ቀሪቡ ኣብ ዞባ ሰሜናዊ ቅሒ ባሕሪ ነጥፈታት ሳሲክስ ጂኦግራፊያዊ ስርዓተ ሓበሬታ ንምስፋሕ ይስራሕ ኣሎ ኣብ ዜናታት ወፃኢ ብሪጣንያ ብኩናት ዩክሬን ብቐጥታ ተሳተፍ ከም ዘላ መንግስቲ ሩስያ ገሲሱ ካናዳ ተወሳኺ ቀረፅ እታው ንምውጋድ ምስ ኣሜሪካ ፅዑቕ ንግዳዊ ዝርርብ ተካየድ ከም ዘላ ተገሊጹ እስራኤል ፀጥታ ሃገሩ ዝዘርግ ወታደራዊ ስጉምቲ ካብ ምውሳድ ክትሕየብ መንግስቲ ሶርያ ፀዊዑ ዝርዝር ዜና ኣመሓዳር ዞባ ዶባ ውቅሒ ባሕሪ ኣምባሳደር መሓመድ ስዒድ ማንሳይ ብ14/15 ሓሰ ኣብ ጢዑን ኣዩመንን ንዞባ ራዕታ ምስ ህዝቢ ኣብ ትግባረ መረባት ልምዓትን ተጠቃምነት ማሕበራዊ ኣገልግሎታትን ዘትዩ ንፖሊሲ ልምዓት መንግስቲ ኤርትራ ዝምልከት ሰፊሕ መብርሂ ድሕሪ ምሃብ ማሕበራዊ ኣገልግሎታት ምስፋሕን ዝተማለአ ምግባሩን በቢደረጅኡ ይስራሕ ከም ዘሎ ዝገለፀ ኣምባሳደር መሓመድ ስዒድ ማንታይ ተጠቃምነት ሕብረተሰብ ክብ ክብልን ብደረጃ ኮም ኣብ ዝሰላሰ ልምዓታዊ መረባት ተርኡ ክዓዘዝን ኣዘኻኺሩ ኣብቲ ኣጋጣሚ ሓለፍቲ ጨናፍር ትምህርቲ ጥዕናን ሃማመተን ነጥፈታቶም ዝምልከት መብሪ ከምኡ ውን ዝረአ ጉለታት ንምፍታሕ ብዛዕባ ክውሰድ ዘለዎ ተበግሶታት መግለፂ ሂቦም ተሳተፍቲ በጎኖም ፀገም መጓዓዝያን መራኸቢታትን ፍታሕ ክናደየሉ ውፅኢት ተምሃሮ ንምሕያል ኣብ መንጎ ወለድን መምህራንን ዘሎ ርክባት ክድልድል ከምኡ ውን ሞያዊ ኮስኳሳት ክሳብ ርሑቕ ገጠራት ክቕፅል ዝብል ርእቶታት ኣቕሪቦም እዚ ከምዚ ኢሉ ከሎ ኣምባሳደር መሓመድ ስዒድ ማንታይ ኣብ ንኡስ ዞባ ራዕታ ዓድታት ሓማርቲ ኢግሮሊ ፈረርን ኣዩመንን ዝተሃንፃን ዝተፀገነን ትካላት ትምህርትን ጥዕናን ከምኡ ውን ሕፅረት ስተማይ ንምቅላል ኣብ ኣዩማን ዝተዋደደ ሓድሽ ፕሮጀክት ብምዕዛብ ዘይተዛዘመ ኣብ ዝሓፀረ ግዜ ክዛዘም ተላብዩ ናብ ካልእ ዜና ዝሰግር ኣብ ዞባ

ኣብ ባህላውን ታሪኻዊ ውርሻታት ሕብረተሰብና ንምዕቃብን ንምስናድን ዝውሰድ ተበግሶታት ንምስፋሕን ብስነ ፍልጠታዊ መፅናዕቲ ንምግባሩን ክስራሕ ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ ኣብርሃም ዮሃንስ ኣዘኻኺሩ ብ17 ሓሳብ ከተማ መንደፈራ ብዝተኻየደ ኣኼባ ኣቶ ኣብርሃም ሕብረተሰብ ኤርትራ ንማሕበራዊ መነባብሩኡን ምኸቱኡን ዘንፀባርቕ ሃብታም ባህልን ክብርታትን ከምዚ እውንን ብምግላጽ ነዚ ዝሕብን ውርሻታት ካብ ወለዶ ናብ ወለዶ ንምስጋር ዝካየድ ፃዕሪ ብዝተወደበ ክኸውን ኣተሓሳሲቦ ኣብ ዝተፈላለያኑ ዞባታት ዝተኻየደ መፅናዕታት ውፅኢታዊ መንባሩ ብምሕባር ያታዊ ትልታትን ሙዚቃን መበቆላውነቱ ዓቂቡ ከምዚ ምዕብልን ከምዚ መሓሽ ንምግባሩ ንዝተወስደ ተበግሶ ሞጊሶ ኣብ ብመወዳእታ ድማ ዞባ ደቡብ ምስ ዘለዎ ዕቑር ፀጋታት ባህልን ቅርስታትን ምንጪ ቱሪዝማዊ ስሕበትን ጥበባዊ ስራሓትን ኮይኑ ንኸገልግል ዝግብር ዘሎ ፃዕሪ ሸቱ ንክወቅዕ ብውህደት ክስራሕ ምዃኑ ኣረጋጊጾ ተሳተፍቲ ቦጉኖም ዘይተመዝመዘ ወግዕታትን ኣፋውያታታትን ዳሃሳስ ክግበረሉ ተካእቲ ስነ ጥበባውያ ንምፍራይ ዝተወደበ ስልጠናታት ፅቡቅ ውፅኢት ስለ ዝተረኽቦ ብዝለዓለ ክድፋኣሉ ከምኡ ውን ባህላዊ ፌስቲቫላት ብደረጃ ንዞባታት ክውደብ ዝብል ርእቶታት ኣቕሪቦም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንጥፈታት ስታክሲክስን ጂኦግራፊያዊ ስርዓተ ሓበሬታን ብምስፋሕ ህዝቢ ብቐረባ ስሉጡን ፅሑፍን ኣገልግሎት ዝረኽበሉ ባይታ ንምፍጣር ይስራሕ ኣሎ። ግዜያዊ ሓላፊ ክፍሊ ስታክሲክስን ጂኦግራፊያዊ ስርዓተ ሓበሬታን ናቶ ወልደ ሩፋኤል ተኽላይ ኣብ ዝሃቦ ሓበሬታ ዘድሊ ኣገልግሎታት ንምቕራብ መስርሕ ምምዝጋብ ህዝቢ መሰረታዊ ስለ ዝኾነ ኣብ ንዞባታት ኣዶብሓ፣ ቅሮራ፣ ገልዓሎ ናቕፋን ብመገዲ ወከልቲ ከም ዝዕመም ይግበር ከም ዘሎ ገሊጾ በዚ መሰረት ኣባፅዕን ከባቢኣን ብኣካል ቀሪብካ ዝወሃብ ኣገልግሎት ምውፃእ ሰነድ ነባርነትን ካልእን ኣብተን ዝተጠቕሰ 4 ንኡዞባታት ግና ብምልኣኽ ክወሃብ ጀሚሩ ከም ዘሎ ኣብርሁ ቁፅርን ማሕበረ ቁጠባዊ ኩነታት ህዝብን ከይፈለጥካ ልማዕታዊ መረባት ክትውጥን ስለ ዘይከኣል ምስዝተፈላለያ ኣካላት መንግስቲ ብውህደት ይስራሓሉ ከም ዘሎ ብምግላፅ ኣካርኻሪ ጉዳያት መሬትን ካልእን ምስ ዝለዓል ብደገፍ ቴክኖሎጂ መዕለቢ ክግበረሉ ከም ዝስራሕ ኣፍሊጦ ኣብ መወዳእታ ኣቶ ወልደ ሩፋኤል ዞባ ሰሜናዊ ቀይሕ ባሕሪ ሰፊሕን ሓያሎ ፋሕ ዝበለ ዓድታት ዝርከብኦም ብምዃኑ ብድሆታት እኳ እንተለዎ ከተማታት ናቕፋ፣ ኣፍ ዓበት፣ ጊንዳዕን ባፅዕን ብኔትወርክ ከም ዝራኸባ ምስዝግበር ህዝቢ ብቕርቢ ኣገልግሎት ክረክብ ስለ ዝኽእል ቆላሕታ ክወሃቦ ኣዘኻኺሩ። ማሕበር ተራድኦ 4 ናይ ፀባ ከብቲ ንኡ ዞባ ሰገነይቲ ኣብ ልምዓት ሓምላይ ምግቢ ፀቒጡ ከም ዝሰርሕ ገሊጾ እቲ ማሕበር ኣብ ቀዳማይ መንፈቕ ንዘሰላሰሎ መረባት ኣብ ዝገምገመሉ ብሞቶሮታት ዝካየድ ዝነበረ ልምዓት ሓምላይ ምግቢ ናብ ፀሓይ ውፅዓት ምቕያሩ ውፅኢታት ወፃኢታት ብምንካይ ብብዝሒ ንምፍራይ ከም ዝሕግዝ ኣቦ ወንበር ማሕበር መምህር ሃይለ ገብሩ ሓቢሮ ሓላፊ ቤት ፅሕፈት ሕርሻት ንኡ ዞባ ኣቶ እያሱ ኣሰፋዊ ቦጎኑ ማሕበር ብሞያውያን ንዝወሃቦ ምኽሪ ብግቦ ንምትግባር ጎኒ ጎኒ ናይ ፀባ ከብቲ ኣብ ምርባሕ ንህብን ደርሁን ክነጥፉ ዘኽእል ባይታ ከጣጥሕን ንኣባላቱ ከተባብዑን ተራብዩ ማሕበር ተራድኦ 4 ናይ ፀባ ከብቲ ንዞባ ሰገነይቲ 49 ኣባላት ኣለዎ። ኣብ ንዞባ ዓረዛ ካብ 7 ሓምለ ክሳብ 15 ናሓሰ ብዝተኻየደ ወፍሪ ተምሃሮ ንልምዓት ኣድማዒ ስራሕ ከም ተዓመ ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንዞባ መምህር ተስፋ ሂወት ወልደ ገርግሽ ሓቢሮ ተምሃሮ ኣብ 8 ንቑጣታት ተዋፊሮም ብዘሰላሰሎ ንጥፈታት ምግራብን ምዕቃብ ማይን ሓመድን ልዕሊ 21,000 ሜትሮ ቅናታዊ ዛላታት ክሰርሑ ከለዉ ኣስታት 20,000 ፈልስታት ከም ዝተኸሉ ብተወሳኺ ኣብሪሁ ኣብ መወዳእታ መምህር ተስፋ ሂወት ዓመት መፀ ኣብ ወቅቲ ቅዳማት ዝካየድ መረባት ምግራብን ምፍዋስ ማይ ኩዕታትን ዕላሙ ንክወቅዕ ኣድላይ ክንክንን ሓለዋን ክግበረሉ ዘኻኺሩ እዚ ከምዚ ኢሉ እንከሎ ኣብ መደበር ፈልሲ ማይ ድማ ዝተዳልወ ፈልስታት ብደረጃ ኮምን ውልቀ ገረብትን ይትከል ከም ዘሎ ዝሓብረ ሓላፊ ልምዓት ኣግራብን እንስሳ ዘግራምን መንሰይ ፍቓዱ ወልደ ዮሃንስ ሎሚ ዓመት እቲ ኣተኩሮ ኣብ ሓደጋ ምፅናት ዘንፀላለዎም ዘሎ መበቆላውያን ኣግራብ ከም ዝኾነ ገሊጹ። ዘቕርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክቅፅሉ ደጊመ ብቕብሪ ዕድም ዜናዊ መሰናዶ ኤርቲቪ እናቐፀለ እዩ። ዝኸድኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ
ብሪጣንያ ኣብ ኩናት ዩክሬን ብቐጥታ ትሳተፍ ከም ዘላ መንግስቲ ሩስያ ከሲሶም። እቲ መንግስቲ ነዚ ዝገለጸ ዩክሬን ካብ ብሪጣንያ ብዝተላእከላ ድሮናት ኣብ ልዕሊ ኢንዱስትራዊ ማእከላትን ትሕተ ቐጽ ጻዓትን ሩስያ ደብዳብ ከም ዘካየደት ብምውቃስ እዩ። ሚኒስትሪ ጉዳያት ወጻኢ ሩስያ በቲ ደብዳብ ከቢድ ቁጠባዊ ክሳራ ከም ዝወረደ ብምሕባር ብሪጣንያ ዋጋ ክትከፍል ምዃና ጠንቂቑ ኣሎ። ካብ 222 ንድሓር ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ደገፍ ዝለኣኸት ብሪጣንያ ነቲ ሓገዝ ብዝለዓለ መልክዑ ከም እትቕጽል እያ እትገልጽ። ከም ኣካልቲ መደብ ብሪጣንያ ደገፍ ስርዓት መከላኸሊ ሚሳይል ከም እትገብርን ንሰራዊት ዩክሬን ክትህቦ ዝጸንሐት ስልጠና ከም ተስፍሑን ኣፍሊጣ ኣላ። ሩስያ ኣብ ልዕሊ ዩክሬን እተካይዶ ደብዳብ ኣስፊሓቶ ኣብ ዘላትሉ እዋን ሃገራት ምዕራብ ነታ ሃገር ንምድሓን ይጓየያ ከም ዘለዋ ናይ ቀረባ ተዓዘብቲ ይጠቕሱ። ካናዳ ተወሳኺ ቀረፅ እታው ንምውጋድ ምስ ኣሜሪካ ጽዑቕ ንግዳዊ ዝርብ እተካየድ ከም ዘላ ተገሊጾም። እዚ ዝተሓበረ ፕረዚደንት ዶናልድ ትራምፕ ኣብ ዝተወሰነ ፍርያት ካናዳ ናይ 50 ሚታዊት ወሳኺ ቀረፂ ክግበር ዘውፅኦ መደብ ኣብ ዝመፅእ 2 መዓልታት ክትግበር ከም ዝኽእል ኣብ ዝቃልሓሉ ዘሎ እዋን እዩ። እቲ ንግዳዊ ዝርብ ጽቡቕ ስዩ ስጉም እኳ እንተሎ ኣብ ናይ መወዳእታ ስምዕ ንምብጻሕ ቀሊል ከምዘይከውን ግና ቀዳማይ ሚኒስትር ካናዳ ማርክ ካርኒ ሓቢሩ ኣሎ። ፕረዚደንት ትራምፕ ካናዳ ንፍርያት እታዊ ኣሜሪካ ዘቋናፅብ ንግዳዊ ንጥፈታት ተካየድ ከም ዘላ ብምውቃስ እዩ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሰኺ ቀረፅ ከም ዝገብር ኣፍሊጡ ዘሎ። እዚ ንነቢት ሲሚንቶ፣ ጸባን ስጋን ዝርከቦ ፍርያት ዘጠቓልል ቀረፅ ልዕሊ 500 ሚታዊት ናይቲ ኣሜሪካ ኣብ 225 ካብ ካናዳ ዝገበረቶ ኣስታት 380 ቢልዮን ዶላር እታዊ ምዃኑ ጸብጻባት የረዱ። ኣብ 225 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ዘካየደ ኣሜሪካን ካናዳን ኣብዚ ዓመት እዚ ተኣሃዝ ክጎድል ከም ዝኽእል ክኢላታት ይእምቱ። እስራኤል ጸጥታ ሃገሩ ዝዘርግ ወታደራዊ ስጉምቲ ካብ ምውሳድ ክትሕየ መንግስቲ ሶርያ ጸዊዑ። እቲ መንግስቲ ነቲ ጻውዒት ዘቕረበ እስራኤል ሎም 18 ነሓሰ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ደብዳብ ነፈርቲ ድሕሪ ምክያዳ እዩ። በቲ መጥቃዕታት ከቢድ ንዋታዊ ዕንወት ከም ዝወረደ ዝገለጹ ሰመዚ ሶርያ መልሰ ግብሪ ከም ዝወሃቦ ኣጠንቂቖም ኣለዉ። ኣብ ዝተፈላለየ ከባቢታት ሶርያ መጥቃዕታት ከተካየድ ጸንሐት እስራኤል ኣብዚ ኣብ ከተማ ኢድሊብ ዝርከብ መደበር ሓይሊ ኣየር ዝፈጸመቶ ግና ድሕሪ 224 ፈለማ ምዃኑ ጸብጻባት የረዱ። እስራኤል ኣብ ሶርያ እተካይዶ መጥቃዕታት ዓቕሚ ምክልኻል ተሃገር ብምድኻም ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃኑ እዮም ተንተንቲ ፖለቲካ ዝጠቕሱ። ኣብ 1967 ልኡላዊ ግዝኣት ሶርያ ንዝኾነ ሮራራታት ጎላን ብውግእ ዝሓዘት እስራኤል ኣብቲ ሃገር ወታደራዊ ህላውኣ ተስፍሖ ከም ዘላ ይግለጽ። ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ተኸሲቱ ዘሎ ሕማም ኢቦላ ኣቐዲሙ ኣብቲ ሃገር ካብ ዘጋጠመ ተመሳሳሊ ተርእዮታት እቲ ዝዓበየ ሰብኣዊ ክሳራ ዘወረደ ኮይኑ ተሰኒዶ። በዚ ካብ ወርሒ ለካቲት 2026 ዝተኸስተ ሓድሽ ለበዳ ዛጊዳስታት 5,000 ሰባት ክልከፉ ከለዉ ልዕሊ 2,300 ካብኣቶም ከም ዝሞቱ ጸብጻባት ጥዕና ተሃገር ሓቢሮም። ኣብ 2018 ከምኡውን ናብ 2020 ምብራቃዊ ክፋል ዲሞክራስያዊ ሪፓብሊክ ኮንጎ ብዝተኸስተ ተመሳሳሊ ሕማም ካብ ዝተለኽፉ 3,480 እቶም 2,290 ከም ዝሞቱ ሰነዳት የመልክቱ። እቲ ኣብዚ እዋን እዚ ተኸሲቱ ዘሎ ለበዳ ኣቐዲሙ ብደረጃ ዓለም ካብ ዘጋጠመ ኢቦላ ካልኣይ ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ እውን ተገሊጹ ኣሎ። ካብ 2014 ክሳብ 2016 ኣብ ዞባ ምዕራብ ኣፍሪካ ብዝተኸስተ ሕማም ኢቦላ 28,600 ሰባት ክልከፉ ከለዉ ልዕሊ 11,000 ካብኣቶም ከም ዝሞቱ ዝዝከር ኮይኑ ጊኒ፣ ላይቤርያን ሰራሊዮንን ሕልፊ ካልኦት ሃገራት ከም እተሃስያ ጸብጻባት ውድብ ጥዕና ዓለም ይነጽሩ። ሩስያ ንኪዳን ሰሜን ኣትላንቲክ ኔቶ ይኹን ካልኦት ሃገራት ምጥቃዕ ድሌት ይኹን መደብ ከም ዘይብላ ደጊማ ነጺራ። እዚ ዝተገልጸ ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ብምትሕባር ካብ ሩስያ ክመጽእ ንዝኽእል ስጋት ኣብ ምምካት ዝዋፈር ኣህዱ ሓይሊ ባሕሪ ከም እትቐውም ድሕሪ ምሕባራ እዩ። እዚ ሓድሽ ወተሃደራዊ ውጥን 5 ኣባላት ኖርዲክ ማለት ዴንማርክ፣ ፊንላንድ፣ ኣይስላንድ፣ ኖርዌይን ሽወደንን ከምኡውን ንሰለስተ ሃገራት ባልቲክ ማለት ላቲቪያ፣ ሊትዌንያን ኢስቶንያን ከም ዝሓቆፍ ሓይሊ ባሕሪ ብሪጣንያ ኣፍሊጡ ኣሎ። እዚ ብማእከላይ እዚ ብሪጣንያ ዝመሓደርን ካብ 2029 ንጥፈታቱ ዝጅምርን ኣሃዱ ንሆላንድ እውን ከም ዝጽምብር ተገሊጹ። እቲ ወታደራዊ ውጥን ኣብ ልዕሊ ሃገሩ ጸቕጢ ንምፍጣር ዝዓለመ ተኽታኺ
ምንቅስቓስ ምዃኑ ዝገለጸ መንግስቲ ሩስያ ንምዕባለታቱ ብዕቱብ ከም ዝከታተሉ ኣፍሊጡ ኣለዎ። ምስ ፍሕፋሕ ኔቶ ዘስዓቦ ኩናት ዩክሬን ኣብ ኤሮጳ ብሓፈሻ ምብራቃዊ ክፋልቲ ኣህጉር ድማ ብፍላይ ዝፈጠሮ ፀጥታዊ ስጋት እናዓበየ ከም ዝመፀ ይጥቀስ። ኣብ ኢንዶኔዥያ ዝርከብ ንጡፍ እሳተ ጎመራዊ እምባ ድኮኖ ትማል 17 ንሓሰ ዝመኸኺ ኣኻውሕን ዒግታትክን ክተፍእ ከም ጀመረ ተቓሊዑ። ዝመኸኺ ኣኻውሕን ዒግታትክን 10 ኪሎ ሜትር ንሰማይ ከም ዝዓረገ ብሰንኩ ኣብቲ ከባቢ ዝለዓለ ናይ መጠንቀቕታ ኣዋጅ ከም እተመሓላለፈ ተገሊጾ። እቲ እሳተ ጎመራዊ እምባ ብሰንኪ ተደጋጋሚ ነትጉታት ካብ ዝሓለፈ ወርሒ መያዝያ ንበፃሕቲ ኩልኩል ኮይኑ ከም ዝፀንሐ ጸብጻባት የረዱ። ንጡፍ እሳተ ጎመራዊ እምባ ድኩኖ ካብ መወዳእታ ዝሓለፈ ወርሒ መጋቢት ጥራይ 200 ግዜ ከም ዝነተገዮም እቶም ጸብጻባት ብተወሳኺ ዝሕብሩ። ኣብ ኢንዶኔዥያ ብውሕዱ 130 ንጡፍ እሳተ ጎመራዊ ቦታታት ከም ዘለዉ እዩ ዝግለጽ። ኢንዶኔዥያ ንባህርያዊ ሓደጋታት ካብ ዝተቓልዓ ሃገራት ኤስያ ምዃና ዝሕብሩ ናይ ቀረባ ተዓዘብቲ ኣብ ዝሓለፈ ሳልስቲ ኣብቲ ሃገር ብዘጋጠመ 7.7 ሬክተር ምንቅጥቃጥ ምድሪ ልዕሊ 60 ሰባት ከም ዝሞቱ የረዱ። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ኣብ ማሓዳር ዞባ ዶባ ውቅሒ ባሕሪ ምስ ነበርቲ ንዞባ ራዕታ ኣብ ትግባረ መርባት ልምዓት ዘድዩ ኣብ ዞባ ደቡብ ኣብ ዕቃበ ባህላዊ ርሻታት ብዕቱብ ክስራሕ መዘኻኽሪ ቀሪቡ። ኣብ ዞባ ሰሜናዊ ውቅሒ ባሕሪ ንጥፈታት ስታትስቲክስን ጂኦግራፊያዊ ስርዓተ ሓበሬታ ንምስፋሕ ይስራሕ ኣሎ። ኣብ ዜናታት ወፃኢ ብሪጣንያ ኣብ ኩናት ዩክሬን ብቐጥታ ትሳተፍ ከም ዘላ መንግስቲ ሩስያ ከሲሶ። ካናዳ ተወሳኺ ቀረ ፅታው ንምውጋድ ምስ ኣሜሪካ ፅዑቕ ንግዳዊ ዝርብ ተካይድ ከም ዘላ ተገሊጹ። እስራኤል ፀጥታ ሃገሩ ዝዘርግ ወታደራዊ ስጉምቲ ካብ ምውሳድ ክትሕየ መንግስቲ ሶርያ ፀዊዑ። ዝኸድኩም ተዓዘብቲ ንሎም ሸዝተዳሎ ዜናዊ መሰናዶ ኣብዚ ይፍፀም። ስለምክታልኩም ኣዘየመስግን ሲትኮም እንዳዝማ ምስ ዒባ ክትቅርብያ ብወገነግን ሰላም።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬቲን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ሓያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ

0: ብሰንኪ መጎጎ ትሕለፋን ጭዋ ካይዳ ውን ሓንቲ ማዕብለናኒ ቋንቋና ክጥፋኣልና እዩ።
1: ኣብ እስትና ብዛዕባ እሩም ኣዘራርባ ቋንቋ እተኮይኑ ክልተ ኮይኑ ነታ ብሰንኪ ክትብል ቃል ኣብዘይ ቦታ ኢክነት ይክንኣ ዘለኽን
2: ከመይ ማለት ክዩ? ንስኪ ድማ ብሰንኪ ክተማሂርና፣ ብሰንኪ ክትኣሪምና፣ ብሰንኪ ክድሒና እንተበልና ክስ ትሻድን ደለካ ሓቀይ
1: ረዲና ተጋጊኺ እወ ብሰንኪ ትብል ቃል ንኣሉታ ነገር ኢና ንጥቀመላ፣ ንእወታ ግን ብሳላ ትብል ቃል ኢና ንጥቀም እወ። ንኣብነት ብሰንኪ ክድሒና ዘይኮነ ብሳላኺ ድሒና፣ ብሳልኡ ተዓዊትና፣ ብሳልኦም ናፅነት ረኺብና ወዘተ።
3: ኣንተ ግደፍ እዮም እንደነዚኣቶም ጋንሸራታት ሓንቲ ዘዕበዮም ሓሰማታት ንሳትኩም ስንዓይ ትግርኛ ክትምህሩኒ
0: ፀርፍካ ማኣክቦ ትመሃርዎ ዝተጋገይ እኳ እዩ ዝመሃር እንታይ ኢኻ ንስኻ ንሕና ከማን ብዛ ዘለ ክትብላ ዝፀንሐት ኣብ መንጎ ብሰንኪኽን ብሳለኽን ዘሎ ፍልል ተማሂርና ኣለና።
4: ያዞር ዓብኢኻ ንዓበይቲ ትዛርብ ወባዕደን ደስኻ ጋንሸራቶ ሓሰማታት ንሓንታ ክትበሲ ማማዕጎል ያኽ ኣወለ ስኻ ሪኢኻ ኣለካ ዘረባኻን ተግባርካን ኩሉ ممنوع ዩ
3: ኣታሰ ክንደበሉ ሙናዓትን ሃንጎሊማታትን ስሳዓትን
5: ዘሎና ሕጂ ናይ ሓንጣል ድሮን ዶሮን ዶሮን ክትብል ከይዳ ወላ
3: ሄሎ ሰምዓካ ኣለኹ ናብኦም እንደ ዝብለካ ዘለኹ ብጥቆም ኣለኹ ግደፎ ናባይ ግደፎ ከመይ ሓዲርኩም?
2: እግዚኣብሔር ይመስገን።
3: እንታይ ደኣ ንዓይ ጥንቅሊዕ ደቂሰ ዘይትብሉኒ፣ እንታይ ደኣ ንዓይ ብከብደይ ደቂሰ ዘይትብሉኒ፣ ብስጋን ቤት ገይረ ክዘጋግለኩም ቴስታን ካል ገይረ ከናጓዓኩ
2: ሓንታል ዝሓሰብካየ ስለ ዝተረዳእናስ ነቲ ዘድመፅካየ ሸለል የላዩ
3: ኣትረከ ሸለል ብዝጋን ቤት ገይረ ባል ሰማይ ዓለል ፈለልከ ይስራሓከ ንስኻትኩም ሲ ንባዕልኹም ሚዒዶ ሳርጋይ ኬፍ ዜክ እንዳበልኩም ሲ መዝብን ዓርከይ ግን ሓገርኩም ተበለቆም ሲ ክትዋራሰ ኢሉ
0: ዓምና እቲ ዓንካር ዓንካሪትካ ናሃለ መጦቅ ዘብለካ ሰብሲ ዓርከተይ ምበር ኢልከ
3: መዝብን እኳን 5,000 ወሲዱ ናይ 50,000 ስራሕ ይዝስራሕ ንስኻትኩም ግና ናይ 5,000 መቕሰብ ናይ 50,000 ክሳራ ጋንሸራ ኣበላ ተዕባራ
5: ኣቤት ኣለኹ
3: ስጋ ኣልቦ ዓፅሚ ንስኻ ዳዕባራ ዲኻ ፈረሳዴ ማርያም
2: ሞንዓየኻ
3: ወይ እስከሌትን ናይ ዳንጀር ምልክት
6: ወይ ዓምና ሞንሚካል ኢኻ
3: ንዓው ኣበላታት እንግሊዝ ሓንኳይ
4: ያ ዓምና ንሕና ኣብዚ እንዳዝማሚና ዘለና ኣበይ ከም ዘላስ ከመይ ኣይቢልና ክንፈልጣ ንብል
3: ባዕልካ ፍለጥ ንስኻ ተዘይፈሊጥካ ስቁ በድብለኩ ክልቴና ስለዘየለና ኣኹም ነዛ ገዛ ፍልሑ ኮይንኩም ኣፀኒዑ ሄሎ ዓርኩ ከመይ ከመይ መጫርምቲ እታ ኩላ ርኢኻ ኣለኻ ከም ነፋሒቶ መልሓሳ ንግዳም ተውፅእ ነበረት ሕጂ ኣብኣ ሸጉጣታ ኣላ መልሓሳ መንክ ትዛረብ መልሓሳ ኖ ክትቁረፅ ኮይና በቃ መፅኹ ጠዋሊ
5: ዓምና ጠዋል እኮ ትግርኛ ኣይኮነን ዓረብ ኮ
3: ጭቆላታ ከይጠዋወየካ ንስኻ ስቕበል ይብለካ ኣለኹ ስቕበል በቃ ማሺ
5: ኣታ ዓምና ተሰኪድና ፈሪሕና እምበር ማሽ እውን እኮ
3: ተስኽሚ ማሽሙሽ ድሃን ምስተመለስኩ ኸሪአኩም እዩ መሽታኻት መሻኽቲ ኣባይ መሙዳ
6: ኣታ ሰብ እንታይ ዝኾን ዘሎ
0: ሰብ ክሳብ ማዓሲና ንሕና ከምዝናበልና ዳተፃረፍና ክንሰርሕ
6: ክንዳኹ ናከዋላ ሰራሕተኛ ተኩኩና ክንሰርሕ እምበር ክንፅረፍ ኣይመፀና
4: ካላ ምክሳሕ ኣነ ከምዚ ኢላ ሰርሕ ስለዘይክእል ገለካ ሓስብ እየ
0: እንታይ ድመሲልኩም ኣብ ገዝኡ ዝፅረፍ ሰብኣይ ተሃኑ ኣብዚ ኣምእፅ እዩ ዘውፅኦ ኣብ ሞይ ኣብ ገዛ ንዓስከታ ኣነ ፀኒሕካ ዝቕበል ክትብሎ ከላ እንቋዓ ኣይትርእይዎ ሓርማዝን ኣንጭዋን ኮይኖም ኣይምስሉዋ
2: ኣትሕጅባ ዘረባ ምፅኺ ሓሻካ እምበኣር ኣብዚኣ መፅኢ ዘተንፍስ ኣብዚኣ ንበሳ ኣብታ ገዝኡ ከኣወኻርያ እዩ
5: እዚኣ ኣባፎ ካብ ከምዚኣስ ብግምጣናት ሓይሽ ኣብ ገዝኡ ንበሳ ኣብዚኣ ከኣወኻርያ ምዃኑ ሓሽ
0: ኣይሕሽዋ ሓንቲ ሰብን ብዙሓት ሰባት ዝፈልጥዎ ምሽክትናሲ ከመይ ገይሩ ዩ ሓደ ዝኸውን እውይ ኣትሓርቆምባኦም ገዛ ኸሰታረክብልዎ

0: መሳፍንቲ ጎይታ መኳንንቲ ኣብ ግዳማ ኣንበሳ ኣብ ገዛ ነብሪ ብየማን ተኩሱ ብፀጋም ዘብሪ
1: ሓሶታ ይቀይሕን እዩ ኣብ ገዛ ሳይንሕሾ ኣይንሓምቆ ክልቴን ከመኸም ሽ
0: ኣብ ገዛ ኣብ ግዳም ስባ ንፈክር ባካ ክዝራፍ ባንብልንብል ፍርሂን ረዓድ እዳ ኣብ ገዛ ዘይኣኽለኒ
1: ኣብ ደገስታይ ድጥቦ ረኺበ ዳሓርካ እቶም ሰራሕተኛታት ካብ ብዛዕባ እንታይ ስለ ትብሎም እዮም በቲ ቅርኖምን በቲ ግን ኣይመልሓሶም ዝተቐበሉን
0: ናታቶም ክደፎም ጥራይ እነ ምስ ደወልካለይ ደዊልካ ምስ ነገርካኒ ከመይድ ምስረስነ ይምፅዕገርኣዮ
1: ሕራ ከድካ ስንታይ ፍሪኻ
0: ናይ ውረዮ እንታይ ከም ዝገብርኩም ክትሪኦም ካ ከምዚኣ ገይሮም ርእሶም ኣድኒኖም ኣለውሉ ስለምንታይ መሳፍንቲ ዓርከይ መሳርሕተይ መመኽርተይ
1: ስለምንታይ ንስኻ ስለዓይ ዓርከይ ንስኻ ስለዓይ መማኽርተይ ኣታ ሓቁ ዲ ኣንበሳ ኣሽንኳይ ደሞ ሲ እርጋን ከማን ኣለዎ ኢሉ ዝበልዎ
0: ኣታታ ኮንካ እዚ ኩሉ ዘሕልፍናዮ ዕርክነትናን ሕውነትናን ምምኻርና ሳታ እሱስ ዓርከተይ ኣየብለንን
1: እሱ መፅንሃልካ እቲ ርእሰይ ዝገበሮ ክሓስብ ግን ድቃስ ዝበሃል የ ሲኢነርፊደ
0: እንታይ ክደፎም ደናታቶም ሕኒኸ ፈደልካ የብለካ ኣለኹ እንታይ ኮንካ ሕጂ እንታይ ኮንካ ኢኸ ፀዊዕካ ንታይ ድሓን ዲኻ
1: ኣንታ ሰብ ዘይትምሕረኒ ኩሉ ሸዓነ ደ ከዘኻኽረካ ክነብር
0: እንታይ ደረሲየ
1: ብዛዕባ እቲ እጋርና ቀንዚና ሞኒ ሕክምና ከድና ዝተረአነ እዚ ናይ ሜዲካል ጫማ ዝተኣዘዘልና ርሲዕካ
0: እውይ ሞት ረስዓን ኣተኣነስ ከመኢለ ወደይ ቃዕ ኢለ ዝሰበራታ እንታይ ኮይኑ ዳ ረሲዕ እዩ
1: ስኻ ዳሓቅኻ ብሳላይ ኩቕሲንካ ኣኸ ኩሉ ሂወትካ ናብራኻ ናባይ ስለዝደርብካዮ እንታይ ዘየቕስን ኣለካ ኣነ ኮ ንዓኻ ክብል ኮይ ትፈልጥ
0: ሓቅኻ ንዓይ ክትብል ተወሊድካ እንታይ ይግላ እስኻተ ዘይትብሉ ሲ እንታይ ምኾንኩ
1: ጋሕሚ በልካ ወይከዓ ጨርቂ ከም ድርበካ
0: ንግዛእየን ንብላካ ዚኣ ደው ኮይትብል ንዓና ስከሌተ እንዲካልከ ሓቀት ጫማ
1: ኣታ ስኬቸር ስኬቸር ይበሃል እዚ ናይ ሜዲካል ጫማ ናይ ጥዕና ማለት እዩ
0: ሓቅኻ ስኬቸር ወይ በልንኸድ ንግዛእየን
1: ግን ኣብታ ድኳን ስከድና ሰኢካ ቆርምድ ከይትብል ንሓንቲ ጫማ
0: 2500 ክትብለታ ዋ ኩንታልጣፍ ኩንታልጣፍ ዛብ እግርና ረጊፅና ክንከይድ
1: እንታይ ስቆል ቆርማል ስማዕ ንዶ ገንዘብ ስልዕሊ ጥዕናካ ክትሰርዓ ኣነ ኳ ከምኡ ዘይበልኩ ክትበልጥ ኣብቲ ፋብሪካ ኮ ብ150ዶላር ዝሽየጥ
0: ሞ 150 ቆሪኢ ካለካ 300ዶላር ማለት ኮይ ንሓንቲ ጫማ 2500 ናይ ክልቲ ገበይ ኮ 5000 ማለት ኮይ እንታ ትላች ባዕሉ ድ ዝእሰብ
1: ኣታት ርእስኻ ባስራሕ እዮ ንሓንቲ ጫማ ክብለካ ከለኹ ኮ ናይ ክልትኤ ነእጋርካ ማለት እዩ
0: ላሓደ እዚ ብጣዕሚ ከቢሩ
1: መኺድ ፌካ ግዛእ ብሕሱር ሽዑ እግርካ ትቆረፅ
0: ዳ በልኺድ ድሓን በጃ ነብስና ኹን ኣነ ዓይነ ዓሚተ ከኣትወነ እምበር እዚአን ከቢረን እዩ ስተይባ ሞ
1: ኣታታ ትረፈን
0: ስተይባ
1: ጫማ بعد يك خفي بعد
2: سمعنا هم عمنا خمس اغم كم زلوهم تفليقنا دعا اكندي نبعنا قداس حابو دبسو نقبرسي احنا تأغمات تفردينا زين التخبابرو
3: كمي مالت كيف
2: زملي بني نتصورو زي تتعرفي انت تتعرفي اب جنبار ناس اللي زي لتخلص كوم امو بتعقستنا دما نسعرو
4: يا لما لم تايت بلو اللخي تأغمنا اي قزا ونحنا خطأغم يبنانا بقزانا نحنا كو ፀፀገምና ገዛና ገዲፍና ና ምፅዘለና
2: ኣታ ዑስማን ኢኖ እዚ ደኣ ማ ኩሉ ማኣስበይን ዝኽእሎ ሓደ ሰብ ስቂኢሉ ብዘይ ምክንያት ብማይ ቀጠነ ዝዕገርግር ጠራዕራዕ ዘብዝሕ ንድሕር ኮይኑ ኮ ኣብ ገዝኡ ገለ ፀገም ኣለዎ ማለት እዩ
5: እሞ መዓልታዊ ናይ ገዛካ እንታይ እንተይብላ ርኤና ክንብሎ ኣለና ማለት ድዩ ዘይከውን ናይ ገዝኡ ኣብ ገዝኡ ገዲፎ ጥራያ ክመፅ ዘለዎ
3: ኣነ ግን ንዛ ለለ ትብላ ዘላ ይሰማማዕ ን ግን ካልእ ፍልይ ዝበለ ርእቶ ከ ኣለኒ
4: ከመይ
3: ካብ ኣስመረት ሰበይቱ ንላዕሊ እዚ መስፍን ዝበሃል ጉሒላ እዩ ንሓንጎሉ ከምድላ እዩ ዝጠዋዊ ዘሎ ሞኒ ከመይ ገይርና ካብዚ ናይ መስፍን ታኼላ መፅሒቕና ነውፆ ክንሓስበይ ሓይሽ ብላ ኣለ
4: ያሰላም ፍክራ ጀሚላ ፍክራ ሕልዋ እዚኣ ፅብቕቲ ሓሳብ እያ እዚኣ እንድሕሪ ገይርና ፍታ ክመፅ እያ
2: ሪኢኹም ዝኾነ ዘጋጠመ ነገር ናብ ሰባት ሸር እንተጌርናዮ ሓንጎልና ዘይፈትሖ ፀገም የለን ስለዚ ምዝ እከይ ተግባሩ ምዚ ተንኮለኛን ስስዑን መስፍን ብከመይ ነፋትሖ ምሕሳብ ከድልየና እዩ
3: እዚ ሓሳባት እዚ ናይ ኩላትና ጉዳይ እንከሎ ስለምንታይና መፍትሒ ከነምፅእ ዘይንፅዕ ብጣዕሚ እዩ ዝገርመኒ ሓደ ሰብዚ ከመይ ገይሩ ይባን ኩላትና ዝስዕረና ምኻ ዘይጠቅም ፍጥረት
1: ሸይጣን እውን ኮ ንግዜ ኮይኑ በር ይስዕር ኮዩ መስፍን ከኣሳጉ ሸይጡ
5: ይባሃልሸይጡ ሸይጡ ክትብል ዲኻ ማለትሲ ሓመድ ሸይጡ ዝኣቱ
1: እንታይ ሓመዳ እዚ ሰብ ድ ሸይጥ ሸይጡ ከዓ ናይ ሸይ

0: ስልጣን ሳጓ ወይ ከዓ ቅጽል ስም ማለት
1: እዩ። ሰይጣን ኣይተሃብዎ ስልጣን። ኣቶም ሰባት ገለ ምሂዝና ነዞም ካኹን ሊሎን ንፈላለዮም እሞ ሽዑኡ እቲ ሊሎ ናብ ርግቢ ትቕየር እሞ ንሕና ድማ ኩላትና ሰላምና ንረክብ።

0: ፈፍር ቁኹንታል ጣፍሲ ኣብ እግርና ክንገብሮ
1: ኣታ ዘውፀኻየ ገንዘብ ዘይኮነይ እቲ ዝህበካ ጠቕሚኻ ክትርኢ ዘለካ
0: ካላስ ቆል በጃ ኸኢለካ ከምኡ ኢልና ስኳ ምዝሐቕ ኣቢልና ኮፍ ኢሉናዮ
1: ኣነ ናይ ሰባት ነገር ኮ ግርም ይድብለኒ ንጎዳእን ዘይጠቅም መስሊ ኣሸሓት ኣብ ሓደ ጣውላ ክድርብዎ ቅጭጭ ዘይበሎም ሲ ንምግቢ ወይ ከዓ ነዚ መድሃሊት ተልካዮም ክጨውጨውጨውጨውጨውጨው
0: እዚኣ ሰሓቅኻ እንታ ደቂ ሰባት ክንበሃል ኮ ስም ነብስና ኮይና
1: በል ድሕሪ እጂ እግረያይ ትብል ብርከይ ናብ ሓኪም ኣይትኸይድ ናብ ሆስፒታል መድሃኒትካ ኣብ እግርኻ
0: ሓቅኻ ናይ ቀደማይ ረድኤት ሳንዱቕ ረጊፅና ኢና ክንጓዓዝ ማለት ኮ እዩ
1: ሃሎ ሃሎ መን ክብል መንታይ ዳ ብሞባይልካ ዘይትድብለለ ንዓይ ደው ኢልካ ለይቲ ምቕባል ኣብካ ሓሳዊ ኾንካ ምናልባሽ ተደሪብካ ደው ኢልካ ለይ ከይትኸውን ኣታ ሰብ ሞባይል ይኮ ተራ ሞባይል ኣይኮነትን ተደሪቡ ንድሕሪ ተደው ኢሉ ንባዕላ ቀዳምነት ኣየና እያ ኣገዳሲ ኢላ እያ ተቕበሎ ኣነኸ የግድሰካን እንድዒ ነታ ሞባይል ሕተታ ኣታ ሰብ ሕጂ ኣነ መገሻ ባፂዕ ዘለኹ ሓንድሓን ምስተመለስ ክድውለልካ እዮ በሪ ሕጂ ዳ ቻው ቻው ቻው
0: ሄሎ ኣነ እውን ባፂዕ ዘለኹ ወ ባፂዕ ብለካ መንሓቲትካ ከምታሓተ እንዳኣ ግጡም እንቲ ወይ ዝኾነ ሰብ ኮፈለማ ድውል ኣቢሉ ኣብየለካ እዩ ዝብለካ እሞ ባፂዕ ኣለኹ ብለካ ኣለኹ ታኸ ኣፈርፈር ትብል ዘለኻ ወ ንድሕር ባፂዕ ከምዚ ኣለኹ ኣለኹ ንድሕር ክትፈልጥ ኮንካ እንካ ነዚ መኻየድ ድሕቶቶ ንስኻ ከጣኻ ትብል ዘለካ ባፂዕ ኣለኹ እንዲ ዝብለካ ዘለኹ ኣቐድም ኣቢለ ጥቓኒ ያላ ርእካ ረኣየኒ ሞን ያላነ ማሳዋ ፋስትፉን ኮ ጥቓን ጥቓኒ ምንታይ ዳ ደሊኻ ባፅዕ ኣለኹ ማለት ኮ ማሳዋ ፋስትፉድ ኣለኹ ማለት ኮ ምንታይ ዳ ባፅዕ ፋስትፉድ ኣለኹ ክብለካ ደሊኻ በቃ ኣይ
1: ትምፃእ ባዕለ ዩ ዳሓር ክድውለልካ እዮ ምስወዳእ ክውለልካ ስራሕ እዩ ዘለኹ በቃ ቻው ቻው ቻው ቻው በቃ ኣፀቢቕ ለኢልካ ዲካ ትላገ ፀኒሕካ ኣነ ኮ እዚ ሰብ እዚ ክድውለለ ከሎ ምቕባል ዳኣበኽዎ ኣለቂ ሓንዳልጠቑ ስለ ዘበለኒ
0: መስኻ ኸጣኻ ኹንካ እቲ ዝድወለልካ ኩ ምዝናተይ ከየሉ ሞ ኣጋጣሚ ሪኢኻ ሚዳን ኣለና እንተይለየ ዚ ናብዚ ከይመፁ ንዓኻ ስለ ዝሓለኹ ኮ
1: ከምኡ ዲኻ ሓሲብካ
0: ሕናይ
1: እታ መእምረኻ ፋስ ትኸውን ኣሎ
0: ማሳዋ ፋስ ትፉድ እንድ ዘለኹ መይ ፋስ ዘይኮነ ሞር ፋስ ሲስተም ከ ኣኸይፋ ትካ ዶ
1: ጉዳም ዓይነታት ተሓሳስባ በልበልበልበል ኣነ ብ ሓደ ቦታ በፂሕ ክመፅ እንዴ
0: እወ
1: እዘን ጫማይ ምሳኻይ ፅንሓደ ሓራብቲ ቤት ቁርሲ መፅ ክወስደኒ
0: በቃራይ ኣብ ኦፊስ ክፀንሓ
1: እዚ ከ ከለካ ርግፅግፅ ኣብሎ
0: በቃ ድ ከምዘን ጫማ ክረግፀኒ ወዲ ባፅዕ ማሳዊ ኢሎ ዋይ ማሳዋ ፋስት ፉድ
2: በሉ ሚካል ካብ መፅት እዛ ጉዳይ ፅቡቅ ጌርና ነብስላ
3: ይህ ለለ እንታይ ሓድሽ ነገር ኣለው ድዩ
2: ሓድሽ ነገር እኳ ተዘይኮነስ ኩሉ ግዜ ዘተሓሳስበና ዝነበረን ማዕልቦ ከይረከብናሉ ዝፅንሕና
3: ብዛዕባ እንታይ ማለት ክዩ
4: ብዛዕባ እቲ ነዛ ገዛ ንቐስ ኮይኑዋ ዝብሎ ደላላይ መስፍን እዩ
3: እወ እዚ ሰብ እዚ ዝገበርና ጌርና ካብ ሰብኣያ ሞይ ሓንጣልን ካብዛ ትካልን ክንፈላለዩ እዩ ዘለና
5: እወ ሎም መዓልቲ ሓደ እየ ከምቲ ንእሾኽ ብእሾኽ ዝበሃል ንሕና ድማ ኣብ ደረጃ ወሪድና ተንኮል ምሂዝና ዲና እንተሳፈራርሕና ዝኾነ ነገር ክንገብር ኣለና
3: ከምኡ እንታይ ጌርና ዳእሞ ካብኡ እንታይ መፍለይ ኣለና ኣብ ክንዲ ንግናይ ብግናይ ሲ ንግናይ ብሰናይ ኣይሓይሽን
5: ኣይሓይሽን እዚ ጉዳይ እዚ ቅድሚ ሕጂ ተፈቲኑ ዝፈሸለ ንክፉእ ሰብ ከዓ ቅድሚኡ ሓሊፍካ ካበቕ ተብሎ
6: ዎ እዚኣ ተዘየርና መስፍን ቀሊል ሰብከ ይመስለክን ንኩላትና ካብ ስራሕ ፀራሪቡ ሰጉጉ ንዑ ድሰማምዕዎን ድምጭዎን ሰራሕተኛት ከምፅእ ምኳኑ ግጡም
7: ዎ ሚካል ከምዚ ዝብልዎ ዘለዉ እንተኮይኑ ከይቀደመና ንቐድሞ
2: ኣንተወይ ኮሪ ወፂኡ ስለዩ ዘሎ

0: ከምዛ ትብላ ዘላ ካብ ሎም መዓልቲ ክትሓልፍ የብላ
1: ቃላሚክሳ ላዝም ሕጂ ነዘይ ሓወ በኽሪ ክለኸ ነዘይ ባንበልኡ ዝኾነ ከም ሰዓት መሊኡ መላለዩ ርእያ ለኸ ሽራሕ ከም ዝገብር ገብሮ እዩ ፍሉጥ እዩ ዘ
2: እዋ ፈኪርና ከይዱስ ድሮ ንሓወቦክ ነጊርዎ እቲ ዝበሎ ዝገብር ሰብኣያም ወይ ድማ መፅኡ ኣግባዕቢዒልና ከይዱ
3: ክምላ ኣላ መስፍን ፀዊዕዎ ከይድ ኣሎ ክምለስ ከሎ ከዓ ሰይጢኑ ከም ዝመፅእ እዚ ከይደቀስኩም ሕለሞ
4: እዋይ ሓንጣልሲ ከምዚ ናይ ቅደም ሮሜርን ኦሪስን ዝበሃላ ዝነበረ ሰዓታት ኮይ ዘኪርኒ
1: ውይ ኣዝያ ደላ ዓጁ ሰበይቲ ከዓ እንታይና ክንገብራ ወደይ ንሕና ብዛዕባ ህፁፅ ናይ መፃኢ ጉዳይና ዳ ተዘራረብናሲ ብዛዕባ ሰዓዶ ገለ ተክልምለኸ
0: ኣሰተይ ክርዳእከያ እዘ ናዴድ ሃብ ዝጠቐሰተን ሰዓት ናይ ቀደም ኮይነን ከምዚ ናይ ሕጂ ብባትሪ ዘይኮነ ሚዛን ኢልና ንፅውዕ ዝነበርና እንዲ ንስርሓ ከምዚ ጌርካ ብኢድካ ነጠዋካ ከመይ ጌርካ ክትመለ
2: ኣሃ እሞ ሕጂሲ ዓምናስ ብመስፍን ከም ሰዓት እንዳተመለ እዩ ትሰርሕ ማለት ክሪማ ማድሃበ
4: እው ሓቂ ከኣዝጓን ኣንታ ፅቡቅ ሰብሲ ዋላ ተሓሳስበኡ እኳ እዩ ፅቡቅ እዞም ዕባራታት ግና ዋላ ትተሓሳስበኦም እዩ ዕባራ
1: ሓዳሃናይነ ሕሸይና ሓንኮም ኣማድሃብ ግጡም ሕጂ ድኣ ግጡም እንታይ ድ ብዛዕባ ንሕና ከመይ ከም ንስጎግ ሓቂ ክፍሉ
2: ተቐበለ ተቐበለ ሄሎ ኣብ ቤት ቁርስ ኣለኹም ኣበይ ዲኻ ዘለኻ ኣብ ኦፊስ እሞ መፀ ኮላ ትመፀኒ በቂ ሓራይ መፃ ክረኽቦ ክኸይድ
4: እህቲ ዘራርብኡ ከመይ ነይሩ ዝሓረቐ ዶ መስል
1: እዚ ዳ ተሒቶ ደለሃሉ ፍሉጥ ልክዕ ከምዚ ኣብ 380 ቮልቴጅ ዝተሰኽተተ ጥርሑ ድስቲ
2: ወስዒ ኢለካ እምነት እንትንሲ ምርከቡ ሓይሽ መስለኒ
3: በቃ ሕጂ ዳ ኦሮማይ እዛ ነገር ከምዳ ሜራ ኣልቃል ኢላ ኣላ
4: ዋይ ኣትንስኪ ድማ ንባዕሊ ክተዳሂል ክንዓና ራዕዲተ እትውልና
1: ያጀማዕት ር ኣሰበር መፋትሒ ር ተዕግስቱ ግበራ እንታይ ኮይንኩም ትርዕዳ ኣለኹን ካብ ስራሕ ነስበይኩን ስንታይ ከይትኮነ ትፈርሃ ኣለኹን
2: ከይንወፅ ወይ ከዓ ከይንባረርኩ ኣይኮነን እቲ ብዘይገበርናይ ስና ዘፀልመና ይኮ ዘፍርሓካ
0: ሕጂ ኣብ ኢድ ብኢድ ኩናት ኣቲና ስለ ዘለና መዓንጣ ክሸጥ ምባል እምበር ምርዓግ ወይ ምፍራሕ ኣይደሉን
2: እወ ተኸርሚኻ ሞት ኣሳፊሕካ ሞት ካብ ኮነ ስኒ ምንካስ ከድልዩና እዩ
4: ኣየኸየይ ሰብ ዘለዎ ሳራፊ ድማ ውዲ ዝበሃል ወይለና ድኣ ንሕና እምበሪ ንስኽ ዳኣኒ ብሰንኩ ሞኺ ዋላ ሓንተይ ትኾነኒ ኸ
1: ኣቲ ሰበይቲ ኣይትሰምዕ ኒ ብሰንኪኺ ትበሊ ብሳላ ክበል ምሽ ክትበሃል ፀኒ ሕጂ ንሕጂ
4: ተግደፈ ንስከ ንሳ ብሳላ ሞኣ ክትድሕን ከላ ንሕና ድማ ብሰንኪ ተሕማቕ መልሓስና ክንጣሓን ኢና እወይ እወይ ኣነጥዕምቲ ኣነስ እንታይ ናብዚኣ ገፀይ ዘምፅእ ነይሩኒ ብክብረተይ ኣብታሸቃቐት ኮፍ ዘይብል ዝነበርኩ ወይ
1: ይ ናበይ ጉያ እቲ ዝተፀብቋዕረ ብሓንሳብ ንግሶም መንበረ
4: ኣታግደፈኒ ይቕሬታ ዝበሃል መዓርፂ ገናይ ከለኒ እንታይ ዕረ መሪር ዘገጥም ኣለኒ ታግደፈኒ
1: ሃዲማ ውን ሕጂ ንዓንታይ ግበር እዩ ክትብልን ዘለ
2: ሃቦይ ኩላ ቤተሰብ ኩርኩር ናይ መስፍን ይብሉካ ሰራሕተኛታት ከም ኣባት ነብስካ ፈልጥዎ ወረ ኩሉ ሰብ ብሓንጎል ናይ መስፍን ከምትኸይድ እዮም ዝሓስቡካ
1: እንታይ ንዓይኒ ሓንጣል ርእሲ ኩሎም ሲ ከምኡ ይብሉኒ ኣይትሕሰብ እየብለክ ኣለኹ እዚኣ ብዘይ ካንስኽ ካልእ ሰብ ኢልኒ ዝፈልጥ የለን
2: ኣንተ ሓወቦ ሰብ ኮይ ሓሚ እምበር ኣብኣፍካ መፂሮ ዝዛረበካ እዩ
1: ባህራይ ንስኽ ከምዛ ጉዳይ ከመይ ትርኢኒ
2: እዚ ዝበሃል ዘሎ ተዘይ ኣምነሉ ኮ ንዝብሉኒ ሰባት በዕለይ መለስ ኩሎም እምበር ስቂሎ ናባካ መምፃእኹዎ መስለካ
1: ሞኸም እምነትክ ማለት እዩ
2: እዋ መስፍን ንዓኻ እዩ ሓንጣሊ ድዝፅዋዓካ እምበር ምስ ሰብ ኮይኑ ከልዕለካ ከሎ ኮ እቲ ባንቡላይ እቲ ኩዕሶይ እታ ተሓላቤት ላመይ እቲ ጨላይ ገለ እዩ ዝብለካ
1: ንዓይዝኩም እብለኒ ሞንታ ኮይነ ዳ ሰሚዐ እዩ ዘይፈልጥ
2: ኣቲ ሓወቦይ ከመይ ጌርቂኻ ሞ ክሰምዖ ዋ እዚ ኮ ንዋን ንእጓና እዩ
1: ወይ እዋ ሓንታ ተዋሪድካ ብሰባት ኮራኮሩ እናበልኩ መካዕ ነረስ ሕጂ ኣብ ርእሰይ ኳሒላ
2: ሃቦይ ናትካ ይርዳእካ
1: እሞ ሕጂ ንዓይንታ ግበር ትብልለኺ
2: እንታይ ዶ
1: ወይ
2: ኣነ ኩላቶም ሰራሕተኛታት ኮይና ክንምኻር ኢና ፀኒሕና
1: ብዛዕባ እንታይ
2: መስፍን ኣብ ልዕሊኻ ዘለዎ ንዕቐት ክነፍስ እዩ ዘለዎ
1: ብኸመይ
2: ብኸመይ ዶ ንስኻ ልዕሊኡ በሊሕ ወዲ ሹቕ ሻጠን ምዃንካ ብጥበብ ጌርካ ድማ ከም ኩዕሶ ክፃወተሉ ከምትኽእል ንዕኡን ነቲ ብኣኻ ሓይሙ ዘሎ ፈታዊኻ ከተርዮ እዩ ዘለካ
1: እሞ ብኸመይ ይቆብለክሉ
2: ናትካ ፍቓድና ንፅበ ዘለና እምበር ኩላቶም ሰራሕተኛታት ዓምና ንመስፍን ከመይ ገይሩ ይላገፀሉ ተኣኪምና ሜላ ንምሃዝ ኢሎም ይፅበዩን እዮም ዘለዉ
1: እሞ እዚ እንታይ ናተይ ፍቓድ ኣድልይኩም ኣይሰናይ ፍቓድ ዚ ቅዱስ እ በለ ሕጂ ንስኽን እቲ ኣብ ርእሰይ ዘሎ ሕሜት ዓሊኹም ላዕለዋይ ኢድ ከምዝጭብጥ ግቦ
2: እዚኣተን ከምዚ ክትብለ ንፀናሕካ ንድሕር ኮይኑ ሓኪም ዝኣዘዘልኩም ናይ ጥዕና ጫማ
1: እየ
2: ንክገርመካ ኸ ዋግአን ካብ ሽሕ ንኣፋ ዘይሓልፍ ከሎ ንሱ ግን ምስቲ በዓሉካ እንተመሻጢሩ ብ2500 ከም ትገፀን ጌይርካ። ስለዚ ስ ብተዘዋዋሪ መንገዲ ንስኻ ኸ ነቲ ናት ጫማ ግዜ ይከሃሉ ማለት እዩ።
1: ዋ ሓቂ ኸ ስምዕስከ ኣይ በዕሉ ዋጋ ወዲእዎ መፂና ዓይ ገንዘብ ጥራይ ክፈል ኮኢልን
2: እንታይ ዳ ደሊኻ ብምንታይ ዲ ተሓላቤት ላመኢሉ ትፅዋዓካ
1: ከምዚ ተኮይኑ ዳ ኣማሓቁ ኣይ ፀባይ ገዲፉ ደመይ ንዲዝሕንኩ ከምዘሎ
2: ወረ ገና ካሳፈርቱኻን ዝብሃን ከድረቐካ እዩ
1: ኣዶኸ ሓወቦ ክቀሊል ሰብኣይ ከመስለኪ ክሳዱ ርኢኸ ብጅዶ ሓኒኸ ፈጠት ከብሎ
2: ሓንዝላሞን ዓያሽ እንድዩ
1: ምንታይ ዳ ስኢሉ ክርዮ
2: ኣይትርዕን ኢኻ ሎም ኮ ሰባት ከም ናይ ቀደም ብቕፅቦም ዘይኮኑ ብሓንጎሎም እዮም ዝበኣሱን ዝስዑ
1: መን ኢልኪ እምዚ ጌርካ ረቢፅካ ክሳዱ ብጅዶ ጌርካ ሓኒካ ሓኒካ ብቦክስ ካደዳ ብምንታይ
2: መጀመርታ ክትገብራ ዘለካ ንስኻ ሻጥርን ብልሓተኒ ኣራዛ ምዃንካ ክተፍልጦ ከንኩዕሱሓ ክትፃውተሉ ዘለካ እቲ ዝሰረፍኸ ናባና ግደፋ
1: ማራይ ቀጢፍኩም ፀባስቲ
2: በቃ እንቋዕ ትራሕሳ ክኣድሃብካና በር ኩሉ ነገር ናባና ግደፎ ንስኻ ከዓኒ ገለትሪክ ተጠቂምካ ይዕንዝዞ እዩ
1: በልኣን ከዓ ክርእክ ብለክሉ ከዶ ዝዝቆፍዞ ክሕወዝምዞ እዩ ክርኢ
3: ሚኮ ናዳሕ እንደ ዶንጋ
1: ምስ ኣምና ኣብ ኦፊስ ኮይኖም ዝዛረረብሉ
3: ርኢኹም ሚኮ ኮፋስትያ እታ ዝተባሃልናስ ድሮ ጀሚራታ ማለት እኳ እዩ
5: ላዝም ንመስፍን ክንዕወተሉ ንድሕር ኮይና ልዕሊኡ ሰርዕ ያዕኒ ቅልጡፋት ንክኾን ኣለና
0: እወ ሕጂ ኩላትና ንመስፍን ልዕሊኡ ምዃንና ብኸመይ ነፍልጦ ንምህሮን ኢና ክንሓስብ ዘለና
2: ኣጀኹም ኣጀኹም ሕጂ እቲ ትምህርቲ ድሮ ተጀሚሩ ሲ ኣብ ፈተነ እዩ ዘሎ
3: ከመይ ማለት ኪሚኮ
2: ብጋጣሚ ተፈጢሩ መስፍን ኣብ ሽጣራ ሓወይ ኣጋሪ ቀንዝወንሎ ምስ በሎ ንዓይን ከምኡ ዝገብረኒ ሞ ሓኪም ዝነገረኒ ክነግረካ ኢሉ ኣታሊሉ ስኬቸር ጫማ ብ2500 ከም ዝገዝእ ገይርዎ
3: እንታይ ስኬቸር ስ ናይ ሜዲካል ጫማ ኣ እንተኸበረ መን ክከብሽ ሕለፍ ኢልዎ
2: መስፍን እንዲ ሞ ምስቲ በዓል ድኳን ተመሻጢሩ ከም ዘዋፅኦ ኣምሲሉ ሓወይ ከም ዝገዝኣሉ ገይሩ
5: ያሰብ ዘይኮነ ተግባሩ ኣንጨዋይ ትበትካን እያ
3: ዓምናኩም መፃወት መስፍን እዩ ተፈጢሩ በቂ ሕዛውቲ እዩ
2: ሓተላ ከምዚ ለመደብዕራይ ዝሓዘ ሒዙና መስፍል ዝብል ትረአ ኮይኑ እንታይ ክገብሮ ሃሊሉን ዝመፀካ ኣድጊ ኣክቢልካ ፀዓኖ ቆዩ
5: በዓል መስፍን እኮ ማህጉል ተረኪቦም ተማም ገይሮም እዮም ዘናውዕዎ ሓሻካ ዓምና ከዓ መስኪና እዩ ኑቴላ እዩ ፅቂሉ እዩ ዝወርድ
1: ዋይ ኣነ ሓንጣል መፃወቲ በዓል ሰተ ቆልዑን መስሓቅ መስፍን ሸራፋትን ርኢኹ መመክዒ መሳቶ ይንባ ኮይነ
2: ኢ ደ ሓቡ ዳሓንዲኻ ትኾን ከዳ መፅኻ
1: ከበስረኩም ከምቲ ዝተባሃልናዮ ላዕለዋይ ኢድ ሒዚ ከም ዘለኹ እዚ ክነግረኩም መፅ
2: ከመይ ማለት ካ እዩ
1: ከመይ ማለት ዶ ርኢኹም ኣለኹ መስፍን ናይ ፀጋም ጫማ ምዃኑ መታን ክረዶ ኢለ እዚ እናተይ ናይ ፀጋም ጫማ ምስታናቱ ናይ ፀጋም ገይረ ኣባኮ ዓሽግ ሂበ እዮ
3: ናይ ፀጋም ደበይሉ ሕብሪ ሒዙ ኮይኑ ማለት እዩ
1: እወ ሓሻክ ተሃውኹ ስለ ዝነበረ ክልትየን ናይ ፀጋም ሒዝወልዑ
5: ፅቡቅ ግበርካ ኣምና ሕጂ ርኢካ ኣለካ ንሱ ጥራይ ንሰብ ከምዘየሽክዕ ፅቡቅ ገይሩ ክረድኦ እዩ
1: ሕጂ ደኣ ደቁን ሰበይቱን ክቡር ዝዋግኡ ናይ ጥዕና ጫማ ገዚአ ሎም ኢሉ እንዳተፈጥረመ ገፁ ምስከረ ክፍት ምሰበሎ ኩሎም ክሰሕቅዎን ክድህልዎን እንዲተራ እዩ
2: ኮነን ግን ዝግበር ነይሩ ከምታን ብዘይዋግኡ እታሊሉ ዘኽፈሎ ንሱ ከዓ ነተን ጫማ ጠፊአን ኢሉ ክሓልአኒ ነይሩ
3: ዋይ ኣንተ ኣዙ ጠፊእኒ እንታይ ኢሉ ድኣ መሆኑ ዓመና ብምንታይ ከደኖቆ መቸም ጥሙዩ እንድዩ ብእግሩ ንገዝኡ ኣኽርያ በፂሑ ምስ ረኣዮ ናብዚ ምስ ተመልስን ዓመና ከዓ ካዕካዕ ኢሉ ምስሓቆ ነይሩ
0: መቸስ ካብ ተገብረ እምበር ከምዛ ኣዙ ዝበለታ እያ ፅበቕ ነይራ
2: እዎ ሓቂ ክንዲኺ ሕጂ ግና ኩላትና ተሓጋጊዝና ሓንቲ ፅቡቅ ጌራ ተሽኩዑ ንትሕፍሮም ፍፃሜ ንሕሰብ ሞ ሽዑ ዓብ ትምህርቲ ንህቦ
1: እውያቶ ሓንጢ ኣልሓወይ ሕማቅ ረኪበ እንታይ ዳ ትስሕጉ ሕማቅ ዘጋጠሞ ትሕጉዞ እምበር ትስሕቆ ዲኹም
5: ኣሃ መስፍን እንታይ ኣጋጢሙ
1: ክልቲ ናይ ፀጋም ጫማ ድበፂሕካ ትበዓል ጫማ ትበዓል ድኳን ዘይኮነ ተጋዲ ኣነ ኮ ከምቲ ንስኻ ኩሉ ግዜ ተሽክዓም ዝፃወተለይ ኣነካ ብስድራኻ ኣስሒቀ መስሓቅ ክገብረካ ኢለ እዛ ኩላ ገይረ ዘለኹ

0: ንዓይ ዘይኮነ ተፃዊትለ እዚቶም ሰረቕቲ ተፃዊትሎም ጨቡጠ ስገ ዝዓርከይ ጨቡጠ ሓንጣር ዓርከይ ንዓይ ዘይኮንካ ነቶም ሰረቕቲ ጫማካ ከዓ ተፃዊትካሎ ኣንታ ሓቂ ባ እዩ ገንዘብ ሓላል ኣይስረቐን ይክበሃል ታ ክትብል ዘለካ ኣንታ ሓንጣር ዓርከይ ቢልያርዶ ክፃወት ኢለተን ጫማ ምስ ቅመጥክዎሲ ነቲ ዝነበረ ጫቅጫቅ ጉልባብ ተጠቀይሙሲ ነተን ጫማ ሳሪቀሙ ከመይ ድሕር ኢለ መፅ ወሮ እንኳዕ ተመስገ እንኳዕ ወረይ ተጠቕሙለ
1: ወየ ሸሓተይ እው ገንዘበይ እው ስኬቸር ጫማይ ውስግናይ ጥዕናይ ጫማይ ውይ ኣነስያይ ካብ ኮዮስ ናብ ስኬቸር ጫማ ክቕይር ኣነይ ሓንዛል ዕትላልሞ
0: ዳሓንዳሓና ኣይትጎሂልኣይትጎሆሞ ንዓናይ ሞናዓናይ
1: ናናናበይ
0: ንዓናይ ናብቲ ዝሸጠልና ወይ ከዓ ናብቲ ዕዳጋ ሕራጅ ከድና ገለ ግበሩ ክንብሎም ኢና ንዓነይ
1: ንስኻትኩም ከ ኹም እዛ ኩላ ጌርኩም ዘለኹም ናብዛ ኩላ ተንኮል ዘእተኹም ንስኻትኩም ኢልኩም ኣነታ ናይ ቀደም ግርናይ ማሓሸትኒ ነራ ንስዕ ካብታ ኸኢላ ከምፅዕጊራ መዝሕቋ ትውፃኒ ነይራ እታ ግርናይ እታ ፃዕዳ ልበይ ሕጂ ግና ባዕለ ዮም ዝባሓርጓ ጉድጓድ ኣዲ
2: ኢልናኩም ኮይና እዚኣ ፍፁም እያ ዘይተድልየና ነራ
3: ሓቃ ኣላ እዙ ከምታ ዓምና ክወፅ ክህሎ ዝተዛረባ እያ ከምቲ መስፍን ዝገበረ ኳ ዓምና ቀደም ጠፊእ ማሃለ ግና ቅንዕንኡን ግርህንኡን እየን ዝዋጋኣሉ ነይረ
4: ብጃ ክግደፍን ለማለም እያ ኸ ሓንቲ ፈተነ ፈቲና ንምንታይ ንድሃል ካልእ ካባ ዝሓሸት ረቃቕ ሓሳብ ዘይንሓስብ
5: እዋ ተስፋስ ክንቆርፂ የብናን ዳሓር ከዓ እዛ ፈተነ ኮ ዓምና ገይርዋ እምበር ንሕና ይኮናን ጌርና እዮ
6: እዋ ስለዚ ንሕና ይተሰዓርና
7: ንሓ በይ ከይድህሎ ኢለ እየ እምበር እዛ ፈተነ እዚኣ ኳ ኣገዳሲት ኣይነበረትን ከምቲ ዝተሓስበ መስፍን ገጹ ኸይዱ ነተሓቂ ፈልጦቲ ኮይኑ ክደክም ጥራሕ እዩ ዝኽእል ንሕና ግን ክቕፅዕና እንደልዮ ዘለና
6: እዋ ንመስፍን ድማ ዓባይ ትምህርቲ ትኾኑን እዮ
3: ንሓንጣር ክሕጉሶ ስለ ዝደሎ ኸየስኪጠ እምበር እዛ ፈተነ እዚኣ ዋው ተቢል ፈተነ ሳይኮነትን
7: ዋ ኢዳ ሓባይ ተመሊስካ እተን ጫማኸ
1: ክልተና የማን ዳኣ ሞንታይ ክኾነኒ ስቂድና ኢና እምበር መንካ ክገዝኣልና ንዑ ዝፈልጦ ጎረቤቶ ሓደ ስንኩል ግና ፀጋመይቲ እግሩ ብሓደጋ ዝተቆርፀ ንዑ ዶ ክንበ ኢልኒ ራይና ኣቦኢል ስቕሉ እንታይ ኮንኩም ንግህርህናይ ናብ ተንኮል ስለ ዝቐየርኩምኒ እንቋዕደ ኣብኡ ሓለፈለይ ብገንዘብ ከሲረ እምበር ሕጂ ከዓ ንቲ ዝገበርኩ ሓጢኣት መታን ከደቃቁሰኢለ ፅድቂ ተገበርኩም ልዕሊ ዚ ስንኩል ሲ እንታይ ኹም ትቃወምኒ
4: ያ ዓሙ ንቃወመካ የለና መስፍን ንዘን ጫማ እንዳሓራጅ ኮይቱ ክሸጠን እዩ
1: ሓሶት ነቲ ስንኩል ኣነ ባዕለ ይፈልጦ እየ ከምኣ ተገይሩ ከዓ ክንማና ከሎ ኮይና ወግሶሞዶ ኮይነ ክዘጋግሎ
0: ሃይ ዩ ሺ
1: እውስኬቸረይ እው ናይ ጥዕና ጫማይ
0: ንዓይነን ጭዋስ ናብ ልቆታ መስፍን ንበሃል መስፍን ብልዋቅዕ ብቐሊል ዘሸቃ
1: ውስኬቸረይ ሓሲ ከዓ ካ ሰሪቆምን ዝበልካ

0: ድሌታትና እንክሰምር ኪንዮ ባህግን ትምኒትን ናብኩውንነት ክንከይድ ኣለና
1: ዋላ ዋላ ዋላ ሓስኩኻን ልባውወይ እንታይ ኢኻ ክትብልል ኢኻ
0: እንታይ ይመስለካ ሞስኮ ዘይብሉ ገዛ ኮንቲ ይጻድዋ
1: ኣይ ማዕፆ እንተሎ እሞ ሞስኮ እንታይ ይዓብዝ
0: ኣታብሃም ቀምበይበይ ዝብል ሞስኮት ይባህገይ
1: መንቸም ፍልስፍናኻ ልቢ እንዲ ዝትንክብ ጊና ናብዞም ቀለም ቀመስ ምኻድ ከድልየና እዩ ልባባሕወ
0: ቀለምሲ ቐሚስና ነርና ከመይ ዘልኩ ለቕለቐይዴ ማይዝስ ናባይ ግደፎ
1: መቸም ልቦናኻ ደረት ኣልቦ ተስፋ እዩ ዘዝንቐኒ ልባባሕወ
0: ሓሳብ ልብና ኸየስመርና ልዋም ድቃስ ዝድቅስ ጎሮቤት ኣባትደ እዩ
1: ሰለም ዝናፍቕሉ ንድፊ ነዲፈ ኣለኹ ውኮብሉ ነይሮም ጐይታ ጻዕዱ
0: ግርም ምስ እንዳ ጐይታ ይጻዕዱ ለዚብካ ምምካር ከድልየና እዩ
1: ወወ ከማይ ያተ በወፅ
0: ተላይ ንኽ
1: ግርም ሕራይ ንዕናያታ
2: ደንበና ደንበ ኽሳ ውዲ ዘርእና ድማ ኣሸሓቲ ኸም ሰና ኣርያ ንኽ ዘምደቀይ ብሻዕና ስራሕና ዕመምዕምም ከነብሎ
3: ይህናይ ደኣ ተፈቲና ኢና እምበር ከም ወርቂ ብሓውንታ እያ
2: ንፍተን እሞ ኣይንርዕድን ዋላ ካብ ዙርያ ዝዓለም ክንፅሉና እንተደለዩ ንሕና ግን ሕጊ ሰብ ንምህሮ
4: ኣያ ሕጊ ዓሳባና ከም ደይሰርሕ ብግብሪ ኣርእናዮም ኢና እንተኾነ ክስቀሮም ኣይከኣለ
5: ኣደቦና ከም ቀደምና ዕቅና ሸጥ ይበል ኣጆና
0: እዞም ሰባት ኣብቲ ብትን ማሎሞኦም ዘይፍጠግ ሕማም ድሓር እምበር ኮኑ ናታ ድሓን ክንረአይና
2: በሉ ኣብቲ ማዕበል መራሕትታ ሓይላ ዘይፀዓድ መርከብ ሓቂ ኢና እሞ ዘይምሕላል ፈተነ ኸዓ ምሕየልና እዩ ኣጀኹም

0: ትማሊ ልክዕ ከምሰብ ገድሊ
1: እዚ ፅውዮ ጎደቦ ብዓይንና ንስምዓዮ ያሒት ልቦም ዓንጋል እዩ ከም ማዕፂድ ፅንዓትና ርዒድዎም ዘዕወልውሉ ዘለዉ ጓሓሉ ካብ ዘይቆሰኑ ብዋጋ ረሃፅና ክንምክቶ ኢና
2: ሓቃ ላ ሓይደላ ሰንደቕና ብኣኹም መንእስያታት ድልድል ሃየ ንኽእ

0: ኣነንበሉ ኣምባይፁ ዮ እስትንፋሰይ ዝሓለፈቶውን የእዛኑ ድራር ዝብ ይኹና ኣባ መጭነቐ ባይታ ዘይዓርፍ ፅውየ ፀውዩ
1: ጐይታይ መቸም ውልዶ ፍልሐን ዲኹም ሓፂን ሓይኩም መርዚ ዝተፍኡ መን ዘሎ ዩ ብዘይባእኹም ኣብዚ ዓለም ሓያል ደሲእኩም ተስምዑ ገሲፅኩም ተድምዑ ስጋቦ ኢለ
0: ስክስክስክስኪ ያእክል ናተዩ እንተዘይወሒዱ ማዓሰይ በዚሕኒ
2: ጐይታና መንቀልናይ ዝኽሉ ሰበብ ንሕና ኢና እምብዛ ኸኣሎም ኒዩና ኣሎ
1: ሓቃላ ኽብርቲ ንግስቲ ባህጉ ንጋውስ እዛ ምድሪ ሰብ ኣኽሊል ክንስኹም ክትስምዑ እምበር የእዛንኩም ነዞም ውሕዳት ክንጸናጸና ዓገብ ከመይ ኢሉ ይኾን ወረ ሕልሚ ይናዓይ
0: ድሓን ድሓን ተሓሊፍካ ምጽናሕ እኮ ይስሩ ምርዳእ ኣብኒ ዘሎ ኣዝማሪ
3: ኣብት ጐይታ
0: ጭራኻ ሃርሂርካ ልበይ ደርድሮ

0: ሓነታ ልኽብለኩም ዎ ኽቡር ጐይታይ ሓነታ ልኽብለኩም ዎ ኽቡር ጐይታይ ኣመሳፈንፊንኩም ወርሑ ትቐትሉ ፀሓይ እውን ትሰግደልኩም በርቂጽቕነቱ ንጉሥ ናይዛ ምድሪ እንዲኹም ተረሊኹም ትሸጡ ተረሊኹም ትልውጡ ኣባይር ከባ ወንዓኹም ዘይፈልጡ ኣባይር ከባ ወንዓኹም ዘይፈልጡ
1: ከም መሰልዎ ግዕጅር ጥዕመ ኣውሎይ ሰማዕኹን እየ ምኺስ ክጣዕ

0: ኣያ ድሓን ዲኻ ሎም ረፍ ድስ ደስ ኣይበልካንን
1: እያ ኣይደሓና እንዲና
2: ክቡራት ውሉደ እዚ ሕጂር ሃጥኩም ተንጠብጥብሉ ዘለኹም ማና ፅባሕን ቅሳነ ተወለደን እዩ
3: በዚ ቅሰና እያ ብብርሃን እምበር ሓድጊ ሰማያ ተወለድና
2: እህናይ ዳ ብብርሃን ወሊደኩም ወርሑ ቆሎ ኸላ ከምቲ ተባዕ ጓሰ ኸዓ ሰላም ከይበልኩ ሓሊ ዕብየኩም
0: ኣርዓዶም ኣመቲ ደረት እስከ ግበር
1: ኣራይ ግርም ኣያ ሰብ እምበር ጌርና
4: ባሻይ ምስ ደቅኻ ከመለኻ
2: ጽቡቕ ኣለና እንታይ ከይንኾም ፈሪሕኺ
4: ነዊሕ እዋን ተዓዚብናኩም እምበረ መጠን ህላውኩም የገድሰና እዩ ቈላሕታ ይግብኣኩም እዩ
1: ቈላሕታኹም ቃሕታኹም ንምሳይ ዳ ኸይከውን
4: ናታትኩም ነገር ከይገረመኒ ተረፈን ተዓጻጸፉ ሜላ ነባብራ ዝዓለም ምትዕትጻፍ እያ
2: ንሕና እኮ ሓቂ ዝቕናቶም ኣብ መሳልልና ፀሕርአን ንምእኸል ህዝቢ ኢና
4: ንስኻትኩም ሰምዒ መስለንን እዋ ግርም ብሓደ ኣለና ወይ ጽጋብ ደሓን
2: ውሉደ ንሳቶም ኣንጻር ህላውና ክጓዓዙ ዘይምህማል ንሕና ግን ብሓድነት ንስዓሮ
0: ዓሪሆ ወፋራይ ባይቶ ናብ ስግር ቀላቕል ወስ ዝበለ ጨምት ጠቕልል ጐበዛ ይተለዓል ኣበየ ንሰላም ባይቱኻ ሓልዋ ሎሚ ከምቲ ማሊ መኸተ ይጽዋ
1: ተዓወቲ
2: ክቡራተ ትንፋስ ካብ መለስና ውዕሎና ንዛዝን ሓይደላይ ናብቲ ልዕሊ ዲጋ ዘሎ ግራት ክዳ ፀሃያ ኣርዓዶም ድማ ኣጓቡዝ ዓዲ ኽቲትካ ዶሮት ዓዲ ኣሞቱ ግበር
1: ኣራይ ግርብ
0: ደፊርኪ ትበለኒ ኣያ ገዲፈ ባሻ ኣርኣያ ኽብል
2: ኩሉ ንሱ ሃየና ናብ ውግዕ ክእትው ሓይደላይ
0: ካብ እግሪ ርዓዶም ኣይተርፍን

0: ዓበኒ
1: ሰይ ናይ መንዳእ ክትወስድ
2: ዘበለትነን ሕርያት እ ሓዋስታት ጉራዲ ዕጆኽሊ
3: ዓደይ ወርቂ ርፍርፍ
0: ቃልኩም ከይዕብር ቃልኹነኒ
4: ንጉስኻ ገና ኩቀየጊራ ገውርዶኸ ገስትራ ኩልይ ጉርዶኸ ስድራ

ፍቅራ ነገም መስከብ ልዳ ፍሪረወ ከደን ብርዳሃር ወርዲት ቂልኹነይገው ፋረድስ ወዲት ልህለንኰትገው ናድብለንክኖ

0: አንታ እንታይ ኮይና እዚ ኣኽያ
1: እምበይትና እንታይ ሓድሽ ነገር ዝተፈጥረሎ ዲ
2: ከስምዕ ኢለ ዝኸድኩስ እምበኣር ሰሚዕ ክተባሂለ
0: እዚ እንድየ ዝጸልእ ዘለኹ እንታይ ተዓሚሙ ሰላም ዛኑ ኢስቶ ንጎረባብታ ተኣማንነት እንተፈጢሩለን እቲ ጸገም መልሲ ይኽርር
2: ገዲድ ዘለኮ ናይ ዞም ኣብ ቤትና ተኸዲሞም ዓድቦም ካብ ምጥዋር ድሕሪ ዘየብሉ ዜጋታት እዩ እዚ ኸዓ ዘስደምም እዩ
0: ዘስደምም በኣልክዮ እዚ ደኣ ዝሕምም ዘዕብት ዘጸልል ደኸ ይኮነ መን ነዚ ክቡር ቤት ደፊሩ ዝቋቁሖ እቶ
3: ክቡር ጐይታን ኣባ መጭና ኣንፍና ንእምባጋሮ ቃሕቃሕ ካብ ዝብለና ነዊሑ ኾይኑ
0: ግዲ ይብልካ እንዳ ንስሪ ሰማይን ዕፍ ከይበሮእ ፍላጣን ማንቲግን ምስራሕ እንዳ ልዕማምና ብዛዕባኡ ብዙሕ ይጨንቕ ኣብ ጐንኻ ኣለና
2: እዞም ሃጠሙ እናበልናዮም ዝብርኹ ጠፉ እናበልናዮም ዝስውዱ ጐርቢ ድቃስ ኣስእነለይ እምበር ዝደለኻዮ ክትረክብ ኢኻ
0: ኣብ ርእሲኡ ንሕና ዝበልናካ እምበር ንስኻ ዝበልካዮ ጓናኻ እዩ ካብ ትእዛዝና ስድሩ እንትኹን ፍንትት እንተይልካ ከምኡ እየ ምስራሕካ ንመጥፋእካ ዕጡቓት ከም ምዃንና ኣጢኻ ክትፈልጦ ንደሊ ካብኡ ብተረፈ ኣጆኻ ጐንኻ ኣለና
4: ክብረት ይሃበልና ጐይታና ብኣኹም ተማእዚና ዝበልኩምና ክንዓይ ኢና
3: ሽኒ ጐይታ ዘልኩም መርሓሰና ብፍላይ ብፍላይ ነዞም ዝንዕቁና ሕርሕራይ ጌርና ክንሰሃሎም ናትኩም ሞራልን ሓገዝን ትንፋስና ኢና እማነ
0: ኣብቲ ቦታ ከማኹም ዝኣምሰላ ኣሳሳይ ክትረክብ ኣዝዩ ጽቡቕ ነገር እዩ ንሕና እውን ተኾንና ሕጉሳት ኢና
4: ዕጅኹም ጐይታ ቅርሺ እንተሎ መሳርያ እንተሎ መልኣኽ ደኣ ታይ ጸገም ኣለዎ
0: ግርም ግርም ባህጉ ካብቲ ዘይሰንፍ ዘልክ ዕጥቅዕጥቕ እዮም ውሽጢ ኣቲና ክብዛለ ድግስ ክንገብር ኢና ንዕንያታ
3: ንዓስከ ዝማሪ
1: ኣብየት
3: ከሐጉሰካ ትደሊ ዶ
1: ይሕናይ ዳ
3: በልስኪ ጭራኻ ሃርሂርካ ልበ የረስርሶ
1: ሳይ ዝረአ መብሊ ዕንጀራና ንዲ ትስራሓና
5: ለለሊ ለሊለሊ ለሊ ለሊ ወወዝኽብለካወዝዓንተረ ትመስል እምበር ዝሓረረይ ምታ እምበር ትመስል ዝሓረረ ዝሓረረ መልቃኻ እምበር መረረ መረረ
1: ዋይ አንታ እንታይ ደኣሉ ዝመስልከ ሰብ ድዩ አንታ ጥፊኢና ነይሩ እምበል አንታ ዛዋጣ እዚኣኮ ሓደ መዓልቲ ክትልክመን እያ

0: ሕጂ ዝሕወተልካ እምበረ መጠን እንዲኹም ንያኩምና
1: ኣርዓዶ ኣርዓዶ ወይ ሓወይ እምበኣራ ድሜ ተፅዑትናልካ
2: ይህታ ድሓን ድዩ
1: ድሓን እዩ
2: ዓዲስ ክእትዎ ትም እንዲበዝሑ ስምዑታ ሎሚ ስጋ ድርኩሕ ትገዝኦም ኣቲና ሓመዶም ክነፅቦም ኢና ተላይ ሰዓቡኒ
3: ርኢኹሞ ዓለም ከምዛ ጣሳ የማና ፀጋማ ላኽዕና ኣብዛ ኢድና እቲና ያ ኢና ባህጉ ተሓጎሲ ተሓጎሱ
4: ጎይታይ ጎይታይ ጎይታይ ንህልኩም ባሻ ያርአያ ኣነ ኸይና ኸኣክዎም ደቁል ይኹ ተሳሂልኒ ተሳሂልኒ ጥራይ ዘይኮነ እውን ደግዲግኒ ጎይታይ ስለዚ ጎይታይ ንባሻ ያርአያ ምስ ደኩ ብኩሉ መዳይ ፀቕጢ ብምፍጣር ካብ ማሕበረሰብ ምግላሎም እዩ ጎይታይ
3: ጥበብን ትዕግስን ባሻ ያርአያ እምበር ነዛ ኣድማስ ዘይፍታሕ ስንክሳር ኮይኑዋ ድሓን ግዲ ይብልካ ሕራሕራ ገይረ ኸስምዐ
5: እወ ጎይታይ ከምኡ ዳ ግበሩ ከይገበሉ ከለዉ ምጥንቃቐያ እምበሪ ዝጎደፉሉ ዘይብሎም ኣይ ግዲ ሕርሕራይ ገይሮም እንድዮም ተፃዊቶም እዩ
3: ሓንድሓን ልባብ
4: ኣቤት ጎይታይ
3: ወፋሪ ክዓርፎም
4: እሺ ጎይታይ
5: ጎይታይ ንባሻ ያርአያ ብዝተኸኣለ መጠን እንተዘይተቋፃፂርኩምሞ ነዚ ምንጫ ሃብትኹም ዝኾነ ፀሊም ግምጃ ከስእነኩም እዩ
3: ሓንዳሓን ብዛዕባኡ ሲ ኣርኣያ ናብ ዘበለ የብል ነጋሪትካ ጉሲምካ ሓሕምባሕ እምበር እዩ
5: ኣቱም ሰባት ኩላ ሰብ እምበር ኣርኣያ ርኣያ በለት እምበር ኣርኣያ ኮ ሓያል ሰብ እዩ
3: ንሕና ኸ
5: ወላስኹም ጎይታይ
3: ልባቡ ርኢኻዮ ንርኣያ ቤቱ ኸይድካ እንተወቕዓኻዮ የጸብቕልካ እዩ ስለምንታይ ረብሓይን ረብሓኻን ካብ ቤት ኣርኣያ ሓደ ብምዃኑ
5: ጎይታይ እዛ ዓላል ሕጂ እውን እኮ ኣበ ርኣያ እየ ዘለ
3: ኣርኣያ ዝበሃል ሰብይ ዝፀዋዕሎ ይብለካ ኣለኹ ስም ኣርኣያ ኣብዚ ቤት እዙ ክላዓላ ይደልዮን እዩ
5: ሽ ጎይታይ
3: ልባቡ ንርኣያ ኣብ ብርክና ተዘየስጊድናዮ ኣይኣነን
4: ኣየልቦና ኣየልቦና ኣየልቦና ኣየልቦና ኣየልቦና መቸም ጎይታይ ንኣና ኢልኩም ዲኹም ተፈጢርኩም ብሓቂ ብሓቂ ሃይሊ ልቦና እንተዓዲልኩም እዩ
5: ሓቂ ብሓቂ ኣድማስን ዓለምን ብኣኹም ትናወፃ ኣባ መጭና
3: ከይደ ከይደ
5: እንታ
3: ርኣያ ዲኹ ብላ ሓሲ
5: ሰላም ተመለሱና ኣባ መጭና ሰላም ተመለሱና
3: ኣንታ ክንደይኢኹም ወረ ከመይ ከመይኹም
6: ንሕና ብሕጊ ቁፅሪ ሰዓተይና ብሕጊ ክውነት ግን ሓደን ሓድነት ንብዝሕና
3: ክንሕግዝ ክንዲ ዝበልና ዲኹም ክንዲ ዝቀመፅመፅመፅመፅስብሉ ዘለኹም
6: ሓገዝኩም ዘልምስዶ ዘለንዚ እዞም ትርኢና ህዝቢ እኮ ሉልናይ ተቐርኒ ኢና
3: ኣታ ስጉሙ ጎብየ ነብሪ ይቕድም ኢሎም ካዶም
6: ሓይሊቲ ጎብየ እኮ ኣብ ድሩዕ እዩ ስምዓኒ ኩሉ ተንኮል ኣብ ርእስኻ ዝእለም ንመስለካ ግን ድሓ ብሓንሳብ ኣለና ክንረአ ኢና እውን
3: ሓገዛ የድልናን ካበልካ ኣብዛ ድኽነትኩም ዝሽመሙ ዘለካ ዘይብልካ ክሳድካ ምንቅዕራር ጉደፎ ኣርኣያ
6: ብዛዕባ ሃብትና ኣይተጨነቕ እኹል ኣለና ከም ቀደመይ ብፅፍረይ እምበር ትካቦ ይፅበኒ ውፃለ ክደለካ ቤተ
3: በልድሓን ኣባ መጭናቕ ኣይኮንኩን ክንረአ ኢና ሕራሕራ ጌር
6: ግር ህዝቢ ሒዘ ባሃደለን

0: ኣብ ርእሰን ብሓደ ኣለና ነዚኣቶም ንምስናፍ እንታይ ተሰሪሑ ወላ እንታይ ተዓሚሙ?
1: ጐይታና፣ እዚኣቶም ከምዘይወፍሩ ምግባር ስንቆም ማህሚኑ ክበታተን እዩ። ሻቡ ልጓም ኣብ ኢድና ፍረስና ከምግላቡ
0: ኣህ ተፈቲኑ። ከምዘይወፍሩን ከምዚኣቶም ጌርና ፈቲናዮ። እንተኾነ ትውሳነ ንፍናኖም ኣውኪኽዎ ሆን እናበሉ ቤና ኣንፈዛ ዓለም ምድቃስ ክልዮምና ኣቶም ሰባት ነዚኣቶም ንምስናፍ እንታይ ተተገብረ ይሓይሸ ዝብል ዘለኹ
1: ንብሎኮ ጠፊኢና። ኣዛ ናይ ዘመናት ግዝኣትና ከም ድላ ኢና ንነብረላ ምድሪ ከምዞም ህዝቢ እዚኦም ዝፈታትነና ይርእኹም።
0: እዚኣቶም ተዘይተሰኒፎም ወና ይድቅሰለይ። ነዚኣቶም ንምስናፍ ግን እንታይ ተተገብረ ይሓይሸ ዝብል ዘለኹ
2: ነዚኣቶም ደኣ ብዘይድሎን ነጋሪትን ብድምሳሶም ይንበር
1: ኩሉ ተፈቲኑ። ኣላሽ ኣብ ኣፍፌ ስነ ሓሳብና ትዘልል ኣላ። ንሳቶም ክሕበኑ ንሕና ክንደንን
0: ዘልል ጎበዝ ሊኢኸሎም ኣለኹ። ኣብ ዝባን ዝባኖም ዝኽድድ ጎበዝ ብዓናሮ ዝጠር ሊኢኸሎም ኣለኹ። ትድናይ ድሃ ይግበር እዩ። እዚኣቶም ተዘይተሰኒፎም ኣነባ መቂና ኣብ ምድሪ ዓለም ኣይተፈጠርኩም። ንኣስክተዳስን ኣልግስ ጐርጓሪ ሞራልካ ጅባይ ክትጉርጉር።
1: እዋይ እዋያነ እዋያነ ተካሊ እዋያነ እንታይ ግዱ እዋይ ወይ ወይ ወይ ወይ
0: ኣታታ ኮይና እዚኣኸ
2: ኣይቀንያትሉ እንዳ ዝሕማ ቕፋል
1: ጐይታና ወየ ዝለኽነየ መልእኽተኛ ዝብቓሬዛ ተፂሩ መፅእ ኣሎ እንሆልካ እዋያነ ወይ ወይ ወይ ወይ
0: ዓይነ ይድ ናብዛ ቐርንኻብ ዝሰላእኹ ሓደ እኳ የለን ትእዛዝ ፈፂሙ ዝተመልሰ ደጊም ንሳቶም እዮም ዋናታትኪ ሪሞም ዝዓለሞም

0: ባይቶና ሽግርን ተጻቦን ተማልስ መህየሊናን መትረሪናን ኮይኑሎ ደግም ተሐበኑ
1: ተግስትና አባያ ጉራኢም ሞሞ ሰላሁም አደቦ ባይታ አቅል ምጽማምን
2: ሐደራ እዛ ሐላል ደምቤና በሰኔትን ፍቅርን ከተና ባብሩዋ ካብቶም አብዝ ጥዑመም ንምንካሳ ድህር ዘይብሉ አትማን ዘዓለም ናቂሕኹም ክትሕልውዋን ዕዮኹምን ዕዮ ውሉድታትን እዩ

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: سلام زي خبركم تعذبتنا كما يتوعلو فرق مع تنفرغان أخيلو نلوم ربع عسرت تشعتنا حساس تلالوه هاقراون زيناتات حيزلكم قريبا زلخو استيفانوس قرماي نمكتتالكم بخبر ندعدمكو بغاندي عرست زيناي فيلم نمن إسيهات عب معقاب بهلا وكبرتات عب قده كم زلوه تقلي تصوم ኣብ ዞባ ደቡብ ኣብ ዕቀበ ባህላዊ ውርሻታት ብዕቱብ ክስራሕ መዘኻኸሪ ቀሪቦም ኣብ ንኡስ ዞባ ዓረዛ ብወፍሪ ተምሃሮ ንልምዓት ኣድማዕ ስራሕ ከም እትዓመፅ ሓቢሮም ሰራዊት ሶማልያ ብዘካየዶ ስርሒት ኣብ ልዕሊ ጉጅለ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዘውረደ ሓቢሮም ጃፓንን ኣውስትራልያን ፀጥታውን ወተሃደራውን ዝምድነ ንምምዕባል ስምምዕ ከቲመን ሩስያን ጋናን ቁጠባውን ዲፕሎማሲያውን ዝምድነ ንምድንፋዕ ከም ዝሰርሐ ሓቢረን ካብ ወርሒ ግንቦት ጀሚሩ ክካየድ ዝቐነየ ባህላዊ ቅነ መንእስያ ዞባ ዓንሰባ ትማሊ 18 ናሓሰ ኣብ ሓሊም መንተል ብዝተኻየደ ስነ ስርዓት ተዛዚሞም ነቲ መዛዘም ስነ ስርዓት ዝተኸታተለት ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ኣሎ ስዒቡ ክቐርብ እዮም
1: ቅነ መንእሰያት መንእሰያት ሃገሮም ክሳብ ክንደይ ከም ዘፍቅሩ ጥራይ ዘይኮነ ንርእሶም ዝምህርሉ ባህርያቶም ዘማዕብልሉ ብነቐፌታዊ ኣገባብ ክሓስቡን ብቕንዕና ክሰርሑን ዕድላት ዝፈጥር እዩ ቅነ መንእሰያት ኣብ ምዕቃብ ባህልን ክብርታትን ሕብረተሰብ ዓብግደ

0: ስለ ዘሎ ብዝለዓለ ክስራሐሉ ከም ዝግባ ብ18 ነሓሰ ኣብ ሓሊመንተል ንዞባ ዒላ ብርዒት ኣብ ዝተኻየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሃማት ዞባ ሰባት ተወዲቡ ብመንእሰያትን ሕብረተሰብን ዝተዳለወ ቀነ ኣብ ብሄረ ብሌን ብምትኳር ያታዊ ድኮና ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡውን ንተራን ቦታን መንእሰያት ኣብ ሕብረተሰብ ዘላሊ ትሕዝቶታት ዘጠቃለለ ነይሩ። ሓላፊ ጨንፈር ሃማት ዞባ ሰባ ኣቶ ኣዛዚ በረኸትኣብ ነቲ መደብ ንምዕዋት ኣበርክቶር ንዝገበሩ ድሕሪ ምምጓስ እቲ ዕላማ ኣብ ምምሕዳራት ከባቢ ወሬትካ ውዳቤታት መንእሰያት ብምሕያል ባህሎምን ክብርታቶም ንኽፈልጡን ንኽዕቅቡን ከም ዝኾነ ኣርድኡ። ኣመሓዳሪት ንዞባ ዒላ ብርዒድ ወይዘሮ ዓሻ ዓሊኖር ብወገና እቲ ቅነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ። ወኪል ኣመሓዳር ዞባ ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ሰባ ኣቶ ምሉእ ተስፋ ማርያም ብግሪኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶም ብዕንቀት ክፈልጡን ክዕቅቡን ሓጋዚ ምዃኑ ገሊፆም። ኣብ ዞባ ሰባ ቅነ መንእስያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለየ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ የነጥር።
1: መንእስያት ፀዓት ኣለዎም፣ ኣንፈት ግን የድልዮም፣ ሕልሚ ኣለዎም፣ ክእለት ግን የድልዮም፣ ሓይሊ ኣለዎም፣ ጥበብ ግን የድልዮም። እዚ ከምዚ ዝበለ ኣጋጣሚ እምበር ንመንእስያት ክእለቶም ንብቃዕቶምን ክፈጥሩ ስለዝሕግዝ ክድፋኣሉ ይግባእ። ምሳላ ኤፍሬም ተስፋ ብርሃን፣ ኣልማዝ ወልደ ገብርኤል ካብ ሓሊመንተል።
2: ነመስግነኪ ኣልማዝ ወልደ ገብርኤል። ኣብ ዞባ ደቡብ ባህላውን ታሪካውን ውርሻታት ሕብረተሰብና ንምዕቃብን ንምስናድን ዝውሰድ ተበግሶታት ንምስፋሕን ብስነ ፍልጠታዊ መፅናዕትን ንምትግባሩን ክስራሕ ዋና ዳይሬክተር ክፍል ባህልን ስፖርትን ኣቶ ኣብርሃም ዮሃንስ ኣዘኻኺሮም። ብ17 ናሕሰ ኣብ ከተማ መንደፈራ ኣብ ዝተኻየደ ኣኼባ ኣቶ ኣብርሃም ሕብረተሰብ ኤርትራ ንማሕበራዊ መነባብርኡን መኸትኡን ዘንፀባርቕ ሃብታም ባህልን ክብርታትን ከም ዝውንን ብምግላፅ ነዚ ዝሕበን ውርሻታት ካብ ወለዶ ናብ ወለዶ ንምስግጋር ዝካየድ ፃዕሪ ብዝተወደበ ክኸውናት ተሓሳሲቦም ኣብ ዝተፈላለያ ንዞባታት ዝተኻየደ መፅናዕትታት ውፅኢታዊ ምንባሩ ብምሕባር ያታዊ ትሊታትን ሙዚቃን መበቀላውነቱ ዓቂቡ ከምዝምዕብልን ከምዝመሓየሽን ንምግባሩ ንዝተወስደ ተበግሶ ሞጊሶም። ኣብ መወዳእታ ድማ ዞባ ደቡብ ምስ ዘለዎ ዕቁር ፀጋታት ባህልን ቅርስታትን ምንጪ ቱሪዝማዊ ስሕበትን ጥበባዊ ስራሓትን ኮይኑ ንኸገልግል ዝግበር ዘሎ ፃዕሪ ሸትኡ ንኽእወቅዕ ብውህደት ክስራሕ ምዃኑ እውን ኣረጋጊፆም ተሳተፍቲ ብወገኖም ዘይተመዝመዘ ውግዕታትን ኣፋውያታታትን ዳሃሳስ ክግበረሉ ተካእቲ ስነ ጥበባውያን ንምፍራይ ዝተወደበ ስልጠናታት ፅቡቅ ውፅኢት ስለ ዝተረኽቦ ብዝለዓለ ክደፍኣሉ ከምኡውን ባህላዊ ፌስቲቫላት ብደረጃ ንኡዞባታት ክውደብ ዝብል ርእይቶታት ኣቕሪቦም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንጥፈታት ስታስቲክስን ጂኦግራፋዊ ስርዓተ ሓበሬታን ንምስፋሕ ህዝቢ ብቐረባ ስሉጥን ፅፉፉን ኣገልግሎት ዝረኽበሉ ባይታ ንምፍጣር ይስራሓሎም። ግዜያዊ ሓላፊ ክፍሊ ስታስቲክስን ጂኦግራፊያዊ ስርዓተ ሓበሬታን ኣቶ ወልደ ሩፋኤል ተኽላይ ኣብ ዝሃቦ ሓበሬታ ዘድሊ ኣገልግሎታት ንምቕራብ መስርሕ ምምዝጋብ ህዝቢ መሰረታዊ ስለ ዝኾነ ኣብ ንኡስ ዞባታት ኣዶብሓ ቅሮራ ገልዓሎን ናቕፋን ብመንገዲ ወከልቲ ከም ዝዕመም ይግበር ከም ዘሎ ገሊፆም። በዚ መሰረት ኣብ ባፅዕን ከባቢኣን ብኣካል ቀሪብካ ዝወሃብ ኣገልግሎት ምውፃእ ሰነዳት ነባርነትን ካልእን ኣብተን ዝተጠቕሳ 4 ንዞባታት ግና ብምልኣኽ ክወሃብ ጀሚሩ ከም ዘሎ ኣብሪሆም። ቁፅርን ማሕበረ ቁጠባዊ ኩነታት ህዝብን ከይፈለጥካ ልምዓታዊ መደባት ክትውጥን ስለ ዘይከኣል ምስ ዝተፈላለየ ኣካላት መንግስቲ ብውህደት ይስራሓሉ ከም ዘሎ ብምግላፅ ኣከራኻሪ ጉዳያት መሬትን ካልእን ምዝለዓል ብደገፍ ቴክኖሎጂ መዕለቢ ክግበረሉ ከም ስራሕ ኣፍሊጦም። ኣብ መወዳእታ ኣቶ ወልደ ሩፋኤል ዞባ ሰሜናዊ ቀይሕ ባሕሪ ሰፊሕን ሓየሎ ፋሕ ዝበለ ዓድታት ዝርከብዎም ብምዃኑ ብድሆታት እኳ እንተለዎ ከተማታት ናቕፋ፣ ኣፍ ዓበት፣ ጊንዳዓን ባፅዕን ብኔትወርክ ከም ዝረኸባ ምስ ዝግበር ህዝቢ ብቐረባ ኣገልግሎት ክረክብ ስለ ዝኽእል ቆላሕታ ክወሃቦ ኣዘኻኺሮም። ኣብ ንኡስ ዞባ ዓረዛ ካብ 7 ሓምለ ክሳብ 15 ናሕሰብ ዝተኻየደ ወፍሪ ተምሃሮ ንልምዓት ኣድማዓ ስራሕ ከም እትዓመ ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንኡስ ዞባ መምህር ተስፋ ህይወት ወልደ ገርግሽ ሓቢሮም። ተምሃሮ ኣብ 8 ነቑጣታት ተዋፊሮም ብዘሰላሰልዎ ንጥፈታት ምግራብ ምዕቃብ ማይን ሓመድን ልዕሊ 21,000 ሜትሮ ቅናታዊ ዛላን ክሰርሑን ከለዉ ኣስታት 20,000 ፍልስታት ከም ዝተኸሉ ብተወሳኺ ኣብሪሆም። ኣብ መወዳእታ መምህር ተስፋ ህይወት ዓመት መፀ ኣብ ወቕቲ ክራማት ዝካየድ መደባት ምግራብን ምፍዋስ ማይ ኩዕታትን ዕላምኡ ንኽወቅዕ ኣድላይ ክንክንን ሓለዋን ክግበረሉ ኣዘኻኺሮም። እዚ ከምዚ

እንከሎ ኣብ መደበር ፈልሲ ማይ ድማ ዝተዳለወ ፈልስታት ብደረጃ ኮምን ውልቀ ገረብትን ይትከል ከም ዘሎ ዝሓበረ ሓላፊ ልምዓት ኣግራብን እንስሳ ዘገዳምን መንእሰይ ፍቓዱ ወልደ ዮሃንስ ሎሚ ዓመት እቲ ኣተክሮ ኣብ ሓደጋ ምፅናት ዘንፀላልዎም ዘሎ መበቆላውያን ኣግራብ ከም ዝኾነ ገሊጹ። ኣብ ከተማ ዓዲ ቀይሕ ንቕሓት ደቂ ኣንስትዮ ኣብ ዝተፈላለየ ጉዳያት ንምብራኽ ዝዓለመ ጎስጓስ ካብ 13 ክሳብ 18 ናሓሰ ተኻይዶም ኣብዚ ብቤት ፅሕፈት ሃማደእ ዝተወደበ መደብ ካብ ምምሕዳራት ከባቢ ሓይነባ ሃዳሙ ዕናቡርን ሕሽመለን ዝተወከላ ልዕሊ 1500 ደቂ ኣንስትዮ ተሳቲፈን። ሓላፊት እቲ ቤት ፅሕፈት ወይዘሮ መሰለሽ ለገሰ ኣብ ዝሃበቶ መግለፂ ንቕሓት መሰረት ሓያል ውዳበ ከም ዝኾነ ብምጥቃስ ኣብ ምውጋድ ጎዳእቲ ልምድታትን ምርግጋፅ ሕጋዊ መሰላትን ኣተኪርካ ምስራሕ ኣገዳሲ ከም ዝኾነ ኣብሪሃም። ኣመሓዳሪ ንዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግቢ ወገኑ ተራን ተሳትፎን ደቂ ኣንስትዮ ኣብ ኩሉ መድያት ክም ንምባል ዝካየድ መደባት ንምዕዋት ብወገን ምምሕዳር ዘድሊ ደገፍ ከም ዝግበር ኣረጋጊፆም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ሶማልያ። ሰራዊት ሶማልያ ትማሊ 18 ናሓሰ ብዘካየዶ ስርሒት ኣብ ልዕሊ ሽበራዊ ጉጅለ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዘውረደ ሓቢሮም። በቲ ኣብ ከተማ ባይዶዋ ዝተኻየደ ስርሒት ብውሕዱ 30 ሽበራውያን ከም እተቐትሉን ዓሰርታት ከም ዝቆሰሉን ኣዘዝቲ ሰራዊት ሶማልያ ገሊፆም። እቲ ስርሒት ኣባላት ኣልሸባብ ኣብታ ከተማ ድሕሪ ዘካየድዎ መጥቃዕትታት ቦም ከም ሰዓበ ክፍለጥ ተኻይድሎም። ሰራዊት ሶማልያ ኣብ ዝሓለፈ ወርሓት ሓምለን ሰነን ብዘካየዶ ተመሳሳሊ ስርሒታት ብጠቕላላ ኣስታት 6 ኣባላት ኣልሸባብ ከም ዝቐተለ ጸብጻባት የረድኦም። እቲ ሰራዊት ኣብ 2026 ኣንጻር ኣልሸባብ ዘካይዶ ስርሒታት ብዓይነትን መጠንን ኣስፊሕዎ ከም ዘሎ ጸብጻባት ይጠቕሶም። ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ጸጥታዊ ስጋት ሶማልያ ኮይኑ ከም ዘሎ ዝፍለጥ እዮም። ጃፓንን ኣውስትራልያን ጸጥታውን ወተሃደራውን ዝምድና ንምምዕባል ዝኽእል ሓድሽ ስምምዕ ከቲመን። እዚ ላዕለ ወሰመ ዚ ክልትኤን ሃገራት ትማሊ 18 ናሓሰ ኣብ ከተማ ካምቤራ ኣውስትራልያ ኣብ ዘካየድዎ ዝርብ ዝተበጽሐ ውዕል ክልትኤን ሃገራት ወተሃደራዊ ቴክኖሎጂን ሓበሬታን ክለዋወጣ ዘጠቓልል እዮም። ከም ኣካል ትስምምዕ ጃፓን ካብ ግዛኣት ኣውስትራልያ ፈተነ ሚሳይል ከተካይድ ምዃና ተፈሊጡሎም። እቲ ስምምዕ ዞባዊ ጸጥታዊ ኣገዳስነቱ ቀሊል ከም ዘይከውን ዝኣመታ ክልትኤን ሃገራት ንትግባርኡ ከም ዝፅዕራ ገሊፀን ኣለዋ። ይኹን እምበር እቲ ክልታዊ ስምምዕ ኣብ ዞባይ ኤስያ ፓስፊክ ጸጥታዊ ጸገማት ከስዕብ ከም ዝኽእል ዝሕብሩ ናይ ቀረባት ተዓዘብቲ ካብ ቻይናን ሩስያን ዝኣመሰለ ሃገራት ተቃውሞ ክገጥሞ ከም ዝኽእል ተኽእሎታት ከም ዘሎ ይግለጽ ኣሎም። ኣውስትራልያ ኣብ 2021 ምስ ኣሜሪካን ብሪጣንያን ዝኸተመቶ ዝተረቓቓ ሳማኒናት ክትውንን ዘጠቓልል ስምምዕ ካብ ሓያሉ ሃገራት ተቃውሞ ክመፁ ጸኒሕሎም። ሩስያን ጋናን ቅጠባውን ዲፕሎማስያውን ዝምድና ንምምዕባል ዘኽእለን ስምምዕ ከም ዝኸተማ ሓቢረን። ከም ኣካል እቲ ስምምዕ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ትማሊ 18 ናሓሰ ኣብ ከተማ ሞስኮ ኣብ ዘካየድዎ ዝርርብ መጠን ንግዳዊ ምልዋጥን ወፍርን ንምስፋሕ ከም እተዘራረቡ ተፈሊጦም። ብዘይካዚ ሩስያ ንጋናን ሰላማዊ መዓላ ዘገልግል ትካል ኒውክሌሳዊ ፀዓት ኣብ ምህናፅ ክትሕግዛ ቅርብነታ ገሊጻ ኣላ። ዲፕሎማስያዊ ዝምድና ንምምዕባል ከዓ ምንቅስቓስ ናፃ ቪዛ ከተኣታትዋ ከም ዝኽእላ ኣሚተን ኣለዋ። ብሪጣንያ ኣብ ኩናት ዩክሬን ብቐጥታ ተሳተፍ ከም ዘላ መንግስቲ ሩስያ ከሲሶም። እቲ መንግስቲ ነዚ ዝገለጸ ዩክሬን ካብ ብሪጣንያ ብዝተላእከላ ድሮናት ኣብ ልዕሊ ኢንዱስትርያዊ ማእከላትን ትሕቲ ቅርፂ ፀዓትን ሩስያ ደብዳብ ከም ዘካየደት ብምውቃስ እዮም። ሚኒስትሪ ጉዳያት ወፃኢ ሩስያ በቲ ደብዳብ ከቢድ ቁጠባዊ ክሳራራ ከም ዝወረደ ብምሕባር ብሪጣንያ ዋጋ ክትከፍል ምዃና ጠንቂቕሎም። ካብ 2022 ንድሓር ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ዝለኣኸት ብሪጣንያ ነቲ ሓገዝ ብዝለዓለ መልክዑ ከም እትቕጽል እያ እትገልጽ ዘላ። ከም ኣካል እቲ መደብ ብሪጣንያ ደገፍ ስርዓተ መከላኸሊ ሚሳይል ከም እትገብርን ንሰራዊት ዩክሬን እትህቦ ጽንሐት ስልጠና ከም እተስፍሑን ኣፍሊጣ ኣላ። ሩስያ ኣብ ልዕሊ ዩክሬን እተካይዶ ደብዳብ ኣስፊሓቶ ኣብ ዘላትሉ እዋን ሃገራት ምዕራብ ነቲ ሃገር ንምድሓን ይጓያ ከም ዘለዋ ናይ ቀረባ ተዓዘብቲ ይጠቕሶም። ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ክጽድቑ ዝተወሰነ ናይ 50 ሚታዊት ወሰኽ ቀረፅ ብ3 መዓልታት ኣናዊሕዎም። እቲ ስጉምቲ ካብ ሎሚ 19

ሓተ ናሕሰ ክትብ ወር እኳ መደብ እንተነበረ ፕሬዚደንት ትራምፕ ዝካየድ ዘሎ ዝርርብ እወንታ ውፅኢት ክህልዎ ከም ዝኽእል ብምእማት ንሳልስቲ ክውንዘፍ ወሲኑሎም። ፕሬዚደንት ትራምፕ ካናዳ ንፍርያት እታው ኣሜሪካ ዘቆናፅብ ንግዳዊ ንጥፈታት ተካየድ ከም ዘላ ብምውቃስ እዩ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሳኽ ቀረፅ ከም ዝገብር ኣፍሊጡ ዘሎም። እዚ ንነቢት ስሚንቶ ፀባን ስጋን ዝርከቦም ፍርያት ዘተቓልል ቀረፅ ልዕሊ 5 ሚታዊት ናይቲ ኣሜሪካ ኣብ 2025 ካብ ካናዳ ዝገበረቶ ኣስታ 380 ቢልዮን ዶላር እታዊ ምዃኑ ፀብጻባት የረድኦም። ኣብ 2025 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ዘካየዳ ኣሜሪካን ካናዳን ኣብዚ ዓመት እዚ እቲኣሃዝ ክጎድል ከም ዝኽእል ክኢላታት የመቶም። እስራኤል ፀጥታ ሃገሩ ዝዘርግ ወተሃደራዊ ስጉምቲ ካብ ምውሳር ክትሕየብ መንግስቲ ሶርያ ፀዊዖም። እቲ መንግስቲ ነዚ ፀውዒ ዘቕረበ እስራኤል ትማሊ 18 ናሕሰም ኣብ ሰሜናዊ ምብራቕ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ደብዳብ ነፈርቲ ድሕር ምክያዳ እዮም። በቲ መጥቃዕትታት ከቢድ ነዋታዊ ዕንወት ከም ዝወረደ ዝገለፁ ሰመዚ ሶርያ መልሲ ግብሪ ከም ዝወሃቦ ኣጠንቂቖም ኣለዎም። ኣብ ዝተፈላለየ ከባቢታት ሶርያ መጥቃዕትታት ከተካየድ ፅንሐት እስራኤል ኣብዚ ኣብ ከተማ ኢድሊብ ዝርከብ መደበር ሓይሊ ኣየር ዝፈፀመቶ ግና ድሕሪ 2024 እንፈለማ ምዃኑ ፀብጻባት የረድኦም። እስራኤል ኣብ ሶርያ እተካይዶም መጥቃዕትታት ዓቕሚ ምክልኻል እታ ሃገር ንምድኻም ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃኒኦም ተንተንቲ ፖለቲካ ዝተኣሶም። ኣብ 1967 ልዕላዊ ግዝኣት ሶርያን ዝኾነት ሮራታት ጎላን ብውግእ ዝሓዘት እስራኤል ኣብቲ ሃገር ወተሃደራዊ ህላውኣ ተስፍሖ ከም ዘላ ይግለጽ ኣሎም። ዜና ንምዛም ቀዲ ነጥብታት ወደግመልኩም ቅነ መንእስያት ኣብ ምዕቃብ ባህላዊ ክብርታት ዓብ ግደ ከም ዘለዎ ተገሊጾም። ኣብ ዞባ ደቡብ ኣብ ምዕቃብ ባህላዊ ውርሻታት ብዕቱብ ክስራሕ መዘኻኸሪ ቀሪቦም። ኣብ ንኡስ ዞባ ዓረዛ ብወፍሪ ተምሃሮ ንልምዓት ኣድማዕ ስራሕ ከም እትዓመፅ ሓቢሮም። ሰራዊት ሶማልያ ብዘካየዶ ስርሒት ኣብ ልዕሊ ጉጅለ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዘውረደ ሓቢሮም። ጃፓንን ኣውስትራልያን ፀጥታውን ወተሃደራውን ዝምድና ንምምዕባል ስምምዕ ከቲመን። ሩስያን ጋናን ቁጠባውን ዲፕሎማሲያውን ዝምድና ንምፍባዕ ከም ዝሰርሓ ሓቢረን። ዜና ተዛዚብሎ ብሮህማዓፅ

0: ሰላምን ጥዕና ንምነ ዝኸበርኩም ተዓዘብትና ከመይ ቢዒልኩም ዕለታዊ ዜና ስፖርት ሒዝና ቀሪብና ኣለና። ንምክትታልኩም ብኸብሪ ንዕድም።
1: ክረምታዊ ውድድር ግራስሮት ብንያዊ ደእ ካብ ምሕላፍ ውድድር ይቕፅል። በዚ መሰረተ ተማሃሊ 3 ናይ ኩዕሶ እግሪ ትሕቲ 15 ዓመት ብክልቲ ፆታም ዝቐፀለሉ ፈለማ ሜዳ ዝተረኸባ ማይተመናይ ኣንፃር ብዓስመራይን ነይረን ዝግጥም ድማ ብዓወት ማይተመናይ 4 ብ1 ተዛዚሙ ቀፂለ ንፓራዲዞ ንበሪኽ 4 ብ2 ብፍፁም ቅላዕ ክስረትዓን ከላ ብፀወታ ድማ ገዛ ባንዳ ንማእኸል ከተማ 3-1 ኣባሻወል ንጎዳይፍ ድማ 4 ብ3 ብዝኾነ ውፅኢት ተዓዊተን ኣለን። ኣብ ናይ ደቂ ኣንስትዮ ድማ 4 ኣስመራ ንማይተመናይ 1 ባዶት ዕወተላን ከላም ጎዳይፍ ድማ ንኣባሻውል ብመገዲ ፍፁም ቅላዕ 3-1 ረቲዓታ ሰጊራም። ክረምታዊ ውድድር ግራስሮት ኩዕሶ እግሪ ሎሚ ረቡዕ ብናይ ትሕቲ 17 ዓመት ኣብ 3 ሜዳታት ብዝካየድ ናይ ውድቕ ካብ ምሕላፍ ግጥማት ክቕፅል ምዃኑም ህዝባዊ ርክባት ተኽሊት ኢሳቅ ሳንዲያጎ ሓቢሮም። ውሽጣዊ ውድድር እዚ ሓይሊ ኣየር ኤርትራ ብቐዳምን ሶንን ብፀዋታት ኩዕሶ እግሪን ኩዕሶ መርበብን ኣብ ማዓስክር ሓይሊ ኣየር ኤርትራ ቀፂሎም። ብቀዳም ኣብ ዝተኸየደ ግጥማት ኩዕሶ እግሪ ናይ ደቂ ኣንስትዮም ፈለማ ዝተረኸባ ጋንታት ፈንቅለን ፅንዓትን ነይረን። ተፃወቲ ፈንቅል ኣብ መበል 5 ከምኡን 63 ዶ ብመንገዲ ደይልና ገብረትንሳኤ 2 ጎላት ብምርካብ ኣብ ልዕሊ ፅንዓት 2 ባዶታ ዓዊታ ወፅኦም። ቀፂለን ዝተረኸባ ጋንታት ድማ ፀሓይ በርቅን ሮኬትን ክኾናን ከለዋ ፀሓይ በርቂ ድማ ኣብ መበል 16 ከምኡ 26 ዶ ብመንገዲ ፊዮሪ ጊደይን ቅሳና ተኽሎም ዝረኸብተን 2 ሸቶታት 2 ባዶታ ዓዊታ ወፅኦም። ናይ ደቂ ተባዕትዮ ድማ ፅንዓትን ፈንቅልንን ተራኺበን እዘን 2 ምስሓብ ግጥም ዘርእያ ጋንታት ድማ ጋንታ ፅንዓት መበል 4 23 63 ከምኡ 46 ዶ ብመንገዲ ሳልሕ ኣሕመድ፣ ጀማል ኣሕመድ፣ ዓብድልዋን ኣሕመድን መሓመድ ሑሴንን 4 ሽቶታት ተረክብን ከላም ብወገን ፃወት ፈንቅል ድማ መበል 12 29 ከምኡን 58 ዶ ካብ ሲራክ ብርሃነ ዓብዱ ሽኮርን 20 ምርሕት ሰኣብን ሽቶታት ብምርካብ ፅንዓት 4-3 ክትዕወት ተረአዮም። ኣብ ሙዳታ ዝተረኸባ ጋንታ ድማ ሮኬትን ፀሓይ በርቅን ክኾና ንከለዋ እዘን 2 ጋንታታት ድማ ብማዕረ ውፅኢት 1-1 ተፈላለየን። ኣብቲ ዕለት እውን ውድድር ኩዕሶ መርበብ ተኻይዱ ነይሩ እዩ። ኣብ ናይ ደቂ ኣንስትዮ መሰረት ንዊና ሕድሪ ድማ ንሓሊበት፣ ኣብ ናይ ደቂ ተባዕትዮ ድማ መሰረት ንዊና ብተማሳሊ ውፅኢት 2 ባዶ ረቲዐነን። ብሶንያ ኣብ ዝተኻየደ ውድድር ኩዕሶ እግሪ ናይ ደቂ ኣንስትዮ ዊና ንሓሊበት ብፎርፋይት 3 ባዶ ስዕራ ንከላ ስዕበን ዝተጋጠማ ጋንታት ድማ ሕድርን ሮኬትን ነይረን። እዚ ግጥም ድማ ጋንታ ሕድሪ ኣመበል 20-32-64 ከምኡ 69 ዶ 2 ብመንገዲ ኣርያም ኣሮን ሓሓንቲ ድማ ካብ ሳብሪን ፋኒኤልን ሰማሕ ሳልሕን ሽቶታት ብምርካብ ብገፍሒ ውፅኢት 4 ባዶ ተዓዊቶም። ናይቲ መዓልቲ ሳልሳይ ግጥም ንጋንታታት ሓሊበትን ዊናን ዘራኸበ እዩ ነይሩ። ዊና ድማ ነቲ ግጥም ብምቁፅፃር ኣመበል ሳልሳይ 11-67 ከምኡ 91 ዶ ብመርሃዊ ሓጎስን ዓንዲት ስቴፋኖስን ኢብራሂም መሓመድን ከምኡ ድማ ሙኽታር ዑስማንን ሸቶታት ብምርካብ ብገፊሕ ውፅኢት 4 ባሎ ተዓዊታ ውፅኦም። ኣብ ሙዳታ ዝተረኸባ ጋንታት ድማ ሮኬትን ሕድሪን ክኾና ንከለዋ ተፃወታ ጋንታ ሕድሪ ሳይሞን ኣመበል 88 ዶ ብዘንዝጋባ ሸቶ ሕድሪ 1 ባሎ ተዓዊታ ውፅኦም። ኣብቲ ዕለት ብተወሳኺ እውን ናይ ውድድር ኩዕሶ መርበብ ተኻይዱ ነይሩ እዩ። ናይ ደቂ ኣንስትዮ ፈንቅል ንፅንዓት ፀሓይ በርቂ ንሮኬት፣ ናይ ደቂ ተባዕትዮ ድማ ምሕድሪ ንሓሊበት ፈንቅል ድማ ንፅንዓት ብተማሳሊ ውፅኢት 2 ባዶ ክስዕረአን ከለዋ ፀሓይ በርቂ ድማ ንሮኬት 2-1 ስዒራቶም። ውሽጣዊ ውድድራት እዚ ሓይሊ ኣየር ኤርትራ ሎም ረቡዕ ዝካየዱ ግጥማት እውን ቀፂሉ ክውዕል ምዃኑ ዝበፅሓና ሓበሬታ ኣረድዩም። ፌደሬሽን ባድሚንተን ዞባ ማእከል ከም መቕፀልታ ናይቲ ዓመታዊ ዝውሃብ ስልጠና ሻትል ታይምስ ፕሮግራም መባእታዊ ኣምር ስልጠና ባድሚንተን ካብ 27 ናሓሰ 16 ሓምለ 3 ሰሙን ምስ ሃገራዊ ፌደሬሽን ባድሚንተን ኤርትራ ተሓባቢሩ ስልጠና ሂቡም። እዚ ስልጠና እዚ ንከባቢ 70 ስልጠንቲ ካብ ዝተፈላለዩ ንሳን ዞባታት ዝመፁ ኮይኖም 65 ሚታዊ ደቂ ኣንስትዮ ዝርከብኦም ኣብ ክልል ዕድመ ካብ 7 ክሳብ 15 ንዝርከቡ ህፃናት ብሓደ መምህርን 4 ተሓጋዝ ተምሃርን እዩ ተዋሂቦም። ዕላማ እዚ ስልጠና ተካት ህፃናት ኣፍሪካ ነተን ክለባት ናይ ባድሚንተን ዝቕማ ዘሎ ንሳን ዘባታት ንምድራዕን ኣፍልጦ ወይ ፅልዋ ባድሚንተን ድማ ንምስፋሐን ምዃኑ ተሓቢሩም። እዚ ስልጠና እዚ ሰንበት 16 ናሓሰ ብዝተኸይደ ናይ ስልጠንቲ ምርኢት ኣብ ጅምናዝም ሃገራዊ ማሕበር መንስትያትን ተምሃሮን ኤርትራ ሓለፍቲ ስፖርትን ወለዲ ናብ ዝተረኽቡሉ ኣጋጣሚ ብልዑል ማዕረግ እዩ ተዛዚሙ። ኮሚቴ ስፖርት ባድሚንተን ብወገኖም ወለዲም ኣብ ዘርኣይዎ ምትብባዕን ደገፍን ውላዶም ዕዙዝ ተራ ከም ዝነበሮ ብምዝኽኻር ምስጋንኦም ኣቕሪቦም። እንግሊዛውያን ክለባት ኣስቶን ቪላን ዌስትሃምን ኣብ ጉዳይ መስርሕ ምስትእግጋር ኣሮን ዋን ቢሳካም ኣብ ስምምዕ ከም ዝበፅሓ ተሓቢሩም። ኣስቶን ቪላ ነዚ ተወላዲ ኮንጎ ዝኾነ ናይ የማናይ መስመር ተኸላኻሊ ፈለማ ብልቓሕ ናብ መሰርዓ ክትፅምብሮ ፍቓድ ክወሃባን ከሎ ድላይ ምስ ዘለዋ ድማ ኣብ ሙዳእ እዚ 11 ዓመት ውድድር እውን ብቃዋሚ ኣባላት ክትገብሮ ከም እትኽእል እዩ ተሓቢርዋ ዘሎም። ዋን ቢሳካን ብክለብ ዌስትሃም ናብ ሚድላንድስ ተጓዒዙ ሕክምናዊ መርምር ክካየድኳም ቀጠልያ መብራህቲ ይወላዓሉ ጠርኒፍዎ ዘሎ ስምምዓት ግን ክሳብ ሕጂ ንጹር ኣይኮነን ዘሎም እዚ ወዲ 28 ዓመት ምኩር ተኸላኻሊ ብምክንያት እዚ ናይ ምስርሕ ምስስጋር ጉዳዩ ንቐዳሞት ክልተ ግጥማት ክለብ ዌስትሃም ኣብ ውድድር ቻምፕዮንሽፕ ክፃወተላ ከም ዘይከኣለ ዝፍለጥ ኮይኑ ምውፁ ዘይተርፍ መሲሉ ምፅንሑ እውን ርድ እዩ ካብ ፕሪምየር ሊግ ናታሕቲ ወሪዳ ዘላን ታሪካዊት ክለብ ዌስትሃም ኣብዚ ክራማት ንማቴዎ ፈርናንደዝ ብ85 ሚልዮን ፓውንድ ናብ ቶተንሃም ክትሰዶን ክላ ንሳመርቪል እውን ብ60 ሚልዮን ፓውንድ ናብ ስዑዲ ፕሮሊግ ኣፋንያቶ እያ እንተ ቲም ካብ መሳርዓ ክወፅእ ዝለዕለ ግምት ዝነበሮም ሓለቓ ጃረድ ቦወን ግን ምስኣ ክቕፅል ሓድሽ ውዕል ብምፍራሙ ኣብ ግዜኡም ኣዘራቢ ኩርናዒ ነይሩ ኣብዚ ክራማት ኣብ ንጡፍ ስራሕ ዝኣተወት ቪላ ብወገና ዝተፈላለየ መስራሕት ወላኳ ተካይድ እቲ ተጠቃሲ ግን ብ117 ሚልዮን ፓውንድ ንሞርጋን ሮጀርስ ናብ ቸልሲ ዘፋነወቶዩ ከም በዓል ማንዛምቢ ዣዋ ጎመዝን ጋርናቾን ድማ ናብ መሳርዓ ፀንቢራያም ተበጊሳ ዘላ ዝሓለፈ ዓመት ንኤውሮጳ ሊግ ዝተዓወተትሉን ኣብ መድረኽ ፕሪምየር ሊግ ድማ ራብዓይ ደረጃ ዝሓዘትና ስቶን ቪላም ኣብዚ ዓመት ኣብ ቻምፕንስ ሊግ ኤውሮጳን ክሳተፍ ምዃና ዝፍለጥ ኮይኑ ምፍራም ኣሮን ዋን ቢሳካ ናብ መሳርዓ ድማ መጠናዊ ፅልዋ ክህልዎም ትፅቢት ይግበር ቀዋሚ ሓለቓ ጋንታም ኣርሰናልን ሃገራዊት ጋንታ ፈረንሳን ኮይኑ ተፃወተም ሓደ ካብ ከዋክብቲ ማእከል

0: ሜዳ ኮይኑ ዝሓለፈ ፓትሪክ ቬራ ሓድሽ ዓላሚ ሃገራዊት ጋንታ ሴኔጋል ኮይኑ ከም ዝተመርፀ ተሓቢሩ። ኣብዚ እዋን ወዲ 5 ዓመት ኮይኑ ዘሎ ፓትሪክ ቬራ ነዚ ቦታ ነቲ ኣብ ዋንጭ ዓለም ነዚ ሃገራዊት ጋንታ ካብ መድረኽ 32 ከስክራ ዘይከኣለ ፓፐትያዊ ተኪኡም ሒዝዎ ዘሎ። ኣብ ከተማ ዳካር ሴኔጋል ዝተወልደ ፓትሪክ ቬራ ብመገዲ ዝስርሑ ኣቢሉ ነታ ዝተወልደላ ሃገር ክዕልም ዕድል ረኺቡ ዘሎ ኮይኑ ነታ ወዲ 8 ዓመት ምስ ኮነ ዝኣተዋን ድሕሩ ድማ ዝወከላን ሃገራዊት ጋንታ ፈረንሳን ድማ ልዕሊ 100 ግጥማ ተካይደላ ከሎም ኣብ 1998 ፅዋእ ዋንጫ ዓለም ኣብ 2000 ዓ ም ድማ ዋንጫ ኤውሮጳ ክዓውታ ድማ ምኽኣሉን እዩ ዝከርም። ፈደሬሽን ኩዕሶ እግሪ ሴኔጋል ድሕርዚ ዜናዊ ጓዓዊ ምዃኑ ኣብ ዘውፅኦ ጽሑፍ ኣመናም ሕጉሳት ምዃኖምን መርኣያነትም ሒዞሞ ዘለዉ ሓድሽ ፕሮጀክት ምዃኑን ድማ እዮም ገሊፆም። ሕጋዊ ውዕለ ፓትሪክ ቬራን ሴኔጋልን ከምኡ ውን መዓስ ወግዓዊ ስርሑ ይጅምርን ብሕጂ ዕላዊ ከም ዝኸውን እዩ ዝንገር ዘሎም። ፓትሪክ ቬራ ናብ ሴኔጋል ድሕርቲ ምስ ጀንዋ ብዝሓለፈ ወርሒ ሕዳር ዝወሰንዎ ናይ ምፍላይ መስርሕ ዝፍፀም ዘሎ ኮይኑ ኣብ ሰርያ ኢጣልያ ዝጠዓሞ ቬራ ነታ ጋንታ ኣብ መበል 20 ደረጃም ገዲፍዋዩ ተፋንዩ። ኣብ ማእከል ሜዳ ብዝነበሮ ሓይልን ህርመት ፀወታ ናይ ምቁፅፃር ዓቕምን ዝልለ ፓትሪክ ቬራ ኣብ ታሪኹም 3 ፅዋኣት ፕሪምየር ሊግን 4 ፅዋኣት ኤፍኤ ካፕን ክዓትርን ከሎ ምስ ክለባት ኤሲ ሚላንን ኢንተርን ከምኡውን ማንሲቲ እውን ዓውታት ምግዛሙ ይፍለጥ። ኣብ 2025 ውድድር ዋንጫ ኣፍሪቃ ኣብ ናይ ፍጻመ ግጥም ሴኔጋል ኣንጻር ሞሮኮም ኣብ ምውዳእ ሰዓት ብዝተወልዐ ህኮት ኣዘራባ ርእስቲ ከፊታ ዝነበረትን ሜዳ ገዲፋ ምውፃእ ትዝከርን ሴኔጋል ድሕርቲ እዋን ብዙሕ ክጥዕማ ዘይከኣለ ዘሎ ኮይኑ ሓደ ካብ ወላዕቲ እትህኮት ዝነበረን ሕጂ ድማ ካብ መዝነት መሪሕነት ተኣልዩ ዘሎን ፓፔትያው ቦትኡ በዚ ምኩር ፀዋታ ይነበር፣ ግን ከኣም ኣብ መዝነት ምስልጣን ብዙሕ ዓጋቢ ድሕረ ባይታ ዘይብሉ ፓትሪክ ቬራ ተተኪኡም ሃዋህውቲ ሃገራዊት ጋንታ ብመጠኑ ክዝሕልዩም ተገሚቱ ዘሎም።
1: ባርከ ዝኸበርኩም ተዓዘብትና ትሕዝትና ዝወድያ ኣለና። ምሳኻትኩም ፅናሕኩ ፊደል ገብሪ ህወቴ ንመከታልኩም ደጊምና ነመስገን ብወገናይ ሰላም።

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒሆም። ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ኣብቲ ስዒቡ ዝገልጽ ድማ ብዙሕ ግዜ ስለምንታይ ኸ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፅታት ዝበሃል ኣብ ሞባይል ዘሎ፣ ንምንታይ ኸ ናይ ሳምሰንግ ጥራይ ተምፅእ፣ ኣብ ሬድሚ ኸ፣ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክን ኣማፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ኸዓ ብኻልኣይ ደረጃ ክቐርብ እዩ። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳልዩ ዘሎ እምበር ብዛዕባ ኣብ ሞባይልና ካብ ዘለው ክንፈልጦም ክንጥቀመሎም ዘለና ኣማራፅታት ንክልተ ዘጠቃልል ይኸውን። እቲ ቀዳማይ ብዛዕባ ዘለውና ኮንታክትስ ንብሎም። ኮንታክትስ ማለት ዝርዝር ኣስማት ወይ መዝጊብናዮም ዘለና ናይ ሰባት። ብዙሕ ግዜ ደጋጥም እንታይ እዩ፣ ንክልተ ዓመት ንሓሙሽተ ዓመት ንዓሰርተ ዓመት ዝኣከብካዮም ናይ ስድራ ቤት ናይ ፈተውቲ ናይ ኣዕሩኽ ቁፅሪ ቴሌፎናት ኣብ ሞባይልና ኣለው። ሞባይልና ገለ ምስትኸውን ግን ምስኡ እዩ ዝጠፉ። ብዙሕ ግዜ ሞባይል ተባላሻ ኣብ ዝመፃና ግዜ ከዓ እታ ቀዳመይት ትመፅእ ኣብኡ ዘለው ንዓመታት ዝኣከብክዎም ቁፅሪ ቴሌፎናት ኣለው። ልዕሊ ኩሉ ዘገድስ ከዓ እሱ እዩ። ስለዚ እንታይ ክንገብር ኣለና ዝብል ኣዝዩ ሓፂር ኣማራፂ ኣለና ንኩሎም ኮንታክትስ። ንኣብነት ኣብ ናተ

ናይ ሞባይል ኮንታክትስ እንተዳርእናዮም ልዕሊ 4,000 ሰብ ተመዝጊቡሎ። እዚ 4,000 ሰብ ናይ ብዙሕ ዓመታት ሞባይል ካብ ሕዚ ጀሚረ ዝኣከብክዎ ናይ ዕሮኽ ናይ ፈተውቲ ናይ ዓማዊል ቁፅር ቴሌፎናት እዩ። እዚ እንተደኣ ብሓንሳብ ጠፊእኒ እዚ 4,000 መዓስ ይኸዋልሎ? ነኒ ዝደወለ መን ይኻድ የኽብል ኣይኮነን። ስለዚ እንታይ ክንገብር ኣለና? ከም ኩሉ ሰነዳትና ከም ኩሉ ዶክመንታት ኣብ ህወትና ደጋጥመና እሞ ኮፒ ጌርና ኣብ ፎልደር፣ ኣብ ፋይል፣ ኣብ ሃርዲስክ ንሕዞም ክሳብ ሕጂ ዘለውና ኮንታክትስ ከዓ ወይ ዝርዝር ኣስማት ኣብ ሞባይልና ዘለዎ ከዓ ከምዝኾነ ከነቐምጦም ንኽእል ኢና። ሕጂ ብኸመይ ነቐምጦም ናብ ዝብል ናብ ተቐዳሚት ክንከይድ ኢና። ኣብ ሞባይልና ምስኣተና ኮንታክትስ ትብል ኣላትና። ናፍታ ኮንታክትስ ምስኣተና ከምዚ ትርእይዎ ዘለኹም ኣብ ላዕሊ 3 ነጥብታት ኣለዋ። ናፍታ 3 ነጥብታት ምስኣተና ብዙሕ ኣማራፅታት ክንረክብ ኢና። ማኔጅ ኮንታክትስ ናብ ትብል ንኣቱ። ማኔጅ ኮንታክትስ ኣብ ዝብል ኢምፖርት፣ ኤክስፖርት ወዘተ ብዙሓት ኣማራፅታት ኣለውና። ነዞም ዘለውና ብምሉኦም ኣብ ሞባይልና ዘለዎ ቁፅር ቴሌፎናት ኤክስፖርት ኮንታክትስ ክንብል ኢና። ኤክስፖርት ሕጂ ሴቭ ክንገብር ኢና ማለት እዩ። ኤክስፖርት ኮንታክትስ ምስ በልና ናብ መን ኢና ክንገብሮም ከዓ ኣብዚ መፂና ኣሎ። ናብ ሲም 1 ድዩ ናተይ ሞባይል 2 ሲም ስለ ዘለዋ ናብ ሲም 1 ድዩ ናብ ሲም 2 ድዩ ዋላስ ናብ ኢንተርናል ስቶሬጅ ትብለኒላ። ኣነ ሕጂ ናብ ኢንተርናል ስቶሬጅ ከምዝኾነ ስእሊ ከምዝኾነ ዶክመንት ዎርድ ዶክመንት ፋይል ሴፍ ክትገብረለይ ትኽእል እያ። ስለዚ ናብ ኢንተርናል ስቶሬጅ መሪፅ ኣለኹ። ናብ ኢንተርናል ስቶሬጅ ምስ መፀኹ ኣብዚኣ ኤክስፖርት ኣዝ ቪሲኤፍ ትብላላትኒ። ቪሲኤፍ ማለት ቪ ካርድ ፋይል ማለት እዩ። እዚ ዲጂታላዊ ስርዓተ ናይ ኮንታክትስ ወይ ካልኦት ቢዝነስ ካርድ መሳሊ ንሴቭ ንገብረሉ ኣማራፂ እዩ። ስለዚ ኤክስፖርት ኣዝ ቪሲኤፍ ኢለ ኣለኹ። መፂና እንተዳ ርኢናዮ ኣብ ፋይለይ ተቐሚጡሎ ማለት እዩ። ኣብ ፋይለይ ተቐሚጡሎ ካብ ፋይለይ ከዓ ናብ ሜሞሪ ካርድ ድዩ ናብ ፍላሽ ድዩ ወዘተ ብብሉቱዝ ተደሊኻ ብሸርኢት ተደሊኻ ብፍላሽ ኮፒ ጌርካ ኣብ ሰነድካ ከተቐምጦ ዝኽእል ኣማራፂ እዩ ማለት እዩ። ኣብዚ ሕጂ ከም ኣማራፂ ኤክስፖርት የ ኢለዮ ፀኒሐ። ካልእ መዓልቲ ናብ ዝኾነ ሞባይል ኢምፖርት ክትገብሮ እንትንኣ ደሊኻ ከዓ ከምኣ ናብኣ ክንምለስ ኢና ኮንታክትስ ኢልና። ከምዚ ዝገለፅናዮ ኣብ ላዕሊ 3 ዶትስ ኣለዋና 3 ነጠብጣባት ኣብአን ኣቲና ማኔጅ ኮንታክትስ ክንብል ኢና። ዓንተ ወይ ኤክስፖርት ኮንታክትስ ኢና ኢልና ነርና፣ ሕጂ ግን ኢምፖርት ኢና ክንብል። ኢምፖርት ኮንታክትስ ምስ በልና ኣብኣ ምስ ጠወቕና ፎን ኦር ንሕና ኣብ ፎን ኢና ዘለና። ናብ ፎን ክመፅ ፎን ምስ በልኩ ኣብ ኢንተርናል ስቶሬጅ ዘሎ ምናልባት ፍላሽ እቲኻ እንተለኻ ከዓ ዩኤስቢ ክትብለካ እዩ ማለት እዩ። ኣነ ግን ዓንቲ ወይ ኣብ ፎን ስለ ዘቐመጥናዮ ኣብ ኢንተርናል ስቶሬጅ ክብለ። ኣበይ ኢንተርናል ስቶሬጅ ምስኣተኹ ከዓ ኣብ ዳውንሎድስ እዩ ዘሎ። ኣብ ዳውንሎድስ ኦኬ ምስ በልኩዋ ከዓ ረኣይዋ ኮንታክትስ ዶት ቪሲኤፍ ትብል መፅ። እቲ ዓንቲ ወይ ኮንታክትስ ኣዝ ቪሲኤፍ ሴቭ ጌርናዮም ወይ ኣቐሚጥናዮም ዝበልናዮ ኮንታክትስ ነዚኣ ምስ ጠወቕና ሽዑ ብምሉኦም እዚኦም 3,000 ድዮም 2,000 ድዮም 4,000 ድዮም ኮንታክትስ ናብ ሞባይልካ መፅኦም ሴፍ ክኾኑ እዮም ማለት እዩ። እምበርከስ እዛ ቀላል ካብ ነዊሕ ግዜኣት ሒዛ ኣብ ከም ኣማራፂ ኣብ ሞባይልና ዝነበረት ቅልል ዝበለት እያ፣ ግን ክሳብ ክንደይ ብዙሕ ነገራት ከተድሕነና ከም ትኽእል ይርዳእካ እዩ። ምክንያቱ ብዙሕ ሰብ ብዙሕ ግዜ ሞባይሉ ኣብ ትባላሸወሉ ግዜ ንሰባት ክድውለሎም ደሊ ሞ ይስእኖም። ስለዚ እዚኣ ጌርና ኩሉ ግዜ ዘለውና እንተደ ቐሚጥናዮም ኣብ ነፍሲ ወከፍ 2 ወርሒ 3 ወርሒ ከዓ ኣብዴት እንዳገበርና እንዳ ሴፍ ክንገብሮም ካብቶም ዝግብኡና ሓደ እዩ ማለት እዩ። ናፍታ ካልአይቲ ምስ ንመፅእ ድማ ብዙሕ ግዜ ሕጂ እውን ኣብ ሞባይል ኢና ክንመፅእ። ብዙሕ ግዜ ሰብ ሞባይል ኣብ ድገዝኣሉ ግዜ ካብ ዝሓቶም 2 ዓበይቲ ነገራት እቲ ሓደ እቲ ስቶሬጅ እዩ። ክንደይ ጂቢ ሜሞሪ ኢንተርናል ሜሞሪ ኣለዋ? ናይ 128 ድያ፣ ናይ 256 ድያ፣ ናይ 64 ድያ ወይ ልዕሊ ዩ ድያ? ካብቶም ዝሓቶም እዩ። ካልአይትን ቀንድን ዝሓታ ከዓ እታ ራም ትፍለ፣ ክንደይ ራም ኣለዋ? ይኹን እምበር ዋላ 8 ጂቢ ራም እዩ ዘድልየኒ ኢልካ ምስ ገዛእኸ ወይ 12 እዩ ደድልየኒ ወይ 6 እዩ ደድልየኒ ኢልካ ምስ ገዛእኸ ሰኣን ኣጠቃቅማና እቲ ራም ኣይንጥቀመሉና ብዙሕ ግዜ። ምክንያቱ ራም እንታይ እዩ ዝጠቅም ንበል፣ ኣብዚኣ ኣቐዲመ ብዛዕባ ራም ክሓስብ ከለኹ ዝመፀትለይ ሓንቲ ኣናሎጂ ዝበሃል ኣሎ፣ ወይ ስነ ሓሳብ ዝበሃል ኣሎ።
رام انتايو انت دائلنا نابنت اب حدا عبي اداراشا لنا نبل اب كلاتنا اب حدا عبي اداراشا لنا افتو ادميت كا استيج على افتا استيج عجي قلة سبات وموزيكا نياتات كونو خولو مدارزه بخونو خولو عسرت ريع عسرتها مشتع عسرا سب تعز بوتخا افتو ادميت على كلاتنا خلتميت سلستميتخا افتو اداراشا لنا نبل زي اقداسنات ناي رام نمرداء مالتي ስለዚ ኩላትና ካብቶም 300 ወይ 200 ኣብ ኣዳራሽ ኮፍ ኢልና ዘለና እቶም 12 ወይ እቶም 15 ኣፍታ ዳራ ኣፍታ ስቴጅ ክድይቡ ይኽእሉ ካብኦም ንላዕሊ እታ ስቴጅ ክትሕዛ ይትኽእልና። ስለዚ እቲ ኣዳራሽ እቲ ኢንተርናል ሜሞሪ ወይ እቲ 128 እቲ 256 64 ጂቢ ንብሎ ናይ ሞባይልና ክኸውን ከሎ እታ ስቴጅ ከዓ ራም እያ። ኣብዚ ዓይነ ሕጂ ክንፈልጥ ዘለና እዚ ኣናሎጂ እዚኣ እዚ ኣገዳሲት እያ። ካባና ካብቶም 200 ሰባት ኣብቲ ኣዳራሽ ዘለና እቶም መደረ ዘስምዑ ወይ ሙዚቀኛታት ወይ እቶም ደረፍቲ ኣፍታ ራም ይድይቡ ኣለዉ እንተዳ ኢልና ኣፍታ ስቴጅ ይድይቡ ኣለዉ ማለት እዮም። ስለዚ ራምና ራም ማለት ራንደም ኣክሰስ ሜሞሪ ማለት እንዲ ዝኾነ ዝሰርሕ ንኣብነት ሙዚቃ ትሰምዕ ትፀንሕ ሙዚቃ ካብቲ ኣዳራሽ ወፂኡ ናፍቲ ስቴጅ ደይቡ የስማዓካ ኣሎ ተመሊስካ ካል ኣፕሊኬሽን ትኸፍት ተመሊስካ ካል ኣፕሊኬሽን ትኸፍት ኣበይ ትገድፎም ኣለኻ ኣብቲ ስቴጅ ትገድፎም ኣለኻ። ነዚኦም እንተደኣ ነቲ ስቴጅ ክሊር ደይገበርካዮ ወይ ነፃ ክሳብ ደይገበርካዮ እቲ ራምካ ትሕዝ ዩደሎ ማለት እዩ። ስለዚ ኩሉ ግዜ ራም ክንጥቀመሉ እንተደኣ ኮይና ሓደ ኣፕሊኬሽን ትኸፍቶ ናፍቲ ስቴጅ ከይዱ እዩ ዝኽፈት ኣብኡ ፀኒሑ ከዓ ምስ ዓፅኻዮ ከዓ ካብቲ ስቴጅ ወሪዱ ከዓ ናብ ኢንተርናል ስቶሬጅ ከዓ ይቕመጥ። እዚኣ ክንፈልጣ ዘለና ዝዓበየት ነገራ እንተ ደኣ ከፊትናዮም ኣብ ስቴጅ ደይቦም ኮፍ ኢሎም ዘዝኸፈትናዮም 1 ሰባት ትሕዚ ስቴጅ እንተ 15 20 ሰብ መሊእናያ እቲ ራም ካብ ጥቕሚ ወፃኢ ዝኸውን ምክንያቱ ተታሒዙ ኣሎ ማለት እዩ። ስለዚ ኩሉ ግዜ ክንገብራ ዘለና እንታያ ንራም ክሊር ወይ ከዓ ነፃ ክንገብሮ ክንክእል ኣለና። ነዚኣ ኸ ብኸመይ ንገብራ ሕጂ ኣነ ናይ ራም ከርአኩም እየ ናይ ሃርድ ዲስክ ሽዑ ኣብቲ መራፅታት ስለ ዘሎ ባዕልኹም ፈቲሽኩም ክትረኽብዋ ትኽእሉ ኢኹም። እንተ ደኣ ኣገዳሲት ኮይና ትሰሚዓትኩም ከዓ በዚ ኣድራሻ ቴክስት ኣብ ትገብሩለይ ከዓ ከምፃ ይኽእል እየ ማለት እዩ። ስለዚ ከመይ ጌርና ራም ነፃ ንገብሮ ወይ ነፅርዮ ናብ ትብል ክንከይድ ኢና። መጀመርያ ናብ ሴቲንግ ንኣቱ ኢና። ሕጂ እውን ኣቐዲምና ናብ ሴቲንግ ንኣት ኢና ነርና። ሕጂ እውን ናብ ሴቲንግ ና ክንኣቱ ሴቲንግ ምስ መፃና ናብ ታሕቲ ዲቫይስ ኬር ትብል ኣላ። ኣብዚ ሕጂ ኩሉ ራም ስቶሬጅ ካብ ወዘተ ወዘተ ዝብል ናይ ሞባይልካ ትርእየሉ ኣማራፂ እዩ። ዲቫይስ ኬር ክንመፅ ኢና። ናብ ዲቫይስ ኬር ምስ መፃና ከምቲ ኣቐዲመ ዝበልኩኹም ፕሮሰሰር ድዩ እቲ ሃርድ ዲስክ ድዩ ሜሞሪ ወዘተ ኩሎም ኣብ ዘለዉ ንሕና ናፍታ ሜሞሪ ትብል ክንከይድ ኢና። ኣብዚ ሜሞሪ ሕጂ ኣቐዲምካ ቅድሚ ሰሙን ቅድሚ 2 ሰሙን ዝኸፈትካዮም ግን ኣብ ራም ቦታ ሒዞም ዘለዉ ክፀርዩ ዝግብኦም ብዙሓት ኣለዉ። ናተይ እንዳ ፅራኽቦ ክመፅእ ስለ ፀናሕኩ ብዙሕ ኣይትርኢ እንትኾኑ ብዙ ግን ስቲል ከዓ ብዙሕ ነገር ኣሎ። ኣብናትኩም ብዙሕ ነገር ተኸፊቱ ከም ዝፀንሕ ክትርእይዎ ትኽእሉ ኢኹም። በዚ ጋጣሚ ባትሪ ንባዕሉ እንታይ ኣብታ ባትሪ ትብል ኣማራፂ እንተደኣትኹም እንታይ እዩ ዝበዝሐ ባትሪ ዝውድኣልኩም ዘለውን እቲ ኦፕቲማይዜሽን ዝበሃል ኣሎ ከተልግስዎ ትኽእሉ ኢኹም። ስለዚ ንሕና ግን ናብ ሜሞሪ ክንኣቱ ኢና። እዛ ትሪእዋ ዘለኹም ሜሞሪ ምስ ኣተና ክሊን ናው ትብል ኣላ። እንተ ደኣ ክሊን ጌርኩማ ሕጂ ክንድዝ ዝኸውን ቦታ ፍሪ ክኸውን እዩ ካብ ራምኩም ትብል ኣላ። ንኣብነት ናተይ ራም እንተ 8 ጂቢ ኮይና እቲ 4 ጂቢ ስቲል ተታሒዙሎ ድሮስ ተታሒዙሎ ማለት እዩ። ስለዚ እዚ ክሊር ክትገብሮ ኢኻ ራም ካኻ ብግቡእ ክትጥቀመሉ ኢኻ። ንኣብነት 3.4 ጂቢ ካብ 12 ይሰርሓሎ እንተ ኢላትኒ እንተ ደኣ ፍሪ ጌርካዮ ግን ክንድዚ ክትረክብ ኢኻ እዩ ትብለኒ ዘሎ። ስለዚ ኩሉ ግዜ እዚ ክሊር ወይ ከዓ ክሊን ወይ ከዓ ነፃ ክንገብሮ ካብ ዘለና ኣማራፂ እዩ። ናብዚ ኣቲና ናብ ሜሞር ምስኣትና ክሊን ናው ትብል ኣላ። ብምሉኦም ኣብዚ ሕጂ ክሊን ክንገብሮ ዘለና እዩ ማለት እዩ። ክሊን ናው ክንብሎ ኢና። ኣብዚ ከም ባክግራውንድ ኣፕስ ዝበሃሉ እስኻ ዘይትፈልጦም ግን ብድሕሪት ኮይኖም ዝሰርሑ ዘለዉ ኣፕሊኬሽናት ኣለዉ። ናይ ሲስተም ፕሮሰስ ኣሎ ንኣብነት ኣንድሮይድ ባዕሉ ከም ዝበልና ካብቲ ኣዳራሽ

ደስ እዩ ናብ ስቴጅ ከይዲ እዩ ብሰርሕ ሞባይል ካ ትውልዓ ከላ ራም ወስድ እዩ ሰርቪሳት ኣለው ዝተፈላለዩ ሰርቪስ ንብሎም ናይ ካሜራ ናይ ኪቦርድ ወዘተ እንዳበሉ ኩሎም እዚኦም ክሊን ምስ ገበርናዮም ሞባይልና ካብ ዝኾነ ግዜ ንላዕሊ ቅልጥፍቲ ክትኮነልና ትንደልዮ ስራሕ ክትሰርሓልና ትኽእል እያ ማለት እዩ። ስለዚ ኣብ ዲቫይስ ኬር ምስ ኣተና ከነፅርዮም ካብ ዘለና ኣነ ናይ ሜሞሪ ኣርአ ዘለኹ ናይ ባትሪ ኣለና ናይ ካልእ ኣለና እንዳኣተና ክንሪኦም ንኽእል ኢና። ብፍላይ ኣብታ ስቶሬጅ ትብል እንተዳ ርኢናዮም እንታይ እዩ ስቶሬጅና መሊኡ ዘሎ ንኣብነት ተጠቂምናሎም ዘይንፈልጥ ኣፕሊኬሽናት ዝብል ኣሎ ብዚ ከም ትሪኦ ዘለኹም ተጠቂመሎም ዘይፈልጥ ኣብ ዝሓለፈ ወርሒ እንተደኣ ኮይኖም ከልግሶም ተደልየ ከልግሶም ኣለኒ። ዱፕሊኬትድ ፎቶስ ዝብል ወይ ዱፕሊኬትድ ዝተደጋገሙ ስእልታት ኣለው እሶም ከዓ ከባቢ 45 ጂቢ ካብ ቦታ ይሕዙልካ ወዘተ እንተደኣ ርእናዮም ኮፍ ኢልና ሓንሳብ 15 ደቂቃ ወሲድና ሞባይልና እንተደኣ ኣብ ዲቫይስ ኬር ኣቲና ፈቲሽናያ ብዙሕ ነገር ከነፅሪ ምዃንና ሞባይልና ከዓ ዝቐልጠፈትን ዝሓሸን ቦታ ክትሕዘልና ምዃና ዘጠራጥረ የብሉን ርግፀኛ እየ። ሞባይልኩም ፅቡቅ ጌርኩም ፈትሽዋ። እዘን ክልተ ሎማዓንቲ ከም ኣማራፂ ጠቂሰየን ዘለኹ ብዙሕ ጥቕሚ ዘለዎን እየን ማለት እዩ። ኣብቲ ስዒቡ ዝገልፅ ድማ ብዙሕ ግዜ ስለምንታይ ኻ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፅታት ዝበሃል ኣብ ሞባይል ዘሎ ንምንታይ ኻ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክ ናብ ማእፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ከዓ ብከምዚ ስዕብ ተዳሊሎ ሰናይ ምክትታል። ኣብዚ ሕጂ ኩለን ኣንድሮይድ እንደን ስለምንታይ ኣብ ሳምሰንግ ጥራይ ናተይ ሳ ኣንድሮይድ እንድያ ናተይ ሞቶሮላ ኮይና ኣንድሮይድ እንድያ ናተይ ዋን ፕላስ ኮይና ኣንድሮይድ እንድያ ናተይ ከምዚ ኮይና ኣንድሮይድ እንድያ ዝበሃል ነገር ኣሎ። ኣብዚ ግን ኣዝዩ ሓደ ውሽጣዊ ኣሰራርሓ ናይ ኣንድሮይድ ኣሎ ኩሉ ተጠቃማይ ሞባይል ከዓ ክፈልጦ ኣለዎ ኢለ ይግምት። እዚ እንታይ እዩ? መጀመርያ ኣንድሮይድ ናይ መን እዩ ዝብል ሕቶ ኣብ ዝሓለፈ ሰሙን ዘቕረብናዮ ብዛዕባ ኣልፋቤት ዘለዎ ትካላት ክንገልፅ ከለና ከም በዓል ክሮም ኢልና ዝተፈላለዩ ትካላት ናይ ጉግል ኣዲስ ኢልና ወዘተ ሓደ ካብኦም ኣንድሮይድ እዩ። እዚ ኣንድሮይድ ዝበሃል ናይ ሞባይል ኦፕሬቲንግ ሲስተም ብጉግል ዝማዕበለ ኮይኑ ጉግል መጀመርያ ንኩለን ሞባይላት ብነፃ ክጥቀማሉ ኣፍቂዱ ሓደ ካልኣይ ክጥቀማሉ ጥራይ ደይኮነ ከም ድላየን ገይረን ከዓ ሞዲፋይ ወይ ሰንዓ ክካይዳሉ ዝውሳኽ ክውስኻሉ ዝጎድል ከጉድላሉ ተደይደለየ ከዓ ከም ዘለዎ ክጥቀማሉ ዝብል ሓደ ኣምሪፁ። እዚ ከዓ ኣንድሮይድ ኦፐን ሶርስ ንብሎ። ኦፐን ሶርስ ክንብል ከለና ሕጂ ድላይካ ክትገብሮ ትኽእል እዩ ማለት እዩ። ኣይተኸፍለሉን ኢኻ ብነፃ ኢኻ ትረኽቦ ወዘተ። ስለዚ ሞባይል ክንሰርሕ እንተደኣ ኮይና ሞባይል ምስ ሰራሕና ካብ እዚ ዓመት ወይ ኣብ ዓመት ክልተ ግዜ ጉግል ዝሐድሶ ኣንድሮይድ ቨርዥን ኢልና 14 15 16 ወዘተ ኢልና ንኸዶ ኣምፂኻ ምጥቃም ጥራይ እዩ ማለት እዩ። ስለዚ ኦፐን ሶርስ ስለምንታይ እዩ ገይርዎ ንዝብል ኣንድሮይድ ኦፐን ሶርስ ፕሮጀክት AOSP ዝበሃል ሓደ ኣዝዩ ኣገዳሲ ነገር ፕሮጀክት ዘርጊሑ። ነዚ ክዘርግሑ ከሎ እንታይ እዩ ገይሩ? እቲ ኩሉ ግዜ ደር ኢዝ ኖ ፍሪ ላንች ይብሉ ወይ ነፃ ምሳሕ የለን ነፃ ዝበሃል ነገር የለን እንታይ ደኣ ድሕሪ እቲ ነፃ ትወሃቦ ገለ ነገር ኣሎ እዩ ዝበሃል። ስለዚ ጉግል ነዚ ትካላት ኣፍሬይት ሞባይል ንኩለን ከም በዓል ሻሚ ንምፃእ ሬድሚ ንምፃእ ሻሚ ሬድሚ ሓደ እዮም ሞቶሮላ ንምፃእ በዓል ዘቲኢ በዓል ቴክኖ ወዘተ ኩለን ዘን ናይ ኣንድሮይድ ዝጥቀማ ነፃ ክብለን ከሎ እሰን ነፃ ክጥቀማ ከለዋ ናቱ ኣፕሊኬሽናት ከዓ ኣብኡ ስለ ዝሰርሕ ማለት እዩ። ንኣብነት ብዙሕ ግዜ ንገልፃ ኢና ህዋወይ ምስ ጉግል ኣብ ዘይተቃደወሉ ግዜ መጀመርያ ንኣንድሮይድ ክጥቀመሉ ትኽእል ኢኻ ተባሂሉ ከምቶም ኣፕሊኬሽናት ናይ ጉግል ኣፕሊኬሽናት ዝኾኑ ከም በዓል ዩቲዩብ ክሮም ፕሌይ ስቶር ግን ክትጥቀመሉ ኣይትኽእል ኒኣ ምስ ተባሃለ ንኣንድሮይድ ገዲፉ ናቱ ሃርሞኒ ዝተባሃለ ኦፕሬቲንግ ሲስተም ከም ደምፀ ኩሉ ግዜ ንዝክሮ ኢና። ስለዚ ነፃ ከፍቅደለን ከሎ እንታይ ማለት እዩ? ከምዚ ፅርግያ ሰሪሑ ብነፃ ይህበካ እሞ ኣብ መገዲ ደሎ መዕደሊ ነዳዲ ግን ናቱ ይገብሮ ማለት እዩ።
እዚ እቲ ኣናሎጂ ዝበሃል እቲ መግለፂ ናቱ ፅርግያ ሰሪሑ ይህበካ ከም ድላይ ካ ከምትኸይድ ገብረካ ኣብ መንገዲ ግን ዝተፈላለዩ ትካላትን እንዳነዳድን ይቕርበልካ ናቱ ማለት እዩ። ከምዚ ዓይነት ጌርና ኢና ንሪኦ በዚና ኦፐን ሶርስ ንብሎ። ነዚ ኦፐን ሶርስ ተጠቂመ ግን ሳምሰንግ ኣብ ውሽጢ ሓደ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ኣለዋ። እዚ ከዓ ዋን ዩኣይ ይበሃል። ዋን ዩዘር ኢንተርፌስ ማለት እዩ። ዋን ዩኣይ ይበሃል። ምናልባት ኣብ ሴቲን ናይ ሞባይልኩም ኣትኹም ኣባውት ፎን እንተዳ ርኢኹም ሞ ብጀካ እቲ ኣንድሮይድ ቨርዥን ዋን ዩኣይ ዝበሃል ትረኽቡ ኢኹም። እዚ ዋን ዩኣይ ዝበሃል ካልእ ኣብ ውሽጢ ኣንድሮይድ ዘሎ ኦፕሬቲንግ ሲስተም ናይ ሳምሰን ጥራይ ማለት እዩ። ኪድ ምስ በልና ካልእ ሸዋሚ ሙን ሸዋሚ ዝበሃሉ ሬድሚ፣ ሪልሚ ወዘተ ዝሰርሑ ሸዋሚ ሚ ሞባይላት ከዓ ናቶም ኦፕሬቲንግ ሲስተም ኣለዎም። ኣብ ውሽጢ ኣንድሮይድ ነቲ ኣንድሮይድ ከም ድላዮም ገይሮም ክሰርሕዎ ዘፍቅደሎም። እዚ ከዓ ኤምኣይዩኣይ ይበሃል። ሚ ዩዘር ኢንተርፌስ ማለት እዩ። እቲ ፍልሊ ዝመፅእ ዘሎ እምበኣር ኣብዚ እዩ። በዚ ምክንያትን ሳምሰንግ ሞባይላት እዚ ዋን ዩኣይ ዝበሃል ዋን ዩዘር ኢንተርፌስ ዝበሃል ኣብ ውሽጢ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ስለ ዘለዎን ን ኣብቲ ውሽጢ ዋን ዩኣይዩ ሳምሰንግ ተጋላቢጡ ዝተፈላለየ ኣማራፅታት ኣብ ካልኦት ዘየለ ንረኽቦ ዘለና። እዚ ሕጂ ንሳምሰንግ ብልጫ ዘውህቦ ኮይኑ ትረኽቦ ብልጫ ዘውህቦ ጥራይ ደይኮነ ከዓ ድላዩ ዋጋታት እንዳፀውዐ ዝላዩ እንዳኸደ ከዓ ክሳብ ሕጂ ነቲ ዕዳጋታት ናይ ዓለም ተቋፂሮ ዘሎ ማለት እዩ። ማለት መራሒ ኮይኑ ይኸይድ ኣሎ። ካልእ ሻሚ እንተዳ ርእናዮ ሚ፣ ሬድሚ፣ ሪልሚ ወዘተ እንተዳ ርእናዮን ከዓ ከም ዝበልክዎ ኤምኣይዩኣይ ዝበሃል ወይ ከዓ ፀኒሑ ሃይፐር ኦኤስ ኢኹም ትረኽቡ ሕጂ ኣብ ሞባይልኩም ኣትኹም ኣብ ሴቲን ኣባውት ፎን እንተዳ ርኢኹማ ብጀካ እቲ ኣንድሮይድ ቨርዥን እዚ ሃይፐር ኦኤስ ኢሉ እዩ ዳሕራይ ፀዊዕዎ ዘሎ። ኣብ ናይ ገሊኹም ከዓ ኤምኣይዩኣይ ትረኽቦ ኢኹም። ስለዚ ትፍልሊ ኣብዚ እዩ ዘሎ። ሕቡ ኣማራፂ ዝበሃል ከምዚ ብዙሕ ግዜ ኣብ ሳምሰን ከምዚ ተሓብዩ ኣብዝኣትኻ ከምዚ ትረኽቦ ንብሎ እዚ ኤምኣይዩኣይ ዝበሃል የብሉ። ኣክንድኡ ናቱ ታርጌት ሒዙ ናቱ ዕላማ ሒዙ ኣነ ንከምዚየ ዝሰርሕ ኢሉ ይሰርሕ ኣሎ። እቶም ዕላማታት ክንገልፆም ኢና። ቀንዲ ዕላማ ናይ ዋን ዩኣይ ግን እንታይ እዩ እንተዳ ኢልና ኣዝዮም ብዙሓት ኣብ ውሽጢ ኣለዉ። ንኣብነት ጉድሎክ ዝበሃል ኣሎ ነቲ ሶፍትዌር ከም ድላይካ ኣብ ውሽጢ ኮንካ ክትቀያይሮ። ንኣብነት ባተን በዚ ፀኒሑ በዚ ክትገብሮ ትኽእል። ቮሊም ባተን ጌርካ ደወል ክትቅበል ትኽእል። ቮሊም ፕላስ ጌርካ ክትቅበል ትኽእል። ቮሊም ማይናስ ጌርካ ክትዓፁ ትኽእል ወዘተ ዝበሃል ኣማራፅታት ወሲኽሉ። እቲ ብየማና ኢድካ ክትጥቀመላ ተደሊኻ ዘለካ ኣማራፅን ብፀጋማ ኢድካ ወይ ዓኼላይ ተኾንካ ሌፍት ሃንድ እንተደኣ ኾንካ ዘለካ ኣማራፅን እዚ እውን ሓደ ካፍቲ ዘለዎ እዩ። እዚ ማለት እንታይ ማለት እዩ? ንማኪናኻ ኣፍታ ትጥቀመላ ዳሽቦርድ ድላይካ ኣማራፅታት ምውሳኽ ማለት እዩ። ስለዚ ኣብ ሞባይልካ ድላይካ ክትገብራ ትኽእል ኣማራፂ ሓደ ካፍቶም ዋን ዩኣይ ኣንድሮይድ ካልኦት ዘይገብርዎ ዋን ዩኣይ ዝገብርዎ እዮም። ካልእ እዚ ሳምሰንግ ኖክስ ዝበሃል እዚ ከዓ ኣዝዩ ነቲ ሞባይሎም ንባንኪንግ ሲስተም ንባንክታት ንካልእ ናይ መኽፈሊ ገንዘብ ወዘተ ወዘተ ስለ ዝጥቀሙለን ሳምሰንግ ፔይ ዝበሃል ስለ ዘለዎን እሱ ኣዝዩ ምስጢራዊ ወይ ሰኪር ንምግባር ዝጥቀሙሉ ከዓ እዚ ሳምሰንግ ኖክስ ዝበሃል ኣሎ። ስለዚ ሳምሰንግ ኖክስ ዘለዋ ሃክ ኣይትኸውን ያ ቫይረስ እዚ ወይ ማልዌር ንብሎ ኣይትገብራን ኢኻ። እዚ ሩት ንብሎ ኣሎ ነቲ ሞባይል ምስ ሳምሰንግ ከምደይ ትራኸብ ትገብራ ሞ ዳሕርስኻ ድላይካ ትገብር ወዘተ ኣይረኽባን እዩ። ካልእ ኣብ ዋን ዩኣይ ዘሎ ኣማራፂ እዚ ካብ ኣንድሮይድ ብቐጥታ ዝመፁ ኣድቨርታይዝመንትስ ወይ መዋዓውዒታት ይኽልክል እዩ። ንሞባይልካ ኣብ ላፕቶፕ ወይ ኣብ ቴሌቭዥን ኣላጊብካ ከም ዴስክቶፕ ትጥቀመላ እዚ ሳምሰንግ ዲኤክስ ዝበሃል ወይ ሳምሰንግ ዴክስ ዝበሃል ከዓ ካልእ እዩ። እዚ ማልቲታስኪን ዝበሃል ኣብ ሓደ እዋን ክልተ ነገር ክትሰርሐላ ትኽእል። መቃቂልካ ቅድሚ ሕጂ ብዙሕ እዩ ዘርእና ኢና። መቃቂልካ ብላዕሊ ገለ ትጥቀም ብታሕቲ ክልተ ትጥቀመሉ ወዘተ ወዘተ እንተዳኣሊ ኢልና ኣብ ሳምሰንግ ጥራይ ንረኽቦ ብሰንኪ እቲ ኣብ ውሽጢ ኣንድሮይድ ዘሎ ዋን ዩኣይ ዝበሃል ኢንተርፌስ እዩ ማለት እዩ። ናብ ሬድሚ ክንመፅእ ፀኒሕና። ቅድሚኡ ግን ነቲ ኣንድሮይድ ሳምሰንግ ዝሰርሖ ወይ ኩሉ ግዜ ኣፕዴት ዝገብሮ 14 15 16 ኢሉ ዝመፅእ ዘሎ ኸ
ከም ዘለዎ ዝጥቀምሉ ኣሎ።

ሎዶ እንተዳ ኢልና መልዮም ከም በዓል ቴክኖ እንድሕር ከድና ብዙሕ ኣማራፂ ኣይርውስኹላን ብኸሜ እንተን ሞባይላት ዋላ ብዋጋውን ሕስር ድብላ ብዓብኡ ካብቶን ብሉፃት 45 ዝበሃላ ጉግል ፒክሰል ዝበሃላ ሞባይላት እንተዳ ርኢናየን ፒክሰል ናይ ጉግልን እዚ ዝኾነ ይኹን ዝኸልኣየ ኦፕሬቲንግ ሲስተም ዋን ዩኣይ የብለን ኤምኣይ ዩኣይ የብለን ከም ዘለዎ እየን ዝጥቀማሉ ስለዚ ከም ዘለዎ ዝጥቀማሉ እውን ኣለዋ ማለት እዩ እዚ ሬድሚ ዝጥቀመሉ ኤምኣይ ዩኣይ ወይ ሃይፐር ኦኤስ ዝተባህለኸ እንታይ ፍሉይ ነገር ኣለዎ እንተዳ ኢልና መብዛሕትኡ ግዜ ሬድሚ ዝጥቀምሉ ወይ ሻሚ ዝጥቀምሉ ናይ ዕዳጋ ጥበብ ወይ እቲ ቢዝነስ እስትራቴጂ ዝበሃል ናይ ዋጋ እዩ ድልድል ዝበለ ሕጂ ሬድሚ ሻሚ ኣዝየን ፅቡቃት ስለዝኾነ የን ዕዳጋ ረኪበን ብዙሕ ሰብ ዝጥቀመለን ዘሎ ብዙሕ ኣማራፂታት እዩ ዘለዎን ግን እንተደኣ ነቲ ኤምኣይ ዩኣይ ኣማራፂታት ክውስኽሉ ከምዚ ናይ ሳምሰንግ ሂድን ፊቸርስ ሕቡ ኣማራፂታት ገለ ክገብርሉ እንተደኣ ኮይኖም ዋግአን ክኸብር እዩ ስለዚ ኣክንዱ ናብ ዋጋ እዮም ከይዶም ማለት እዩ ኣብ ዋጋ ኣብ ብቕዓትን ተመርኪሶ እዮም ዝኸዱ እንታይ ደኣ ኢሎም ቁሩብ ካብ ኣይፎን ዝቐድሕዎ ወይ ናይ ኣይፎን ስታይል ናይ ኣይፎን ኣገባብ ዝመስል ነገራት ግን ተጠቂሞም እሱ ከዓ እንታይ ሓደ እዚ ዩዘር ኢንተርፌስ ዝበሃል ሞባይል ናይ ሬድሚ ክትሕዛ ከለካ ኣይፎን እያ ትመስለካ እቲ ተጠቃምነት ወይ ምስ ተጠቃማይ ዘለዋ ርክብ ኣዝዩ ምቹእ ከም ዝኸውን ሰሪሖምሉ ኣብ ዲዛይን ኣብቲ ኣኒሜሽን ከም ስዋይፕ ክትከይድ ከለካ ካብ ኣፕሊኬሽን ናብ ኣፕሊኬሽን ክትከይድ ከለካ ዘሎ እቲ ኣኒሜሽን ዝበሃል እቲ ተገላቢጡ ዝኸይድ ኣብኡ ሰርሖኦም ልዕሊ ኩሉ ኤምኣይ ዩኣይ ተገዲሱ ዝሰርሐሉ ነገር ግን ድልዳለን ዋጋን ዝብል እስትራቴጂ ሒዙ እዩ ዝኸይድ ማለት እዩ ስለዚ በዚ ኣገባቢና ኣብ ሳምሰንግ ዝርከብ ሕቡእ ምስጢራት ወይ ሕቡ ኣማራፂታት ንብል ኩሉ ግዜ እሞ ተኸታተልቲ ከዓ እንታይ ደኣ ናይ ሬድሚ ከዘይትነግረና እንታይ ደኣ ናይ ሬድሚ ድብል ኣሎ ምናልባት ንሬድሚ ንኤምኣይ ዩኣይ ማለት እዩ ሬድሚ ጥራይ ደይኮነ ንኤምኣይ ዩኣይ ዝተባሃለ ኣማራፂ ዘለዎን ናይ ሻሚ ውፅኢት ዝኾና ሞባይላት ግን ሓደ ሰከንድ ስፔስ ዝበሃል ኣማራፂ ኣለዎን እዚ ሰከንድ ስፔስ ዝበሃል ንኣብነት ኣብ ሴቲን ኣቲኻ ስፔሻል ፊቸርስ ዝብል ኣሎ ሽዑ ሰከንድ ስፔስ እንተ መሪፅካዮ እዚ ማለት ኣብ ሓንቲ ሞባይል ክልተ ሞባይል ምህላው ማለት እዩ ኣብ ሓንቲ ሞባይል ሲ ክልተ ማራፂ ኣለካ ንኣብነት ኣብቲ ሓንቲ ንድሕር ኣቲኻ ናይ ስራሕ ጥራይ ተገይርካያ ኣብቲ ሓንቲ ከዓ ናይ ውልቃ ጥራይ ዶክመንታት ወይ ናይ ክልተ ሰብ ዶክመንታት ኣብ ሓደ ሰነዳት ኣብ ሓደ ሞባይል ከተቐምጥ የኽእለካ እዩ ምናልባት ተጠቀምቲ ሬድሚ እንተ ደኣ ሰከንድ ስፔስ ከመይ ጌርካ ትጥቀመሉ ክትፈልጡ ደሊኹም ቴክስት ፀሓፉለይ ኣብ ዝመፅእ ዘሎ መደብና እቲ ኣማራፂታቱ ሒዘዮ ክቐርብ እየ ስለዚ እምበኣር ኣብዚ ናይ ኣንድሮይድ እንታይ ኢና ሎ ማዓንቲ ክንርኢ ፈቲና እንተ ደኣ ኢልና ኣንድሮይድ ሓደ መበገሲ ወይ ነፃ ኣፕሊኬሽን ወይ ነፃ ኦፕሬቲንግ ሲስተም ክኾን ከሎ ዋን ዩኣይ ዝበሃል ሳምሰንግ ድውስኸሉ ካልእ ናይ ውሽጣዊ ኦፕሬቲንግ ሲስተም ኮይኑ ኣብ ውሽጢ ዋን ዩኣይ ዘለዎ ኣማራፂታት ካብ ግዜ ናብ ግዜ እንዳዓበይ ይኸዱኣለው ምናልባት ኣብዛ ግዜ እዚኣ መደብ ንሰርሐላ ዘለና ግዜ ዋን ዩኣይ ቨርዥን 8.5 በፂሑ ኣሎ እዚ ናይ ኤምኣይ ዩኣይ ናይ ወይ ሃይፐር ኦኤስ ንብሎ ናይ ሻሚ ከዓ 3.0 ገለ ኣሎ ፅንሕ ኢሉ ናብ 4 ክመፅ እዩ ብዙሕ ናይ ኤኣይ ፊቸራት ወይ ኣማራፂታት ክውስኽሉ ምዃኖም ውን ካብ ዝግለፅ ዘሎ እዩ ማለት እዩ ስለዚ ናብታ ዝጀመርኩ ክምለስ ኣንድሮይድ ሓደ ነፃ ዝኾነት ኣፍራይት ሞባይል ክትጥቀመሉ ትኽእል ኦፕሬቲንግ ሲስተም ክኸውን ከሎ እቲ ዋን ዩኣይ ወሲኻ ሳምሰንግ ናታ መቐረት ትውስኸሉ ሬድሚ ወይ ሚ ዝበሃል ካምፓኒ እዚ ኤምኣይ ዩኣይ ሃይፐር ኦኤስ ወሲኹ ናቲ መቐረት ትውስኸሉ ዋን ፕላስ እውን ናቶም ኣለዎም ኦክሲጅን ዝበሃል ኣለዎም ዋን ፕላስ እውን ካልኦት ክሳዕ ሕጂ ኣይ ነናተ ናይ ገበራን ከም ዘለዎ እየ ንጥቀማሉ ዘለዋ ማለት እዩ ስለዚ እዚ ሓደ ካፍቲ ታሪክን ኣማፃፃኣን ኣንድሮይድ ኦፕሬቲንግ ሲስተም ካብ ጉግል ጀሚሩ ከመይ ኢሉ ካልኦት ትካላት ነናተን ነቲ ጉግል ብነፃ ዝሃበን ኣንድሮይድ ተጠቂመን ኣብዚ በፂሐን ዝብል እዩ ምስ ዝኸይድ ሓደ ኣዝዩ ከም ታሪክ ክንፈልጦ ዝግበኣና ወይ ክንፈልጦ ዘለና ነገር ከ ኣሎ ከም ኦፕሬቲንግ ሲስተም ክንሪኦም ከለና ናይ ሞባይል ኦፕሬቲንግ ሲስተም ብደረጃ ተጠቃምነት ብዓለም ደረጃ ቀዳማይ ዘሎ ኣንድሮይድ እዩ ካልኣይ ዘሎ ናይ ኣፕል ወይ ኣብ ኣይፎን ንጥቀመሉ

iOS ዝበሃል እዩ። ብሳልሳይ ደረጃ ህዋወይ ዝጥቀምሉ ዘለዉ ሃርሞኒ ኦፕሬቲንግ ሲስተም ወዘተ እንዳበልና ክንከይድ ንኽእል ኢና። ኣብ ሓደ እዋን ማይክሮሶፍት ሕጂ ኣብ ታሪክ ናይ ኣማፃፃእ ናይ ሞባይላት ናይ ዕብለላ ዕዳጋ ከምዚ ኣንድሮይድ ተጠቂሙሉ ዝበልናዮ ንኣብነት ኣንድሮይድ ነቲ ኦፕሬቲንግ ሲስተም ብነፃ ሂቡ ነቲ ዕዳጋ ብሒትዎ ወይ ተዓዊትሉ ዝበልናዮ ዊንዶውስ ኣብ 2010 እንታይ ድብላ ተሓስባ ነይርዎም ዝበዝሐ ህዝቢ ዓለም ዊንዶውስ ዝዓይነተን ዊንዶውስ ኦፕሬቲንግ ሲስተም ዘለዎን ላፕቶፕ ወይ ደስክቶፕ ኮምፒውተራት ይድሕስ። እንተ ደኣ ዊንዶውስ ሞባይላት ዘርጊሕና ንኣንድሮይድ ይኹን ንኣይኦኤስ ይኹን ክንቋፀሮም ንኽእል ኢና። ምክንያቱ ሰብ ሞባይል ኣላቶ ሞባይሉ ዊንዶውስ ተኮይና ኮምፒውተሩ ከዓ ዊንዶውስ ተደኣ ኮይና ክልቲኡ ዊንዶውስ ኢሎም ሓደ ፕሮጀክት ኣበጊሶም። እዚ ሕጂ እንታይ ድኸውን ዘሎ ኣብዚ ዘመናዊ ናይ ሞባይል ውድድር ኣፕል ኣብ 2007 ዓብዩ ክወፅእ ከሎ ጉግል ኣብ 2008 ወይ ኣንድሮይድ ኣብ 2008 ይመፅ እዩ። ድሒሩ ኣብ 2010 ግን ማይክሮሶፍት ኦፕሬቲንግ ሲስተም ዝበሃል ሒዙ መፂና ዕላሙ ከዓ ከምዚ ዝገለፅናዮ እዩ። ስለዚ ድሓር ግን እንተ ዳ ርኢናዮ ኣብ ዕዳጋ ንኣይፎንን ንኣንድሮይድን ክወዳደረን ኣይከኣልን። እዚ ናቱ ምክንያት ነይርዎ። ስለዚ እንታይ ኢሉ ሓራይ እምበኣር ናተይ ኦፕሬቲንግ ሲስተም ኣለኒ ዊንዶውስ ኦፕሬቲንግ ሲስተም ኣለኒ እንተ ደኣ ንኖኪያ ገዚአ እያ ኖኪያ ከዓ ናታ ሃርድዌር ተፍሪ ስለ ዝነበረት እንተ ደኣ ንኖኪያ ገዚአ እያ ናተይ ሃርድዌርን ናተይ ሶፍትዌርን ሃሊኒ ንዕዳጋታት ዓለም ክብሕቶ እየ ወይ ከዓ ክቋፀሮ እየ ኢሉ ንኖኪያ ብ7.2 ቢልዮን ገዚእዋ ማለት እዩ። እዚ ምስ ገዝአ ግን ከምቲ ዝበሎ ንዝክሮ እንተ ኮይና በዓል 2011 እተን ሞባይላት ዝነበራ ዊንዶውስ ዝበሃላ ብብዝሒ ሞባይላት መፅአን። ስለዚ ንሓደ ሞባይል ዘማዕብሎ እንታይ እዩ እንተ ኢልና ንኣብነት ኣነ ሓንቲ ኣፕሊኬሽን ሰርሐ ዝያዳ ተጠቀምቲ ዘለውዋ መንያ ኣንድሮይድ እንተ ኮይና ናብ ኣብ ፕሌይ ስቶር ይፅዕና ፕሌይ ስቶር ከዓ ብዙሕ ተጠቀምቲ ረክበላ ይሸጣ። መብዛሕትኦም እቶም ኣፍሬይቲ ናይ ኣፕሊኬሽናት ዝበሃሉ ግን ድሮ ኣይፎንን ወይ ኣይኦኤስን እዚ ናይ ኣንድሮይድን ከይዱ ስለ ዝነበረ ክወዳደሩ ኣይከኣሉን ወይ ድማ እዚ ንዊንዶውስ ዝበሃል ኣፕሊኬሽናት ከማዕብሉ ኣይተገደዱን ወይ ከዓ ኣይተገደሱን። ስለዚ እቲ ተገዳስነት ናይዞም ኣፕሊኬሽናት ሓደ ካልኣይ ድሮ ኣብቲ እውን ነናቶም ማዕቢሎም ነይሮም ኢልናዮም። ስለዚ ንኣፕል ዝዕወቶ ሲስተም ናቱ ነይሩ፣ ንኣንድሮይድ ዝዕወቶ ሲስተም ወይ ኣገባብ ናቱ ነይሩ። እዞም ክልቲኡ ግን ንዊንዶውስ ግን ኣይዕወቶን። ስለዚ ኣደዳ ክሳራ ኮይኑ ኖኪያ ኣይማዕበለን፣ ዊንዶውስ ኦፕሬቲንግ ሲስተም ኣይማዕበለን ኣብ ሓደ እዋን ተዓፅዩ ማለት እዩ። ስለዚ እንታይ እዩ እቲ ዝጥቀማሉ ናይ ቢዝነስ ኣገባብ ወይ ቢዝነስ ስትራቴጂ ክሳብ ክንደይ ተወዳደርቲ ኮይነን ንገሊአን ይዕብየን ንገሊአን የን እሰን ምዃኑ በዚ ክንርኢ ንኽእል ማለት እዩ። ስለዚ ኣብ ሓደ እዋን ኣብቲ ግዜ እቲ ናይ ማይክሮሶፍት ሲኢኦ ዝነበረ ስቲቭ ባልመር ዝተባሃለ እዩ ነይሩ። ስቲቭ ባልመር ድሒሩ እቲ ሓሳብ ቅኑዕ እኳ እንተነበረ ዝተጠቀምናሉ ስትራቴጂ ግን ኣይተዓወተን። ብልዕሊ ኩሉ ከዓ ኣብ ከምዚ ኩነታት ኮይና ንኖኪያ ክንዲዚ ቢልዮን ዝኣክል ምግዛእና ዓብዪ ጌጋ እዩ ነይሩ ኢሉ ከም ዝተኣመነሉ ኢኻ ትርኢ። እዚ ኮይኑ ግን ማይክሮሶፍት ኣብ ሞባይል ይኽሰር ዳኣ እምበር ኣብ ዕላማዊ ዕዳጋ ክንሪኦ ከለና ወይ እቲ ካፒታል ክንሪኦ ከለና ግን ንብሙሉአን ናይ ቴክኖሎጂ ኩባንያታት ብፍላይ ከዓ ነዘን ክንገልፀን ፀናሕና ማይክሮሶፍት ምስ ኣፕልን ምስ ኣንድሮይድን እንተደ ወዳዲርናዮ ብዓይኒ ካፒታል መፂኻ ወላ ብመሪሕነት ቴክኖሎጂ እውን መፂኻ ኣብዚ ናይ ክላውድ ሲስተም ናይ ኤኣይ መተግበሪታት ወዘተ እንዳሰርሐ ዘለዎ ካፒታል ግን ክሳብ ክንደይ ዓብ ምዃኑ ወይ ነዘን ክልተ ዝገለፅናዮ ትካላት መሪሕወን ይኸይድ ምህላው ግን ሓደ ካፍቲ ትንታነታት ናይ ሞባይልን ዕዳጋታትን ሶፍትዌርን ዝተኣሰር ኮይኑ ኣለኹ።

ባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅ ዘሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክትታልኩም ደጊመ የመስግን። ሰናይ ቀና።

0: ትሩ ትገብጅ ስምና ዩ ልጅ ስምና ዩ ማዕና መዳፍዒን ብድ ብጅዎ ኣሎም ኣንቲቦዲስ ብሎም ኣለየና ኣይ ሕማም ግሎም ፀቕቲ ይቀትርኒ ኣይ ሕማም ሎም ካዘተን ሎም ናይ ባክቴርያ ንተሃባትኡ ደሎ መፅእሎም ሎም ንዳፍዕ ግሉ መእሊ ንቁስ ሰበት ሳድፍቱ ልጅ ስምና ኣይ ዶል ድብላይቱ ብ ሓመቕ
1: ገይስ
0: ዋሬታን ግለት ሓመል የቀድርኒ ባሪሕ መስተቅበል ግልሃለ ግሉ ንኣፍዕ
1: እዘላ ውቀትና እንደይ ትገይስ ሓምስተይ ገታርፈተለየ ዝብለና ኣላ ኣፅበሮት ወሰው ክነብራ ኣፅበሮት
0: ወሰክ ናብራ ደ ኣስክስ ሻር ለብዲቡ በስ ሓሊብኦም ለይጣዕቱ ሓታ ካን በስላም ንገቢእ ንቁስ ለእሲት ሓሊብኦም ብሕክምና እንተተኣዘዛግለላ ሓሊብ ለናይ ከፈ ይህላ እንዲ ቤላዋ ብሓኪም ኣዘዘው ግላም ንገቢእ ግልተኣ ግልቲ ወሰክ ዲቡ ትቀድር ኢለ ላኪን እጃዘት ናይ ሓኪም ለይጣዕቱ ኣስክስስ ሽሁር ቤልና ለየና ሓሊብኦም ለይጣዕቱ ምኑ ኣስክ ሰናት ለገቢእ ሄኒ ብሓጃት ሰተ እንዳኣመትካ ኣስክ ነብራ በልዕ ዲቡ ኣስክሓተ ወሪሕቱ ኣስሓተ ሰነት ኣስክ 10 ክልአ ሻሃር ከምል ኣብለ ትወስኩ ምንስስ ወላዓል ክትወስክቱ ሓቆሃ ምን ሰነት ኣስክ ክልአ ሰነት እለ ዘ ናህየት ናይ ኣቅበሮት ዲቡ ንገይስ ለየና እለ እቲ ኣብ ሕርያን ናይልኡም ወላ ናይላ ጅናቱ ለገይስ ምን ሰማን ወቅት ምን ሰማን ደርበት ዲበምዕል ለጠቢሉ ዓላ እንደነቀስቱ ለገይስ እደ ምሽከለት ኣለቦኒ ሓተ መረዲ ወላ ሓቁ 10 ክልአ ሻሃር ምኑ እዘላ ሓሊብኦም ለለሂቡ ዓላ ዶር ለነብረ ዛቱ ቡትላ ምግልግባእት ለነብረት ሃይቡ ሰበትሌት ለሰማን መረት ዲባዕምል ጠቢሉ ዓለ ግ ኣንቅሱት ዘ ዋላ ክልአ መረት ክልአ መረት ምንጠበ ምሽከለት ኣለቡን እስ ክልአ ሰነት ግልባስልቱ ኣዘ ገድም ምኑ ወልዓል ሕርያን ናዮም ትለገይሶ እስ 10 ክልአ ሰነት ላኪን ድሩር ዩቱ ሓሊብ 10 ክልአ ወርሕ ምህምቱ ሓቆሁ ሕርያን ናዮም ቱ ለእም ወለጅናሃ ሕርያን ናዮም ቱ ምዶል ፈሱሉ እግሎም ክማሓዘውቱ ሓቆውሃ ለናህየት ኣቅበሮት ሄኒ ምን እስቡዕ እስቡዕ ዲብ ሻርሻር እንደብልካ ሓተ መረት ክልአ መረት ተጠቢ ዲባምዕል ሓቆሃ ሓተ መረት ሓቆሁ ኣስሉ በላ ዲቡ ቡ ገይስ ካልእ እዘ ዲብላይሓደግረ ዲበል ኣድውያቱ ምግል ንስኣ ኣድውያ ህላ መምኑዕ ምነስኣ መምክን እዘ ብዙሕ ሕፍዝ ጋቢእ ተንሃለካ ደማነት ናይ ንእክድት ለህልየት መሻክል ኢላ መፅእ ኣድውያ ሕውዳተን ኣሕሰን ርእሲት ምን ይትነሲእ ድሕሰት ገበይ ርእሲት ኣድውያ ምን ይትነሲእ ተኣዘዛ እግላ ምገብብ ሓኪም ኦምህን ጀበረት ዲቦ ምገብእ እናይ ወጃዕ ንብሉ ህልና እሊ ጀበረት ዲቦ ምገብእ ምግል ትንስእ ብዲባ ብናህየት ዓፊት ሕፍዝ እንደገብአ ዲቦም እኩዳ ምልህለው እሎም ፓራስታሞል ብሩፎን ንቀይሕ ሎም ኣንቲባዮቲክስ እምብሎም እሎም ብሓኪም ነተኣዘዘ እግላ ውህታማ ናይ ወጃዕ ጋት ምንገቢእ ንወሳእሎም ትንሳ ትቀድር መሻክል ኢ ለመፁ ካልእ ኣለው ላኪን እግላ ሓሊበኦም እግሎም ለጨቅጡ ሰበት ኣለው ኣድውያ ወኣክተር ኣድውያ ሄን ሕፍዝ እንደገባእቲ ይኮን እዩ ምምክን መደረት ብድቡ ስባበለ ኣሎም ለናይ ለወጃዕ ለቤልኮኪ ኣንቲባዮቲክስ ምሎም ናይ ረክስ ኣሎም ብሓኪም ነተኣዘዘ ውግላ ኣለዎም ደረት ናዮም ቁሉ ኩሉ ብሕፍዝ እንደጋ እክቡድ ኣለ ማዕና መሻክል ኢ ለመፅእኒ
1: ባት ቀደረተ ዳዋ ምን ትነስእሰብረት ምንገብ
0: ቀብረት ምንገቢ ኣድወይ ሕያና ይኮን
1: ጀበረት እቲ ምንገብ
0: ጀበረት ብምንገቢ ናይ ሓኪም ብሌጣ ግልትንሳዕ ብዲባ ግናታ
1: ናይ ኣክር ልእከትካ
0: ናይ ኣክር ልእከች ክማል ብላዕል ኮላን ለዋጅብ ሓተ ኣጥበዮት ከፈቶ ኣጠቢኡ ሕ ረእሲት ብምራደ ዝሰክብ ተጥብዮ ትቀድር ግሲትን እንታ በስ ለምህመት ሓጀት ሚቱ ጥፍል ዓልቀት ግልትደገፍ ብዲባ ከ ምትሓድ ትደገፍ ብዲባ ምሰር ግለጡብ እክልሕት ኣቲ ከምሃለ ግልትኣክድ ብዲባ ርእሲት ሃዋ ገሊል ንሳ ወሊ ወካሊእ ኣክሉ ላ ከፍዮ ላ ወ ከፍዩ ለ ሄኒ ባ እበሽንቱ ዲባ ምዕል ሄኒ ከማለ ቤና ሃወቀት ብሰዑታት ጋብኣ ምንገቢእ ሰዓት ወንስቱ ወክልእ ሰዓት ንርኢ ከም ወቅት ዲባ ምዕል ምንገብ ሰማን ስ 10 ክልአ ሰዓት ብለን ንዓቀነት ግጅና ብዋጅብ ጠባህ ኣከደት ምንገቢ ለብዕድ ግራሁ መፅ ቀሊልቱ
1: ካዲብለሓፈዝጥብ
0: ሓቁ ጠብጠይ ክእኖም ባላንስ ትበሃል ኣላ ማና ሚዛንየት እነ ዶ እቶም ገለ ኣጥፋል መወዱ ግልሓተይቱ ኣክተይሮ እሊ ግልኢሉ ግባእ እሊ

0: ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ናይ ሎሚ መደብና እምበኣር ኣብዚ ሶሙን እዚ ካብ ዘጋጠሙ ሓደጋታት እዩ ክኸውን። ከምዚ ንዕዘቦ ዘለና ተቐዳማይ ትሕዝትና ኣብ ከባቢ ሰይድሽ ዘጋጠመ ኣብ መንጎ መኪናን ብሽክለታን ዝነበረ ሓደጋ እዩ ክኸውን። እቲ ካልኣይ ሓደጋ ድማ ኣብ ከባቢ ፋሚሊ ኣየለ ዝነበረ ሓደጋ እዩ። ከምዚ ንዕዘቦ ዘለና መርሐዛ ተሽከርካሪት መስተሰትዩ ንፓሎ ሃሪሙ ከምኡውን ናፍቲ ትካል ናይ ፋሚሊ ኣየለ ዝኣተወ ኣሎ። እቲ ትሕዝትኡ ሓደ ብሓደ ናባኸም ክነብሎ ኢና። እዚ ጥራይ ዘይኮነ ሳልሳይ ትሕዝቶና እውን ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መስተሰትዩ መርሐ መኪና ምስ ሴማፎሮ ዝተጋጨውሉ ትሕዝቶ እውን ኣካል መደብና ክንገብሮ ኢና። በቲ ቀዳማይ ዘጋጠመ ሓደጋ ምስ ጅምር እዚ ንዕዘቦ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ሰይድሺ ንግደት ደብረቢዘን ኣብ ዝነበረሉ እዋን ተሽከርከርቲ ዝመርሑ ከምኡውን ኣጋርን መራሕቲ ብሽክለታን ኣብ ዝጓዓዝሉ ዝነበሩ ፀዓቂ ተሽከርከርቲ ኣብ ዝነበረሉ እዋን ዘጋጠመ ሓደጋ እዩ። እቲ ሓደጋ እንታይ እዩ ዝመስል ነይሩ? ጠንቂ ሓደጋ እንታይ እዩ? እንታይ ሳዕብን ከተኸትልሎ? ካብኡ ክንምሃሮ ንኽእል መልእኽቲ ኸ እንታይ እዩ ዝመስል? ምስቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ቃል ምሕተት ኣካይደ ኣለኹ። ተኸታቲልና ንመለስ።
1: እቲ ሓደጋ ብዕለት 11 ወር 826 ኣብ ሰዓት 18 እዩ። በዓል ብሽክለታ ብምክንያት ንግደት ናይ ቪዘን ብብዙሕ ተሽከርከርቲ ውሕዛሉ ዝነበረ ሰብ ብሽክለታ ክሳልሙ ንቪዘን ደወርድሉ ዝነበረ ሰዓታት እዩ ነይሩ። መርሓ መኪና እውን ካብ ስመራ ተበጊሱ ንባፅዕ እንዳተጓዓዘይ ኣብ ከባቢ ሰይድሺ ኣብ ክሩባይ እቲ ሓደጋ ዝመርሓ ብሽክለታ ምስ ክልተ ርእሱ ኣብ ክሩባ ተሰሪዖም እንዳተጓዓዙ ከለዉ ዝመራሕ መኪና ከዓ ካሓልፎም ተጠው ክልቲኦም ኣብቲ ክሩባ እቲ ክሩባ እውን ከምዚ ፊደል በ ዓይነት ክሩባ እዩ። መራሕ መኪና እቲ ክዕፀፍ ከሎ ዝያዳ ዓባይ መኪና ስለ ዝኾነት ኣክፊሑ ዘይ መስመሩ ሒዙ እዩ ዝዕፀፍ። እቲ መራሕ ብሽክለታ ግን ብመስመሩ እናተዓፀፈ ከሎ ኣግፊሑ ቅሩብ ብዝኾነ ግን እቲ ንቦቱ እናተመለሰ እቲ መራሕ መኪና ንቦቱ ክመለስ ንየማን መስመሩ ክመለስ እቲ ሓደጋ ተፈፂሙ። በቲ ሓደጋ ሳዕበን ከዓ ከም ሳዕበኑ ከዓ መራሕ ብሽክለታ ሽዑ ንሽዑ መጀመርያ ብቀዳማይ ጎማ እዩ እቲ ሓደጋ ተፈፂሙ። ብካልኣይ ጎማ እውን ተወሳኺ ነይሩ። በዚ ግን ሳዕበን ናይ ሞት ጉድኣት ክበፅሕ ክኢሉ ማለት እዩ። ብጣዕሚ መንእሰይ ምዃኑ ወዲ 20 ዓመት ንእሸይ መንእሰይ ውልዶ ዝኾነ መንእሰይ ከምዚ ኢልካ ኣብ ፅርግያ ተዛሓዝሑ ክትሪኦ ከለካ ኣዝዩ ዘፀግም እዩ። እዚ ከዓ ጠንቂ ሓደጋ ኣብ ኩርባ ምቅዳም ንብቅድሜኻ ዘለዉ ኩሉ ግዜ ንስኻ ትሪኦም ኣለኻ። ኣብ ኩርባ ከዓ ክኣትውካ ከም ዝኽእሉ ቀዲሞም ሕቆኻ ሕቆም ሂቦም ኻ ክንሶም ንስኻ ንስኻ ትሪኦም ስለ ዘለኻ ክትገብሮ ዝግባአካ ነገራት ኣለዉ። ሓዲእካ ምዕፃፍ ንቦታኻ ክትመለስ ከለካ ከንተ ክትገብር ኣለካ። እቶም ስፔኬታት ክትቀመሎም ክትክእል ኣለካ። ሕራይ እዚያስ ዓባይ መኪና እያ ስፔኬዮም ክሪኦ ኣይክእልኒ ሱ ታሕቲ ስለእቲ ላዕሊ እዩ። ግን ክትምለስ ከለካ ግን ል ናብቲ የማን ክትኣቱ ከለካ ተጠዊኻ ንየማን ተጠዊኻ እንደገና ናብ የማን ክትምለስ ከለካ እቲ ክትገብሮ ዝግባአካ ነገር ትገብር ኣለካ። ኣብዛ ናይ ትማሊ ሕጂ ዛ ናይ ትማሊ ዘና

እዛ ሓደጋ እዚኣ እቲኣ ክትወርድ ኮላታ ዓባይ መኪና ነዚ ዝብለካ ዘለኹ ፊደል በ መንገዲ ብላዕሊ ኮንካ ጥሙ ጠኢካ ትሪኢኻ ብኡ እውን ተሽከርካሪ ትመፅእ የላ ብኡ ትመፅእ እንተላ እውን ኮ ስኻ እውን ኮ ክፍሕካ ሕጥወ ይትኽእል ከዓ እውን ዕንቅፋት ትኾን ኣለኻ ግን እዚ ክኸውን እዚ ወላ ብፀጋም ፀኒሕካ ንየማን ክትኣት ትኮላኻ ግን እቲ ክትገብሮ ዝግባእካ ነገር ክግበር ክኽእል ነይርዎ ኣሰካፊ ኮይኑሉ ሕጂ መብዛሕትኦም ካብ መን እዮም ትብልካ ንሰብ ሽክርታ እዩ

0: እንታይ እዩ ዝብል ኣብቲ ትምህርቲ እንታይ እዩ ዝብል ካብ ሞተር ብሽክለታን ብሽክለታን ተጠንቀቂ ዝብል ጋብ ፍጠር እኹል ዝኾነ ጋብ ፈጢርካ ሕለፎ ይብል ቀድሞ ይብል ቅድሞ ከለካ ከንታይ እዩ እቶም ከበቲ ማርሻታት ተጠቂምካ ክትሓልፎም ከም ዘለካ ምክንያቱ ወላ ሓደጋ እንተጋጠመ ነቲ ሓደጋ ከቕሎ ክእል እቲ ቀሲልካ ምሕላፍ ከቕሎ ክእል እዩ
1: ከምዚ ክንዕዘቦ ፀንሓና ዝኸበርኩም ተኸታተልትና ኣብ እዋን ንግደት ይኹን ካልእ ኣጋጣሚታት ዘይንውር ኣጋጣሚታት ኣብ ዝኸሰተሉ እዋን ብዝሒ ዘለዎ ፀዓቂ ተሽከርከርትን ኣጋርን ኣብ ከምዚ ዓይነት ፅርግያታት ንዕዘብ ኢና ኣብ ከምዚ ኩነታት ድማ ክሳዕ ክንደይ ተጠንቂቕና ድሕነቱ ብዝሓለወ ኣገባብ ክንጓዓዝ ከም ዘለና እዚ ተዓዚብና ዘለና ሓደጋ ሓደ መልእኽቲ ከመሓላልፈልና ዝኽእል እዩ እዚ ጥራይ ዘይኮነ ናብታ ካልእቲ ትሕዝቶና ምስ ንሰግር እዛ ንዕዘባ ዘለና ስእሊ ኣብ ከባቢ ፋሚል ኣየለ ሰዓት ፋዱስን ፈረቓን ናይ ለይቲ መርሓዛ ንዕዘባ ዘለና ተሽከርካሪት መስተሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ዘጋጠመ ሓደጋ እዩ ዝርዝሩ እንታይ እዩ ዝመስል መርማር ሓደጋ ናይዚ ሓደጋ እውን ትሕዝቶ ኣለዎ ናብኡ ከስክረኩም እዩ
2: ብናህሪ እዩ ዝመፅ ነሩ ወደና ወርሳ እዩ ብዕለ 9/8/26 ኣስታ ፍርቂ ለይትን ፈረቓና ቢል እዩ ተፈፂሙ ኣብ ወደና ወርሳይ እዛ መኪና ካብ መስመር የማን ገዲፉ ናብ ፀጋም ወፅኡ ኣብ ማርሻ ካብ ፅርግያ ወፅኡ ናብ ማርሻ በደይቡ ፖሎ ናይ ኤሌክትሪክ ናይ ሶላር ንኡ ምሒቡ ኣውፅዎ ሃሪምዎ ካብኡ ናብቲ ናይ ኣዳራሽ ናይ ፋሚሊ ኣየለ መዘናግዕ ማእከል ነቲ ናይ ቤትሮ ናይ ማዕፆ ተሰይሩ ካብ ጥቕሚ ወፃኢ ኮይኑ ፓሎ ኣብ ዝባን መኪና ደይቡ ምስ ጥቕመቱ ንውሓት ከዓ ምሉእ ፅርግያ ዓፂዎ ወዲቑ ኣብኡ ኣብዚ እንተርኣርኢና ኩሉ ግዜ ናይ መስተ ጉዳይ መስተ ሰቲ ብሓደገኛ ክመርሕ እሞ ከዓ እቲ ሓንጎላይ ደቀሰ ናብ ፍርቂ ለይቲ ክንብል ከለናስ ናይ ሓንጎል ዕረፍቲ ይነበረን መስተ ተፃዒኑ ኣብ ኩሉ ኣብቲ ዝነበረ ኩነት ብጣዕሚ ከቢድ ነይሩ ሓደገኛ መራርሓ ነይሩዎ እዩ ናህሪ ምህላው እንታይ የረዳእካ ነቲ ፓሎ ካብ ምሒ ካብ ቦትኡ ኣውፅኡ ናብ ኣዳራሽ ናይ ቤትሮ ሲርስ ኣብ ዝባን መኪና ወዲቁ ናብ ፅርግያ ይወፅእ ፓሎ ዝኣክል እ ማዕረ ክንደይ ናህር ነይሩ የረዳእካ እዚ ጠንቂ ዝኾነ መስተ እዩ ኣብ ሂወት ድሒኑ እንዲ ኣብ ንብረት ግን ከቢድ ዕንወት ወሪዱ ኣሎ ኣብ መኪና ዝድለካ ዘለኹ ኣባና ተገሚት ልዕ 25,000 ገሚትዎ ኣሎ ኣብ ገዛን ኣብቲ ናይ ፓሎን ግን ግምታ ይመፀና ናሳት ኣብ ሚእቲ ክበፅሕ እዩ ልዕሊ ተደይ ኮይኑስ ኣይጎድልኒ ከቢድ ዕንወት ወሪዱ ኣሎ ኣብዚ ሓደጋ እዚ ብኣብራ ናይዛ ጎደና እዚኣ ከተኩረልካ ቀትሪ ዘለኸውን ነይሩ ጌደና ወርሳይ ኣብ ፋሚሊ ኣየለ ብብዙሕ ሰብ ዝንቀሳቀሰሉ ንሞት ንብሎ ዘለና ተሃሪሙ ዘሎ ኣዳራሽ ከኣኒ ሰባት ዘብሉሉ መርዓ ገለ ዝዋስእሉ ናይ ዝኾነ ነገራት ኣዳራሽ ንብሎ መዘናግዒ ማእከድ እዩ ሰባት ነይሮም እተዝኾኑ ነይሮም ብጣዕሚ እዩ ከቢድ መወረደ ነይሩ ግን ኣብ ንብረት ገይሩ ሕሊፍዎ እዚ መኾኑ እዩ ምክንያት ፍርቅለይትን ፈረቓን ሰብ ኣብ ዘዕርፈሉ ኩነታት ስለ ዝኾነ ድሒኑ ብሓፈሻዊ ክብሎ እንተ ደኣ ኮይነ ኣብዚ ቀዳሚ ሰናብቲ ብፍላይ ዋላ እዞም ፓትሮል ናህና ይዘሩ እዮም ይኸዱ እዮም ክንቋፀሮ ይከኣልና ንመስተይ መስተ ሰቲኻ መምራሕ ማለት ከቢድ ንኣኻን ሂወትካን ሂወት ሰባትን ንብረትን ኣብ ሳዕሜን ምውራድ እዩ ነዚ ካብ ኮነ እንታይ መልእኽቲ ከመሓላለፍ ይኽእል ኣነ መስተ እንተ ፕሮግራም ክገብሩ ኮይነ መኪና ገድፎውን ኣለዎ ተጠንቂኢና ንኽእል መጀመርያ ሂወትና ንሓሉ ድሕሪኻ ሂወት ሰባት መስተ ንጠንቀቀሉ እየ ድብለ ዋናተይ
1: ከምዚ ክገልፆ ዝፀንሐ ዝኸበርኩም ተኸታተልትና መስተ ሰቲኻ እንትኣ ትጓዓዝ ኮንካ እቲ ከጋጥም ዝኽእል ሳዕብን ከምዚ እንዕዘቦ ዘለና እዩ እዚ ጥራይ ዘይኮነ ኣብ ሰሙን እዚ እውን ብሰንኪ መስተ ዘጋጠመ ካልእ ሓደጋ እውን ነይሩ ከምዚ ኣብ ስእሊ እንዕዘቦ ዘለና ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መራሕዛ ንዕዘባ ዘለና ተሽከርካሪት መስተ ሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ልክዕ ሰዓት 1:58 ሰዓት 2 ናይ ለይቲ ማለት እዩ ንገዝኡ ኣብ ዝጓዓዘሉ ዝነበረ እዋን ብክዕፀፎ ዘይግብኦ ቦታ እንዳተዓፅፋ ኣብ ዝኸደሉ ዝነበረ እዋን እዩ ናብዚ ንዕዘቦ ዘለና ናብ ሴማፎሮ ኣትዩ ክጋጮ እንዕዘቦ እቲ ዝርዝሩ እንታይ እዩ ዝመስል ጠንቂ ሓደጋን ሳዕቤኑ እንታይ እዩ ተኸታቲልና ክንመለስ ኢና
3: ብዕለት 11/8/26 ከባቢ ሰዓት 2 ናይ ለይቲ ጋጢሙ ተኸሳሲ ብእንዳ ሕርሻ መፅኡ ሚኒስትሪ ሕርሻ ናብ ጎዳይፍ ክምለስ ገፁ ክጥወ እታ ቦታ እውን ክተጥውይ ትኽእል ያ ኩልኩል እዩ እቲ ቦታ ፀጋም ምዕፃፍ ብናህር እንዳተጠወ ምስ ፓሎ መብራህቲ ተጋጭው ኣብ ንብረትን ኣብ ማኪናን ኣብቲ ሴማፎሮን ዕንወታ ወሪዱ ተሃራሚ በቲ ሓደጋ እታ ማኪና ተሃሪማ ስለ ዝነበረት ብከቢድ ኣብቲ ቦታ ሓደ ቦታ ሃሪምዋ እዩ ከይዱ እቲ ቦታ ሓደግ ምስ ተጋጨወት እታ ማኪና ኣብቲ ቦታ ሓደጋ ገዲፍዋ ንገዝኡ ከይዱ ንፅቢሒቱ ድሕሪ

ናይ ሰዓት 8 9 ኣቢሉና ዩ ንጎዩ ሃለዋት ምስ ፈለጠን ኣባና መፅ እዩ ማለት እዩ። ኣባና ምስ መፀ እውን እቲ ጉቡእ ናይ መርመራ ናይ መስተ ገይርናሉ። ዋላ ኳ በቲ ዝገበርናሉ መርመራ ነቲ ብሕጊ ዝክሰቶ ዘይኮነ ኣብቲ ዝመርመርና ድሕሪ 7-8 ሰዓት ኣቢሉ ይኸውን ማለት እዩ። ናይ መስተ ምልክት ግን ነይርዎ መስተ ነይርዎ ኢና ንብል፣ ምክንያቱ ነቲ መስተ ከጥፍ እዩ ማኪና ገዲፍዋ ከይዱ

0: ብሰንኪ እቲ ሓደጋ ዝሰዓበ ጉድኣት ኣብ ዕንወት እዩ ኣብታ ዝመርሓ ዝነበረ ማኪና ዕንወት ወሪዱ ኣሎ ኣብቲ ሴማፈሮ እውን ከፊላዊ ጉድኣት ወሪዱ ኣሎ ንዝርዝሩ ሓበሬታ በቲ ሓርፋ ጎምጓም እቲ ዝምልከቶ ኣካል ኣይ ሃበናን ኣሎት ዕንወት ብገንዘብ ማለት እዩ ብዓይኒ ዝረአ ግን ከፊላዊ ዕንወት ወሪዱ ኣሎ እጂ ኣብቲ ለይቲ ስለ ዝነበረ እምበር ኣብ ቀትሪ ነይሮም እንተትኸውን ካልእ ዕንወት እውን ወረደ ነ በዓል ሽግለት ኣለዎ በዓል ማኪና ኣለዎ ኣጋር ኣለዎ ዝኽይድ ኩላሃና ካብ ገዛ ክንወፅእ ከለና መጀመርታ ብፍላይ ማኪና ክንመርሕ ከለና እቶም ማኪና ሒዝና ካብ ገዛ ክንወፅእ ከምቲ ብሰላም ካብ ገዛና ዝወፃእና ብሰላም ክንምለስ ግቡእ ጥንቃቐ ጌርና ኢና ክንከይ ዝግባአና ካልእ ሓንቲ ክብላ ዘለ ኣነ ኩሉ ግዜ እቲ ሕጊ እውን ይእዘና ንድዩ ሓደጋ ምስ ፈፀምና ካብ ቦታ ሓደጋ ክንፍለ ክንክእል ይብልና ኣብ ቦታ ሓደጋ ተጠውልና ንዝምልከቶ ኣጋር ክንፅውዖ ክንክእል ኣለና ምክንያቱ እቲ መርማሪ ሓደጋ ኣብ ግዜኡ ናብ ሰዓትን ከይዱ ዝግብኦ ስራሕ ሰሪሑ እቲ ቦታ ፅርግያ ኣልዩ ነፃ ከም ዝኸውን ፅርግያ ተሽከርከርቲ ምደየሸግር ኣብ ግዜኡ እንተመፅኡ እዩ ሳይ ዝገብር እዚ ሰብ እዚ ሕጂ ከምዚ ንብሎ ዘለና ሓዲግዋ ከይዱ ማኪና ኣብ ማእኸል ፅርግያ እዩ ነራ ኣጋጣሚ ግን ኣባላትና ፓትሮል ዝኸሉ ስለ ዝነበሩ ከይደም ረኪቦማ ኣብዚኣ ከምዚ ኣላ ኢሎምና ከይድና ርኤልና ሓዲግና ካብ ቦታ ሓደጋ ከዓ ብክሬን ጌርና ክምትመፅእ ጌርና እያ ማለት እዩ ስለዚ ኩሉ ሰብ ሓደጋ ደጋጥሞ ኣብ እዋኑን ኣብ ግዜኡን ንዝምልከቶ ኣካል ክሕብር ኣለዎ እየ ዝብል ማለት እዩ
1: ከም ባህር ግን እንታይ ይረአ ብዙሕ ግዜ መስተ ምስተተዩ ምዝዋር ቃሕ ዝብሎም ሰባት የጋጥመካ እዩ እንታይ ኮይነ ምስታይካ ዘይምእማን እውን ኣሎ ምስታይካ ምስካርካስ ዘይምእማን እንታይ ዶ ኮይነ እየ ምባል እዚ ካብቶም ብብዝሒ ካብቲ ብዙሕ ውሑድ ዘጋጠመኒ ሓደጋታት እዩ ቅድሚ ሓደጋ ምግጣሞም ኣባላት ትራፊክ ፖሊስ ሞተረኛታት ኮኑ ኣጋር እውን ኣብ ሓደጋ ከይበፅሑ መስተሰትዮም ዝረኽብዎም ውን ብዙሓት እዮም ዘድሓንዎም ማለት እዩ ሒዘሞም ክንብል ከለና ኣድሒኖሞም ንብል ኣለና ስለዚ ዘድሓንዎም ውን ብዙሓት እዮም 23 ኣብ ሓደ ለይቲ ዝተሓዝሉ ሰዓት ኣሎ ሓደጋ ከይፈፀሙ እዚኣቶም 23ኦም ሓደጋ ከጋጥሞም ዝግብኦም ሓደጋ ከየጋጥሞም ዘድሓንዎም እዮም ዞም ቀፂዖሞም ወይ ሒዞሞም ዘይኮኑስ ኣድሒኖሞም ክንብል ንኽእል ኢና ካብዚኦም ሞሊቆም ዝኸዱ ከዓ እዞም ዘጋጥሙና ዘለዉ ትራፊክ ኣጋጣሚ ዘይረኸቦም ፖሊስ ትራፊክ ዘይረኸቦም ከዓ ሓደጋ ደጋጥሞም ከዓ ሳሕቲ ይረአዩ ብዝሓፈሻ ግን ዝኾነ ሰብ መስተ ሰትዩ ማኪና ክመርሕ ከምዘይብሉ እየ ዝላቦ መስተ እንተሰትዩ ከዓ መኪና ኮፋ ኣቢሉ ካልኦት መስተ ደይሰትዩ ክዝውርሎም ከም ዘለዎም ወይ ፀዊዖም ውሰዱና ክብልዎም ከም ዘለዎም ወይ ታክሲ ክጥቀሙ ከም ዘለዎም ወይ ከዓ ብእግሮም ክኸዱ ከም ዘለዎም ክገብሩ ይላቦ
2: ከምኡ እንተዘይ ጌርና ክጋጥም ዝኽእል ሓደጋታት ድማ እዚ ንዕዘቦ ዘለና እዩ ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል ሰላም

0: ሰላም ክቡራት ተኸታተልቲ መደብ ፍረ ፃዕሪ ከመይ ቀኒኹም? እዚ ትከታተልዎ ዘለኹም መደብ ብሚኒስትሪ ሕርሻ ዝዳለዎ ክልተ ሰሙናዊ መደብ እዩ። ኣብዚ ዘለኹምዎ ሰላምን ጥዕና ንምነየልኩም ንሎሙን ከም ወትሩ ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን የብን የገድስን እዩ ዝበለናዮም ትሕዝቶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ክትከታተሉና ድማ ብክብሪ ንቀደም። ኣብ ናይ ሎሚ ኣተኩሮ መደብና እምበኣር ኣብ ዞባ ጋሽባርካ ንእዞባ ለጉዓን ሰባ ብልዕሊ 10.5 ሚልዮን ናቕፋ ዝተሃነፀት ዲጋ ዳዕሮ ከበሮ ዝተካየደ ፅምብል መበረቕታ ኢና ሒዝናልኩም ቀሪብና ዘለና። ሰናይ ምክታል።
1: ኣድሃንስ ኣብ ዞባ ጋሽባርካ ንእዞባ ለጉዓን ሰባ እትርከብ ዓዲ ኮይና ብመጓሰ እሪትን ሕርሻን ዝነብሩ 420 ገባሮ ኣለውዋ። ካብ ኣስመራ ድማ 36 ኪሎ ሜትር ርሒቃ ትርከብ። ኣድሃንስ ብምዕራብ ምስ ዓድታት ወርሒ ሰብ መቐርካ፣ ደቂ ዳሽም፣ ደቂ ሸሓይ፣ ብሰሜን ምስ ዓድታት ኩርኩራ፣ ኮኮሎጃቃ፣ ኣዶና፣ ጎዳጉዲ፣ ዓድን ኣምንን፣ ብምብራቕ ድማ ምስ ዓድታት ዓዲ ገብሩ፣ ፀዓት ዘጋ፣ ደብሪ፣ ዓዲ ቢደል ትዳቦም። ተወለድቲ ዓዲ ማለት ኣብ ውሽጢ ዓዲ ዝርከቡ ብጉልበቶም ኣብ ወፃኢ ሃገራት ዝነብሩ ተወላድኣ ድማ ገንዘብ ብምውፃእ ከምኡ እውን ሞያውን ቴክኒካውን ደገፍ መንግስቲ ዘጠቃለለ ብልዕሊ 12 ሚልዮን ናቕፋ ዲጋ ክልተ ራህያታት ከምኡ እውን ፕሮጀክት ክልተ ማይ ሃኒፆም። ከም ፍረ ፃዕሮም ድማ ነታ ዲጋ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሕሩይ፣ ፀሓፊ ህግደፍቲ ዞባ ኣምባሳደር ማሕሙድ ዓሊ ጃብራ፣ ኣመሓዳሪ ንዞባ ለጉዓን ሰባ ኣቶ ኣብርሃም ሓጎስ፣ ኣዘስቲ ሓይልታት ምክልኻል፣ ላዕለዎት ሓለፍቲ ሚኒስትሪ ሕርሻን ዕዱማት ኣጋይሽን ኣብ ዝተረኽብሉ ስነ ስርዓት ኣመሪቖምዋ። ኣብቲ ኣጋጣሚ ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሑሪ ነቲ ፕሮጀክት መሪቑ ድሕረ ምኽፋት ኣብ ዘስምዖ መደረህ
2: ወግዒ ዝምራቕ ዘሎ ዲጋ ሓደ ካብቶም ብተበግሶታት ህዝብን ሓገዝ መንግስትን ኣቐዲሞም ዝተሃንፁ ንህዝቢ መስተርሆት ፈጢሮም ኣገልግሎት ዝህቡ ዘለዉ ኣገደስቲ ዲጋታት እዩ። ብዕብየቱን ዝሕዞ መጠን ማይ ካብቶም ኣብ ንኡስ ዞባ ለጉዓን ሰባ ክሳብ ሕጂ ተሃኒፆም ዘለዉ 10 ዲጋታት ኣብ ሳልሳይ ደረጃ ዝስራዕ እዩ። ከባቢ 200,000 ሜትር ኪዩብ ከዓ ይሕዝ። ብበዝሒ ተጠቃማይ ህዝቢ ክርአ እንከሎ ብስድራ ን506 ስድራ ቤት ብትንፋስ ድማ ን2258 ከምኡውን ንጥሪትን መስኖኣዊ ልምዓትን ዘገልግል ንዝፀንሐ ናይ ማይ ፀገማት ዘቃልል ንልምዓት ጥጡሕ ባይታ ዝፈጥርን ብምዃኑ ኣብ ምምሕዳሩን ኣጠቓቕምኡን ብልዑል ተገዳስነትን ትክንክንን ክተሓዝ ይግባእ። ከምቲ ኩሉ ግዜ ከም መዘኻኸሪ ንብሎ ከዓ ዲጋ ከም ምህናፁ ምምሕዳሩን ምክንኻኑን ስለ ዝኸብድ ተሃኒፁ ዘሎ ዲጋን ክልተ ሓፅብታትን ልዑል ናይ መንግስትን ህዝብን ገንዘብን ጉልበትን ዝፈሰሶ ምዃኑ ብምርዳእ ንዝነውሐ ግዜ ኣገልግሎት ክህብ ምእንቲ ኩሉ ተጠቃማይ ህዝቢ ምስ ምምሕዳርን ሰብ ሞያን ክተሓባበርን እጃሙ ከበርክትን እምሕፀ። ኣብ መወዳእታ በዚ ኣጋጣሚ ንኩሎም ነዚ ናይ ልምዓት ፕሮጀክታት ክውን ክኸውን ዝሓገዙ ዝሰርሑ ዝመርሑ ኣባላት መንግስትን ምምሕዳርን ውልቀ ሰባትን ብስመይን ብስም ዞባን ልዑል መስጋና የቕርብ። ዘለኣለማዊ ዝኽሪ ንስዋኣት ንዓወት ንሓፋሽ
1: ቀፂሉ ኣመሓዳሪ ንኡስ ዞባ ለጉዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኣብ ዘስምዖ መደረ
3: ኣቐዲመ ነዚ ናይ 4 ፕሮጀክት ዲጋ ክልተ ራህያ ውሕሱን ፅሩይን ስተማይ ንምውሓስ ዝተገብረ ፃዕሪ ኣብ ውፅኢታዊ ፍረ ፃዕርና ምብቃዓና ንኹልና እንኳዕ ኣብቃዓና ዮሃና ይብል። ከም ዝፍለጥ ጥርናፈ ተሎ ውዳበይ ሓይልን ንቕሓት እንተሎ ዘይትግበርን ዘይፍፀምን ኮታ ነዚ ዝዓግት ሓይሊ የለን። ስለ ውሽጥን ደገን ዝርከቡ ህዝቢ ዓዲ ሓንስ ስለ ተወደበን ሓድነቱ ስለ ዘስጠመን ንፀገማቱን ከም ፀገም ከይረኣየ ብሓያል ኒሕን መንፈስን ስለ ተበገሰ ነዚ ሎሚ መመረቕታ ደረጃ በፂሕዩ ዘሎ ልምዓታዊ መደብና ምብቅዑ ኣብ ውሽጢ ንኡዘባና ከፋት በሪ ልምዓትና ቅዱስ ቅንዒ ኣብ ኩሉ ምምሕዳራትና ኮይኑ ፅልዎ ቀሊልካ ዝረአ ዘይምዃኑ ብምግንዛብ ዝተፈላለየ ዕንቅፋታትን ፀገምን ተነበሩ ነዚ በዲኻ ሓድነት ኣደልዲልካ ኣብዚ ዓወት ምብቃዓና መስክሩለይ ዘድልዮ ኣይኮነን ዝተሰርሐ ባዕሉ ስለ ዝዛረብ እዚ ድማ እቲ ውዳበን ሓይልን ዝበሃል ሕጂ እውን ደጊሜ ዮሃና ብል
1: ካብዚ ቐፂልና ምስ ክኢላ ሕርሻን ነበርቲ ተዓድን ብዛዕባ ምህናፅታት ኢጋ ኣመልኪትና ዘዘራርብናዮም ኣለና ናብኦም ከሰጋግረኩም።

0: እዚኣ ዲጋ ዳዕሮ ከበሮ ኣብ ዕለት 1 ወር 6 2019 ጀሚራ ቅድሚ 7 ዓመት ማለት እዩ። እትሰረርካ ከዓ ዲጋ ብሓመድ እያ ተሰሪሓ። ከምዚኣ ትረኣየኩም ዘላ ኣብ ታሕተዋ ሎወር ዝማይ መሊ ዝብና ዘሎ 89 ጀሚራ፣ እዚ ፋይናል ዘሎ ከዓ 255 ወዲያ ማለት እዩ። እንደገና ቆመታ 10 ሜትር እያ፣ እቲያ 8 ሜትሮ ማይ ድሕዘልና፣ እቲ 2 ሜትሮ ግን ፍሪቦዲ ወይ ከዓ ስፒል ወይ ማለት እዩ። ዓቐን ማይ ከዓ ልዕሊ 200,000 ሜትር ኪብ ማይ ትሕዘልና ማለት እዩ። ብምቕፃል እቲ ርግዱ ቲክነስ ከዓ ብ54 ሜትሮ ጀሚራ ብ4 ሜትሮ ፋይናል ማለት እዩ። ሰለስተ ርብዒ ድኾን ስሒዛ ኣላ ማለት እዩ። ካብቲ 200,000 ንብሎ ዘለና 160,000 ሜትር ኪብ ኹን ሒዛትልና ኣላ ማለት እዩ። እዚኣ ዋንለ እዚ ቀንዲ መዓላ ዝበልኳ ቀንዲ ማይ ድስተ ይነበረና ዝኸባሉ ንፅሩ ማይ ስተ እቲ ቀዳማይ ዕላማ ማለት እዩ። ካብ ሓሊፉ ከዓ እቲ ማይሲ ነዚኦም ተጠቀምቲ መስናዊ ሕርሻ ንኸምኢና ኣብዚ እዋን ዝዘሎ መስናዊ ሕርሻ ክትገብረሉ ሳሳይ ከዓ ትሕቲ ባይታ ማይ ምህብቶም ማለት እዩ። ትሕቲ ባይታ ሕጂ ብምሉእ ዝትርዎ ዘለኹም እ ልሙዕ ዩ ዘሎ ካልትልቢ ጀሚሩ እምበር ዝወስድ ኪን ዳ
1: ዲጋና ኣብ ረብሓ ዓብ ሓጎስ ዓብ ደስታ። ምክንያቱ ልምዓት ስለ ዝኾነት ሰሪሕና ነልምዓላ ድንድሽና ንዘርአላ ንሕና ንበፃሕቲ ኽን ፍሱስ
2: ኢሉሎ እዚኣ ዲጋ እዚኣ ብዲጋ ሰሪሓ ጥራይ ዘይኮነሲ ዋላ ቀደም ውን ሃብታም እያ። ሻንሽቆር ተባሃለት ኣብዚ ከባቢ ብምሉኡ ቀዳማይ ተምህዥዋ ዝነበረ ብመንግስቲ ኣብዚ ቦታ እዚ ሞተር ተመኒዋ ነይሩ። ክሳብ ሕጂድ ግን ኣብ ምዕልቲ ስለ ዝበፅሓ ምዕልቲ ዝበፅሕ ኢሎ ማለት እዩ። ሕጂ እዚኣ ዲጋ እዚኣ ንሕና ቅድሚ ሕጂ ነፍርየላ ነርና፣ ሕጂ ከዓ ዝያዳ ኣፍሪና ብነፍስና ክንክእል ናይ ምሉእ ተስፋ ተስፋና እዩ።

0: ከም ዘይብሉ ሓጎስ እዩ ዘለና ንዓና 3 ሚትሮ 4 ሚትሮ ጉድጓዝ ክዒቶም እዮም ማይ ንሰተ ነርና። ሕጂ ግን ኣምላኽ ይብና ሳላዘም ጀጋኑ ደቅና ማይ ከም ድላይና ንቐድሕ ከም ድላይና ንሰቲ ሓጎስና ወሰን የብሉን። ውሽጢ ዘለኹም ኣብ ደገ ዘለኹም ደቅና ዝዓበኹም ዝነኣስኩም ሓጎስና ወሰን የብሉን። ከምዚ ናህና ክትሕገሱ ከ ሰብ ሙሉኣት ተስፋ ኢና እማዕሮ ደቂ ተባዕትዮ ኢና ንሰርሕ ነርና ሰሪሕና ከዓ ዓወት ረኺብና ሳላዘም ጀጋኑ ደቅና ኣብ ድላይና በፂሕና ሓጎስና ወሰን የብሉን።
1: እዚ ድጋ እዚ ብሽራህ ናይ ሰማእታትና እዩ። ሓድንህና ምስ ረኸብና ናፅንህና ምስ ረኸብና ብሩኻት ውላድ ምስ በለና ብሩኽ መንግስቲ ምስ ረኸብና ዝትካል ዝጌርና ዕውር እንታይ ይደሊ ብርሃን፣ ነጋዳይ ከ እንታይ ይደሊ ድሓን፣ ህጂ ከ እንታይ ንደሊ። እዚ ራህያ እዚ ሰሪሕና ዓቕሚ ኣለና፣ ፍርያት ኣለዎ፣ ጸጋ ኣለዎ። ንነፍስና ኮይንና ንዞባና ክንከውን ስለ ንኽእል ብዝተስፋታት እዚ ንመንግስትና ሒና ንፅበዮ። ኣኻሊ መሬት ኣለና ከፍሪ ዝኽእል ፍርያት ዝቕበሎ
2: ከነፍርየሉ ክንፅዕሮ

0: ክንበልዐሉ ኣብ ዓመት ሰለስተ ግዜ ክንበልዓሉ እቲ ትምኒት ናይ መንግስትናን ትምኒት ናይ ውላድናን። ስለምንታይ ሰዊት ሓጋይ ክብልዑና? ንዓዲ ኣቦና ሰዊት ሓጋይ ዘይነብልዖም ስለ ዝበሉ ብኦም ዝግበር ዘሎ ተግባር እዩ። ሕጂ ንሕና እንታይ ንሕግዞም ነዚኦም? ጉልበት ፃዕሪ ነቲ ዝፃዓርሉ ኣብ ግብሪ ክነውዕል ንሃነግዘ ኸውን።
1: ፀጋ ክመፅእ ነፍስና ኣፍሪና ንመንግስትና ንሃገርናን ከነፍሪ ሓገዝ ብትቦታት ተዘርግሒቡ ክኢላታት ተኽሊ ሓመድ ተመርሚሩ ከከብ መልክዑ ገይሩ ንኽፈርዮ ከምኡ ንደሊ ተቐሪቡ ቀረ ምስ መፀ እንታይ ይደሊ መዓር እኮ ዝወስደልካ ተረኸብካይ እምበር ዝወስደልካ ድሕደ ይረኸብካይ መዓርኒ ማይካ ተቐሪቡ ከነፍርየሉ ኸነን መዓሉ ስለ ንደሊ ጉልበት ውላናን ጉልበት መንግስትናን ንፅበ ኣኹም በፅሖ ሰብ ምሉእ ተስፋ ኢና ዲጋኣባሒ መሬት ኣልምዒ
2: መንስ ከበሮ ብኣድጊ ኣድጊ ዘይብላ ብሒቋኣ ተሰኪምና ማይ ወሪድና ንሰቲ ነርና ሕጂ ከዓ ኣምላኽ መስገን ወሊድና ሳላ ከስዕና ሳላ ደቅና ሳላ ኣሕዋትና ሳላ ስድራና ከዓኒ ኣብ ገገዛ ከዓ ትኸማን ተስፋ ኣለና እንዳው ጎየና ብንሰኽቲትና ንፅኢና ንሰቲ ኣለና ፅሩይ ማይ ንሰቲ ሕማም የብልና ፀገም የብልና ዲጋና ተኮይኑ ከዓ ሰፊሕ ንገፊሕኒ
0: እንታይ ክንገብረሉ ኣለና ንሕና ክንፅዕረሉ ክነፍርዮ ሰዊት ሓጋይ ክንበልዕ እዩ ትምኒትና እሞ መንግስትና ዘለኣለም ንበር

እጅኻ ሰሪሕና ንኣቱ ኣቕምና ንኣሰርሕ ኣቕምና ሓምልና ድንሽና ዕፉና ድባና ኩሉ ኣልሚዕና ሰሪሕና ከዓ ሕጂ ክንነባብር ከዓ ሰብዓብ ተስፋይና።

ቀለውዕ ዘዕቢ ነቲ ከምዚ ንሕና ዓበይ ደለ ሽምግል ደለ ከዓ ካብቲ ብሰርሐ ንበልዕ ንሰቲ ፈታዊና በልና ብሰልድና ንገዝእ ኩሉ ሽሻይ ዓድና እመላኣልና ዓይኒ ሕሱም ዝፈነልና እዞም ደቀይ ወፊርኩም እተዉ ንሕና ሕጉሳት ኢና ኣብ መደምደምያ ዝበፃሕኩም ከዓ ሕጉሳት ኢና ሕጉሳት ኢና እንቋዕ ዝረኣየና ሓጎስና ወሰን የብሉን እዞም ደ

ንዓድኻ ክትሃንፅ ከለኻ ሲ ኩሉ ግዜ ስደት ዘሎናያስ ዓድና ኣይኮነን ማለት እዩ። ንሕና ከዓ ብጣዕሚ እዚ ኣብዚ ከዓ ብዙሕ ለውጢ ተገይሩ ማለት እዩ። ንሕናስ ማዕረ ክንዲዚ ለውጢ ዝገበርና ኣይ መሰለናን። ምክንያቱ ማይሲ ኣብ ገዛና ክንደይ ንቁጣታት ክንደይ ክስተሎ ብጣዕሚ ኢና ሓቂ ትሓሽ ማዕረ ክንዲዚ ተሓጒስና ኢና ማለት እዩ። ስድራና ኣብ ገዝኦም ማይ ክሰትዩ ከለዉ እዚ ኩሉ ዲጋ ከምዚ ኢሉ ክመፅእ ከሎ ብጣዕሚ ማለት እዩ ኣነ ሕጉስቲ

ክቡራት ተኸታተልትና፣ ካብዚ ምቕፃል እታ ኣካል ናይዚ መደብ ዝኾነት ብክኢላ ምድላው ምግቢ ኣስመረት ዳምር ከምኡውን ክኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተዳለወት ትቐርብ ንኡስ መደብ መኣዛ ፍረ ፃዕሪ ከነቕርበልኩም ኢና። ሰናይ ምክታል።

0: ሰላም ሰላም ዝኸበርኩም ተኸታተልትና፣ እዚ መደብ መዓዛ ፍረፃር እዩ። ሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣደላለዋ ሃብታም ሰላጣ እዩ። ንሰላጣ ዝምልከት ሓፈሻዊ ሓቅታ ዝሓዘ መብርህ ሎሞ ብሓባር ንከታተል።
1: ሰላጣ ኣብ ሃገርና ብቐረባ ክንረኽቦ እንኽእል ሓደ ካብ ዓይነታት ኣሕምልቲ እዩ። ብልምዲ ግና ሰላጣ ክበሃል እንከሎ እቲ ልሙድ ቀጠልያ ሰላጣ ወይ ድማ ጅርጅር ጥራይ እዩ ዝዝከር። እንተኾነ ሰላጣ ብእተፈላለየ ትሕዝቶ ሃብቲሙ ክቐርብ ከም ዝኽእል ምፍላጥ ኣገዳሲ እዩ። ንኣብነት ሓደ ሃብታም ሰላጣ ብምውህሃድ ሰላጣ፣ ኮሚደረ፣ ፋጆሊ፣ ድንሽ፣ እንቃቕሖ፣ ካሮት፣ ጥሑንፉል፣ ስምስም፣ ብተወሳኺ እውን ኩኩምበር፣ ብሮክሊ፣ ካልኦት ብጥሪኦም ክብልዑ ዝኽእሉ ኣሕምልቲ ብምውሳኽ ክቐርብ ይኽእል እዩ። በዚ ድማ ሓይሊ ዝህቡ መኣዛታት ካርቦሃይድሬትን ፀዓትን ንኣካላትና ዝሃንፁን ዘጠንክሩን ፕሮቲን ምስ እዞም ክንጠቕሶም ዝጸናሕና መኣዛታት ኢድ ብኢድ ብምትሕሓዝ ንምሕቃቆምን ምህናፅ ኣካላትን ዝሕግዙ ቪታሚናት ማዕድናትን ድማ ንረክብ። በዚ መሰረት ድማ ብትሕዝትኡ ሃብታም ዝኾነ ሰላጣ ብምድላው ዝተማለየ መኣዛዊ መግቢ ክንረክብ ይከኣል። ስለዚ ሃብታም ሰላጣ ብምምጋብና ዘድሊ መኣዛዊ መግቢ ስለ እንረኽበሉ ኣብ ዕለታዊ መግብና ነዘውትሮ።
0: ንዑ ንምስራሕ ዘድልየና ወይ ከዓ ንዑ ንምድላው ዘድልየና ዓይነት ስፔዛ ከዓ ሰላጣ ሓደ ኪሎ ዝኸውን እውን ሓደ ዓብዪ ዕብይ ዝበለ ሓደ ጉንቦ ሰላጣ ተጠቒምና ኣለና። ሓደ ኩባያ ከዓኒ ፋጆሊ ቀይሕ ርብዒ ኪሎ ግራም ማለት እዩ። ሓደ ኩባያ ፋጆሊ ቀይሕ። ኣብዚኣ ከዓ ክልተ ሓባ ካሮቲ ፋሕፊሕና ኢና ኣለና፣ ማእከላይ ግዝፊ ዘለዎን ካሮቲ። ሰለስተ ሓባ ከዓ ኮሚደረ፣ ሽጉርቲ ሓደ ዕብይ ዝበለ ማእከላይ ግዝፊ ዘለዎ ሓደ ሓባ፣ ክልተ ሓባ ከዓ ድንሽ ማእከላይ ግዝፊ ዘለዎ ግን ከዓ ተሓፂቡ ብፅሬት ምስ ቀራፉ ተጠጢቁ ተመቲሩሎ፣ 100 ግራም ከዓ ፉል ቀይሕ ፉል እዚ ዝቆርጠም ንበልዖ ምስዩ ቁርብ ቅልው ኣቢልና ወቐጣ ኣቢልና ኣዳሊና ኣለና ብከምዚ ገባብ ማለት እዩ። እንተደሊና ከዓ ዝተጣሕነ ፉል ክንጥቀም ንኽእል ኢና፣ ግን ሽኮር ዘይብሉ ማለት እዩ ክኸውን ኣለዎ። ለሚን እውን ኣዳሊና ኣለና ክልተ ሓባ ሰለስተ ማንካ ኮይናልና ኣለዋ ኣብ ማይ ምስ ተፀምቀ። ኣብዚኣ ከዓ ዝበሰለ እንቃቑሖ ሰለስተ ሓባ ኣዳሊና ኣለና ብማይ ዝበሰለ ማለት እዩ። ጨው ከመላይነቱ ካልእ ዘይቲ እውን ኣነ ናይ ዘይቲ ኣውሊዕ ተጠቒመ ኣለኹ። ብዘለና ዓይነት ዘይቲ ክንጥቀም ኽኢልና ሰለስተ ማንካ ዘይቲ ኣውሊዕ ክንጥቀም ኢና። ሰላጣና መጀመርያ ብፅሬት ሓፂብናይ ኣለና። ምናልባት ኣብዚ ጫፉ ደስ ዝብል ነገር ከይህልዎ ከዓ መልግሶ ማለት እዩ። ፍሪፍሪ ኢሉ ከም ዝተተመተረ ፅቡቅ እዩ። ሰላጣና ብፅሬት እዩ ክሕፀብ ዘለዎ መጀመርያ። እዚኣ ገርና ከዓ ኣፍሪ ኣፍሪ ኣቢልና ነቴርና ነዳለዎ ማለት እዩ። ኩለን ዘን ዝመተርናየን ኣብዚኣ ገልቢጥናየን ኣለና። ሓደ ኪሎ ሰላጣ ኢና ተጠቂምና ዘለና። ቀፂልና እዚ ዳሊናዮ ዘለና ሓደ ዓንካር ሽጉርቲ፣ ኮሚደረ ሰለስተ ሓባ፣ ካሮቲ ክልተ ዝተፋሕፈሐ፣ ኣብዚ ከዓ ፋጆሊ ኣለና። ፋጆሊና ከዓ ብፅሬት ተሓፂቡ ተኣርዩ ተሓፂቡ ተኣልዩ ሓዲሩ ድሕሪኡ ይበስል እሞ ዝያዳ ሓዊ ኣይውዳእልናን ዝያዳ እቲ ነዳዲ ንምቕናስ ማለት እዩ። ብከምኡ ገባባ ደሊና ኣለና። ብዘካዚ ፋጆሊ ካልእ ካብ ጥረታት ዝኾነ ዓይነት ክንጥቀም ንኽእል ኢና። ዓተር ክንጥቀም ንኽእል፣ ዓይኒ ዓተር፣ ኣዳጉራ ዝደለናዮ ምንጪ ፕሮቲን ዝኾነ ጥረታት ንጥቀም ንኽእል ኢና። እዚኣ ሓንቲ ኩባያና ወሲድና ዘለና 250 ግራም ማለት እዩ። ካልእ ድንሽ ከዓ ከምኡ ብማይ በሲሉ ተሓፂቡ መጀመርያ ድሕሪኡ ብማይ በሲሉ መቴርና ኣለና ምስ ቅራፉ። እዚ ፉል እዩ። ፉል ከዓ ከምቲ ኣቐዲምና ዝጠቐስናዮ ምስ ቅራፉ ዘሎ ፉል መጀመርያ ቆርብ ፅሉው ፅሉው ነብሎ ድሓር ንጎድኦ ማለት እዩ። እዚ ፉል እዚ ከዓ እንተደሊና ከምዚ ገርና ክንጥቀም ንኽእል ኢና። እዚኣ 100 ግራም እያ ፉል ምስ ተጣሕነ ብዙሕ ዝኸውን ሚዛኑ 100 ግራም ኣዝዩ ብዙሕ እዩ ዝኸውን። እንተደሊና ከዓ ተስተረፈ ነዛ ለሚን ወሲኽና ለሚን ወይ ኣቸቶ ኣነ ለሚን ተጠቒመ ኣለኹ። ካልእ ከዓ ዘይቲ ሰለስተ ማንካ ዘይቲ ኣውሊዐ ተጠቒመ ዘለኹ ኣነ። ጨው ኣነ ብዚኣ ሓንቲ ማንካ ናይ መኾስ ናይ ሽኮር ተጠቒመ ኣለኹ። ከምዚኣ ጌርና ብሓንሳብ ንሓዋውሰን ኣብ ክንዲያ ኡ ነፍስሶ ብሓንሳብ ሓዋዊስና ከነብሎ ከልና ክነፍሶ ከልና ፅቡቅ ሶስ ናይ ሰላጣ ይኮነልና ማለት እዩ። ከምዚ ገባብ ክነዳለዎ ንክእል። ተሬፋህና ዘላ እንቋቁሕያ ካብኡ ከዓ ልክዕ ከምቲ ናይ ድንሽ ማለት እዩ ብማይ በሲሉ ዋላ ሓንቲ ሰጎብሎ ነገር የለን ብማይ በሲሉ ብፅሬት ሓፂብና የለና ግን ፎርማ ክገብረልና እንተደሊና ብስላይስ እንተደሊና ከዓ ከምዚ ገባብ መትሮ ንኽእል። ዝኸበርኩም ተኸታተልትና እቲ ንሃብታም ሰላጣ ዘለየና ስቤዛ ብምሉእ የእቲና ወዲእና ኣለና። ሕጂ ተሪፍና ዘሎ ሓዋዊስካ መቐራቢ ማለት እዩ። ከምዛ ክትሪኢና ፅንሕኩም መታቲርና ወዲእና ኣለና ብምሉእ ኣስቤዛ ወይ እቲና ኣለና። ሕጂ ተሪፍና ዘሎ ሕውስውስ ኣቢልካ ንምጋብ ማለት እዩ። ከይተጠቕሲ ሓልፍ ዘይግብኦ ማለት እዩ። ሰላጣ ተመቲሩ ሙሉእ መዓልቲ ክውዕል ከሎ ኣብ ጥዕናኻ ካልእ ጉዳእቲ ዘምፅእ ምክንያቱ ባክተርያ ብዙሕ ናይ ምእካብ ባህሪ ስለ ዘለዎ ክንዲ ዝኾነ ከዓ ቀቀልጢፍና ድውዳእ ሰላጣ ኢና ክነዳሉ ዘለና ዳ እምበር ብሙሉእ ሓዋዊስናዮ ሙሉእ መዓልቲ ክውዕል የብሉን። እዚ መፀ ሰብ ከምቲ ካልእ መግብስ ኣይኮነን ሰላጣ ምክንያቱ ሓዊ ሓልፎን እዩ ኣብኡ ከሎ ዝብላዕ ዝሑል መግቢ ስለ ዝኾነ እጂ ተሓዋዊሳ ወዲኣ ትልናኣላ። ንሽዱሽተ እዚ ኣባላታ ስድራ ቤት ሓሲበ ኣዳልዮ ዘለኹ እዚ መግቢ ንሽዱሽተ ሰባት ከድረል ንኽእል ወይ እውን ከም ጣዕሞት ዝደለናዮ ክንወስቶ ንኽእል። ብፍላይ ከዓ ኣብ ግዜ ደራርፉ ክስ በለ መግቢ ክንደሊ ክንብል ከለና ወይ እውን ክብድ በለ መግቢ ንድሕር ዳ ቀትር ተመሲሕና ምሸት ከዓ ፍኩስ ዝበለ መግቢ ስለትደሊ ብከምዚ ገባብ ተደሪርና ክንሓድር ንኽእል ማለት እዩ።

0: Sehr gerne, Bettner. ዝኸበርኩም ተኸታተልትና ከምዛ ትርእይዋ ዘለኹም ሰላጣና ወዲና ኣለና። እዛ ሰላጣና ኣብ ግዜ ድራር ዝበዝሕ ግዜ ፍኹስ ዝበለ መግቢ ክንደሎ ከለና ያ ንምገባ። ክቡራት ተኸታተልትና እዛ ሎማዓንቲ ደሊና ዘለና ሃብታም ሰላጣ ነዚ ትመስል ዝተፈላለየ ዓይነት ትሕዝቶን ዝተፈላለየ ዓይነት ሕብርታትን ሒዛ ኣዝያ ምልክዕቲ ኮይና ትልና ኣላ። ንመኣዛዊ ትሕስኡን ውሕስነት መግብን ኣመልኪቶም ከዓ ክኢላታት ስነ መኣዛ መግብን ውሕስነት መግብን መብርህኹምና እዮም። ብሓባር ንከታተል ንቐደም በሉ።
1: ኣዝዩ ጥዕንድራ እዚ ቅድሜና ዘሎ መግቢ እቲ ናኣቶም ኣዛዊ ትሕዝቶን ጥዕናዊ ረብሓታቶም ክንርኢ ከለና እዚ መኣዲ እዚ ከባቢ 6600 መጠን ሓይሊ ኣብ ሓደ መኣዲ ተቐሚጥና ኣሎ። ንሓደ ውልቀ ሰብ ድማ ከባቢ 275 ዝኾኑ መጠን ሓይሊ ሂበና። ካብዚ መኣዲ እዚ ከባቢ 28 ካርቦሃይድሬት ክኾን ከሎ 25 ፕሮቲን 12 ድማ ስብሒ እዮም። ኣብዚ መኣዲ እዚ ቀንዲ ክንፀቕጠሉ ዝደሊ ግን እቲ ዝበዝሒ ትሕዝቶ ሒዝዎ ዝርከብ ቫይታሚንን ማዕድንን ክኾን ከሎ እዩ። ኣብ ቫይታሚን ዝበዝሑ ቫይታሚን ኤ፣ ፎሌት ዝበሃል፣ ራይቦፍላቪን፣ ናያሲን ዝበሃሉ ብጣዕሚ ኣዝዮም ጠቐምቲ ዝኾኑ ቫይታሚናት ኣብዚ መኣዲ እዚ ይርከቡ። ናያሲን ክንርኢ ከለና ቀንዲ ኣብቲ ናይ ስርዓተ ምሕቃቅ መግቢ ኣብ ማዕናጡ ዝኾነ ዓይነት ከም ውፃእ ዝመስል ሕማማት ንኸይመፅእ ዝከላኸል ዓይነት ቫይታሚን እዩ። ብዘይካ ንሱ እዚ ራይቦፍላቪን ንብሎ ድማ ወይ ከዓ ቫይታሚን ቢ2 ዝበሃል ማለት እዩ። እዚ ከዓ ነቲ ኣብ ምሕቃቅ ግሉኮስ፣ ፕሮቲን፣ ስብሕታትን ድማ እዚ የካይደልና ማለት እዩ። ስለዚ እዚ ማዕድ እዚ ማለት እዩ ኣዝዩ ሃብታም ዝኾነ ናይ ቫይታሚን ትሕዝቶ ኣለዎ። ማዕድን ክንርአ ከለና ድማ ብተወሳኺ ቀጠለ ኣሕምልቲ ኣዝዮም ብማዕድናዊ ዝኾኑ ትሕዝቶ ሃብታማት ስለ ዝኾኑ ዘይመስሉና ኣብ ፀባ ጥራይ ዝርከቡ ዝመስሉ ከም በዓል ካልሽዮም መሳሊ፣ ማግኔዥዮም፣ ፖታሽየም፣ ሶድዮም ዝኣመሰሉ ብዙሓት ብዙሓት እውን ከም በዓል ሰሌኒዮም፣ ኮፐር፣ ዚንክ ዝበሃሉ እዚኦም እውን ሒዝና ይርከብ። ካብዚኣቶም ከም ሶድየምን ፖታሽየምን ክንርኢ ከለና እዚኣቶም ካብ ቀጢም ኣንጣን ናብ ሰራዊር ደም ካልእ ድማ ካብ ዋህታት ደም ከባቢ እዩ ዘሎ ፕላዝማ ዝበሃል ፈሳሲ ካብኡ ንውሽጢ ድማ ንኸኣቱ ዝሕግዙ ማዕድናት እዮም። ስለዚ እዚ ሃብታም ሰላጣ ኣዝዩ ፅቡቅ ዝኾነ ትሕዝቶ ስለ ዘሎ ንመገቦ
2: ሕራይ ንድሕነት መግቢ ዝምልከት ንዛረብ ከለና ከዓ ድሕነት መግቢ ፅናሓለየ ደ ይበሃላ ኣሻማዊ ዘይኮነ ጉዳይ ስለዝኾነ ኣብ መግቢ ኣብ ንምገበሉ ግዜ ንኣብነት ከም በዓል ሰላጣ ዝኣመሰሉ ብጥሩሑ ንምገቦም ወይ ከዓ ከየብሰና ንምገቦም መግብታት ብደቂቕ ተዋሳያን ክብከሉ ስለዝብሉ ቅድሚ መግቢ ምምጋብና ብግቡእ ክነፅርዮም ውን ክንሓፅቦም ውን ኣለና። ብተወሳኺ እውን ሕብረተሰብ ወይቲ ስራሕ መግቢ እቲ ሕብረተሰብ ነቲ ክሽነ ኣታሕዞ ኣብ ክሽነ ብፅፈት ክዕስ ክኽእል ኣለዎ፣ ብዝተኻለ መጠን ከፅፍት ክኽእል ኣለዎ። ብተወሳኺ እውን ሽንቲ ቤት ፀኒሑ ጓሓፍ ፀኒሑ ኣብ ዝመፀሉ ግዜ ንኢዱ ብግቡእ ከፅር ክኽእል ኣለዎ ማለት እዩ። ተወሳኺ እውን ታብ መግቢ ትሰርሕ ሰብ ኣዝማልቶ ፅፍሪ ካልኦ ዳኣመሰሉ ጨጉራ ብግቡእ ክሽፍን ክትቅል ኣለዋ ማለት እዩ። እዚ እንተጌርና ነቲ መግቢ ውሕስነቱ ሓልዩ ንነዊሕ ግዜ ክፀንሐ ነገር ብተወሳኺ እውን ከምዚኦም ዳኣመሰሉ መግብታት ንውሕ ዝበለ ሰዓታት ኣብ ንቡር ኩነታት ወይ ከዓ ኣብ ናይ ሙቐት ናይ ገዛ ከነቐምጦም የብልና። ምክንያቱ ንቡር ኩነታት ወይ ከዓ ዛሕልን ሙቐትን ንተዋስያን ንከዓብ ምቹ ባይታ ስለዝፈጥር ብዝተኻእለ መጠን ኣብ ዛሕሊ ትሕቲ 4 ዲግሪ ሴንቲግሬድ ንውሕ ዝበለ ሰዓታት ከነቐምጦም ክንቅል ኣለና ማለት እዩ።
3: ዝኸበርኩም ተኸታተልትና ናባኹም ከነብሎ ዝፀንሕና መደብ ኣብ ትእዛዝ ይምሎ። ከም ወትሩ ኣብ መደባትና ሕቶ ይርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም። ሰላም ቅነ ንኹልና፣ ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ
6: ሚሳል
7: ኣብ ቀረባ እዋን ኣብ ኤርቲቪ

ንዝፀንሑ መደባት ኤርቲቪ ተኪእና ሰዓታት መደብ ህርመት ዝፍነወሉ ስለ ዝኣኸለ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ኣዋዲድና ናባኹም ናብ ተኸታተልቲ መደብና ንምዝናይ ከነቕርብ ተዳሊና ኣለና። ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? እዚ ንሎሚ ተዳልዩ ዘሎ ደርፍታት ኣብ ናይ ዕረፍቲ ግዜኹም ከዛንየኩም ተስፋ እንዳገበርኩ ከም መኽፈቲ ቀሪብና ዘለና ደርፊ ከላልየኩም። ንሎሚ ቀሪብና ዘለና ኣብ መኽፈቲ መደብና ናይ ገዲም ድምፃዊት ስነ ጥበባዊት ፅገ ተኽለ ሰንበቲና ቀሪብና ዘሎና ካብ ደርፍታታ ሴሌሌይ እትብል ብኣ ክንጀምር ኢና። ተቓደስቲ ትሕዝቶና ክትኮኑ ደጊመ ብክብሪ እንዳዓደምኩ ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና። ፍቅራዊት ደርፊ ኣብ መኽፈቲ ከምቲ ዝበልክዎ ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክመለሰኩም።

ብናይ ገዲም ድምፃዊት ፅጋ ተክለ ሰንበት ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ክቡራትን ክቡራን ተኸታተልትና ኣህዲልና ጀሚርና ኣሉና ካብዚ ብምቕፃል ዘላትና ደርፊ ከላልየኩም ንሕጂ ቀሪብና ዘለና ደርፊ ናይ ድምፃዊት ዲና ተክለ ብርሃን ናብ 224 ዝደረፈታ ከይትጋገእ እትብል ስራሕ ኢና ቀሪብና ዘለና ንሙሉ ትሕዝቶ ኣናባ ክንሰገር ኢና ደጊመ ክመለሰኩም።

ምስ ድምፃዊት ዲና ተክለ ብርሃን ፀኒሕና ክቡራትን ክቡራን ተኸታተልትና ካብዚ ብምቕፃል ዘለዋና ደርፊ ከስግረኩም ሓንቲ ናይ ክልተ ገዳይም ድምፃውያን ሃገርና ሓቢረን ዝደረፍኣ ገዲም ድምፃዊት ዘይነብ በሽር ምስ ገዲም ድምፃዊት ሓጃይት መንደል ናይ ቢልየን ደርፊ ክትልወናያ ኣብ 223 ዝሰርሓ ስራሕ ካብኣ ቀፂላ ቀሪብናያ ዘለና ደርፊ ፍቅራዊ ደርፊ ክትከውን እያ። ናይ ድምፃዊ መንእሰይ ረዘነ ኣለም ካብ ደርፍታቱ ቀቢፅ ክዶ እትብላ ብ 224 ሰራሓ ደርፊ ኣክትከውን ተኸታቲለን ድሕር መቕራብን ደጊመ ክመለሰኩም።

ዲጊምናት መሊስና ኣለና ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ብምቕፃል ዘለዋና ደርፊ ናባኹም ክቐርበን እየ። ሓንቲ ናይ ድምፃዊት ፌቨን ሃፍቶም ካብ ደርፍታታ ሰለምለም እትብል ኣብዚ ሕጂ ሒዝናዮ ዘለና ዓመት ማለት እዩ ኣብ 2026 ሓዳሽ ስራሕ እያ ናባኹም ከነቕርባ ኢና። ካብኣ ቀፂላ ቀሪብናያ ዘለና ደርፊ ዝሓለፈ ዕንበባ ፍቕርና እትብል ሱዳናዊ ሃይደር ዝደረፋ ደርፊ ክትልወና እያ። ንምሉእ ትሕዝቶ እንተኸታቲለን ድሕር ምቕራበን ደጊመ ክመለሰኩም እየ። ሕጂ እውን ምሳና ክትሓብሩ ብክብሪ ይዕደም።

ሓረስታት መደብር መት ስለምክተልኩም ኣዝየ እንዳመስገንኩ ክቡራትን ክቡራን እንተኸታተልትና ዝቐርብ ዘሎ ደርፍታት የዛኔ ከም ክህሉ ተስፋ ይሙሉኡ ካብዚ ብምቕፃል ቀሪብናን ዘለና ደርፊ ይከላለየኩም ሓንቲ ናይ ገዲም ድምፃዊ ተኽለ ክፍለ ማርያም ወዲ ትኹል ካብ ደርፍታቱ ቁርብ ንድሕሪት ምልስ ኢልና ጎሚዳ እትብል ኣብ 1990 ኣብ ቦሎኛ ዝደረፋ ደርፊ ኢና ናባኹም ከነቐርብ። ካባ ቀፂላ ቀሪብና ዘለና ደርፊ ፍቅራዊት ደርፊ ክትከውን እያ። ናይ ኤደን ተኽሊት ካብ ደርፍታታ ብኻተሪፍኒ እትብል ኣብ 223 ደረፈታ ስርሓ ክትከውን እያ።

0: ኣብኻ ተሪፍኒ እትብል ኣብ 223 ዝተደርፈት ብድምፃዊት ኤደን ተኽሊት ደርፊ ክትከታተሉ ፀኒሕኩም። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ከላልየኩም። ሓንቲ ናይ ተዳለወ ዮሃንስ ደርፊ ክትልወኒያ። ካብ ደርፍታቱ ኣብ 220 ደረፋ ከመይና እትብል ምስ ሕብረት ናይ ስነ ጥበባውያን ማለት እዩ ሓቢሩ ዝሰርሓ ክትከውን ከላ፣ ካባ ቀፂላ ናይ ናፅነት ደርፊ ኣብ ክቡር በዓል ናፅነት ሃገርና ድምፃውያን ሃገርና ሓቢሮም ዝደረፍዋ ሃገራዊ ደርፊ ክትልወናያ። ተኸታቲለን ድሕር ምቕራብን ሕጂውን ደጊመ ክምለሰኩም እየ። ክቡራትን ክቡራንን ተኸታተልትና ንምክተልኩም ደጊመ ብክብሪ ይዕደም።
1: ቀያይረ ዘኒደ ደዋዊረ ብጥቃኺ ክትሪኒ ሓሊፈ ሓደ ግዜ ክልተ ግዜ ገለፂለ ኣይጠመትክን

Thank you.

Bye.

ትሕዝቶታት መደብርመት ዳርጋ ናብ ምዛም ገፂኡ ክቡራትን ኣፍቀርትን ትሕዝቶ መደብርመት ኣብዘን ዘለዋና ሰዓታት እናቅርበልኩም ደርፊ ክልተ ክኾና እየን። እተን ሕጂ ቀሪብናየን ዘለና ደርፊ ሓንቲ ናይ ድምፃዊ ኣማኒኤል ወልደ ጋብር ሞሞና ካብ ደርፍታቱ ትመፅኒ ኣለኽ እዩ ትብል ኣብ 2020 ዝደረፋ ፈረዊት ደርፊ ክትከውን ከላ ኣብ ምዝዛም ቀሪብናያ ዘለና ደርፊ እውን ናይ ድምፃዊ ረሺድ ሑሴን ኣብ 2026 ዝደረፋ ሓዳሽ ስርሑ ማለት እዩ ናይ ዓፋር ኮደሪተይ ፋቲ ዝብል ኣርእስቲ ዘለዋ ክትከውን እያ።

ክንዛዝሚና ኣብ ዝመፅእ እውን ንዘለና ደርፍታት ሒዝና ኣብ ልክዕ ሰዓት ይክኸውን ምርኻብና ክሳብ ዝመፅእ ሰሙን በብዘለናዮ ወገን ሰላምን ጥዕናን ንኹልና ይምነ ምስ ተርፉ መደባት ኤሪ ቲቪ ክገድፈኩም ብወገነይ ሰላም።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ሰማይ ዝተቐድሐ ጽንኩርን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀሲላ ናብ ከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባውን ማይ ከም ዝዘነቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍጸም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩን ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ። ንጸላኢኻ ከም ግናዕ ጻዕዳ ኢትካ ምፍላጥ ኣቕምን ብቕዓቱን ብልክዕ መስፈር ምምዛን ከኣ ከም ባህሊ ዝሰረጸ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀምቲ ኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ምሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ቋሚ ታንክና ቋሚ ክኸውን ክእል ና ንጋድ እንታ ክንቀሳቀስና ለና ሰላማና እውን ንጋድን ክንቀሳቀስ ክእል ወይ እውን ልክና ንግንባራዊ ናብ ሓደ ኣንፈ ክንቀሳቀስ ንክእል ወይ እውን ልክና ንስያፍ ናብ ሓደ ኣንፈ ክንቀሳቀስ ክእል እዮም ሽዱሽተ ተኽእሎታት ርሕቀት ቋሚ ክብሩ ይክእል
2: ወይ ከዓ ዓቐሚ ቅያ ርሕቀት ሃሊ ግን ርሕቀት ምስ ዝውስኽ ምዝጋባ ርሕቀት እንታይ ይኸውን ይውስኽ ዳ ዓምቅር ጎዲሉ ከዓ ምዝጋባ ርሕቀት ይጎድል እዩ። ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓኒ ብክልተ ኣገባባት እንትኻል ንገብር እንታ ርሕቀት ዘይተቃይሩ ኣብኡ ኸልና ተኽሲ ንደግ ምዝገባ ርሕቀት ከይቀየርኒ ተደኣ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎት ዓምቅር ከዓ ክውስኽ ወይ ከዓ ክጎድድ ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
1: ዓቐሚ ክንታት ውቃዕ ብሚል ዝብለ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንጻር እንደገና ክመዓራረ ንጻር እንደገና ምስ ተመዓራረየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት ምትኻል ተኽሲ ኣብ ርሕቀት ርሕቀት ቋም ዝኸውን ሰለስተ ገባት ከም ዘለዉ ነ ዓቐን ፍንታት ውቃዕ ኮይኑ ከም ዘይተኸኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀመ ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባባ ረኻኽባ ርሕቀትና እዩ ዝመልኩ ችቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኦም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ብምክንያ ዘለና ርሕቀት ንወስድ ማለት እዩ። ንኣብነት ተደኣ ብሽሕን 600 ምትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተደኣ ተሪፋ ብሽሕን 800 እንደገና ታውቃዕ እንተደኣ ተሪፋ ብ2000 ምትኩስ ማለት እዩ። ኣብ ከምዚ ኩነት እንተደኣ ታውቃዕ ሓሊፋ ግን
2: ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። ዝኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 1100 ኮይኑ ክጋደል ድሉ ዝኸውን።
1: ስቀትናትሓርሓሪ

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቖለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ።
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላኣይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሃዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝንያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራኸ ነጥብን ቴማና ይደሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃላ ማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርን ከየጥፋ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከም ዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስ ክኢሉ። ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነኽናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከም ዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕው ናውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታ እቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ተደጊፎም ጽኑዕ ርድናቕፋ ዝሃነፀ ወተሃደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን። ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
1: ኣንስትዕዳዳት ህወ ፍዕለን ፊ ሃደ መርሓላ ብንስበ ፊ ሃደ ዓም ረአና ተሓርካት ኣልዓዱ ኣክተር ኣክተር ኣለቃም ፊ ጀሽ ሻዕቢ ክላል ኣልክጡጥ ወረ ልልዓዱ ፊ ደዋሒ ሙድን ኣስመራ ወብዛት ፊ ጅኑብ ወሃዲ ተሓርካት ኣልዓስከርያ ሃዲ ኣዕጠ ልልዓዱ ዓሻን የድኩል ፊ በርናመጀና ኣው ፊ العمليات بتاعنا ومن خلال هذه هو كعمود اللي شاله في جبهاته ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن او تحت الخطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في جبهات وكان هو هذه البرنامج او اللي خلانا نحن نهجم الجبهه النقفه وعشان نستولي اي اللي موجود هناك وعشان نكسر كمان بالذات البرنامج بتاعه
0: ثوره ارترا كبوليتيكا نابغونات كمدرخ كفلتات نابزباو حيلتات زتسغرتو مكرو مقدم نايتعب حيلين يروم قنع سند نحن علامانا نصحفو በብቑሩብን ሰብን መሬትን ዓራ ክወፅእ እስትራተጂ ሓንፂፁም ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከበፅሕ ብሉፅ ክብርታት ኣብ መንፈስ ተቓለስቲ ኣስሪፁ እዩ ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ዓራ ክወፅእ ኣይተሸገረን። እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራእዩ መጥቃዕቲ ህዝባ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቆጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪክ ይሰሪሑ ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳኣ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን።
2: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንባራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲያም ናይ መጀመርያ ዝነበረ ድፍዓት ብምሉእ ተቋፂርና ማለት እዩ ስለዚ ናይ ደብር ሓሊት ዶባ ፋዕበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረ ድፍዓት ብምሉእ ምስኡ ምስ ደቡባዊ ምራቅ ጥወ ናይ ቃርሲዒት ገለ ዝብሎት ኣባታት ምስኡ ተኣሰር እዩ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸትካ ብቐጥታ ሰዓት 5 ጀሚርና ማለት እዩ ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደው እዚ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት ናይ ሰሜን ኹን የማን ዝነበረ ኣህወታት ብምሉእ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓዲርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቋፀር ኽኢልና ኣብዚ ምናልባት ምስቲ ዝነበረ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግእ መሰረቱ ቀልጢፉ ምስ ተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ ተባታት ንክግቲኢሉ ማለት እዩ ኣብ ውሽጢ ሓደ ሰዓት ከዓ ኩሉ ተወዲዩ እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ብሓንሳእና ኣፅርካ ቅድመ ዳርጋ ኮነ ክበሃል ክኣል እዩ ኣብ ቅድም ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ፈላለ ማለት እዩ ምስ ከምዚ ዓይነት ሰራዊት ኣብቲ ናይ ቅድሚ ሕጂ ዝነበሩ ነር ተትኸውን ካልእ ስትረፍ ኣብ ውሽጢ ዓዲ ምስ ነበሮ ፅዋር ብዙሕ ብፍላይ ቁር ኮዳናዊ ጌካ ዝግባእ ማለት እዩ ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእ ተዛሚዱ ግን ምስ ዝነበሩ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፎ ከይፍ ኢሉ ማለት እዩ። በዚ ምስ ከምዚ ጠሚርካ ርኢኻ ያሲ ኣይነበሮን።
3: እዚ ብዛዕባ ኣፍ ዓበት ከታሙ ዝሓዝክ እንታይ ስምዒት ተሰምዐካ?
2: ፅቡቅ ሰማዓከራይ ዝ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካጥሙተ ለዚ ምስ ከምዚታት እዚ ብዙሕ መስመራት ንዕኡ ተዓፂቦ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍዓ ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወተሃደራዊዓታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዑ እዩ።

0: ፍጥነትና ተሓርሓሪ ሓይሉ ምስከንፈረ ካብ ጠንጋለቲ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኸርቲ ሕብረት ሶቪየት ነበር።

ጠጥ ናተሓርሓሪ ሓይሉ ምስከንፈለ ካብ ዕንጋለዲ ህፃን ምስተፈለ ሓይሊ ሓፋይ ሽባር ካብኡ ተልዓለ ጠጥ ናተሓርሓሪ

0: ድሕሪ ሓፈሻዊ ምዝላቕ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ። ድሕሪ 10 ዓመትካ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊእ ክፍጽም ተልእኾ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ዝሓንደ ሰልተካሎ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዓራሪ
1: ተማዓራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ኣባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወዲቐሻ እቲ ምሳናት ነበረት ነዋይ
2: ትባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ትባላ ኩሉ ደረጀ ሎ ዙ
1: ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፃፍፍ ተቢልካሲ ብወገና ድሉ ይዘለኸሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪፅዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወታደራውያን ኣማኸርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕብኑ ኣዛዝናደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራም።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ ትብየማነ ፀጋም ዘሎ ናሓና ቀዳማይ ቦጠለና ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጥኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብሲ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጥኢትን ቦምባን ናይ ምውዳእ ሕተው ናብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና። በዚ መሰረት ሓንቲ ጥኢት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳልወሉ ዝነበርና በብግዜኡ ጸልኣ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብኻልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየ ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀረ እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወታሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩልና ብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽንያ ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ ተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኮማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኮማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ እኳ ንንቕጣታት ናይ ጸላኢ ኣብ ከባቢኻ ዘሎ የማነ ጸጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ጻላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ ተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ።

0: ሰራዊት ኢትዮጵያ ንናቅፋ ንምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሶ ወከፍካ ኸዓ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋህታ 17 መጋቢት 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቅ ኩናት ቀጸለም።
1: ኣብ ቀደም ብሎ በታሕሳስ ወር ውስጥ ብሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ እዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ እዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
0: ሰራዊት ደርግ ካብ ብቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡም ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀና። ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
2: እንተ ኮይኑ ጽቡቅ እዩ ውግእ ጽቡቅ ክነብር ከሎ ንሕና ብዝኣተንያ ቦታ ብዙሕ ደጋጠመና ነገር የለን። ምክንያቱ በተን ወገና ዝነበራ ኣጽናሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ኣይሰራሕና ኣሎ ደሽካ

0: ስጋባ ብዙ ፅቡቅ እናሰርሐ ናብ መጠረሽታ ኣዚ ካላስ ኣውሪድና እያ ብዛዕባ ተቃውሞ ናትን ብዙሓ ይርእና ናና ዝተዓቕሙ ናትና እናተኒ ሰማይ ንምድርኒ ክፅንሓና ይከኣላ ናኣነ በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስምዓኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ዝወሪ ቅድሚ ሕጂ ከም ሕክያ ንሰምዐ ነራ ብርተይ ኮይኑ ስምዓኒ ከምኡ ተፀበናን ግን ምስ ርአና ከዓ ከምዚ የፀበና ከዓ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳን ንታይ ተምልክተልካ ዝሃል
1: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ እዚ መፂና ድሕሪዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ብፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፅፃርና እዩ።
2: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐትከም ዝማረኩም?
1: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
3: ብደንደን ዲቡ ኩነታታከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ዋላ ሓቲ ሒለት ያደበኒ ዲቡ ኣቴና ዋላ ላልትማረክ ማረክና ዋላ ለልቀትር ከማ ንቃተልና ዲቡ ዋላ እምበር ፀገም እዩ ዓዳ ግናኒ ፅቡቅ ግሩም ኩም ሰልዓልና
4: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቴማና ይደሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዓጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቃጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቃፀላን ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና እዚአን ካብ ድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንከይገብር ወይ ብሸነ ክናሮ ንከይመፅእ ወላ እኳ ቀዲመን ኣካታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንከይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዕ ዘሎ ኣሃታት ሃሃዲሙ ባና ንከይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናገበርናሉ ማለት ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኢ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና
5: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ

ቃልሲዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ጽንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን፣ ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋዕትን ይተሃኒጹ። ነዚ በቕዕቲ እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለጽን እዩ፣ ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓጽሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነን።

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ፈነወይ ኤርቲቪ ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎም ረቡዕ 19/15 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቅሪምና ዘለና። ሮቤል በረኸት ምስ ኣቕረቤት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብኽብሪ ንዓደምና ብቐንዳ ርእሲ ዜና ንፍልም። ቅነ መንእስያት ኣብ ምዕቃብ ባህላዊ ክብርታት ዓብ ግደ ከም ዘለዎ ተገሊጹ። ኣብ ንኡ ዞባ ሰገነይቲ መኣዛዊ መግቢ ንኹሉ ኣብ ኩሉ ንምትግባር ይስራሕ ኣሎ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኩረ ኣስተምህራዊ ጎስጓስ ኣካይዱ። ፕረዚደንት ትራምፕ ምስ ኢራን ዝካየድ ዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ። ኣሜሪካ ኣብ ልዕሊ ሰብ ምዚ ኣህጉራዊ ቤት ፍርዲ ገበነኛታት ተወሳኺ እገዳ ከም ዘጽደቐት

0: ቢራ። ኣብ ናይጀርያ ኣብ ዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ተቐቲሎም። ዝርዝር ዜና። ካብ ወርሒ ግንቦት ጀሚሩ ክካየድ ፀንሐ ባህላዊ ቅነ መንእስያ ዞባ ዓንሰማት ማሊ 18 ነሓሰ ኣብ ሓሊመ እንተልብ ዝተኻየደ ስነ ስርዓት ተዛዚሙ። ነቲ መዛዘሚ ስነ ስርዓት ዝተኸታተለት ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳልወቶ ፀብጻብ ይስዕብ።
1: ቅነ መንእሰያት መንእሰያት ሃገሮም ክሳብ ክንደይ ከም ዘፍቅሩ ጥራይ ዘይኮነ ንርእሶም ዝምህርሉ ባህርያቶም ዘማዕብልሉ ብነቐፌታዊ ኣገባብ ክሓስቡን ብቕንዕና ክሰርሑን ዕድላት ዝፈጥር እዩ። ቅነ መንእሰያት ኣብ ምዕቃብ ባህልን ክብርታትን ሕብረተሰብ ዓብዪ ግደ ስለ ዘለዎ ብዝለዓለ ክስራሓሉ ከም ዝግባእ ብ18 ነሓሰ ኣብ ሓሊመንተል ንዞባ ዒላ ብዕድ ኣብ ዝተኻየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሃማማት ዞባ ሰባት ተወዲቡ ብመንእሰያትን ሕብረተሰብን ዝተዳለወ ቅነ ኣብ ብሄረ ብሌን ብምትኳር ያታዊ ድኮና ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡ ውን ንተራን ቦታን መንእሰያት ኣብ ሕብረተሰብ ዘላሊ ትሕዝቶታት ዘጠቓለለ ነይሩ። ሓላፊ ጨንፈር ሃማማት ዞባዓን ሰባ ኣቶ ኣዛዚ በረኸትኣብ ነቲ መደብ ንምዕዋት ኣበርክቶን ዝገበሩ ድሕረ ምምጓስ እቲ ዕላማ ኣብ ምምሕዳራት ከባቢ ወሬትካ ውዳቤታት መንእሰያት ብምሕያል ባህሎምን ክብርታቶም ንኽፈልጡን ንኽዕቅቡን ከም ዝኾነ ኣርዲኡ። ኣመሓዳሪት ንዞባ ዒላ ብርዒድ ወይዘሮ ዓሻ ዓሊኖር ብወገና እቲ ቅነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ። ወኪል ኣመሓዳሪ ዞባ ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ሰባ ኣቶ ምሉእ ተስፋ ማርያም ብግዲኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶም ብዕንቆት ክፈልጡን ክዕቅቡን ሓጋዚ ምዃኑ ገሊፆም። ኣብ ዞባ ዓንስባ ቅነ መንእስያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለየ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ የነፅር።
2: መንእሰያት ፀዓት ኣለዎም፣ ኣንፈት ግን የድልዮም፣ ሕልሚ ኣለዎም፣ ክእለት ግን የድልዮም፣ ሓይሊ ኣለዎም፣ ጥበብ ግን የድልዮም። እዚ ከምዚ ዝበለ ኣጋጣሚ እምበር ንመንእሰያት ክእለቶምን ብቕዓቶምን ክፈጥሩ ስለ ዝሕግዝ ክድፋኣሉ ይግባእ። ምሳላይ ኤፍሬም ተስፋ ብርሃን፣ ኣልማዝ ወልደ ገብርኤል ካብ ሓሊመንተል።
0: ኣብ ንኡዞባ ሰገነይቲ መእዛዊ መግቢ ንኹሉ ኣብ ኩሉ ንምትግባር ይስራሕ ከም ዘሎ ሓላፊ ቤት ፅሕፈት ሕርሻት ንኡዞባ ኣቶ እያሱ ኣሰፋው ገሊፁ። በዚ መሰረት ጎኒ ጎኒ ኣእካል ፀባ ስጋን ኣሕምልትን ምህርቲ መዓር እንቋቑሖን ፍረታትን ንምዕባይ ይስራሕ ከም ዘሎ ብምሕባር መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣብዚ መዳይ እዚ ዓብዪ ኣስተዋፅኦ ይገብር ምህላው ሓቢሩ። ክእላታት ሕርሻ ብብሞይኦም ተዋሂዶም ይሰርሑ ከም ዘለዉ ብምግላጽ ብፍላይ ኣብ ምትእታውን ምስፋሕን ጋብላዊ ቆፎ ንህቢ ውፅኢታዊ ስራሕ ይዕመም ከም ዘሎ ኣብርሂቡ። እዚ ከምዚ ኢሉ እንከሎ ክኢላ ልምዓት መስኖ ኣቶ ምሕረት ኣብ ሃብተ ማርያም ብዝገብሮ ዘሎ ፃዕሪ ዛጊት 100 ጋብላዊ ቆፎታት ብምስራሕ ንህቢ ኣብ ምእታው ከም ዝርከብ እቲ ሓበሬታ ብተወሳኺ ኣረዲኡ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኮረ ኣስተምህራዊ ጎስጓስ ንመራሕቲ ዓበይቲ መካይን ኣካይዱ። ጋዜጠኛ ቤትኤል ሰለሞን ዘዳለወቶ ፀብጻብ ፍርቱና ዓንዶም ክተቕርቦ እያ።
3: ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድሕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ። ኣብቲ ብ14 18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስሆርንን ዝተኻየደ ኣስተምህራዊ ጎስጓስ ሓላፊ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፊ ምቁፅፃርን መቕፅዓትን ኣቶ ኢሳቅ ያቆብን ሕግታት ትራፊክ ምጥሓስ ኣብዘይካቲ ኣብ ሂወትን ንብረትን ዘውርዶ ጉድኣት ዝፈጥሮ ስነ ኣእምራዊ ፀቕጢ ብቐሊል ከምዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕቱባት ክኾኑ ኣዘኻኺሮም። ኣብ ቀዳማይ መንፈቕ ናይ 226 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዘሰዓበ ብምጥቃስ ብሰንኩ 28 ሰባት ሂወቶም ክስኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10 ሚልዮን ናቕፋ ዝግመት ዕንወት ከም ዝሰዓበ ገሊፆም። ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽባር፣ ርሕቀትካ ዘይምሕላው፣ መስተሰቲኻ ምምራሕ፣ ኩቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም። ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብተ ገብሩ ብወገኑ ሳዕቤናት ጥሕሰት ሕጊ ንምግታእን ንምቁፅፃርን ቅፃል ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝውሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቡ።

0: ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስቶምራዊ ጎስጓሳት ቀጻልነት ክህልዎ ብምዝኽኻር ፃዕቂ ምንቅስቓስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነብሩ ሸቃጦ ስጉምቲ ክውሰደሎም ከምኡ ውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም።
1: ኣብ ከተማ ዓዲ ቀይሕ ንቕሓት ደቂ ኣንስትዮ ኣብ ዝተፈላለዩ ጉዳያት ምብራኽ ዝዓለመ ጎስጓስ ካብ 13 ክሳብ 18 ነሓሰ ተኻይዱ። ኣብዚ ብቤት ፅሕፈት ሃማደ ዝተወደበ መደብ ካብ ምምሕዳራት ከባቢ ሓይነባ፣ ሃዳሙ፣ ዑናብርን ሕሽመለን ዝተወከላ ልዕሊ 1500 ደቂ ኣንስትዮ ተሳቲፈን። ሓላፊቲ ቤት ፅሕፈት ወይዘሮ መሰለሽ ለገሰ ኣብ ዝሃበቱ መግለፂ ንቕሓት መሰረት ሓያል ውዳቤ ከም ዝኾነ ብምጥቃስ ኣብ ምውጋድ ጎዳእቲ ልምድታትን ምድርግጋፅ ሕጋዊ መሰላትን ኣተኪርካ ምስራሕ ከኣገዳሲ ከም ዝኾነ ብሪሃ። ኣመሓዳር ንእዝባ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግበ ወገኑ ተራን ተሳትፎን ደቂ ኣንስትዮ ኣብ ኩሉ መድያት ክብ ንምባል ዝካየድ መደባት ንምዕዋት ብወገን ምምሕዳር ዘድሊ ደገፍ ከም ዝገብር ኣረጋጊፁ። ስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ። ፕረዚደንት ዶናልድ ትራምፕ ኩናት ብሰላም ምዕራፍ ምስ ኢራን ዝካየድ ርዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ። ኢራን ኣብ ዘተሰላም ብዘለዋ ቅርብነት ከም ዘይዓገበ ብምጥቃስ እዩ ፕረዚደንት ትራምፕ ንተዛታይ ጉጅለ ኣሜሪካ ዲፕሎማሲያዊ መደባታ ክተቋርፅ ኣዚዙ ዘሎም። ኢራን ኩናት ብሰላም ምዕራፍ ድልውነታ ክሳብ እተርኢ ክፅበ ምዃኑ ዝገለፀ ፕረዚደንት ትራምፕ ቅርብነት ምዘይህልዋ ግና እቲ ፍታሕ ኣብ ኢዱ ከም ዘሎ ኣጠንቂቑ። ኣብ ልዕሊ ኢራን ከቢድ ወታደራዊ ስጉምቲ ክወስድ ከም ዝኽእል ክሕብር ዝፀንሐ ፕረዚደንት ዶናልድ ትራምፕ ብቁጠባ ንምንብርካኻ ካብን ናብን ወደባታ ኣብ ልዕሊ ዝካየድ ምንቅስቓስ መራኸብ ንዝወሰኑ እገዳ ከትርሮ ምዃኑ ኣነፂሩሎም። ኣሜሪካን ኢራንን ነቲ ኩናት ብሰላም ምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳእ መዘክር ብምፍራም ኣብ ውሽጢ 60 መዓልትታት ኣብ ናይ መወዳእታ ስምምዕ ንምብፃሕ ክዛተያ ከም ተረዳድኣ ዝከር እዩ። ይኹን እምበር ኣብ ስምምዕ ክበፅሓ ዝመደብኦ ናይ ግዜ ገደብ ብ17 ነሓሰ ብዘይፍርህ ከም ተዛዘመ ይፍለጥ። ብካልእ ወገን ሕቡራት ኢማራት ዓረብ ካብ ኢራን ሚሳይላት ከም እተተኮሰላ ብምቕሳስ ምስኣ ፀንሓ ንግዳውን ቁጠባውን ዝምድና ከም ዘቋረፀቶ ብወግዒ ገሊፃ። ይኹን እምበር ነቲ ክሲ ዝነፀገት ኢራን ሃገራት ማእከላዊ ምብራቅ ዞባዊ ፀጥታ ንምውሓስ ብሓባር ክሰርሓ ፀዊዓላ። ኣሜሪካ ኣብ ልዕሊ ሰብ መዚ ኣህጉራዊ ቤት ፍርዲ ግብረኛታት ተወሳኺ እገዳ ከም ዘፅደቐት ሓቢራ። እዚ ሓድሽ እገዳ ንፕረዚደንትን ጠበቓ ናይቲ ቤት ፍርድን ከም ዘጠቓልል ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊጹ። ኣሜሪካ ኣብ ኣሰራርሓ ናይ ትካል ዘለዋ ዕቀባታት ብምጥቃስ እያ ነዚ ኣብ ኣህጉራዊ ባንክታት ንዘሎ ንዋይ ዘደስክል እገዳ ከም ዝወሰነት ሓቢራ ዘላ። ነቲ ስጉምቲ ዝኾነነ ቤት ፍርዲ ግብረኛታት ንኣህጉራዊ ሕጋጋት ዘቋናፅ ምዃኑ ኣፍሊጦም። ኣሜሪካ ኣብ ዝሓለፈ ዓመት እውን ኣብ ልዕሊ ዝተወሰኑ ሰመዚ ናይቲ ቤት ፍርዲ ተመሳሳሊ ስጉምቲ ወሲዳ ምንባራ ዝከር እዩ። ኣህጉራዊ ቤት ፍርዲ ግብረኛታት ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ መራሕቲ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቕሳ ብርክ ዝበለ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ፀኒሕና ኣለዋ። ኣብ ሓምሌ 2002 ዝተመስረተን ኣሜሪካን ሩስያን እትርከበን ብርክ ዝበለ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ግብረኛታት ተኣማንነቱ እናጉደለ ክመፅእ ምፅንሑ ይግለጽ። ኣብ ማእከላይ ሸነኽ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ከም ትቐትሉ ካብቲ ከባቢ ዝተፈነዎ ዜና ኣረዲኡ። በዚ ናይ 18 ነሓሰ መጥቃዕቲ ዓሰርታት ከም ዝቆሰሉን ኣብ ንብረትን ኣባይትን ከቢድ ዕንወት ከም ደስዓብን ሰመዝ ፀጥታ ናይጀርያ ሓቢሮም። እቲ ኣብ ክፍለ ሃገር ፕላቲዩ ዝተፈፀመ መጥቃዕቲ ቀቢላዊ ምትፍናን ዘንቀሎ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ። መንግስቲ ናይጀርያ ፈፀምቲ ናይቲ መጥቃዕቲ ንምሓዝ ናብቲ ከባቢ ተወሳኺ ሰራዊት ኣዋፊሩኣሎ። ሰፊሕ ክፋል ናይጀርያ ኣብ ትሕቲ ሽብራውያን ዕጡቃት ወዲቑ ብምህላው ፀጥታን ምውሓስ ዝካየድ ወፍሪ ኣድማዓይ ክኸውን ከም ዘይከኣለ ዮም ናይ ቀረባ ተዓዘብቲ ዝጠቕሱ። ካብ 2009 ኣብ ሰሜናዊ ክፋልታ ምዕራብ ኣፍሪቃዊት ሃገር ብዝካየድ ዘሎ መጥቃዕትታትን ግጭታትን ልዕሊ 40,000 ሰባት ከም ተቐትሉን ሚልዮናት ካብ ኣባይቶም ከም እተመዛበሉን ፀብፀባት ይረድኡ። ሰራዊት ሶማልያ ትማሊ 18 ነሓሰ ዘካየዶ ስርሒት ኣብ ልዕሊ ሽብራዊ ጉጅለ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዝውረደ ሓቢሩ። በቲ ኣብ ከተማ ባይዶዋ ዝተኻየደ ስርሒት ብውሕዱ 30 ሽቦራውያን ከም ትቐትሉን ዓሰርታት ከም ዝቐሰሉን ኣዘዝ ሰራዊት ሶማልያ ገሊፆም። እስ ርሒት ኣባላት ኣልሸባብ ኣብታ ከተማ ድሕሪ ዘካየዶ መጥቃዕቲ ቦም ከም ሰዓበ ክፍለጥ ተኻኢሉሎም። ሰራዊት ሶማልያ ኣብ ዝሓለፈ ወርሓት ሓምለን ሰነን ብዘካየዶ ተመሳሳለ ስርሒታት ብጠቕላላ ኣስታት 6 ኣባላት ኣልሸባብ ከም ዝቐተለ ፀብፀባት የረድኡ። እቲ ሰራዊት ኣብ 226 ኣንጻር ኣልሸባብ ዘካየዶ ስርሒታት ብዓይነትን መጠንን ኣስፊሕዎ ከም ዘሎ ፀብፀባት ይጠቕሱ። ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ፀጥታዊ ስግኣት ሶማልያ ኮይኑ ከም ዘሎ ዝፍለጥ እዮም። ጃፓንን ኣውስትራልያን ፀጥታውን ወተሃደራዊ ዝምድንአን ንምምዕባል ዘኽእል ሓድሽ ስምምዕ ከቲመን። እዚ ላዕለዎት ሰብምዚ ክልጥን ሃገራት ትማሊ 18 ነሓሰ ኣብ ርእሲ ከተማ ካምቢራ ኣውስትራልያ ኣብ ዘካይድዎ ዝርርብ ዝተበፅሐ ውዕል ክልጥን ሃገራት ወተሃደራዊ ቴክኖሎጂን ሓበሬታን ክላወጣ ዘጠቓልል እዩ። ከም ኣካል ትስምዕ ጃፓን ካብ ግዝኣት ኣውስትራልያ ፈተነ ሚሳይል ክተካይድ ምዃና ተፈሊጡ ኣሎ። እቲ ስምዕ ዘባዊ ፀጥታዊ ኣገዳስነቱ ቀሊል ከም ዘይከውን ዝኣመታ ክልጥን ሃገራት ንተግባርኡ ከም ፅዕራ ገሊፀን። ይኹን እምበር እቲ ክልታዊ ስምዕ ኣብ ዞባ ኤስያ ፓስፊክ ፀጥታዊ ፀገማት ክስዕብ ከም ዝኽእል ዝሕብሩ ናይ ቀረባ ተዓዘብቲ ካብ ቻይናን ሩስያን ዝኣመሰለ ሃገራት ተቃውሞ ክገጥሞ ተኽእሎታት ኣሎም። ኣውስትራልያ ኣብ 221 ምስ ኣሜሪካን ብሪጣንያን ዝኸተመቶ ዝተረቃቃ ሳማሪናት ክትውንን ዘጠቃልል ስምዕ ካብ ሓያሉ ሃገራት ተቃውሞ ክመፆ ፀኒሕሎም። ሩስያን ጋናን ቁጠባውን ዲፕሎማሳውን ዝምድንአን ንምምዕባል ዘኽእል ስምዕ ከም ዝኸተማ ሓቢረን። ከም ኣካል ትስምዕ ሚኒስትራት ጉዳያት ወፃኢ ክልጥን ሃገራት ትማሊ 18 ነሓሰ ኣብ ከተማ ሞስኮ ኣብ ዘካይድዎ ዝርርብ መጠን ንግዳዊ ምልውዋጥን ወፍርን ንምስፋሕ ከም ተዘራረቡ ተፈሊጡ። ብዘይካዚ ሩስያ ንጋና ንሰላማዊ መዓላ ዘገልግል ትካል ኒግሎሳዊ ፀዓት ኣብ ምህናፅ ክትሕግዛ ቅሩብነታ ገሊፃ ኣላ። ዲፕሎማሳዊ ዝምድንአን ንምምዕባል ከዓ ምንቅስቓስ ናፃ ቪዝያ ከተኣታትዋ ከም ዝኽእላ ኣሚተን ኣለዋ። ዜናታት ንምዛም ባር ኣርእስቲ ዜና ክደግመልኩም። ቅነ መንእስያት ኣብ ምዕቃብ ባህላዊ ክብርታት ዓብ ግደ ከም ዘለዎ ተገሊጹ። ኣብ ንኡዞባ ሰገነይቲ መኣዛዊ ምግቢ ንኹሉ ኣብ ኩሉ ንምትግባር ይስራሕ ኣሎ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኩረ ኣስተምህራዊ ጎስጓስ ኣካይዱ። ፕረዚደንት ትራምፕ ምስ ኢራን ዝካየድ ዝርርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ። ኣሜሪካ ኣብ ልዕሊ ሰመዚ ኣህጉሮ ቤት ፍርዲ ገበነኛታት ተወሳኺ እገዳ ከም ዘፅደቐት ሓቢራ። ኣብ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ቀቲሎም። ነስ ሰዓት ዝተዳለወ ዜናታት ተዛዚሙሉ ምስ ትረፉ መደባትና ንሓድገኩም ብወጋና ብሩኹም ምሸት።

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
1: ሚሳል
0: ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላም ወሰናይን ኣኹም ይኹን ዝኸበርኩም ተኸታተልቲ መደማገር ከመይ ትቕንዩ ንሎምን ሰዓትና ኣኺሉ ዘተፈላለየ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺምናሉና ንስኻትኩም ድማ ብወገንኩም ክሳብ ፍፃሜ መደብና ምሳና ክትሓብሩ ብኸብረ ንዕድም።

0: ሚቱ ሰሚራ ሕጊ ኣቦካ ኣብ ከየር ትፋቐት ክመስለኒካ ትኸጅል ደካ
1: ምዶል እንተ ብእሻው ሓሙየ እንታ ከኸጅል ምንካ
0: ኣላ ሰሚራ ሓንበስቶም ዝኸጅሎም እኖ ሎሚ
1: ናማኣመርኮ
0: ኣላ ማኣመርኮ ተልኪኒ ሕጊ ኣቦካ ኣብ ከየር ማኣትፋቐት ንመስለኪ
1: ማትፋቐደተካ
0: ኣነ ርእኪ መስደረት ሕልዊት ወሻሽ ገዚፍ ወቀሚሽ ወሞረቻ ዓገና ወትከት ወሰይፍ ዲብ ኢደየ እንደ ወደኮ ርእኪ ሰሎ ዓላ ልሙስጠፋ ሰሎ ዓላ ኣሊ ወሳሕቢ ብልወፋ ሰሎ ዓላ ልሙስጠፋ ዓላ ኣሊ ወሳሕቢ ወልወፋ እንደምን ርእኪ ኣላ ያ
1: እንሻላ ምራት ካልኦት ምምከ
0: ሚቱ ወንቲ ምራትኪ ይኮን ወለ
1: ሰለማ ዘ ዲብ ድራሰትና ኣለና ኣገጌት ለ ከፌካ
0: ኣላ ሓበት ዳሌት የለይኪኒ ሰሚራ ምነላ ምዕል ኣነ ወንቲ ትኣምርና ርኢኪ ለሻምኪ ዲ በሊቤ እንደለዓቢ እንደለዓበ ሰበት ከይስላት ኩሉ ኩሉ ውብሎ ትሓለም ለለይኩ ሰሚራ ሚቱ ኣማነ ይኮ ሎሚ ወላ ሓሰ ለይኩ
1: ኣባንካቱ ልምና ክልኢትና ምስለ ኣላ
0: ክጠይብ ኣሆ መሻዕርኪ ይሸርሒ ግልየኒ ፈቴካ እምበልከ ግል እምበር ይቐድርኒ ምንከለፈንተየኒ ኣለብውኒ ገለበ በሊና ዓለይክ ኣላ
1: ያ መግእካ ክልእሊ ምንባልቕካ ኸላስ ከፌካ
0: ኣላ ሰሚራ ኢኻ ሚቱ ትንቤልኪ ሕጂ ክየላ ወገለ የላ ትምትም ፀብጣተና
1: ታጀ ክለና
0: ታጀ ክለኪ ላለንተ ታጀ ክለኪ ሕላይ ግለ ስማዕኪት እለ ሕላየት ግልኪ ትሰኒ ስሚያ
2: ክንወደኒ ሻምኪቱ ይደለየ ክክቡዳ ሻ

0: ሄሎ ሃጀር ሀጀ።
1: ሄሎ አለ እስክ ላይ መጻፍ
0: አቤ
1: خلاص ده احنا حكومه زبط ما اتصل بيه سني
0: خلاص سني

ትሕዝቶ መደብና ድማ ንኡስ መደብ መቓልሕ መንእስያት እዩ ክኸውን። ናይ ሎሚ ትሕዝቶ ንኡስ መደብ መቓልሕ መንእስያት ኣብ ዝተፈላለየ ሞያታት ዝነጥፉ መንእስያት ኢና ናብኹም ክነብሎም ንምሉእ ምክትታል ናብቲ መደብ ከስክረኩም።

0: መሰረት ምዕባለ ምህናፅ ንቑሕን ምሁርን ዜጋ እዩ ነዚ ሸዓይሉ ዝተገንዘበ መንግስቲ ኤርትራ ካብ ፅባሕ ነፅነት ጀሚሩ ክሳብ ኣብቲ ርሑቕ ከባቢታት ሃገርና ቤት ትምህርትታት ብምኽፋት ዜጋታት ምዕሩይ ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ፃዕሪ እዩ ተፀሚዱ ዝርከብ ነቲ ብጉስነትን ብሰብ ኣኽሳግማዊ መነባብሮን ዝናብር ህዝቢ መረዳእትኡ ቀይርካ ናብ ትምህርቲ ከተምፅኦ ድማ ሓያል ፃዕሪ ከም ዝሓትት ርእሶ ግሉፅ እዩ ምክንያቱ ርድኢትን ንቕሓትን እቲ ሕብረተሰብ ክትቅይር ሓያል ውዳበን ከቢድ ዋጋን ስለ ዝሓትት ንሎም እምበኣር ዝኸበርኩም ተኸታተልትና ውፅኢት ናይዚ ሓያል ፃዕሪ ዝኾኑ ካብ ርሑቕ ከባቢታት ብሄረ ብዳዊት መፂኦም ኣባላት 38 ዙርያ ሃገራዊ ኣገልግሎት ኮይኖም ኣብ ሳዋ ትምህርቶም ዝከታተሉ ዘለዉ ክልተ ተምሃሮ ኢና ናብኸም ከነብሎም ሰናይ ምክትታል መርየም ኣሕመድ ሓንቲ ካብተን ካብ ኣደርሰር ዝበሃል ቦታ መፅን ኣብ ሳዋ ትምህርተን ዝከታተላ ዘለዋ ክልተ ደቂ ኣንስትዮ እያም ንሳ ኣብቲ ደቂ ኣንስትዮ ብዙሕ ናብ ሳዋ ክወርዳ ዘይረኣያሉ ከባቢ ንኹሉ በንጢሳ ራእኣን ምጭባጥ ኣብ ሓያል ስራሕ ዘላ ተምሃሪት እያም
1: ፋንኮይ ፈራይተይ ፋንኮይ
2: ኣብ ፋንኮይ ተወሊደ ካብ ቀዳማይ ክሳብ ሻምናይ ክፍሊ ኸ ኣብኡ ተማሂረ ዳሓር ግን ናብ ኣደርሰት መፅ ካብ ታሸዓይ ክሳብ 11 ክፍሊ ኣብ ኣደርሰት ተማሂረ ኣደርሰት እንተዳ ኢልካ ኣብ ጫፍ ዶብ ሱዳን ርሑቕ ከባቢ ማለት እዩ ኣብቲ ኣብኡ ዘሎ ሕብረተሰብ ብሄረ ብዳዊት ምስ ማሕበረ ቁጠባዊ መነባብርኡ ኣብ ግምት ኣቲኻ ኣብ ትምህርቲ ዘለዎ ንቕሓት ቅሩብ ለጠቕ ዝበለ ከም ምዃኑ ጓል ኣንስተይቲ ኮይንካ ክትምሃር ኣፀጋሚ ይገብሮ ኣነ ግን ወለደይ ኣብ ትምህርቲ ፅቡቕ ርድኢ ስለ ዘለዎም ክምሃር ሓጊዞምኒ ብፍላይ ወላድየይ ብዙሕ ሞራል እናሃበዩ ኣብዚ ኣብፂሑኒ እናሃለ ከዓ ምሳ ኣባላት 38 ዙርያ ትምህርተይ ክከታተል ናብ ሳዋ መፅእ ኣለኹ ክገርመካ ኣብዚ ቦታ ክልተ ደቂ ኣንስትዮ ጥራይና ካብቲ ቦታ ናብ ሳዋ መፂና ዘለና
0: መርየም ናብ ሳዋ ኣብ ዝተጓዓዘትሉ እዋን ካብ መሓዙታን ደቂ ዓዳን ዝኣኽለኪ ተማሂር ክንዲኺ ይኣኽለኪ ዝብል ዘረባታት ይመፃ ዋላ እኳ እንተነበረ ንሳ ግን ሳላ ደገፍ ወለዳ ኣብቲ ክምሃር ኣለኒ ዝብል እምነት ፀኒዓያ መኪታቶ ናብ ሳዋ ተጓዒዛ ዘላ ካብ ኩለንተን ምስኣ ዝመሃራ ዝነበራ ንሳን ካልአይታን ጥራይ ናብ ሳዋ ክወርዳ መምፀአን ድማ ክሳብ ክንደይ ቆራፅ ስጉምቲ ወሲደን ከም ዝመፃ ዘረዳእካዩ
2: ኣብቲ ዝዓበናሉ ቦታ ጓል ኣንስተይቲ ናብ ዝለዕለ ደረጃ ትምህርታት ክትከታተል ብዙሕ ልሙድ ኣይኮነን መብዛሕትአን ደቂ ኣንስትዮ ኣብ ሳልሳይ ራብዓይ ክፍልየን ትምህርተን ዘቋርፃ ኣነ ኣንጻር እዚ ኩሉ ገጢመ ትምህርተይ ክቕፅልን ከለኹ ብዙሕ ብድሆታት እዩ ዘጋጥመኒ ነይሩ እንታይ ክገብረል ክትምሃር ኢኽ ዘለኺ ዝብል ዘረባ ወላ ንወላድየይ ከይተረፈ እዩ ዝገጥሞ ነይሩ

0: ምሳይ ትምህርቲ ዝጀመራ ብዙሓት በብደረጅኡ ትምህርተን ኣቋሪፀን እየን። እቲ ዝብሉ ንዝነበሩ ሰሚዐ ነይረ እንተዝኸውን ኣብዚ ሕጂ በፂሕዮ ዘለኹ ብፍጹም ኣይምበፃሕኩን። ክገርመካ ካብ ቅድም ኣብ ትምህርተይ እውን ፅቡቅ ውፅኢት እየ ዘመዝግብ ነይረ። ሕጂ ከዓ ኣብ ፅቡቅ ኩነታት ኣለኹ። ረቢ ይሓግዘኒ። ነጥቢ ኣምፅአ ናብ ኮሌጃት ተፀንቢረ ክምረቕ ተመሪቐ ድማ ንህዝበይን ሃገረይን ክኸውን።
1: ተምሃሪት መርየም ኣብ ሳዋ መፅያ ብዙሕ ከም ዝኸሰበት እያ ትዛረብ። ሳላ ዝመጻእኩ ምልእቲ ሰብ ኮይነ ኣለኹ ድማ ትውስኽ። ምስ ደቂ ኣሃዱኣን ደቂ መስርዓን ጥቡቕ ርክብ ዘለዋ መርየም ምስ ደቂ ዝርኣ ብዙሕ ክትወሃሃብ ከም ዝኽኣለት እያ ትዛረብ።
2: ሳዋ
0: ከምቲ ዝበልኩካ እዩ ክትምሃር እኳ ብዙሕ ዘይድጉፉኻስ ናብ ሳዋ ክትከይድ ክትብል ክንከለኻ ክገጥመካ ዝኽእል ብድሆ ፍሉጥ እዩ። ወላድየይ ግን ነዊሕ ዓመታት ኣብ ሳዋ ስለ ዝሰርሐ ሳዋ ኣንጻር እዚ ብሰባት ሰምዕዮ ዘለኺ ብዙሕ መክሰብ እዩ ዘለዋ ይብለኒ ነይሩ። ብልክዕ ከምኡ ምዃኑ ድማ እነሃለ ብኣካል መፂር እዮ። ኣብ ሳዋ ብዙሕ ከሲበ ምስ 9 ብሄራት ካብ ኩሉ ቦታታት ኤርትራ ዝመፁ መንእስያት ክላለ ዕድ ረኺበ። ዝሓሸ ትምህርትን ንቕሓትን ዘለወን ሓያላ ደቂ ኣንስትዮ ደቂ ሃገረይ ተላሌስ ዓብ ራእይ ክህልወን እውን ክኢሉሎም። ካብ ኩሉ ኣብዚ ዘሎ ናይ ትምህርቲ ባይታ ኣዝዩ ምቹ እዩ። ነፍሲ ወከፍ ደቂቂኻ ብግቡእ ትጥቀመላን ኣብ ረባሕኻ ተውዕላን። ስለዚ ሳዋ ቦታ ዕቤት እያ እንተበልክዋስ ምግናን ኣይኮነን። ኣብዚ ዘለዉ ኣለይትና እውን ልክዕ ከም ደቆም ሪኦም ኣብ ዝለዓለ ክንበፅሕ ሓያላት ደቂ ኣንስትዮ ክንከውን ብዙሕ ፃዕርዮም ዝገብሩልና።
1: ራእኣን ሞራላን ናብ ዝለዓለ ፅፍሒ ደይቡ ከም ዘሎ እትገልጽ ተማሃሪት መርየም ንሳ ኣብ ዝበፅሕ በፂሓ ነተን ከምኣ ደቂ ኣንስትዮም ኣብነት ብምዃን ናብቲ ሕብረተሰብ ብኣ

ታት ሃገርና ቤት ትምህርትታት ብምስራሕ ዜጋታት ናይ ትምህርቲ ዕድል ክረኽቡ ኣብ ሓያል ጻዕሪዩ ዘሎ እሞ ድማ ብነጻ ከምዚ ዓይነት ዕድል ኣበይ ትረክብ? ሕሰቦ እሞ ብዘይክፍሊትሲ ትምሃር ክትምሃርሲ ትልመን ንህዝብናን መንግስትናን ብጣዕሚ እየ ዘመስግኖም። ስለዚ ኣነ ድማ ሓንቲ ውፅኢት ናይ ዝፃዕርየ እሞ መሊአ ኣብ ዝለዕለ ደረጃ በፂሐ ኣብዝወፍሪ እዚ ልዑል እጃም ከበርክት ሕልሚ እዩ።

0: ኣተቕሩ እዲት ባሰፈር ለኣከኒ ብከሰ ይዋሉ
1: ኣነ ኣብ መወዳእታ ከመሓላልፎ ዝደሊ መልእኽቲ ሎሚ ከም ቀደም ኣይኮነን። ብዘይ ትምህርቲ ኩሉ ኮንቲ እዩ ምስ ዓለም ክትወዳደር እንተደኣ ኾንካ ክትመሃር ኣለካ። ብፍላይ ድማ ደቂ ኣንስትዮ ጓል ክትመሃር ኣለዋ። ንሳ እንተ ተማሂራ እዩ ሕብረተሰብ ዝልወጥ ምህርቲ ኣደ ክትህልወና ክንፅዕር ኣለና። ብፍላይ ድማ ነዞም ኣብ ርሑቅ ከባቢታት ዘለዉ ኣብ ትምህርቲ ትሕዝ ዝበለ ርድእ ዘለዎም ዜጋታትና ደቅና ነምህሮም እየ ክብሎም ዝደሊ። ነተን ኣብ ታሕቲ ደረጃ ዝመሃራ ዘለዋን ብዙሕ ብድሆ ዝሓልፋ ዘለዋን ድማ ኣጆኹን በርትዓ ኣብ ዝለዓለ ደረጃ ክትበፅሓ ኢኽን ኣነ ህያው ኣብነት ክንየ ክብለን ይደሊ።

0: መሓመድ ውሃጅ እውን ሓደ ካብቶም ኣብ ርሑቅ ከባቢታት ብሄረ ብዳዌት ዝርከብ ሃደምደሚ ዝበሃል ቦታ ዝመጸ ኮይኑ ንሱ እውን ኣንጻር ኩሉ ብድሆታት ሰጊሩ ኣባል 38 ዙርያ ሃገራዊ ኣገልግሎት ብምዃን ኣብ ሳዋ ዝርከብ ተምሃራ እዩ። ንሱ ኣብ ማእከል ብዙሕ ብትምህርቲ ዘይግደሱ ብፀቱ ዝዓቢ ዝነበረ ከም ምዃኑ ዋላ እኳ ወላዲኡ ኣብ ፈለማ እዋን ናይ ትምህርቱ ክምሃር ይመኽሮ እንተነበረ ብዙሕ ተገዲሱ ይምሃር ከም ዘይነበረ እዩ ዝዝክር።
1: ኣብ ቀዳማይ ክፍሊ ስጋ ሓምሻ ዝተምሃርና ሕጂ እቶ ምሕደረ ብሓይሊ እዩ ንምሃር ነርና ብሓይሊ ኣነ ሕጂ ብፍላይ ንዓይ ኣቦይ ክምሃር ማረ ይደሊ ነይሩ ግን ኣነ ፃላ ነይሩ ትምህርቲ ግን እሱ ሕጂ ብሓይሊ ካብ ቀዳማይ ደረጃ ስጋብ ካልኣ ሕልፈኒ ዳሓርካ ካብ ሻሻይ ስጋብ ሻምና እው ተማሂረ ዳሓርካ ፎርቶ ከማ ብሓይሊ ሓልፈኒ ኣነ ኣይኸይድ ናይ ገለ ብሉ ነይረ እሱ ከማ ሕጂ ብዙሕ ሕዳረ ምሳይ ነይሮም ሕጂ ካብቲ ዓዲ ኣብዚ ሰባ ዘለና ክልተ ሰብ ኢና ካብ ሓደምደሚ ንፎርተ 20 ሰብ ገለ ንኸውን ነርና ኩሎም ገዲፎዎ ትምህርቲ ሕጂ እቲ ዓዲ ኣብ ትምህርቲ ማራ ዝሕሉ እዩ ሕጂ እቶም ኣራክቶና እንታይ ብሎ ነይሮም ንዓናይ ንስራሕ ክንሃፍቱም ገሌ እዚኣ ትምህርቲ ተማሂርካ ዋላ ሕጂ እንተተማሂርካ ድሓር ጥቕሚ የብሉን ከምኡ ይብሉና ነይሮም ንሕና ከሰረዚ ንፀልኡ ዝነበርና ግን ሕጂ ኣቦይ ማራ ትምህርቲ ይፈቱ ነይሩ ንዓይ ብሓይሊ በስ ሕጂ ክምሃር ይደሊ ነይሩ ስጋብ ሕጂ ክምሃር ይደሊ ሕጂ እቶም ኣረክትና ዋላ ሓደ ሕጂ ኩሎም ዳርጋ ገዲፎማ ሕጂ ኩሎም ኣብ ጋሶ ዘሎ ሽቀት ዘሎ ከምዚያ ፋሕ ኢሎም ማራ ይሓገሰኒ።
0: ተምሃራይ መሓመድ ናይ መባእታን ማእከላይን ደረጃ ትምህርቱ ዋላ እኳ ከምቲ ዝድለ ዓቲቡ እንተዘይሓዞም ሳላ ደገፍ ወላዲኡ ግን ብዓወት ዛዚምዎ ናብ ካልኣይ ደረጃ ክሓልፍ ክኣለም ናይ መባእታን ማእከላይን ደረጃ ኣብ ዓዶም ስለ ዝነበረ ኣብ እዩ ተማሂሮም ናይ ካልኣይ ደረጃ ትምህርቱ ክቕፅል እንተኮይኑ ግን ናብ ኣሕዳሪት ቤት ትምህርቲ ፎርቶ ሳዋ ክኸይድ ግድን ነበረ። ናብኡ ኣብ ዝተጓዓዘሉ እዋን ድማ ተወሳኺቲ ናይ ወላዲኡ ደገፍ ኣብኡ ዝረኸቦ ሞራል ዝያዳ ንትምህርቱ ዓቲቡ ክሕዝ ከም ዝኽኣሎ ድማ ይዛረብ።
1: እቲ መንፈስ ሕጂ ድሓን ነይሩ ሕጂ ብፍላይ ለበኒ ዝተማሂርና ከላና ካብ ዋሪ 12 ዲቪዥን ጀሚሮም ስጋብ ትምህርቲ ፀቕፀ ማለት ሕጂ ማራ ሕጂ ኣብ ሳባ ከንህምፂ ንፅቢ ገለ ማራ ይሓግዙና ነይሩ ኣብ ፎርቶ ብፍላይ እቲ ዳይሬክተር ከመይ ንምሃር ኣለና መዓልታዊ ይቀፃፀረና ነይሩ እቲ ዳይሬክተር መሓመድ ጅሚዕ ሽሙ መዓልታዊ ይቀፃፀረና ነይሩ ኣብቲ ቦታ እዚኣ ከመይ ንምሃር ኣለና ከመይ እዩ እቲ ሪቪዥና ይኸውን ዘሎ ኩሉ የረጋግፁ ነይሩ እቶም ኣምሓራን ከማ ንድሓን ነይሮም ኣብቲ ቦርዲን ሰረ ዝነበርና ንመፅኦም ብምሸት ገለ ሕቶታት እንተላና ንመፅኦም ይሓግዙና ነይሮም ምሳና ሰረ ዝነበሩ ኣብቲ ቦርዲን ማለት

0: በድሕሪ እዚ መሓመድ ናይ ካልኣይ ደረጃ ትምህርቱ ብዓወት ዛዚሙ ናብ ሳዋ ዝጓዓዘሉ ግዜ ምስ ኣኸለ እውን እቲ ትምህርቲ እንታይ ክገብረልካ እዩ ዝብል ፀቕጢ መዛኑ ብዝለዓለ ከም ዝመፀ እዩ ዝዛረብ። ንሱ ግን ኣንጻር ኩሉ ብድሆታት ምኪቱ ናብ ሳዋ ምርሐም
1: ዳርጋ 8 ብሄር ሃላ ናብዚ ሓይሊ ማለት እቲ ብሄራት ሕጂ ብፍላይ ድሓን እዮም ገሊኦም ከሎ ሕጂ ብዙሕ ርኢና ሕጂ እዚኦም ቀደም ንሪኦም ኣይነበረን ትግርኛ ድሓን ንሪኦም ነርና ምሳና ነይሮም እዚ ሕጂ እዚኦም በዓል ዓፋር ገሊ እዚኦም ሕጂ ርኢና ከመይ ፃዕባዮም ገሊ ኩሉ ሕጂ ኣረጋጊፅና ማለት ቀደም እንታይ መስሊ ዓፋር ገለገለ እዚኦም ካልእ ብሄረታት ሳሆ ከመይ መስሉ እቲ መንሽሙናቶም ሕጂ ኩሉ ኣብ ሳዋ ርኢናዎ ማለት ሕጂ ኣብ ሳዋ እንታይ ኣሎ ሕጂ እዚኦም ብፍላይ ና ኣስመራ ንበር ሕጂ ተማሂሮም መፅኦም ሕጂ ሶም ከማና ይኮነ እቲ ትምህርቲ እዮም ከተማ ስለዘ ኮይነ ብዙሕ ተማሂሮም መፅኦም ስለዚ ሕጂ የረድኡካ ገሊ ሕጂ ብፍላይ ደቂ ከመይርያና ኣሎ ኣዚ ከረድኡና መራ ንሓንሳብ ዲስካስ ንገብር ማለት
0: ተምሃራይ መሓመድ ኣብ ሳዋ ምስቶም ኣብ ትምህርቲ ጉዱሳት ኤርትራውያን ኣሕዋተይ ክራኸብ ብምኽኣለይ ዝያዳ ንናይ ትምህርቲ ድሌተይን ሸውሃተይን ክባቢልዎ እዩ ብምባል እዩ ኣብ ሳዋ ብዙሕ ትምህርቲ ይቐስም ከም ዘሎን ኣብ ትምህርቲ ዘለዎ መረዳእታ ዝያዳ በሪኹ ከም ዘሎን ዝገልጽ እቲ ዝኸበደ ብድሆይ ክሳብ ናብ ሳዋ ዝመጽ እዩ ነይሩ ሕጂ ደጊም ዓብ ሕልሚ ዘለዎ ብትምህርቱ ኣብ ዝለዕለ ደረጃ በፂሑ ንህዝቡን ሃገሩን ከገልግል ረአ ዘለዎ ተምሃራይ ተቐይረ እየ ድማ ይብል
1: ሕጂ ካብ ቀዳማይ ክፍሊ ስጋብ ሓምሻይ ክፍሊ ውዳብ ቅድሁታት ዝተገርና ከምዚታት ሕጂ ካብ ኣብ ዓድና ሕጂ ትምህርቲ ዝሕሉ እዩ ዳርጋባስ ዳርጋ ሸቐጥን ጋሳታት እዩ ከምዚ ጋሳ ጥራይ ይፍሩ እምበር ሕጂ ኣብቲ ትምህርቲ ስጋብ ሻምና ኣሎ ግን መራ ሕጂ ውሕደት ኣለዋ ማለት ሕጂ ኣብ ፎረተ ምስ መፃና ሕጂ እቲ ትምህርቲ ቁሩብ እንደ ማዓቢላ ከይዳ ማለት ከምዚ ሰብሪና ሕጂ ኣነ ካብ ትምህርቲ መፅ ከለኹ እቲ ኣቦይ ኣነ መራ ክምሃር ይደሊ ነይሩ ሕጂ ጋሳ ኣለና ገሊ ኣባጊ ኣለና ከብቲ ካ ኣለና ሕጂ እቲ ከብቲ ሓዋተይ ገለ ኣሎ ገለ ካ ብገንዘብ ዝወፍረሉ ነይሩ ሕጂ እስኻ ብዛዕባ ትምህርትካ ጥራይ ይብለኒ ነይሩ ማለት ሕጂ ኣብ ካልእ ስራሕ ከይድ ኣይነበርኩን በስ ብዛዕባ ትምህርተይ ጥራይ ላቀጥ ነይረ ማለት ሕጂ ዚ እቶም ካልኦት ከ ሕጂ ደቂ ዓድና ገሊ ንዓናይ ንዕልል ገሊ ንስፋ ገሊ ንይዋለ ትምህርቲ ይብሉና ካብዚ ዓድና ከይድካ ኣለና ሩባ ኣሎ እቲ ሩባ ንውዕል እቲ ዓድና ኸ ከይዶም ትምህርቲ በፂሖም ይመፁ ይብሎ ንሕና ካብቲ ሩባ ውዒልና ንምፅ ነርና ንምላስ ነርና እቶም ደቂ ዓድና እዩ ከም ዝገብርዎን ዘነበሩን ኣብቲ ሩባ ንውዓል ንናና ንድቅስ እንተሎ ትምህርቲ እዮ ንድቅስ ነርና ኣብቲ ሩባ ተሓርካ ሰዓት 12 መክስ ኮይና ኸ ንምላስ ነርና ከምዚታት ነይሩ ኣብ ቀዳማይ ደረጃ ማለት ሕጂ ሻሻ በፂሖ ከለኹ ኣነ ኣብ ትምህርቲ ሕጂ ቅሩብ ተስፋ ገይረ ኣብ ሻሻ ከለኹ ካልኣይ ወፅአ ሕጂ ቅሩብ ሕጂ ተስፋ ገይረ ኣብ ሻብዓይ ኸ መራ ሕጂ ቀፂለያ ኣብ ሻብዓይ ቀዳማይ መፅአ ኣብ ሻምናይ ከማን ቀዳማይ መፅአ ጅንናር ከ ብ53 ኣብሬጅ ሓሊፈ ኣብ ፎርቶ ኣብ ካልኣይ ደረጃ ከማን ኣብ ሬጀ ልዕሊ 7 ከሎ ሳዋ ወሪድ ሕጂ ኣብቲ ትምህርቲ ከለና 27 ሓሊፍና ጀነራል ዳርጋ 30 ሰብ ነርና 10 ሰብ ተሪፎም 20 ሰብ ሓደ ኣብ ትምህርቲ ኣሎ ኣብ ሂኮታ ስጋቢ 11 ማለት 3 ገሊ ኣዋ ተሪፎም 12 ሰባት 8 ገሊ ኣዋ ተሪፎም 12 ዝኸውን ፎርቶ ከይድና ኣብ ፈርቶ መፅና ሕጂ ኣብ ናይ ነዚ ከለና ኩሎም ዳርጋ ጠፍዮም 5 ሰብ ከለና ቴኒስ ተገርና ቴኒስ ካ 3 ተሪፎም 2 11 ዝሓሊፍና እቶም 3 ከ ሕጂ ከ መስሓታትኮ ገዲፎም ኣገሊ ኢሎም ሕጂ ካብቲኦም ዘነበርና ማለት

0: ደገፍ ወላድየይ ዓንዲ ሕቆ ኮይኑ እዩ ኣሳሊኒ እምበር ኣነ እውን ኣሰርቶም ትርጉም ትምህርቲ ብዝግባእ ዘይፈለጡ እሞ ዝገደፎ ብፆተይ ምኾንኩ ዝበለ ተምሃራይ መሓመድ ዋላ ኣብቲ ኣባሕዳሪት ቤት ትምህርቲ ፎርቶሳዋ ዝመሃረሉ ዝነበረ ግዜ እቶም ካልኦት ብፆቱ ትምህርቶም ገዲፎም ናብ ዓዶም ክመላለሱን ከለዉ ንዓይ ግና ኣቦይ ሰጥ ኢልካ ጥራይ ተምሃር ይብለኒ ነይሩ ይውስኽ
1: ካብዚ ንኸይድ ነርና ሕጂ ኖርማል ነይሩ እቲ ምክያድ ግን ሕጂ ኣቦይ እቶም ኣረክቶና መሰላ ዝነበሩ ዳሕሪ 10 መዓልቲ ገሊ ገዛቦም ይኸይዱ ነይሮም ኣቦይ ከዓ ይደወለለ ከምዚ ክመፅ እንተኢለዩ ብዘይ ፍቓድ ገለ ከይፅመፅ ይብለኒ ነይሩ ሕጂ ኣና ካብ ወርሒ 10 ዕለት ገሊ ንመፅ ወርሒ ሓደ ጥራይ ይምለስ ነይሩ ገንዘብ ገሊ ዝኾነ እንተሸግርካ ናባ ይደውል ገሊ ይብለኒ ነይሩ ሕጂ እቶም ካልኦት ይፀፍኦ ነይሮም ከዚ ገዛ ይድቅሶ ገለ ኣና ከዓ ሕጂ በቲ ደገፍ ናቱ ድሕሪ ሰሙን ድሕሪ 2 ሰሙን ገሊ ይመፅእኒ ነይሩ ከመይ ኣነባብረና ተ ይርኢ ነይሩ ሕጂ እታ ኣቦይ ዓብዪ ሰብእዩ ዕድሚ ልዕሊ ስሶ ኣሎ ሕጂ ሕጂ እሱ ትምህርቲ ዝበሃል የብሉን ግን ሕጂ እሱ ኣብቲ ከተማታት ገለ ይጋያሽ ነይሩ ዳረጋ ይፈልጡ እቲ ትምህርቲ ኣበይ ከም ዝፃብፅሓካ ይፈልጣ ኩሉ እዚኦም ተማሂሮም ዘሎ ኣበይ ከም ዝበፂሖም እዚኦም ተማሂሮም ዘሎ ኣበይ ከም ዝኮፍ ኢሎም ዘይተማሃሩ ካ ኣበይ ከም ዘለዉ ኩሉ ይፈልጡ ነይሩ ሕጂ እንቲ ተማሂርካ ኣብ ሴልዳ ጌርካ ኮፍ ከትብል ኢኻ ከትነብር ኢኻ ገለ ይብለኒ ነይሩ ሕጂ ብከምዚ ኩሉ ይፈልጡ ነይሩ ማለት እሞ ሕጂ እሱ ኣይተማሃረን ኣብ ግዜኦም ሕጂ ትምህርቲ ኣይነበረን ከምዚ ማለት ናፅነት ኣይነበረትን ማለት ኣብ ኤርትራ ከምዚታት ኣብ በረኻታት ገሊታት ይሕበ ነይሮም ትወቢያ ነይሮም ከምዚ ግዜ ኣይረኸቦም ማለት
0: ቀፂልና ናይ መፃኢ ሕልምታትካ እንታይ እዩ ዝመስል ክንብል ኣብ ዝተወከስናሉ ንመንእሰይ ተምሃራይ መሓመድ መጀመርታ እዚ ሕጂ በፂሕዮ ዘለኹ ውፅኢት ናይቲ ህዝብን መንግስትን ኤርትራ ንዓና ክንምሃር ብዙሕ ወፃኢታት ብምግባር ኣብ ኣፍ ደገና ቤት ትምህርቲ ብምኽፋት ይኹን ኣብ ኣሕደርቲ ቤት ትምህርቲ ኣብ እንምሃረሉ እዋን ድማ ብዘይ ዝኾነ ክፍሊት መግብናን ኩሉ ወፃኢታትናን እንዳሸፈነ ዘምህረና ዘሎ እዩ እሞ ስለዚ ኣብ ዝለዓለ ደረጃ በፂሐ ክክሕሶም እየ ዝደሊ ድሕሪ ምባል
1: ሕጃነ ወል ብጣዕሚ ኣምላኽ ይሓግሳና ብትምህርቲ ሕጂ ንፅቢ እንተምፅ ድሕሪ ንፅቢ ድሕሪ ኮሌጅ እንድዩ ድሕሪ ኮሌጅ ሕጂ ዶክተር ወይ ከመምህር ክኸውን ይደሊ ማለት
0: ተዓብየሉ ከባቢ ፅልዋ ኣለዎ ዝብል ተምሃራይ መሓመድ ከባቢኻ ኣብ ትምህርቲ ዘለዎ ንቕሓት ድሩት እንተ ደኣ ኮይኑ ክትምሃር ክትመርፅን ከለኻ ሰሬኻ ሸጥ ኣቢልካ እዩ ኣነ ድማ ንኩሉ ሰጊረ ናብዚ በፂሐ ዘለኹ ከም ምዃነይ ናብቲ ሕብረተሰብ ዘመሓላልፎ መልእኽቲ ኣለኒ ይብል
1: ሕጂ ኣነ ዝለኦኹ መላእኽቲ ሕጂ ኣብ ሰብ ግድን ከመፅ ኣለዎም ሰባኻ ብዙሕ ትርኢ ብሄራት ትርኢ ትምህርታዊ ትርኢ ከመይ ኣደባ ናይ ትምህርታዊ ወላ ሕጂ ትምህርቲ እንተዘይብልካ ቀዳማይ ትምህርቲኻ ትወዲ ኮምፕሊት ዳሕራይ ኸ ጉቡኡኻ ትፈፅም ማለት ኣብ ሰባኻ ሓንቲ ዓመት እያ ሓንቲ ዓመት ብዙሕ ትርኢ ኣብ ኤረትራ እንታይ ከምዘሎ ኩሉ ዳርጋ ትርእዩ ማለት ሕጂ ኣነ ዘመሓላለፎም ኩሎም ኣብ ሰባ ክመፁ ኣለዎም ዝምሃር ዘሎ ትምህርቲ እዩ ክቐፅል ከይምሃር ከሎ ኸ ትምህርቲ እዩ ክጅመር ማለት እቶም ወለደይኻ ዳርጋ ፈትዎም ነይረ ሕጂ ይቐኒለ ይክብሎም ኣብዚያ ደረጃ እዚኣ ኣብፂሖም ነተወሉ ብዝግሬት ብደገፎም እየ ኩሉ ሕፅረታት ርኦም ኩሉ ሕፅረታት ስለተሓለፎምኒ ከመዝግኖም ይደሊ
0: እዞም ክንዕዘቦም ዝፀናሕና ክልተ ተምሃሮ ካብ ብሄረ ብዳዌት ሓደ ኣብነት ናይቲ ህዝብን መንግስትን ኤርትራ ኣብቲ ርሑቅ ከባቢታት ሃገርና ኣብ ማእከልቲ ብጉስነትን ሰበኽሳ ግማዊ መነባብሮን ሂወቱ ዝመርሕ ህዝቢ ጩራ ብርሃን ትምህርቲ ንምውላዕ ዝገብሮ ዘሎ ሓያል ፃዕሪኦም ንሕና ድማ ነዚ ፃዕሪ እንዳመጎስና ነዞም ሕጂ ሃገራዊ መልቀቕ ፈተና ማለት ማትሪክ ተኻፊሎም ዘለዉ ኣብነታውያን ተምሃሮ ነጥቢ ኣምፂኦም ናብ ኮሌጃትና ተፀንቢሮም ብቑዓት ሰሞያ ክኾኑ ንምንየሎም።

ቀፂሉ እዚ ሳብ ትሕዝቶ መደብና ዝኸበርኩም ተኸታተልትና ንእሱ መደብ ዕላል ተመክሮ እዩ። ኣብ መደብ ዕላል ተመክሮ ዝተፈላለየ ገጻት ናይ ሂወት ፈቲሽና እናበኹም እነብሎ ንእሱ መደብና እዩ። ንሎሚ ከ ጋዜጠኛ ሓይላባ ሰፎ ኣብ ምንታይ ዘተኮረ የቐሪብና ዘለዎ መሎ ምክታል ናብቲ መደብ ክስክረኩም።

0: ትነብረሉ ከባቢ ንማሕበረ መነባብሮኻ ቅርፂ የትሕዘ እዩ። ኪኖ እዚ እውን ኣበ ባህርያትካ ኣወንታውን ኣሎታውን ፅልዋ ኣለዎ። መጀመርያ ጥበብ ወዲ ሰብ ንኸባቢኡ ምቁፅፃርን ምስኡ ንምውሃሃድ ምልምማድን እዩ። ኣእምራዊ ኣተሓሳስባ ኣካላዊ ሓይሊ ነቲ እትነብረሉ ከባቢ ይመስል ክንዲ እቲ ባህሪ ናይቲ ከባቢ ዝጸልወካ ይሕየልን ይምጠጥን። እንታይ ዓይነት ማሕበረ መነባብሮ ኢኻ ክትመርሕ ንኽትነብር ዘድሊኻ ነገራት፣ ጸጋ ናይቲ ከባቢ እንታይ እዩ፣ ኩነታት ክሊማ፣ ትሕዝቶን ቅርፂ መሬትን ከ እንታይ መስል ምስ ፈለጥካ እዩ ዝውሰን። ብድሕሪ እዚ ምስኡ ናይ ምውሃድ ጥበብ ተማዕበል። ዓዲ እብርሂም ዝበዝሑ ብሄረ ብዳዊት እዮም ዝቕመጥዋ፣ ብዓዲ ሰይድና እውን ትጽውዓ። ኣብዛ ዓዲ ማሕበረ መነባብሮ ቅድሚ ፀሓይ መብራቃ እዩ ዝጀምር። ስድራ ቤታት ዘዝግብአን ይገብራ። ኣባላት ስድራ ልሙድ ማሕበራዊ ህይወት ንምስልሳል ናብ ዝተፈላለየ ዕዮ ይመቓቐሉ። ካብ ንግሆ ክሳብ ምሸት ድማ ኣብ ንጡፍ ምንቅስቓስ ይርከቡ።
1: መነባብሮ ትሪኦ ከለኻ እንተኾነ ጸጋታቱ ምሉእ እዩ፣ መልሓንቲ ዝጎደለ የለን። ሓፈሻዊ እዛ ኣዲ እዚ ትሪኦ ከለኻ ብደቡብ ምስ እንጅሃይ ትዳወብ፣ ብምብራቅ ምስ ትንሽኣይ ትዳወብ፣ ብሰሜን ምስ ገርገ እዚ ኣሸሪፍ ትዳወብ፣ ምዕራብ ኣለዎ ኣዲሳይ ምዕራብ ኣዲሳይ ትዳወብ። ኣብዚ ኣብ ማእኸል እዚን ከባቢታት እዚአን ትርከብ ኣዲ እዚ ኣብ ምሕዳር ኮሬት ኣዲ ሰይና ትበሃል። ምስ ጎራወብቲ ብጣዕሚ ፅቡቅ ሓድነትን ስኒት ዘለዎ ኮይኑ ድኾነ ጸጋታቱ ምሉእ ድጎደለ ኣልሓንቲ የብሎ።
0: በረኻ ጥበብ ምህረካ እዩ። ባህርያትካ ኣብ መዕራሪኻ ባህሪ እንስሳታት ተጽንዕ። ንኽትነብር ዘድሊኻ ነገራት ተማዕብል። ሕይወት ናይ ገዛ ርሱ ስርዓት ኣለዎ። ለይትን ቀትርን ሓጋይን ክረምትን ስሩዕ እንተ ኮይኑ ኣኸለ፣ እቲ ኻልእ ህይወት እውን ብኡ ተማእዚን እዩ ዝስራዕ። እቲ ዝሓተካ ጻዕርን ብልሓትን ጥራይ እዩ ይብሉ ነበርቲ ዓዲ እብርሂም። እዚ ከባቢ ብሩኽ እዩ፣ ዝደለኻዮ ሂበካ። መሬቱን ጥሪቱን ለጋስ እዩ። እንተ ጽዒርካ ጻማኻ ኣይትስእንን ኢኻ። እናተምሃርካን እናተመኰርካን ስለ ትኸይድ እውን ምንባር ቀሊል እዩ ዝኸውን።
2: ማሻላ ማሻላ፣ እዛ ዓድና እዚ ንሃና ብዳውየት ኢና። ብዳውየት ምትሕብባር ብወፈራ ስርሓና ከውን ማርኣ ብወፈራ ከውን ኩሉ ብገንዘብ ኣይንሰርሕ ኢና፣ ወፈራ ኢና። ማሻላ ኣዲ እዚ ንትንዋይን ብብዳውየት ንካሊእ ንከውን ንዓና ግደፍ ንካሊእ ንሕግድ ሓገድቲ ኢና፣ ኤርትራውያን ኢና፣ ንሕግድ ተቐበልቲ ጋሻ ኢና። ሓንታይ ሰዓናን ኢና ብደይ ቃልናዮ እሱ ይጥግመና እምበር ብደነቀሎ ሓንታ ይጥግመናን እዩ። ንህብ ኢና ንወስድ ኢና ከምኡ ኢና እንዳሰርሐና ስጋፍ እጅ ኣሎ ናብ ተስፋ።
0: ኣብዚ ዓዲ ዋላ እኳ ከብትን ጤለ በጊዕን እንተሃለዋ ዝበዝሓ ጥሬቶም ግን ኣግማል እየን። ስድራ ቤታት ካብ 10 ክሳብ 200 ኣግማል ይውንኑ። ርግእ ዝበለ ማሕበራዊ መነባብሮ ድማ ይመርሑ። እዚ ሎሚ ህድእ ዝበለ ማሕበራዊ ህይወት ቀደም ቅድምና ጽነት ካልእ ነይሩ። ብኣጋር ሰራዊትን ደብዳብ ነፈርትን ሰብን እንስሳን ፈቐዶ ጎቦኻ ድሚው ዝውዕል ዝነበረ
3: እዛ ዓዲ እዚ ብቆደሙ እውን ተወፂኡ ዝጸንሐን ኣብዚ ጌጠር እዚ ብምንጊ ክልተ እሳውራ ኤርትራ ዘነበረሉ ኣብዚ እዩ ነይሩ ኣብዚ እዩ ነይሩ። ከተማ ይርአይን እዚ ህዝቢ እዚ ናይ ከተማ ትምህርቲ የብሉን ናይ ኣገልግሎት ኣይነበሮን። እቶም ጀብሃ ዝበሃሉ ጀመርቲ ኣብዚ ምሳሌም ዝውዕሉ ኣብዚ ከባቢም ዝምገቡ ጌጠር ስለ ዝኾነ ማለት እዩ። እቲ ጸላዒ ከዓ ኣበይ ንኦም ሓዲሩ ኣበይ መፅእ ኣብዚ መፅእ ሕጂ እቲ ህዝቢ ዝረኽቦ ነበረ ሽግር መከራ ናብቲ ህዝቢ እዚ እዩ ነይሩ ዝዝክሮን ዝርዮ ነበርኩ። ከማን ብንእሽተይ ከለኹ ዝርዮ ዝነበርኩ ኣብዚ ምሳና ጀብሃ ኣብዚ መንጎ ክልተ ጎቦ እታ ዓዲ ኣብኡ ነይሩ እቲ ጀብሃ ከማቶም ጀብሃ ኣብኡ ኣፅሊሎም ነይሩ ቀትሪ ነይሩ ሕጂ እቲ ዓዲ ዓዲ ሰይድና ይበሃል እቲ ፀላዓይ ተመሪሑ ኣብዚ መፅኡ ጀብሃ ምህላዎም ፈሊጡ ዋርድያ ኣብዚ ጎቦ እዚ ታባ እዚኣ ትረኣይካ ታባ ዓብዒሉ ነይሩ ዋርድያ ነዋይ ጎቦ እውን ዋርድያ ነይሩ እዚ ዋርድያ ነጀዋይ ዘንጉኡ ትኽስ እዩ ፀላእይ ከይረኣየ ህርጉ ኢሉ ናቲ ናብቶም ተጋድልታት እዩ ሕጂ ነዋይ ዋርድያ ምስ ረኣዮም ኣትዮምሞ ተኽሱ ኮነ እቲ ዓዲ ከኣብኡ እቲ ዓዲ ሽዑ እቲ ዕለት እቲ ወቕቲ ወር ሓሙሽተ ይነሩ እዚ መሬት ማይ ሓሬት ገለ ኢሉ ዓዲ ብትን ይሉ ተኽሱ ምስ ገበሩ መዓት ብሬናት እዩ ነርሹ ገለ እንጃሓዚ ዘሎ መዓዶ ዓዲ ገልኡ እቲ ህዝቢ ሃዲሙ ገሊኡ ነብዚ ጨካ ገፅ ሃዚሙ ናይ ምሸት እዩ ነይሩ እቲ ዓዲ ፈቐጡ ወላ ቆልዓ ንእሽተ ይኹን ፈቐዱ ሓዲሩ ፀላእይ ኣብዛ ዓዲ ሓዲሩ ድውሰድ ወሲዱ ላዕሎ ላዓይሉ ንግሆ ፀላእይ ተመሊሱ ማለት እዩ ሕጂ ከዛርበካ ናይዛ ዓዲ ወፃ ሽኡ ዝነበረሉ መናበብሮ ሕጂ ዘለዎ ሕጂ ሰላም ረኺቡ
0: እዛ ንዕዘባ ዘለና ዓዲ እብርሂም 400 ገባር ብትንፋስ ድማ 1900 ዝበፅሑ ሰባት ሓቒፋ ትርከብ ሓንቲ ካብ ዓድታት ንእዞባ መንሱር እያ ኩሉ ክርከቦ ዝኽእል ኣብ ፅቡቕ ቦታ እያ ትደኩና ዘላ ንማሕበረ መነባብሮ ዘቕልሉ ኣገልግሎታት ክዋደደላ እንተኽኢሉ ኣብ ሓፂር ግዜ ክትሰፍሕን ከትምዕበለን ትኽእል ዓዲ እያ
4: ሓረስታይ ሓሪሱ ድናበር ሓሪሱ መጓስያን ሓረሻን ብኡ ገሪ ድነብር እዩ ዝዓደት እ ብኡ እዩ ድነብር ዓጋታት ድሓን ኢና ነፍስና ንጥቅል ኢና ድሓን ኢና ጥሪት ኣለዋና ድሓን እየን መሬትና ድማ ድሓን እያ መሬት ብርክቲ እያ ገረብ ኣለዋ ውርቂ ኣለዋ ጥሪት ኣለዋ ድሓን ኢና ምነብራ ጥቡቅ ኢና መጓስያን ብማሕረሰ ኢና ንነብር ኣለና ምንባር
2: ኣብዚ ናይ ጥሪትና ይኹን እንተጠቀመና በዓልና ንሰትዮሉ ዲጋ የለን ዓሚ ናይ ዳላታት ካድእ ነይሩ ስራሕ ማህዳሪ ምስ ዶባ ድሓን እዩ ኣይ ሃማቀይን ንፉ እዩ መር ተሓደሰ ቦታ ኣለዎ ዶ ዲጋ ድኸውን ቦታ ኣለዎ ዶ ኢሉኒ ንኣይ ሃቲትኒ ኣነ ድማ ንወሳካ ሃቲተይ ከምኡ ኣሎ ዶ ኢሉና ነታ ቦታ ንእሽተይ ቦታ እዩ ኣብኣ ኣስሪና እዩ ኣብ ማህዳሪ ንኡስ ዶባ ኣገልግላታና እያ ወና ኣነኣና ቀረባ እያ እሳ ኣገልግላታና የሰጋ ብሰለስተ ወርሒ ገለ ኣገልግላ ሕጂ ድማ ከምዚ ተመሪሻ ኣብቲ ናይ ቀደማ ፈሪሻ እያ
0: ምምሕዳር ከባቢ ኮሬት ኣብ ኣተሓሕዛ መሬቶምን ኣግራቦምን ንኻልኦት ኣብነት ክኾኑ ዝኽእሉ ከባቢ እዮም ካብ ዞባን ንኡስ ዞባን ዝመጸና ሓበሬታ ነተግብር ኢና ከም ዓዲ ንምራሓሉ ኣገዳሲ ስርዓት እውን ኣሎና ኣብቲ ምስ ምዕባለ ዝተኣሳሰርን ሓገዝ ዝንደልየሉ ነገራት ጥራይ ኢና ድጋፍ ናሓትት ንኣብነት ሕፅረት ማይ ኣሎና ርሑቕ ብምዃኑ እምበር እቲ ጽቡቕ ነገር ሓደ ሜትሮ ከይፈሓርካዩ ዝርከብ ድሕሪ ምባል
2: ጠገም ማይ ኣለዎም እዚኦም ኣዲ ማይ ማይ ጠገም ኣለዎ ሪኩሞ ተኸውን ዝርባ እዩ ምስ ጥሪት ኢና ንሰቲ
4: ጭንቂ ናይ ዲኣ ማይ ዲኣ ንሕና ጥሪትና ንሰብና ኩላ ብሓደ ንሰቲ ስለ ዝኾና ነቲ ግዳም ዘሎ ዒባ ይኹን ካሊእ ይኹን ካሊእ ይኹን ኣብ ማይ ዳእቱ ስለ ዘሎ ማይ መሊኦም ምፅሉና ደቅና ንሕና ንሰትዮ ኣለና ሽንቲ ድማ ይሕመና ኣሎ ደይ ሕመምና ሰብ የብልና ነብድያ ሽንቲ ድ ከልከለ የብልና እንዲኦም ኮፍ ኢልና ዘለና ኩላ ሽንቲ ከልክልና ኣለና ንሕና እኳ ብሕክምናን ብማይኒ ንብትምሕርትን ብኩሉ ሽግር ኣለና ብኡ እምበር ብካሊእ ጥቡቅ ንነብር ኣለና ጥቡቅ ኣለና ንሓርስ ኣለና ንወፍር ኣለና መሬትና ኣለና ጥቡቅ ኣለና እቲያ ነበረቶ ኩሉ ሕማቅ ሓሊፋና ጥቡቅ ኣቲና ኣለና
3: ማይ ተዘይቀረብኩ ኣብ ካሊእ ኣብ ሓዳሪ ኣይከይድ ኣብ ግራቴ ኣይከይድ ኣብ ካሊእ ድራሪ ኣይከይድ ቅድም ማይ ክቅርብ ኣሎ ቆልዓ ዘይብሉ ሽግር ኣሎ ኣረጊት ሽግር ኣሎ ብዛዕባ ማይ ለይቲ ክንከይድ ኢና ንሓትር ቀረባ ከይከውን ከዓ መገዲ ሰዓት ወይ ፍርቂ ሰዓትን ፈረቓን ገለ ንኸይ
4: ከም ኤርትራውያን መጠን ህና እታ ትማ ዘይረኸብናዮ ሎሚ ንረኽክብ ኢና ሎሚ በዓል ሙሉእ ተስፋ ኮይነይ በዓል ሙሉእ ተስፋ ከም ዝረኸብክዎ ኮይኑ ዝስምዓና ኣሎ ሎሚ መዓልቲ ኣለዋ ማም መዓልቲ ስለ ዘለዋ መዓልቲ ቀሲላ ትኸውን ድብል ትፅቢተ እዩ
1: እዚ ኩሉ እንታይ ተኸያደ ክሳብ ሕጂ ንሕና ኣቕሚ ገይርና ኣብ ደረጃ ምንቅስቃስ መንግስቲ ገጥና ኣይከድናን እቲ ድኻማት ዝበዝሕ ዋላ ንሃና እንተኮይኑ እቲዮም ቅድሚና ዝነበሩ ኣመሓደርቲ ኸማን ኣይሰርሑውን ወይ ክዕድል ኣይረኸቡን ይኸውን ንኡስ ዞባ ኸማን ኣይደቀሰልና ነዚኣ ጉዳይ እዚኣ ክሳብ ዝመፅእ ሓፂር እዩ ትግዜ ዝመፅእ ኣሎ ትጀሊል ግን ብመሰረቱ ብማይ ናይዚ ሽግር ናይዚ ዓዲ ስለ ዝፈልጥ ኣይቀሰነላን
0: መምህር ሳልሕ ዓል ሑሴን ኣብዛ ግረሲት ትበሃል ቤት ትምህርቲ ዝምህር ዘሎ መንእሰ እዩ እዛ ንዕዘባ ዘለና ቤት ትምህርቲ ቤት ትምህርቲ ግረሲት እያ ትበሃል ክሳብ ሓሙሻይ ክፍለያ ተምህር ኣብ 2010 ያ ብ180 ተምሃሮ ጀሚራ ኣነ ንመሳርሕተይን እዞም ህፃናት ኣብ ዝለዕለ ደረጃ ክበፅሑ ኢና ንደሊ ጥዑይ ህንፃን መሳለጥያታትን ግን ክህልወና ኣለዎ ድሕሪ ምባል
5: እዚያ ቤት ትምህርቲስ ክትነደቕ ኣለዋ መንደቕ ክርኢ ኣለዎም ተምሃሮ ፅቡቅ ኮፍ መበሊ ክህልዎ ኣለዎ ተምሃራይስ ኣብ እብኒ ኮፍ ኣቢልካስ ኣይ ክስታ ይስች ወይ ደስ ይብሎኒ ተምሃራይ መፃወቲ ክረክብ ኣለዎ ቆልዓ ከይተፃወተ ክመሃረልካ ኣይክእልኒ ሜዳ የብልናን ብዙሕ የብልን ከምቲ ዝረአኹሞ መፃወቲ ተቆልዑት የብልናን ኮፍ መበሊ የብልናን ወላ ኮራሲ ከማን የለን ምክንያቱ እቲ ቆልዓ እንታይ ይደሊ መንደቕ ዘለዎ ቤት ትምህርቲ ስእልታት ዘለዎ ብዙሕ እዩ ዝደልስ ዋላ ስኻ ቻርቲ ፅሒፍካስ ኣብ ዳስ ሰቂልካሲ ኣብ እቲ ቆልዓስ ኩሉ ግዜ ክርእዮ ኣለዎ ስእሊ ክርኢ ኣለዎ እቲ ቆልዓስ ክስታይ እዩ ዝኸውን ይሕጎስ እዩ ኣነ ናተይ ድሌት እተኮይኑ ምስ ቆልዓ ቆልዓ ኮይነ ምስ ዓበይቲ ዓበ ኮይነ ምስ ናእሽቱ ናእሽቱ ኮይነ ነቲኦም ዓዲ ኣነ ዝበፅሐክዎ ደረጃ ካብኡ ንላኣለን ክበፅሖ ዝጉዝጉስ ዓቕመይ ከማ ከምኡ እዩ ዝጉዝጉስ እየ የጉዝጉስ እየ ከማ ብዙይ ሓሶት ክበፅሑካ ድሌት ኣለኒ ምክንያቱ ንሶም ደረጃ እንተበፂሖም ኣነ ደረጃ የበፂሐ ምክንያቱ ኣነ ምክንያቱ እዚኦም ዓዲ ኣብ ዝዓበየ ደረጃ ኣብ ዝለዓለ ደረጃ ክበፅሑ ተስፋ ኣለኒ
0: እዚ ቦታ ንክትነብረሉ ምች እዩ ከምቲ ዝተገልፀ ብዙሕ ፀጋ ዝውንን ወን እዩ ብመጀመርያ ብዘለዎ ዓጊቡ እንደገና ክምዕብል ዝደሊ ጥርኑፉን ንቑሑን ሕብረተሰብ እዩ ዝነብሮ ደፋ ሓይሊ እንተረኺቡ ንለውጥን ምዕባለን ኣብ ቀረባ ይመስል
5: እዚኣ ቤት ትምህርቲ ትሪእያ ከለኻሲ ዝበዝሐ ዚ ሚታዊሲ ደቂ ኣንስትዮ እዮም እትን ደቂ ኣንስትዮ ስለዝኾነ ዝበዝሐ ደረጃ ናብ ሻሽዳ

0: ክሕልፉ ከለዉ የሸግሮም እዩ ምክንያቱ ካብዚ ክከዳስ ኣይከላን እየ ሕጂ ናይ ሕጂ 188 ተምሃሮ ኣለውና እቲ ዝበዝሒ ሚታዊት 55.6 ደቂ ኣንስትዮ ዘለዋ
1: ምርቲ ምልቲ ምስርት ከለና በዓልና ኢና ሰሪትና ፋለማ ንጅምር ከለና በዓልና ኢና ጀሚርና እዮም ንጅምሮም ከለና ድማ ሓምድላይ ጥቡቅ ኣለና ዋላ ሓንቲ ላኪን ትምሕርቲ ዋልኣ ተማሂሩ ተማሂሉ ኣ 4 ዓመት 5 ዓመት ተማሂሩ ድሕሪኡ ካላስ ኣብ ጥሪት ዩ ደኸይደሎ
0: እንተተይ ዘመሓርካ ካብ እንስሳ እንታይ ይፈለየካ እዚኦም ዓዲ ኣነ ብናተይ ርእቶ ሰለስተ ቆልዓ ዘለዎ ሰለስተያቶም ክምዝግቦም ወላ እቲኦም ንዓበይቲ ንበዓሎም ምጥፋእ ማሕምነት ተማሂሮም ኣብ በዕሎም ክፅሕፉን ኣለዎም ምክንያቱ በዕሎም እንተፅሒፎም በዕሎም ጥቕሚ ናይ ትምህርቲ ተፈሊጦም ኣብ ዘለዓለ ዘረጃ ክበፅሑ እዮም
2: ኩላና ክንምሃር ኣለና ኣዴታት እንድሕር ተማሂረን ድቅና ድማ እምሃሩ እዩ ኣዴ እሳ እያ ተምህር ኣዴ እሳ እያ ትቕበለና ንሓና ሰብ መሮድ ኢና ንሓና ንሃምጢ ኢን እምበር ኣዴ እንድሕር ንኣናይ ተሓጣብ ቦርሳካ ኣበይ ኣሎ እዚ መፅሓፍካ ከመይ ፅጌርካ እንድሕር ኣዴ ደይ ተምሃረ ኣዴ እንድሕር ደይ ተምሃረ ትምህርቲ የሎ ኣደ ክትምሃር ኣለዎ ኣነብል
3: ካብ ዓድታት ኮን ሃልበዳብ ዓዲ ሰይድና ዝተኣከበ ሕብረተሰብ እዩ ኣብዚ ዓዲ ሰይድና ወይ ድማ ዓዲ እብርሂም እናተባህለ ዝፅዋዕ ቦታ ዝቕመጥ ዘሎ ካብ ሰለስተ ዓድታት ኢና ተኣኪብና እዚ ፅቡቕ ጥርናፈ እዩ ንሓፈሻዊ ኣገልግሎት ንምውዳድ ከዓ ሙቹ እዩ ኮይኑ ዘሎ ካብ መንግስቲ ንእሽቶ ድፍኢት እንተረኺብና ንሕና ከዓ ዓብዪ ሓገዝ ክንገብር ንኽእል ኢና ጸጋናን ጥሪትናን ሒዝና ድልዋት ኢና እውን ዘለና
1: ኣነ ባዕለይ ንርእሰይ ሕጂ ስጋእ 88 እንስሳ እዩ ነረ ምስ ጥሪተ መምሕዳር ነይሩ ኣብዲኣ እዚኦም ናይ ዞባ ዝበሃሉ ዝመጡና ዝነበሩ ንሶም ንዓ ተምሃር ኢሎም ተምሃር እዮም ስኢሎም እንታይ እዮም ዘምህሩና ዘለዎ ብል ነረ ትምህርቲ ዝበሃል ዳ እንታይ እዩ ምህረካ ኢና ትምህርቲ ዳ ኣነ ከመይ ገል ፈልጦም ትፈልጦ ኢኸ ንኣና ኢሎምኒ ክልተ ወርሒ ምሒሮምኒ ክልተ ወርሒ ምርህና ከለዉ እዋን ሽግር ስለ ዝነበረ ምድላእ ገለ መላእቲና እምበር ሎም ሓምድላ ሽመይ ጥሕፍ ኣለኹ ዋላ ቁሪ ወረቐት ድማ ንብብ ኣለኹ እቲ ሕድበይ ድማ ንብር ኣለኹ ሓንሳብ ምሕዳር ይኸውን ሓንሳብ እንታይ ይኸውን እንታይ ይኸውን ንብር ኣለኹ ሕጂ ሓሲብና ኣለና ኣኼባ ገርና ኣብ ደትማል ቀረባ ምዕልቲ ኣኼባ ገርና ወዲእና ነርና ኮሞቶ ገርና ገንዘብ ንስልዕ ኣለና ክንደይ ዓመታት ብጭቃ ገርና ፍሪሽና ክንደይ ዓመታት ፍሪሽና ስለዝኾነ ሕጂ ሎም ድበን ሕጂ ንስልዕ ኣለና ኮሚቶ ውፅኢና ኣለና ኣኼባ ገርና ኣብ ዲኦን ሰለስተ ዓመት ኣብ ፅቡቅ ክንበፅሕ ሓሳብ ኣለና ንሰርሕ ኣለና መር ማይ ትሕሉና መሳርሕና እብኒ ኣሎ መሊ እዩ እስምንቲ ከማን ኣይመድለየና ነዚ እብኒ ባሳና ዘሎ እብኒ ላኪን ንሕና ማይ ስለ ደይብልና ማይ ደይብላ ድማ ደይ ዝስራሕ ስለ ዝኾነት ብዓይና ንውጣእ ኣለና
3: እዚ እንዕዘቦ ዘለና ምምሕዳር ከባቢ ኮሬት ኣብ ንኡዞባ መንሱራይ ዝርከብ ኣብ ማእከላይ ቦታ ስለ ዝርከቡን ብሃገር ደረጃ ኣገዳሲ እዩ ንኽትነብሮ ምቹእ ማእከላይ ኩነታት ኣየር ዘለዎ ዓዲ ጥሬትን ሕርሻን ትስፉውን ጥዑም ተቐባሊ ጋሻ ሕብረተሰብን ዝነብሮ ተባሃጊ ቦታ እዩ
2: ሕክምና ድማ የለን ሕክምና የለን እዚኣ ድሪእኩሞ እያ ቅሩብ ንዚያ ትቐርብ እምበር ሞትያ ስጋ ብመንሱራ ሰብ እንተወሰድና 4 ሰዓት ስጋ ብገርገር እንተወሰድና ናይ እትያ ዳረበከሎ 2 ሰዓት እዩ ስጋ ብገርገር ስጋ ብትንሻ እንተወሰድና 2 ሰዓት እዩ ሰብ ዛት ኣይበጥሐካን እዩ ሓራስ ተመንቲ ባዕለ ኣይበጥሐካን እዩ መረጣገም ሸጊርዎም እዩ ናይ ሕክምና እንዳ ዴና መጢኦምና ሲ ከምዚ ክትደረቡና ሕጉስ እዩ ኣነ ሰብ ሲ ኣቦኻ ሲ መጢኳ ሲ ከመይ ኣለኻ እንትኢሉ እኳ ኣብ ስራሕ ከለኻ ተሕጎስ ኢካ እዚኣ ሕጂ መምጣዕኩም ሲ መረ ሕጉስ እዩ መጢኩም ከመይ ኣለኹም እንታይ ኣለኩም ጠገም እንታይ ኣሎ ናይ ቀደም እንታይ ኣሎ ናይ ሕጂ እንታይ ኣሎ ክትብሉና ሲ ንህጎስ ጉሳት ኢና ንርከብ ኣይንርከብ ኤርትራዊ ኩሉ ግዜ ብህቦ ኢና ነብርናና ደይ ኣቕሙና ናይ ማይ ደይ ኣቕሙና ቤት ናይ ትምህርቲ እምበር ካሊእ ዝሃኒ ኢና ኣብ እንጨይቲ ርኢኩሞ እዩኩም ሃብታማት ኢና ካሊእ እውን ጋሻይ ተቀበልቲ ኢና ብዳውየት ኢና ኩላና ብኔው ብዳውየ ትግሪ ኣለዎም እምበር ኣብዚ ብዳውየት እዩ ብዙሕ ድሕር ብዳውየት እዩ

0: ክቡራት ኸታተልትና ምስታወትሩ ሰንበትን ረብዑን ኣብዚ ሰዓት እዚ እትረአ መደብኩም መደብ ማእገሪኹም ዘለኹም
1: ዕውታት ሰባት ኣብ ዕምሪ ህይወቶም ንሕብረተሰብ ዘማእዝንን ዝመርሕን ኣበርክቶ ክገብሩ ይጸንሕ እዮም። ብሂይወት እንከለዉ ወይ ድማ ጉዕዞኦም ዛዚቦም ምስ ሓለፉ ጥቕሉል ኣበርክቶኦም ብኻልኦት ይዘንቶም። ኣብነት ናይዚ ኸኣ መምህር ኣስረስተ ሰማ ታሪክ ህይወቶምን ስነ ጥበባዊ ጉዕዞኦምን ካብ 1934 ክሳብ 215 ዝሓዘ ኣብ 394 ገጻት ዝተዘርግሐ ዛንታ ብደራሲ ዘመንፈስ ሃይለ ቀሪቡ። ኣፍቀርቲ ጥበብ ዕዱማት ኣጋይሽን ስድራ ቤትን ኣብ ዝተረኽብሉ ኣጋጣምያ እዛ ንታሪክ ህይወት መምህር ኣስረስተ ሰማ ትገልጽ መጽሓፍ ምልላይ ተገይሩላ። ኣብ መድረኽ ዝደየቡ መዛኑ መምህር ኣስረስተ ሰማን መንእሰያትን ኣስተማቐርትን ገምገምትን መምህር ኣስረስተ ሰማ ዕድሜኦም ሙሉ ኣብ ስነ ጥበብን ምሕደራን መሪሕ ኮይኖም ሰሪሖም እዮም። ማሕበራዊ፣ ፍቕራዊ፣ ፖለቲካውን ታሪኻውን

ትሕዝትኡ ዝተፈላለየ ጠቓሚ ፍርያት ብምብርካት እውን ንሕብረተሰብ ጐስጒሶም ምስ መዛንኦም ኮይኖም ንሃገር ዝኸውን መሰረት ኣንጺፎም ሓሊፎም። መምህር ኣስረስተ ሰማ ተወሳኺቲ ዅሉ ሰብ ዝፈልጦ ስርሖም፣ ጠባዮም፣ ሞራሎም፣ ስነ ምግባሮምን ተስፋኦምን እውን ፍሉይ ነይሩ። መሪሕ ኮይኖም ኣሳስዮምና እዮም። ኣላይን ኣማእዛንን ባህሪ ነይርዎም ይብሉ። እዛ መጽሓፍ ኣዝዮም ብርክት ዝበሉ ሰባትን መጻሕፍትን ብምውካስ ዝተዳለወት ምልኣት ዘለዋ ሰነድ ምዃና ገምገምትን ኣስተማቕርትን ገሊፆም ኣለዉ። ኣብ መጽናዕቲ ዝተመርኮሰ ናይ ብዙሓት ኣርካናት ታሪኽ ህይወት ናብ ኣንበብቲ ክበጽሕ ከም ዘለዎ እውን ብተወሳኺ ተላብዮም። ብሓፈሻ ንዅሉ ኣበርክቶኦምን ዕዮኦምን ጠርኒፍካ ታሪኽ ህይወቶም ክትጽሕፍ ብምብቃዕኻ ንዓኻ ንደራስ እውን ዓብዪ ምስጋና ይብጻሕኻ። ከምዚ ዝኣመሰለ ስራሕ ክዕንብብ ድማ ንላቦ ብምባልዮም ርእይቶኦም ሂቦም። ብተወሳኺ መጽሓፍ ታሪኽ ህይወት መምህር ኣስረስተ ሰማ ዝሓለፉ ኣርካናት ስነ ጥበብ ኤርትራ ኪንዮቲ ዝግብኦም ዝኽርን ሞሳን ኣበርክቶኦም ህያው ኮይኑ ተካእተ ስነ ጥበበኛታት ንኽፈርዩ ኣብ ምንቕቓሕን ምድራኽን ዓብዪ ኣበርክቶ ክህልዎ ከም ዝኽእል ምስክር እዩ። ኣበርክቶ ወለዶታት ደራኺ ምዕባለ ስነ ጥበብ ስለ ዝኾነ እቶም ዘለውን ዝመፁን ስነ ጥበበኛታት ድሕረ ባይቶኦም ምስዘይፈልጡ መሰረት ስለ ዘይህልዎም ነባሪ ዕዮ ክፍጹሙ ኣይክእሉን። ስለዚ ከምዚ ናይ መምህር ኣስረስ ዝኣመሰሉ መጻሕፍቲ ታሪኽ ህይወት ናይ ካልኦት ኣርካናት ምጽሓፍ ንምዕባለ ስነ ጥበብና ከምኡውን ሃገርና ዞባናን ስግሩን ዝህልዎ ኣበርክቶን ጽልዋን ኣገዳሲ እዩ። ኣብዚ እዋን እዚ ስነ ጥበባዊ ኣትይዎ ካብ ዘሎ ድስካለ ኣብ ምውፅኡ ኸዓ ክሕግዝ ይኽእል ይብል ዘምረት ዮሐንስ ምርምርን ስነዳን ህቅደፍ። መምህር ኣስረስተ ሰማ ጣዓሞት ትብል መጽሓፍ ምሳሕተሙ ጥልቕ ኢላ ናብ ጽሑፍቶም ኣተሓሳስቦኦምን ፍልስፍናኦምን ስለ ዘይኣተወት ጐዲላትና ነይራ። ሎሚ ዘመንፈስ ሃይለ ነዚ ሃጓፍ እዚ ኣማሊኡ ነቲ ሰፊሕን ዓሚቑን ኣበርክቶ መምህር ኣስረስ ጠርኒፉ ኣቕሪብልና ኣሎ። 1950ታትን 60ታትን ንትንሣኤ ባህሊ ኤርትራ ወሳኒ መድረኽ እዩ ነይሩ። እዛ መጽሓፍ ነቲ ምዕባለታቲ ኣስፊሓ ገሊጻቶ ስለ ዘላ ኣገዳሲ ሰነድ እውን እያ። ዘመንፈስ ሃይለ ቀዲሙ ምስ ታሪኽ ህይወት ሙዚቀኛ ግርማይ ሰሎሞን ስለ ዘላለየና ነዚ ሒዝዎ ዘሎ ቅዱስ ተግባር እናመጐስኩ ክቕጽሎን ክዕወተሉ ንምነ። ኣለምሰገድ ተስፋይ ደራስን ተመራማሪ ታሪኽን፣ እዚኦም ገለ ካብቶም ኣብዛ መጽሓፍ ርእይቶኦም ዝሃብዮም። እዛ መጽሓፍ ኣብ 4 ዓበይቲ ክፍልታትን ብርክት ዝበሉ ንኡሳን ኣርእስታትን ተኸፋፊላ ኣላ። ነቲ ዝርዝር ጽሑፉን መግለጽን ተወሳኺ መብርህን መዘኻኽርን ዝኸውን እውን ምስቲ ትሕዝቶ ዝሳነ ኣስኣል ቀሪብሎም ንድሕሪት ዝመልስ ዛንታን ነቲ ግዜ ዘዘኻኽር ግጥምን እውን ሰፊሮም ኣለዉ። ብተወሳኺ ገለ ኣብዛ መጽሓፍ ካብ ዘለዉ ንኡሳን ኣርእስታት ሓድሽ ዓዲ ሓድሽ ሕይወት እዋን ቃንዛን ተነጽሎን ሌላ ምስነ ጥበብን 1943-45 ናብ ትምህርቲ ምምላስ ጉዕዞ ናብ ኣስመራ ፈተነ ምስ መከራ ዕድል ኣብ መሰናኽል 1945 ድርብ ካሕሳ ሙዚቃ ምጽዋት ክቕጽል ወሲነ። መምህር ኣስረስ ኣብ ማሕበር ምምዕባል ሃገራዊ ልምዲ ሰንጀርጆ 1958-1960 ሕፀን ጋማን ወላዕቲ ሽምዓ ምምስራት ማሕበር ቲያትር ኣስመራን ካልእን ኣብዛ መጽሓፍ ተኻቲቶም ኣለዉ። ኣብ መወዳእታ ደራሲ ዘመንፈስ ሃይለ እቲ ኽብሃል ዝከኣል ኣብቲ መጽሓፍ ተባሂል እዩ። ንዅሎም ኣብዛ ስራሕ ኣበርክቶ ዝነበሮም ሰባት የመስግን። ንስድራ ቤት መምህር ከዓ ብፍላይ ኣርካናትና ታሪኾም ተቐቢሩ ኣይተርፍን እዩ። በብግዜኡን በብዓቕምናን ክንሰርሕ ኢና ብምባል እዩ ቃሉ ስሚዑ።

ንባብ ሜላ መጨበጥ ዓወት እዩ። ንባብ መፍትሕ ትምህርታዊ ሓዘል እዩ። ንባብ ጥቕምታትን ክእለታትን ደቂ ሰባት ይመዝን። ንባብ ጥቅውና እዩ። ንባብ ድርኺት ንእወታዊ ማእዝን እዩ። ንባብ ምስትውዓል እዩ። ዘንብብ ይዕንብብ ከም ዝበሃል ሓደ ኣንባባይ ኣብ እወታዊ ኣተሓሳስባ፣ ኣካይዳ፣ ኣጠማምታ ዝለዓለ ኢድ ይሕዝ። እዚ ኩሉ ገለ ካብ ጥቕምታት ንባብ እዩ። ንሎሚ ካብ ዛርስቲ ከይወፃና ነዚ ኣቐዲሙ ክግለፅ ዝፀንሐ ጥቕምታት ንባብ ንምጭባጥ ዝሕግዝ ሜላ ኣናባ ክነተኩር። ጽሑፋትካ ብውሕሉል ኣገባብ ካብ ናብን ምስዳድ፣ ትርጉማት ቃላት ብግቡእ ምርዳእን ምቕዕባትን ካብ ብዝሕ ንባብ ክመጽእ ዝኽእል ክእለት እዩ። ክእለታት ንባብ ንምዕባይ ዝሕግዙ ነጥብታት ላመት ወይ እቲ ቀንዲ ሕመረት ናይቲ ጽሑፍ ገፊፍካ ናብ ሓሳባትካ ምቕያር፣ ንጻረን ዕላማታትን ናይቲ ጽሑፍ ምፍላጥ፣ ኣስፊሕካን ኣዕሙቕካን ብዅሉ ማእዝናት ናይቲ ጽሑፍ ምፍታሽ ዝኣመሰሉ ከነዘውትር ምዝግባእ እዩ። ነዚ ንምትግባር ነቲ ተንብቦ ዘለኻ ጽሑፋት ትሕዝቱ ምጽማቕ፣ ኣነጻጺርካ ምርኣይ፣ ንዅሎም ኣብቲ ጽሑፍ ዝለዓሉ ሕቶታት ደምዳማዊ ሓሳብ መሓዝ የድሊ። እዞም ኣቐዲሞም ክግለፁ ዝጸንሑ ኣብ ኣናባኻ ክእለት ዘምፅሩ ኣቑሒታት ክኾኑ ከለዉ ደረጃ ብቕዓት ኣናባኻን እንታይ ዓይነት ሜላታት ኣናባ ክትጥቀም ኣለካ ድማ ስዒቡ ክምለስ እዩ። ቀዳማይ፣ ሓንሳብን ንዅሉ ሰዓን ንኸተንብበሉ ዝተሓዘአ ፍሉይ ግዜን ቦታን ወስን። ካልኣይ፣ ዝጠቕመካን ዘይጠቕመካን ጽሑፋት ሓዋዊስካ ምንባብ ክተወግድ ኣለካ። እዚ ማለት ዓበይቲ ሓሳባት ከተቃልሉ ይኽእሉ እዮም ዝበልካዮም ጽሑፋት ዝሓሹን ዝበለጹን ክጠቕሙኻ ስለ ዝኽእሉ መሪፅካ ከተንብቦም እወታዊ ውፅኢት ይርከቦም። ሳልሳይ፣ ንገዛ ነፍስኻ ኣብ ግዜ እተንብበሉን ድሕሪ ምንባብካን ሕቶታት ኣለዓኢልካ ሕተታ። ብተወሳኺ እውን ሓሳባዊ ስእሊ ኣብ ሓንጎልካ ኣስፍር። ራብዓይ፣ ምልከት ቋንቋ ንምዕባይ ነቲ ጽሑፋት ኣተኪርካ ምፍታሽን ብብዝሒ ምውራቕን የድሊ። ሓሙሻይ፣ ኣቐዲምካ ንዘንበብካዮ ገጻት ጽሑፍ ካልኣይ ግዜ ተመሊስካ ከተንብቦ የድሊ። እዚ ኣብ ጽሑፍ ዘለካ ጣዕምታ ምስቲ ኣቐዲምካ ዝጸንሐኻዮ እቲ ለውጢ ንምግምጋምን ምፍታሽን ይሕግዝ እዩ። ሻድሻይን ናይ መወዳእታን ድማ ዝተፈላለዩ ጠቕምትን ኣገደስትን ዝበልከዮም ዓይነት ጽሑፋት ከተንብብ ኣለካ። እዚ ኩሉ ኣቐዲሙ ክግለፅ ዝፀንሐ ረቑሒታት ንባብ ብግቡእ ምዝትግበር ካብ ዝተፈላለዩ ማሕበራዊ ጸቕጥታት ክናግፈካ ይኽእል እዩ። ኣተሓሳስባኻን ኣካላትካን ብዕጋበትን ዕቤትን ሓንጎል ስለ ዝድረኽ እፎይታ ክትረክብ የኽእለካ። ኣብዚ ምዳይ መጽናዕቲ ዝገበሩ ምሁራት ዩኒቨርስቲ ሳሴክስ ዓዲ እንግሊዝ ከም ዘነጽርዎ ኩሉ ግዜ ካብታ ድሕሪ ዘንበብካላ 6 ደቓይቕ ኣብ ሓንጎልካ ዝጸንሐ ጸቕጢ ብ68 ሚታዊት ከም ዝነኪ ይሕብሩ። ብተወሳኺ እውን ካብቶም ዘየንብቡ ሰባት እቶም ዘንብቡ ኣብ ዕለታዊ ህይወቶም ዝያዳ ሕጉሳትን ዕጉባትን ምዃኖም እዮም ዘስምሩ። በዚ ድማ ሓደ እኹል ፍልጠትን ዓቕምን ዝደለበ ሰብ 20 ገጻት ጽሑፍ ኣብ 30 ደቓይቕ ከንብብ ኣለዎ ይብሉ። እዚ ኸዓ ቅልጣፈ ንባብን ናይ ምትሓዝ ተኽእሎኻን ከም ዝዓቢ ዝገብር ስለ ዝኾነ እዩ። ብሓፈሻ ኣንበብቲ ኣብ ክልተ ምድብ ይኽፈሉ። ንፋዓት ኣንበብትን ድኹማት ኣንበብትን ተባሂሎም ድማ ይፍለዩ። ድኹማት ኣንበብቲ ዝበሃሉ ነቲ ንባብ ብዘይዝኾነ ሰጋ መጋእ ከንብቡ ዝኽእሉ ኮይኖም ግን ከዓ እንታይ የንብብለው ዘይፈልጡን ዘየስተውዕሉን እዮም። እዚ ከዓ እንትርፎ ኣዋጻጻ ቃላቶም መልእኽቲ ናይቲ ጽሑፍ ዘይፈልጡ እዮም። በዚ ምኽንያት ንባቦም ምስ ወድኡ እኹል ዝኾነ ኣፍልጦን ብቕዓትን ስለ ዘይትርፉ እንታይ ከም ዘንበቡ

kuzukuru ishigaru. ንፋዓት ኣንበብቲ ምወረቕ ማለት ኖት ዝጥቀሙ እንታይ ከም ዘንበቡ ጽማቕ ጽሑፍ ዝሕዙ ርድኢቶም ዘዕብዩ ካብ ዘንበብዎ ተበጊሶም ዘይበርሃሎም ሕቶታት ዝሓቱ ኣብ ኣእምሮም ኮነ ሓሳባቶም ስእላዊ ሓሳብ ዘማዕብሉ ናይ መስተጻመሪ ማለት

0: ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ናይ ሎሚ መደብና እምበኣር ኣብዚ ሰሙን እዚ ካብ ዘጋጠሙ ሓደጋታት እዩ ክኸውን። ከምዚ ንዕዘቦ ዘለና ተቐዳማይ ትሕዝቶና ኣብ ከባቢ ሰይድሽ ዘጋጠመ ኣብ መንጎ መኪናን ብሽክለታን ዝነበረ ሓደጋ እዩ ክኸውን። እቲ ካልኣይ ሓደጋ ድማ ኣብ ከባቢ ፋሚሊ ኣየለ ዝነበረ ሓደጋ እዩ። ከምዚ ንዕዘቦ ዘለና መርሐዛ ተሽከርካሪት መስተሰትዩ ንፓሎ ሃሪሙ ከምኡውን ናፍቲ ትካል ናይ ፋሚሊ ኣየለ ዝኣተወሎ እቲ ትሕዝትኡ ሓደ ብሓደ ናባኸም ክነብሎ ኢና። እዚ ጥራይ ዘይኮነ ሳልሳይ ትሕዝቶና እውን ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መስተሰትዩ መርሐ መኪና ምስ ሴማፎሮ ዝተጋጨውሉ ትሕዝቶ እውን ኣካል መደብና ክንገብሮ ኢና። በቲ ቀዳማይ ዘጋጠመ ሓደጋ ምስ ጅምር እዚ ንዕዘቦ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ሰይድሺ ንግደት ደብረቢዘን ኣብ ዝነበረሉ እዋን ተሽከርከርቲ ዝመርሑ ከምኡውን ኣጋርን መራሕቲ ብሽክለታን ኣብ ዝጓዓዝሉ ዝነበሩ ፀዓቂ ተሽከርከርቲ ኣብ ዝነበረሉ እዋን ዘጋጠመ ሓደጋ እዩ። እቲ ሓደጋ እንታይ እዩ ዝመስል ነይሩ? ጠንቂ ሓደጋ እንታይ እዩ? እንታይ ሳዕብን ከተኸትልሎ? ካብኡ ክንምሃሮ ንኽእል መልእኽቲ ኸ እንታይ እዩ ዝመስል? ምስቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ቃል ምሕተት ኣካይደ ኣለኹ። ተኸታቲልና ንመለስ።
1: እቲ ሓደጋ ብዕለት 11 ወር 826 ኣብ ሰዓት 18 እዩ። በዓል ብሽክለታ ብምክንያት ንግደት ናይ ቪዘን ብብዙሕ ተሽከርከርቲ ውሕዛሉ ዝነበረ ሰብ ብሽክለታ ክሳልሙ ንቪዘን ደወርድሉ ዝነበረ ሰዓታት እዩ ነይሩ። መርሓ መኪና እውን ካብ ኣስመራ ተበጊሱ ንባፅዕ እንዳተጓዓዘይ ኣብ ከባቢ ሰይድሺ ኣብ ክሩባ እዩ እቲ ሓደጋ ዝመራሕ ብሽክለታ ምስ ክልተ ርእሱ ኣብ ክሩባ ተሰሪዖም እንዳተጓዓዙ ከለዉ ዝመራሕ መኪና ከዓ ካሓልፎም ተጠዊ ክልቲኦም ኣብቲ ክሩባ እቲ ክሩባ እውን ከምዚ ፊደልበ ዓይነት ክሩባ እዩ። መራሕ መኪና እቲ ክዕፀፍ ከሎ ዝያዳ ዓባይ መኪና ስለ ዝኾነት ኣክፊሑ ዘይ መስመሩ ሒዙ እዩ ዝዕፀፍ። እቲ መራሕ ብሽክለታ ግን ብመስመሩ እናተዓፀፈ ከሎ ኣግፊሑ ቅሩብ ብዝኾነ ግን እቲ ንቦቱ እናተመለሰ እቲ መራሕ መኪና ንቦቱ ክመለስ ንየማን መስመሩ ክመለስ እቲ ሓደጋ ተፈፂሙ። በቲ ሓደጋ ሳዕበሳዕበን ከዓ ከም ሳዕበኑ ከዓ መራሕ ብሽክለታ ሽዑ ንሽዑ መጀመርያ ብቀዳማይ ጎማ እዩ እቲ ሓደጋ ተፈፂሙ። ብካልኣይ ጎማ እውን ተወሳኺ ነይሩ። በዚ ግን ሳዕበን ናይ ሞት ጉድኣት ክበፅሕ ክኢሉ ማለት እዩ። ብጣዕሚ መንእሰይ ምዃኑ ወዲ 20 ዓመት ንእሸይ መንእሰይ ውሉዶ ዝኾነ መንእሰይ ከምዚ ኢልካ ኣብ ፅርግያ ተዛሓዝሑ ክትሪኦ ከለካ ኣዝዩ ዘፀግም እዩ። እዚ ከዓ ጠንቂ ሓደጋ ኣብ ኩርባ ምቅዳም ንብቅድሜኻ ዘለዉ ኩሉ ግዜ ንስኻ ትሪኦም ኣለኻ። ኣብ ኩርባ ከዓ ካኣትውካ ከም ዝኽእሉ ቀዲሞም ሕቆኻ ሕቆም ሂቦም ኻ ክንሶም ንስ ንስኻ ትሪኦም ስለ ዘለኻ ክትገብሮ ዝግባአካ ነገራት ኣለዉ። ሃዲእካ ምዕፃፍ ንቦታኻ ክትመለስ ከለካ ክንታ ክትገብር ኣለካ። እቶም ስፔኬታት ክትቀመሎም ክትክእል ኣለካ። ሕራ እዚያስ ዓባይ መኪና እያ ስፔኬዮም ክሪኦ ይክእልኒ ሱ ታሕቲ ስለእቲ ላዕሊ እዩ። ግን ክትመለስ ከለካ ግን ልክ ናብቲ የማን ክትኣቱ ከለካ ተጠዊኻ ንየማን ተጠዊኻ እንደገና ናብ የማን ክትመለስ ከለካ እቲ ክትገብሮ ዝግባአካ ነገር ትገብር ኣለካ። ኣብዛ ናይ ትማሊ ሕጂ እዛ ናይ ትማሊ ዘናይ ዝሓደጋ እዚኣ እቲያ ክትወርድ ከላታ ዓባይ መኪና ነዚ ዝብለካ ዘለኹ ፊደል በ መንገዲ ብላዕሊ ኮንካ ጥሙጥ ኢኻ ትሪኢኻ ብኡ ውን ተሽከርካሪ ትመፅ የላ ብኡ ትመፅ እንተላ ውን ኮ ስኻ ውን ኮ ክፊሕካ ክትወይ ትኽእል ንዓ ውን ዕንቅፋት ትኾን ኣለኻ። ግን እዚ ክኸውን እዚ ወላ ብፀጋም ፀኒሕካ ንየማን ክትኣት ከለካ ግን እቲ ክትገብሮ ዝግባእካ ነገር ክትግበር ክኽእል ነይሩ ኣሰካፍ ኮይኑሉ ሕጂ መብዛሕቶም ካ መን እዮም ትብልካ ንሰብ ብሽክለታ ኣብ ብዙሕ ነገር ካ ጥፋተኛታት ኮይና እዮም ዝርከቡ በደለኛታት ኮይኖም ዝርከቡ ኣብ ፅርግያ ምክንያቱ ወላ ክንሪኦም ከለና መንገዲ ክንከይድ ከለና ክንሪኦም ከለና ኮ ጥሕሰሳት ሕጊ ንርኢ

0: ጥሕሰታት ሕጊ ምስ መፅ ሓደጋ ዝመፅእ ጥሕሰት ሕጊ ተዘየሎ ሓደጋ የለ ካልእ ኣብ ምስ መራሕቲ መካይና እውን እንታይ ይብል ኣነ ሕልና ወርድኢት ክህልዎም ኣሎ ቀዳምነት ናተይ እዩ ደይፈልጥ በዓል ብሽክልታ ኣሎ ሕልናዊ ኣካይዳ ኣዝኦም ተፀጊዕካ ናብ እቲ ሕጊ እንታይ እዩ ዝብለ ላብቲ ትምህርቲ እንታይ እዩ ዝብል ካብ ሞተር ብሽክልታን ብሽክልታን ተጠንቀቂ ዝብል ጋብ ፍጠር እኹል ዝኾነ ጋብ ፈጢርካ ሕለፎ ይብል ቅድሞ ይብል ቅድሞ ከለካ ከንታይ እዩ እቶም ከበቲ ማርሻታት ተጠቒምካ ክትሓልፎም ከም ዘለካ ምክንያቱ ወላ ሓደጋ እንተጋጠመ ነቲ ሓደጋ ከቕሎ ክእል እቲ ቀሲልካ ምሕላፍ ከቕሎ ክእል እዩ
1: ከምዚ ክንዕዘቦ ፀንሓና ዝኸበርኩም ተኸታተልትና ኣብ እዋን ንግደት ይኹን ካልእ ኣጋጣሚታት ዘይንውር ኣጋጣሚታት ኣብ ዝኸሰተሉ እዋን ብዝሒ ዘለዎ ፀዓቂ ተሽከርከርትን ኣጋርን ኣብ ከምዚ ዓይነት ፅርግያታት ንዕዘብ ኢና ኣብ ከምዚ ኩነታት ድማ ክሳዕ ክንደይ ተጠንቂቕና ድሕነቱ ብዝሓለወ ኣገባብ ክንጓዓዝ ከም ዘለና እዚ ተዓዚብና ዘለና ሓደ ሓደጋ ሓደ መልእኽቲ ከመሓላልፈልና ዝኽእል እዩ እዚ ጥራይ ዘይኮነ ናብታ ካልእቲ ትሕዝቶና ምስ ንሰግር እዛ ንዕዘባ ዘለና ስእሊ ኣብ ከባቢ ፋሚል ኣየለ ሰዓት ፋዱስን ፈረቓን ናይ ለይቲ መርሓ እዛ ንዕዘባ ዘለና ተሽከርካሪት መስተሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ዘጋጠመ ሓደጋ እዩ ዝርዝሩ እንታይ እዩ ዝመስል ምርማር ሓደጋ ናይዚ ሓደጋ እውን ትሕዝቶ ኣለዎ ናብኡ ከስክረኩም እዩ
2: ብናህሪ እዩ ዝመፅ ነይሩ ወደና ወርሳ እዩ ብዕለ 9/8/26 ኣስታ ፍርቅ ለይትን ፈረቓን ኣቢል እዩ ተፈፂሙ ኣብ ወደና ወርሳይ እዛ መኪና ካብ መስመር የማን ገዲፉ ናብ ፀጋም ወፅኡ ኣብ ማርሻ ካብ ፅርግያ ወፅኡ ናብ ማርሻ በደይቡ ፓሎ ናይ ኤሌክትሪክ ናይ ሶላር ንኡ ምሒቡ ኣውፅዎ ሃሪምዎ ካብኡ ናብቲ ናይ ኣዳራሽ ናይ ፋሚሊ ኣየለ መዘናግዕ ማእከል ነቲ ናይ ቤትሮ ናይ ማዕፆ ተሰይሩ ካብ ጥቕሚ ወፃኢ ኮይኑ ፓሎ ኣብ ዝባን መኪና ደይቡ ምስ ጥቕመቱ ንውሓት ከዓ ንሙሉእ ፅርግያ ኣፅዎ ወዲቑ ኣብኡ ኣብዚ እንተርኣርኢና ኩሉ ግዜ ናይ መስተ ጉዳይ መስተ ሰቲ ብሓደገኛ ክመርሕ እሞ ከዓ እቲ ሓንጎላይ ደቀሰ ናብ ፍርቂ ለይቲ ክንምል ከለናስ ናይ ሓንጎል ዕረፍቲ ይነበረን መስተ ተፃዒኑ ኣብ ኩሉ ኣብቲ ዝነበረ ኩነት ብጣዕሚ ከቢድ ነይሩ ሓደገኛ መራርሓ ነይሩዎ እዩ ናህሪ ምህላው እንታይ የረዳእካ ነቲ ፓሎ ካብ ምሒ ካብ ቦትኡ ኣውፅኡ ናብ ኣዳራሽ ናይ ቤትሮ ሲርስ ኣብ ዝባን መኪና ወዲቁ ናብ ፅርግያ ይወፅ ፓሎ ዝኣክል እ ማዕረ ክንደይ ናህር ነይሩዎ የረዳእካ እዚ ጠንቂ ዝኾነ መስተ እዩ ኣብ ሂወት ድሒኑ እንዲ ኣብ ንብረት ግን ከቢድ ዕንወት ወሪዱ ኣሎ ኣብ መኪና ኣብ ዝድለካ ዘለኹ ዛባና ተገሚት ዘሎ 25,000 ገሚትዎ ኣሎ ኣብ ገዛን ኣብቲ ናይ ፓሎን ግን ግምታይ መፀናን ኣስታት ኣብ 100 ክበፅሕ እዩ ልዕሊ ተደይ ኮይኑስ ኣይጎድልኒ ከቢድ ዕንወት ወሪዱ ኣሎ ኣብዚ ሓደጋ እዚ ብኣብራ ናይዛ ጎደና እዚኣ ከተኩረልካ ቀትሪ ዘደኸውን ነይሩ ገደና ወርሳይ ኣብ ፋሚሊ ኣየለ ብብዙሕ ሰብ ዝንቀሳቀሰሉ ንሞት ንብሎ ዘለና ተሃሪሙ ዘሎ ኣዳራሽ ከኣኒ ሰባት ዘብሉሉ መርዓ ገለ ዝዋስእሉ ናይ ዝኾነ ነገራት ኣዳራሽ ንብሎ መዘናግዒ ማእከድ እዩ ሰባት ነይሮም ተዝኹኑ ነይሮም ብጣዕሚ እዩ ከቢድ መወረደ ነይሩ ግን ኣብ ንብረት ገይሩ ሕሊፍዎ እዚ ምኾኑ ምክንያት ፍርቂ ለይትን ፈረቓን ሰብ ኣብ ዘዕርፈሉ ኩነታት ስለ ዝኾነ ድሒኑ ብሓፈሻዊ ክብሎ እንተ ደኣ ኮይነ ኣብዚ ቀዳሚ ሰናብቲ ብፍላይ ዋላ እዞም ፓትሮል ናህና ይዘሩ እዮም ይኸዱ እዮም ክንቋፀሮ ይከኣልና ንመስተይ መስተ ሰቲኻ መምራሕ ማለት ከቢድ ንኣኻን ሂወትካን ሂወት ሰባትን ንብረትን ኣብ ሳዕሜን ምውራድ እዩ ነዚ ካብ ኮነ እንታይ መልእኽቲ ከመሓላለፍ ይኽእል ኣነ መስተ እንተ ፕሮግራም ክገብሩ ኮይነ መኪና ገድፎ እውን ኣለዎ ተጠንቂኢና ንኽእል ሂ መጀመርያ ሂወትና ንሓሉ ድሕሪኻ ሂወት ሰባት መስተ ንጠንቀቀሉ የድብል ለወባናተይ
1: ከምዚ ክገልፆ ዝፀንሐ ዝኸበርኩም ተኸታተልትና መስተ ሰቲኻ እንተ ደኣ ትጓዓዝ ኮንካ እቲ ከጋጥም ዝኽእል ሳዕብን ከምዚ እንዕዘቦ ዘለና እዩ እዚ ጥራይ ዘይኮነ ኣብ ሰሙን እዚ እውን ብሰንኪ መስተ ዘጋጠመ ካልእ ሓደጋ እውን ነይሩ ከምዚ ኣብ ስእሊ እንዕዘቦ ዘለና ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መራሕዛ ንዕዘባ ዘለና ተሽከርካሪት መስተ ሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ልክዕ ሰዓት 1:58 ሰዓት 2 ናይ ለይቲ ማለት እዩ ንገዝኡ ኣብ ዝጓዓዘሉ ዝነበረ እዋን ብክዕፀፎ ዘይግብኦ ቦታ እንዳተዓፅፈ ኣብ ዝኸደሉ ዝነበረ እዋን እዩ ናብዚ ንዕዘቦ ዘለና ናብ ሴማፎሮኣት እዩ ክጋጮ እንዕዘቦ እቲ ዝርዝሩ እንታይ እዩ ዝመስል ጠንቂ ሓደጋን ሳዕቤኑ እንታይ እዩ ተኸታቲልና ክንመለስ ኢና
3: ብዕለት 11/8/26 ከባቢ ሰዓት 2 ናይ ለይቲ ጋጢሙ ተኸሳሲ ብእንዳ ሕርሻ መፅኡ ሚኒስትሪ ሕርሻ ናብ ጎዳይፍ ክምለስ ገፁ ክጥወ እታ ቦታ እውን ክተጥውይ ትኽእል ኒያ ኩልኩል እዩ እቲ ቦታ ፀጋም ምዕፃፍ ብናህር እንዳህጠወ ምስ ፓሎ መብራህቲ ተጋጭዩ ኣብ ንብረትን ኣብ ማኪናን ኣብቲ ሴማፈሮን ዕንወታ ውሪዱ

ተሃራሚ በቲ ሓደጋ እታ ማኪና ተሃሪማ ስለ ዝነበረት ብከቢድ ኣብቲ ቦታ ሓደ ቦታ ሃሪማ እዩ ከይዱ ቦታ ሓደግ ምስ ተጋጨወት እታ ማኪና ኣብቲ ቦታ ሓደጋ ገዲፍዋ ንገዝኡ ከይዱ ንፅቢሒቱ ድሕሪ ናይ ሰዓት 8 ትሽዓተ ኣቢሉና ይኑ ኮይኑ ሃለዋት ምስ ፈለጠ ናባና መፅ እዩ ማለት እዩ። ኣባና ምስ መፀ እውን እቲ ጉቡእ ናይ መርመራ ናይ መስተ ገይርናሉ ዋላ እኳ በቲ ዝገበርናሉ መርመራ ነቲ ብሕጊ ዝክሰቶ ዘይኮነ ኣብቲ ዝመርመርናሉ ድሕሪ 7-8 ሰዓት ኣቢሉ ይኸውን ማለት እዩ። ናይ መስተ ምልክት ግን ነይርዎ እዩ፣ መስተ ነይርዎ ኢና ንብል። ምክንያቱ ነቲ መስተ ከጥፍ እዩ ማኪና ገዲፍዋ ከይዱ

0: ብሰንኪ እቲ ሓደጋ ዝሰዓበ ጉድኣት ኣብ ዕንወት እዩ ኣብታ ዝመርሓ ዝነበረ ማኪና ዕንወት ወሪዱ ኣሎ ኣብቲ ሴማፈሮ እውን ከፊላዊ ጉድኣት ወሪዱ ኣሎ ንዝርዝሩ ሓበሬታ በቲ ሓርፋብ ገምጓም እቲ ዝምልከቶ ኣካል ኣይ ሃበናን ኣሎ እቲ ዕንወት ብገንዘብ ማለት እዩ ብዓይኒ ዝረአ ግን ከፊላዊ ዕንወት ወሪዱ ኣሎ እ ኣብቲ ለይቲ ስለ ዝነበረ እምበር ኣብ ቀትሪ ነይሩ እንተትኸውን ካልእ ዕንወት እውን ወረደ ነይሩ በዓል ሽግለት ኣለዎ በዓል ማኪና ኣለዎ ኣጋር ኣለዎ ዝኸይድ ኩላሃና ካብ ገዛ ክንወፅእ ከለና መጀመርታ ብፍላይ ማኪና ክንመርሕ ከለና እቶ ማኪና ሒዝና ካብ ገዛ ክንወፅእ ከምቲ ብሰላም ካብ ገዛና ዝወፃእና ብሰላም ክንምለስ ግቡእ ጥንቃቐ ጌርና ኢና ክንከይ ዝግባአና ካልእ ሓንቲ ክብላት ዘለ ኣነ ኩሉ ግዜ እቲ ሕጊ እውን ይእዘና እንድዩ ሓደጋ ምስ ፈፀምና ካብ ቦታ ሓደጋ ክንፍለ ክንክእል ይብልና ኣብ ቦታ ሓደጋ ተጠውልና ንዝምልከቶ ኣጋር ክንፅውዖ ንክእል ኣለና ምክንያቱ እቲ ምርማሪ ሓደጋ ኣብ ግዜኡ ናብ ሰዓትን ኮይዱ ዝግብኦ ስራሕ ሰሪሑ እቲ ቦታ ፅርግያ ኣልዩ ነፃ ከም ዝኸውን ፅርግያ ተሽከርከርቲ ምደ የሸግር ኣብ ግዜኡ እንተመፅ እዩ ሳይ ዝገብር እዚ ሰብ ዚ ሕጂ ከም ዝንብሎ ዘለና ሓዲግዋ ከይዱ ማኪና ኣብ ማእኸል ፅርግያ እዩ ነራ ኣጋጣሚ ግን ኣባላትና ፓትሮል ዝኸዱ ስለ ዝነበሩ ከይደምሩ ከይቦማ ኣብዚኣ ከምዚ ኣላ ኢሎምና ከይድና ርኤልና ሓዲግና ካብ ቦታ ሓደጋ ከዓ ብክሬን ጌርና ክምትመፅእ ጌርና እያ ማለት እዩ ስለዚ ኩሉ ሰብ ሓደጋ ብ ደጋጥሞ ኣብ እዋኑን ኣብ ግዜኡን ንዝምልከቶ ኣካል ክሕብር ኣለዎ እየ ዝብል ማለት እዩ
1: ከም ባህር ግን እንታይ ይረአ ብዙሕ ግዜ መስተ ምስተተዩ ምዝዋር ቃሕ ዝብሎም ሰባት የጋጥመካ እዩ እንታይ ኮይነ ምስታይካ ዘይምእማን እውን ኣሎ ምስታይካ ምስካርካስ ዘይምእማን እንታይ ዶ ኮይነ ምባል እዚ ካብቶም ብብዝሒ ካብቲ ብዙሕ ውሑድ ዘጋጠመና ሓደጋታት እዩ ቅድሚ ሓደጋ ምግጣሞም ኣባላት ትራፊክ ፖሊስ ሞተረኛታት ኮኑ ኣጋር እውን ኣብ ሓደጋ ከይበፅሑ መስተሰትዮም ዝረኽብዎም ውን ብዙሓት እዮም ዘድሓንዎም ማለት እዩ ሒዘሞም ክንብል ከለና ኣድሒኖሞም ንብል ኣለና ስለዚ ዘድሓንዎም ውን ብዙሓት እዮም 23 ኣብ ሓደ ለይቲ ዝተሓዝሉ ሰዓት ኣሎ ሓደጋ ከይፈፀሙ እዚኣቶም 23ኦም ሓደጋ ከጋጥሞም ዝግብኦም ሓደጋ ከየጋጥሞም ዘድሓንዎም እዮም ዞም ቀፂዖሞም ወይ ሒዞሞም ዘይኮኑስ ኣድሒኖሞም ክንብል ንኽእል ኢና ካብዚኦም ሞሊቆም ዝኸዱ ከዓ እዞም ዘጋጥሙና ዘለዉ ትራፊክ ኣጋጣሚ ዘይረኸቦም ፖሊስ ትራፊክ ዘይረኸቦም ከዓ ሓደጋ ደጋጥሞም ከዓ ሳሓቲ ይረአዩ ብዝሓፈሻ ግን ዝኾነ ሰብ መስተ ሰትዩ ማኪና ክመርሕ ከምዘይብሉ እየ ዝላቦ መስተ እንተሰትዩ ከዓ መኪና ኮፍ ኣቢሉ ካልኦት መስተ ደይሰትዩ ክዝውርሎም ከም ዘለዎም ወይ ፀዊዖም ውሰዱና ክብልዎም ከም ዘለዎም ወይ ታክሲ ክጥቀሙ ከም ዘለዎም ወይ ከዓ ብእግሮም ክኸዱ ከም ዘለዎም ክገብሩ ይላቦ
2: ከምኡ እንተዘይ ጌርና ከጋጥም ዝኽእል ሓደጋታት ድማ እዚ ንዕዘቦ ዘለና እዩ ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል ሰላም

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ
6: ሚሳል
7: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣብ ጂኦግራፊ እንተ ርኢካ ይኹንካ ወይ ተማሂርካዮ ኣብኡ ሓደ ዞባ ኣሎ። ኣብዚ ሕጂ 14 ሃገራት እዩ ዘጠቃልል እቲ ዞባ። ንኣብነት ሕጂ ብምንታይ ክገልፀልካ ስለካ ቀርኒ ኣፍሪካ ትብል ንኣብነት ኣብ ቀርኒ ኣፍሪካ ዝርከባ ሃገራት እንተ ኣኒ 8 ወይ 6 ኮይነን ካብዚአን ክልተ ጠቐስ ብለካ ሱዳን ትብለኒ ኤርትራ ትብል ከምኡ ማለት እዩ እቲ ሕቶስ ናብኡ እዩ። እንታይ ኢልካ
1: ሓንቲ ሃገር ዋላ
0: ሓንቲ ሃገር ክበካ ሳሞኣ
1: ላኦስ
0: ቀፅል ሕጂ ንገረኒ
1: ላኦስ
0: ላኦስ
1: ትብሉ ዶ?
0: ላኦስ የላ ከቢዳ ካልኣይ እንዳ ኮይና የብልካ እንዲ መወከሲ
1: መወከሲ የብለንና ናዘና ኢና
0: ድሓስካ የለን ከምዚ ዊኪፒድያ ወይ ገለ ኣብ ሞባይልካ ወይ ከዓ ኣብ ካልእ ዝኾነ መሳርሒ
1: ወይ ሓንሳርሲ

ኣብ ኮሌጅ ምህንድስና ቴክኖሎጂን ማይነፍሒ ካብ ብዝውሰዱ ዓውድታት ኣይኮነን። ሀ ሕርሻዊ ምህንድስና፣ ለ ሲቪላዊ ምህንድስና፣ ሐ ምህንድስና ስነ ቀመም፣ መ ኤሌክትሮኒካውን ምህንድስና። ረኸዓ መልሲ የለን።

0: Alahada.
1: አለሁ ከሕርሻው ምንድስ ነው?
0: ሕርሻው ምህንድስና ይውሰድን እዩ ኣብ ኮሌጅ ምህንድስና ቴክኖሎጂ ማይ ነፍሒ። ሞና ቪድዮ መፂ ኣሎ ንድዩ ኣብ ኣልሓቀ ተዘይተጋጊ መፂ ኣሎ ድዩ ኣብ ግዕ ዚ እኳ
1: ከደይ ተልፍ
0: ኣሮማ ኣቲኻ እንዲኻ ታምል ትዓድል ሓንቲ ያ ኩሉ ግዜ ተቐንዑ እቲ መልሲ መልሲ የለን እያ ኣብ ኮሌጅ ምህንድስና ቴክኖሎጂ ማይ ነፍሒ ካብ ዝውሰዱ ዓውድታት ኣይኮነን። እንታይ ኢለካ? ሕርሻዊ ምህንድስና፣ ሲቪላዊ ምህንድስና፣ ምህንድስና ስነ ቀመም፣ ኤሌክትሪካውን ኤሌክትሮኒካውን ምህንድስና መልሲ የለን እያ ነራ ተቐንዑ እቲ መልሲ። ነመስግነካ ሄሮን ካብ ከረን ይቀኒየልና። ሸሞንተ ሰባት ደው ኢሎም ሓደ ሰብ ጥራይ ተዓዊት ሎሚ እናታን ካብ ኣስመራ ሸሞንተ ሰማንያ ወሲዶ ካልኦት ኣይተዓወትኩምን ስለ ምድዋልኩምን ምክትታልኩምን ብልቢ ኢና ነመስግን። ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናዮ ትሕዝቶ ኣብዛዚምና ኣለና። ድመፅ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ድሓን ቀኒ ሰሰና ይንኽሉና።

0: سلام تنا تقبلوا فنوانا من كتال تركو وزغوركم تعزبتنا هم يمتخوم ني لومي ربع سرطة وتشعات نحسس عد تشعات استدالوا هاقراون زينات هتحيز لكم كريبا زلوخو في المنزومي ني مكتالكم بخبر نعدمكو بغندر استزينا فلم كنا من اسيات ابي معك ابهلا وكبرتات عبي قدا خمزلو تقليصو ኣብ ንእዞባ ሰገነይቲ መደብ ማእዛዊ ምግቢ ንኩሉ ኣብ ኩሉ ንምትጓር ይስራሕ ኣሎ ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኮረ ዝተምህራኡ ጎዝጓስ ኣካይዶ ፕረዚደንት ትራምፕ ምስ ኢራን ዝካየድ ዝርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጾ ኣሜሪካ ኣብ ልዕሊ ሰብ መዛ ሃጉራዊ ቤት ፍርድ ገበነኛታት ተወሳኺ እገዳ ከም ዘፀጠቐት ሓቢራ ኣብ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰለማውያን ሰባት ተቐቲሎም ዝርዝር ዜና ካብ ወርሒ ጉንበት ጀሚሩ ክካየድ ፀንሐ ባህላዊ ቕነ መንእስያት ዞባዓን ሰባ ትማሊ 18 ነሓሰ ኣብ ሓሊብ መንተል ብዝተኻየደ ስነ ስርዓት ተዛዚሙ ነቲ መዛዝሚ ስነ ስርዓት ዝተኸታተለት ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳሎ ተፀብጻቢ ሰብ
1: መንእስያት መንእስያት ሃገሮም ክሳብ ክንደይ ከም ዘፍቅሩ ጥራይ ዘይኮነ ንርእሶም ዝምህርሉ ባህርያቶም ዘማዕብልሉ ብነቐፌታዊ ኣገባብ ክሓስቡን ብቕንዕና ክሰርሑን ዕድላት ዝፈጥር እዩ ቅነ መንእስያት ኣብ ምዕቃብ ባህልን ክብርታትን ሕብረተሰብ ዓብ ግደ ስለ ዘለዎ ብዝለዓለ ክስራሓሉ ከም ዝግባእ ብ18 ነሓሰ ኣብ ሓሊመንተል ንዞባ ዒላ ብዕድ ኣብ ዝተኻየደ መዛዘሚ ስነ ስርዓት ተገሊጹ እቲ ብቤት ፅሕፈት ሃማማት እዞባ ሰባት ተወዲቡ ብመንእስያትን ሕብረተሰብን ዝተዳለወ ቅነ ኣብ ብሄረ ብሌን ብምትኳር ያታዊ ድኮና ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡ ውን ንተራን ቦታን መንእስያት ኣብ ሕብረተሰብ ዘላሊ ትሕሶታት ዘጠቓለለ ነይሩ ሓላፊ ጨንፈር ሃማማት እዞባዓን ሰባ ኣቶ ኣዛዚ በረኸትኣብ ነቲ መደብ ንምዕዋት ኣበርክቶ ንዝገበሩ ድሕሪ ምምጓስ እቲ ዕላማ ኣብ ምምሕዳራት ከባቢ ወሬትካ ውዳቤታት መንእሰያት ብምሕያል ባህሎምን ክብርታቶም ንኽፈልጡን ንኽዕቅቡን ከም ዝኾነ ኣርዲኡ ኣመሓዳሪት ንዞባ ዒላ ብርዒድ ወይዘሮ ዓሻ ዓሊኖር ብወገና እቲ ቅነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ ወኪል ኣመሓዳሪ ዞባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ምሉእ ተስፋ ማርያም ብግዲኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶም ብዕንቀት ክፈልጡን ክዕቅቡን ሓጋዚ ምዃኑ ገሊፆም ኣብ ዞባዓን ሰባ ቅነ መንእስያት ካብ ወርሒ ጉንቦት ጀሚሩ ኣብ ዝተፈላለየ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ የነፅር
2: መንእስያት ፀዓት ኣለዎም ኣንፈት ግን የድልዮም ሕልሚ ኣለዎም ክእለት ግን የድልዮም ሓይሊ ኣለዎም ጥበብ ግን የድልዮም እዚ ከምዚ ዝበለ ኣጋጣሚ እምበር ንመንእስያት ክእለቶም ንብቃዕቶም ክፈጥሩ ስለዝሕግዝ ክድፋኣሉ ይግባእ ምሳላ ኤፍሬም ተስፋ ብርሃን ኣልማዝ ወልደ ገብርኤል ካብ ሓሊመንተል
0: ኣብ ንእዞባ ሰገነይቲ መደብ ማእዛዊ ምግቢ ንኩሉ ኣብ ኩሉ ንምትጓር ይስራሕ ከም ዘሎ ሓላፊ ቤት ፅሕፈት ሕርሻት ንእዞባ ኣቶ እያሱ ኣሰፋው ገሊጹ በዚ መሰረት ጎኒ ጎኒ ኣእካል

0: ጸባ ስጋን ኣሕምልትን ምህርቲ መዓር እንቃቕሖን ፍረታትን ንምዕባይ ይስራሕ ከም ዘለዎ ብምሕባር መደብ ንኡትን ርቡሕ እንቃጽዖ ሕርሻ ብዝመዳይ እዚ ዓብ ዝተዋጽኦ ይገብር ምህላዊ ሓቢሩ ኪኢላታት ሕርሻ በብሞይኦም ተዋሂዶም ይሰርሑ ከም ዘለዎ ብምግላጽ ብፍላይ ኣብ ምትእታውን ምስፋሕን ጋብላዊ ቆፎን ንህቢ ውፅኢታዊ ስራሕ ይዕመም ከም ዘሎ ብሪሑ እዚ ከምዚ ኢሉ እንከሎ ኪኢላ ልምዓት መስኖ ኣቶም ምሕረት ኣብ ሃብቲ ማርያም ብዝገብሮ ዘሎ ፃዕሪ ዛጊት 100 ጋብላዊ ቆፎታት ብምስራሕ ንህቢ ኣብ ምእታው ከም ዝርከብ እቲ ሓበሬታ ብተወሳኺ ረዲኡ ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኮረ ዝተምህራዊ ጎስጓስ ንመራሕቲ ዓበይቲ መካይን ኣካይዱ ጋዜጠኛ ቤቴል ሰሎሞን ዘዳለውቶ ፀብጻብ ፍርቱን ዓንዶም ክተቕርቡ እያ
1: ፖሊስ ትራፊክ ዞባ ማእከል ንመራሕቲ ዓበይቲ መካይን ኣብ ድሕነት ትራፊክ ፅርግያ ዘተኮረ ጎስጓስ ኣካይዱ ኣብቲ ብ14/18 ናሓሰ ንልዕሊ 300 መራሕቲ ኣገልግሎት ህዝባዊ መጓዓዝያ ከተማ ኣስመራን ኩባንያ ትራንስፎርን ዝተካየደ ኣስተምህራዊ ጎስጓስ ሓላፍ ምርመራ ሓደጋታት ኣቶ ኢሳያስ ብርሃንን ሓላፍ ምቁፅፃርን ማቕፃዕትን ኣቶ ኢሳ ያቆብን ሕግታት ትራፊክ ምጥሓስ ኣብዘይካቲ ኣብ ሂወትን ንብረትን ዘውርዶ ጉድኣት ዝፈጥሮ ስነኣእምራዊ ፀቕጢ ብቐሊል ከምዘይጥመት ብምጥቃስ መራሕቲ ተሽከርከርቲ ዕቱባት ክኾኑ ኣዘኻኺሮም ኣብ ቀዳማይ መንፋቕ ናይ 226 ብሰንኪ ጥሕሰት ሕግታት ትራፊክ ልዕሊ 1327 ሓደጋታት ከም ዘስዓበ ብምጥቃስ ብሰንኩ 28 ሰባት ሂወቶም ክስኑ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ኣብ ንብረት ድማ ልዕሊ 10 ሚልዮን ናቕፋ ዝግመት ዕንወት ከም ዝሰዓበ ገሊፆም ንሳቶም ኣስዒቦም ቀንዲ ጠንቅታት ሓደጋታት ምልክታት ትራፊክ ዘይምኽባር ርሕቀትካ ዘይምሕላው መስተሰቲኻ ምምራ ኩቱር ናህሪ ቀዳምነት ዘይምሃብን ካልእን ከም ዘጠቓልል ብዝርዝር ኣብሪሆም ኣዛዚ ፖሊስ ዞባ ማእከል ሜጀር ሃብ ተገብሩ ብወገኑ ሳዕቤና ጥሕሰት ሕጊ ንምግታእን ንምቁፅፃርን ቅፃል ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምጥቃስ መራሕቲ ተሽከርከርቲ ንዝወሃቦም ሓበሬታ ኣብ ተግባር ንምውዓልን ሓደጋታት ንምጉዳልን ብሓላፍነት ክሰርሑ ኣተሓሳሲቦም ተሳተፍቲ ብወገኖም ኣብ ድሕነት ነፍሶምን ኣከባቢኦምን ኣተኪሩ ዝውሃብ ኣስተምህራዊ ጎስጓሳት ቅፃልነት ክህልዎ ብምዝኽኻር ፃዕቂ ምንቅስቃስ ተሽከርከርቲ ኣብ ዘለዎ ከባቢ ዝነብሩ ሸቃጦ ስጉምቲ ክውሰደሎም ከምኡ ውን ንኣጋርን ተጠቀምቲ ብሽክለታን ተመሳሳሊ ጎስጓስ ክካየድ ዝብል ርእቶታት ኣቕሪቦም
0: ኣብ ንኡዞባ ሰንዓፈ ንልዕሊ ሓደ ወርሒ ኣብ ዝቕፅለ ወፍሪ ክረምታዊ ልምዓት ዝተሳተፉ ተምሃሮ ንዝተመደበሎም ስራሕ ብዓወት ከም ዝዛዘሙ ተሓቢሩ ሓላፊ ኣብያተ ትምህርቲ ንኡዞባ ሰንዓፈ መምህር ዑመርዲን መሓመድ ኣብ ዝሃቦ መብርሂ 490 ተምሃሮ ኣብ ውሽጢ ከተማ ሰንዓፈ ብ3 ነቑጣታት ተመዲቦም ኣብ ምዕቃብ ሓመድን ማይን ምኩዓት ንፈልስታት ዝኾኑ ጎዳጉድን ምግራብን ብልዕል ወኒ ከም ተሳተፉ ገሊጹ ኣለይቲ መምሃራን ብወገኖም ተምሃሮም ንእሱ ዕድሚኦም ንባህሪ ክፈቱ ከድንቑን ክሕብሕቡን እቲ ወፍር ዓብ ዝተዋጽኦ ከም ዘለዎ ብምግላጽ በዚ መዳይዝ እውን ብዙሕ ረብሓታት ከም ዘለዎ ብሪሆም ኣባላት በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ግርማይ ስዩምን ኣቶ ኣላይ ተወልደ ብርሃንን ኣብ ዝሃብዎ ሓበሬታ እቲ ወፍሪ ኣካል ናይቲ እናሓርሶ ስቡሕ ዘይናሓርሶ ድማ ልሙዕ ክኸውን ዝሰላሰል ዘሎ መድባት ከም ዝኾነ ብምጥቃስ ብወገን ተምሃሮ ንዝረአ ቅርብነትን ተወፋይነትን መጒሶም ስዕቡ ዝቐርብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክትታልኩም ደጊምና ብክብሪ ንዕደም ዜና ውፃኢ ፕረዚደንት ዶናልድ ትራምፕ ኩናት ብሰላም ንምዕራፍ ምስ ኢራን ዝካየድ ዝርብ ክቋረፅ ትእዛዝ ከም ዘመሓላለፈ ተገሊጹ ኢራን ኣብ ዘተሰላም ብዘለዋ ቅርብነት ከም ዘይዓገበ ብምጥቃስ እዩ ፕረዚደንት ትራምፕ ንተዛታይት ጉጅለ ኣሜሪካ ዲፕሎማስያዊ መደባታ ክትቋረፅ ኣዝዙ ዘሎ ኢራን ኩናት ብሰላም ንምዕራፍ ድልውነታ ክሳብ ትርኢ ክፅበ ምዃኑ ዝገለፀ ፕረዚደንት ትራምፕ ቅርብነት ንዘይህልዋ ግን እቲ ፍታሕ ኣብ ኢዱ ከም ዘሎ ኣጠንቂቑ ኣብ ልዕሊ ኢራን ከቢድ ወታደራዊ ስጉምቲ ክወስድ ከም ዝኽእል ክሕብር ዝፀንሐ ፕረዚደንት ዶናልድ ትራምፕ ብቁጠባ ንምምብርካኻ ካብ ናብን ወደባት ኣብ ልዕሊ ዝካየድ ምንቅስቓስ መራኽብ ንዝወሰኑ እገዳ ክትህሮ ምዃኑ ነፂሩ ኣሎ ኣሜሪካን ኢራንን ነቲ ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርዳእ መዘክር ብምፍራም ኣብ ውሽጢ 6 መዓልትታት ኣብ ናይ መወዳእታ ስምምዕ ንምብፃሕ ክዛተያ ከም ተረዳዳእ ዝዝከር እዩ ይኹን እምበር ኣብ ስምምዕ ክበፅሓ ዝመደብኦ ናይ ግዜ ገደብ ብ17 ሓሰ ብዘይፍራ ከም ተዛዘመ ይፍለጥ ብካልእ ወገን ሕቡራት ኢማራት ዓረብ ካብ ኢራን ሚሳይላት ከም ተተኮሰላ ብምክሳስ ምሳት ፀንሓ ንግዳውን ቁጠባውን ዝምድና ከም ዘቋረፀቶ ብወግዒ ገሊፃ ይኹን እምበር ነቲ ክሲ ዝነፀገት ኢራን ሃገራት ማእከላይ ምብራቅ ዞባዊ ፀጥታ ንምውሓስ ብሓባር ክሰርሓ ፀዊዓ ኣላ

ኣሜሪካ ኣብ ልዕሊ ሰብ መዛግራዊ ቤት ፍርድ ገበነኛታት ተወሳኺ እገዳ ከም ዘፅደቐት ሓቢራ። እዚ ሓድሽ እገዳ ንፕረዚደንትን ጠበቓ ናይቲ ቤት ፍርድን ከም ዘጠቓልል ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ገሊጹ። ኣሜሪካ ኣብ ኣሰራርሓ ናይቲ ትካል ዘለዋ ዕቀብታት ብምጥቃስ እያ ነዚ ኣብ ኣህጉራዊ ባንክታት ንዘሎ ንዋይ ዘደስክል እገዳ ከም ዝወሰነት ሓቢራ ዘላ። ነቲ ስጉምቲ ዝኾነ ንቤት ፍርድ ገበነኛታት ንኣህጉራዊ ሕጋጋት ዘቆናፅብ ምዃኑ ፍሊጡ። ኣሜሪካ ኣብ ዝሓለፈ ዓመት እውን ኣብ ልዕሊ ዝተወሰኑ ሰብ መዚ ናይቲ ቤት ፍርዲ ተመሳሳሊ ስጉምቲ ወሲዳ ምንባራ ዝካር እዩ። ኣህጉራዊ ቤት ፍርዲ ገበነኛታት ዕላማ ክኾኑ ብልዕሊ ዝተመርፁ ዝተወሰኑ መራሕቲ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቐሳ ብርክት ዝበለ ሃገራት ኣባልነተን ናይ ምስሓብ ስጉምቲ ክወስዳ ፀኒሕና ኣለዋ። ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ዝርከበአን ብርክት ዝበለ ሃገራት ዘይጠርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎደለ ክመፅእ ምፅንሑ ይግለጽ። ኣብ ማእከላይ ሸነኽ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 ሰላማውያን ሰባት ከም ተቐትሉ ካብቲ ከባቢ ዝተፈነወ ዜና ረድዩ። በዚ ናይ 18 ናሓሰ መጥቃዕቲ ዓሰርተታት ከም ዝቐስሉ ኣብ ንብረትን ኣባይትን ከቢድ ዕንወት ከም ዝሰዓበን ሰብ መፀጥታ ናይጀርያ ሓቢሮም። እቲ ኣብ ክፍለ ሃገር ፕላትዩ ዝተፈፀመ መጥቃዕቲ ቀቢላዊ ምትፍናን ዘንቀሎ ክኸውን ከም ዝኽእል ኣፈናዊ ግምታት ኣሎ። መንግስቲ ናይጀርያ ፈፀምቲ ናይቲ መጥቃዕቲ ንምሓዝ ናብቲ ከባቢ ተወሳኺ ሰራዊት ኣዋፊሩ ኣሎ። ሰፊሕ ክፋል ናይጀርያ ብትሕቲ ሽበራውያን ዕጡቓት ወዲቑ ብምህላው ፀጥታ ንምሓዝ ዝካየድ ወፍሪ ኣድማዓ ክኸውን ከም ዘይከኣለ እዮም ናይ ቀረባ ተዓዘብቲ ዝጠቕሱ። ካብ 2009 ኣብ ሰሜናዊ ክፋልቲ ሃገር ኣፍሪቃዊት ሃገር ብዝተካየደ ዘሎ መጥቃዕትታትን ግጭታትን ልዕሊ 4,000 ሰባት ከም ተቐትሉን ሚልዮናት ካብ ኣባይቶም ከም ተመዛበሉን ፀብጻባት የረድዉ። ሰራዊት ሶማልያ ትማሊ 18 ናሓሰ ብዘካየዱ ስርሒት ኣብ ልዕሊ ሽበራዊ ጉጅላ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዘውረደ ሓቢሩ። በቲ ኣብ ከተማ ባይዶዋ ብዝተካየደ ስርሒት ብውሕዱ 30 ሽበራውያን ከም ተቐትሉን ዓሰርተታት ከም ዝቆሰሉን ኣዘዝቲ ሰራዊት ሶማልያ ገሊፆም። እቲ ስርሒት ኣባላት ኣልሸባብ ኣብታ ከተማ ድሕር ዘካየድዎ ምጥቃዕትታት ቦምብ ከም ዝሰዓበ ክፍለጥ ተኻኢሉ ኣሎ። ሰራዊት ሶማልያ ኣብ ዝሓለፈ ወርሓት ሓምለን ሰነን ብዘካየዶ ተመሳሳሊ ስርሒታት ብጠቕላላ ስታትሱስ ኣባላት ኣልሸባብ ከም ዝቐተለ ፀብፀባት ይረድዎ። እቲ ሰራዊት ኣብ 2026 ኣንጻር ኣልሸባብ ዘካየዶ ስርሒታት ብዓይነትን መጠንን ኣስፊሕዎ ከም ዘሎ ፀብፀባት ይጠቕሱ። ሽበራዊ ጉጅላ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ፀጥታዊ ስጋኣት ሶማልያ ኮይኑ ከም ዘሎ ዝፍለጥ እዩ። ጃፓንን ኣውስትራልያን ፀጥታውን ወታደራውን ዝምድነአን ንምምዕባል ዝኽእል ሓድሽ ስምምዕ ከቲመን። እዚ ላዕሊ ወሰን ነዚ ክልቲአን ሃገራት ትማል 18 ሓሰብ ኣብ ርእሰ ከተማ ካምቢራ ኣውስትራልያ ኣብ ዘካይድዎ ዝርብ ዝተበፅሐ ውዕል ክልቲአን ሃገራት ወታደራዊ ቴክኖሎጂን ሓበሬታን ክለዋወጣ ዝኽእል እዩ። ከም ኣካል ስምምዕ ጃፓን ካብ ግዛኣት ኣውስትራልያ ፈተነ ሚሳይል ከተካይድ ምዃና ተፈሊጡ ኣሎ። እቲ ስምምዕ ዞባዊ ፀጥታዊ ኣገዳስነቱ ቀሊል ከም ዘይኮኑ ንዝኣመታ ክልቲአን ሃገራት ንትግባር ኡ ከም ፅዕራ ገሊፀን። ይኹን እምበር እቲ ክልታዊ ስምምዕ ኣብ ዞባ ኤስያ ፓስፊክ ፀጥታዊ ፀገማት ከስዕብ ከም ዝኽእል ዝሕብሩ ናይ ቀረባ ተዓዘብቲ ካብ ቻይናን ሩስያን ዝኣመሰለ ሃገራት ተቃውሞ ክገጥሞ ትኽእሎታት ኣሎ። ኣውስትራልያ ኣብ 2021 ምስ ኣሜሪካን ብሪጣንያን ዘኸተመቶ ዝተረቓቐ ሳብማሪናት ክትውንን ዘጠቓልል ስምምዕ ካብ ሓያሉ ሃገራት ተቃውሞ ክመፁ ፀኒሕ ኣሎ። ሩስያን ጋናን ቁጠባውን ዲፕሎማስያውን ዝምድነአን ንምምዕባል ዝኽእል ስምምዕ ከም ዝኸተመ ሓቢረን። ከም ኣካል ስምምዕ ሚኒስትራት ጉዳያት ወፃኢ ክልቲአን ሃገራት ማል 18 ሓሰብ ከተማ ሞስኮቭ ዘካየድዎ ዝርርብ መጠን ንግዳዊ ምልውዋጥን ወፍርን ምስፋሕ ከም ተዘራረቡ ተፈሊጡ። ብዘይካዚ ሩስያ ንጋና ንሰላማዊ መዓላ ዘገልግል ትካል ኒኮሎሳዊ ፀዓታ ምህናፅ ክትሕግዛ ቁርብነታ ገሊጻ ኣላ። ዲፕሎማስያዊ ዝምድነአን ንምምዕባል ከዓ ምንቅስቃስና ፀቪዛ ከተኣታትዋ ከም ዝኽእላ ኣሚተን ኣለዋ። ዜናታት ምዝዛም ኣርእስታት ወደግመልኩም። ቅነ መንእስያት ኣብ ምዕቃብ ባህላዊ ክብርታት ዓብ ግደ ከም ዘለዎ ተገሊጹ። ኣብ ንዞባ ሰገነይቲ መደብ ማእዛዊ ምግብን ኩሉ ኣብ ኩሉ ንምትግባር ይስራሕ ኣሎ። ፖሊስ ትራፊክ ዞባ ማእከል ኣብ ድሕነት ትራፊክ ፅርግያ ዘተኮረ ኣስተምህራኡ ጎስጓስ ኣካይዶም።

ፕረዚደንት ትራምፕ ምስ ኢራን ዝካየድ ዝርርብ ክቋርፅ ትእዛዝ ከም ዘመሓላለፈ ተገሊጹ። ኣሜሪካ ኣብ ልዕሊ ሰብ ነዛ ሃገራዊ ቤት ፍርድ ገበነኛታት ተወሳኺ እገዳ ከም ዘፅበቐት ሓቢራ። ኣብ ናይጀርያ ብዝተኻየደ መጥቃዕቲ ብውሕዱ 25 እስላማውያን ሰባት ተቐቲሎም። ነሳዕቲ ዝዝተዳለዉ ዜናታት ተዛዚምሎም ስትሮፍ መድበትና ንሓድገኩም ብወገነይ ሰናይ ምሸት።

0: መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህትፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቝፂሩ ኣሎ። ሰለስተ ዓመታት ብዘይ ዕረፍቲ ለይትን ቀትርን ብዛዕባ ባሕሪ ለፍሊፎም ማዕርጉ ድያቆን እዩ። ኣማኻሪ መራሒ ስርዓት ብልፅግና ድማ እዩ። ንናፅነትን ልኡላውነትን ኤርትራ ኣብ መጋስን ቁንጻብን ተዋፊሮም ካብ ዘለዉ ጉጅለ ስርዓት ብልፅግና ሓደ እዩ። መራሕትን ልሂቃንን ስርዓት ብልፅግና ኣብ ጉዳይ ኤርትራን ኤርትራውነትን ቀይሕ መስመር ሰጊሮም ካብ ሓዲድ ኣንደላሂፆም ከም ዘለዉ እዚ ድያቆን ድዩ ፖለቲከኛ ሓደ መርኣያ እዩ። ሃለውለዉ ምስማዕ ግን ዝፅላእ ኣይኮነን።
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል ይፈርሳል። መነሻ ኣመክንዮ መነሻው ኤርትራ ኤርትራ እንድትሆን ያደረገት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ።
0: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምኽንያት ክብቅ እዩ። ኤርትራ ኤርትራ ክትከውን ዝገበራ ካልኦት እውን ዝተቐበልዎ ኢትዮጵያ ቀይሕ ባሕሪ ንከይትረክብ እዩ። ኢትዮጵያ ቀይሕ ባሕሪ ምስ ረኸበት ኤርትራ እንታይ ክትገብረሎም እያ? ጥቕሚ ኤርትራ ሽዑ ክብቅ እዩ። ኣዱሊስ፣ ታጁራ፣ ምፅዋዕ፣ ዓሰብ እዚኦም ኩሎም ኣብ ትሕቲ ኢትዮጵያ እዮም ነይሮም። ሕጂ ወላ ሓንቲ የለን። ባሕሪ ነጋሽ ዝነበረ ጣልያን ገዚእዎ፣ ኤርትራ ዝብል ስም ሂብዎ። እንሆ ሕጂ ብሰላም ክንነብር ኣይከኣልናን። ኤርትራ ምርካብ ኣይኮነን። ንኣብነት ሶማላውያን ወይ ሶማሌላንድ ወይ ጁባላንድ ንኢትዮጵያ ወደብ እንተሂቦማ ኤርትራ ኤርትራ ዝኾነትሉ ምኽንያት ከብቅዕ እዩ። ኢትዮጵያ ብዝኾነ ቦታ ንኣብነት ቻይና ንኢትዮጵያ ወደብ እንተሂባ ኤርትራ ትፈርስ።
1: ቻይና ሁን እኛና ቻይና ሩቅነና ቻይና ሁን ለኢትዮጵያ ወደብ ብሰጣት ኤርትራ ኤርትራ የሆነችበት ምክንያት ይፈርስ።
0: ዘገርም እዩ። እዚ ዓበድበድ እዚ ምስ ምንታይ ዝቝፅር? ኣእምሮኦም ብዝሰሓቱን ኣብ ሃለውሳ ብዝነብሩን ሰባት ዝምከር መራሒ ብልፅግና እንታይ ሃውተ ተደኣ እሞ እንታይ ሓጢኣት ኣለዎ? የማነ ፀጋሙ ብምሩኻትን ዕቡታትን ዝተኸበ ስስዓን ህንጩይነትን ድማ ዝባህርያቱ ስለ ዝኾነ ኣብዚ ብኢትዮጵያውያን ልሂቃን ተላዒሉ ዘሎ ውፍሪ ባሕሪ ኩሎም ዝጠፈሹ ብቑራቦ ብልፅግና መኣዝኖም ዝሰሓቱ ብኽቱር ፅልኢ ህዝቢ ኤርትራን መሬታን ዝዓወሩ ኣቦታቶም ኣብ በረኻታት ሳሕል ዝተረፉ ምሩኻት ኩናት ህዝባዊ ግንባር ዝነበሩ ኣብ መሳኽቲ ቴሌቭዥናት ሓተው ክብሉ ይውዕሉን ይሓድሩን ኣለዉ። ንገለ ካብኣቶም ከም ኣብነት ንስማዕ።
2: ኢትዮጵያና የኤርትራ ግንኙነት ሁለት ጎረቤት ሃገራት የሚመሩበት ህጋዊ ስርዓት ሳይበጅለት ሰባት
0: ርክብ ኤርትራን ኢትዮጵያን ክልተ ጎረቤት ሃገራት ዝምርሓሉ ህጋዊ ስርዓት ከይተዳለወ ሸውዓተ ዓመታት ሓሊፉ ናይ ኢትዮጵያ ሕጋውን ታሪካውን ወደባት ዝሓዘቶ ኤርትራ ድማ ኣይሽምካይዶ ብነፃ ወደብ ክትበና ብ1990 ማለ

1998 ብትዕቢት ንኢትዮጵያ ወሪራ ከምዚ ሎሚ ዋጭዋጭ ከይተባህለ ክሳብ 1998 ወራር ጅምርን ባሕርኹም ኣግማልኩም ኣስችሉ ኢሎም ባዕሎም ኢትዮጵያውያን ዝሕሰምዎን ወደብ ዓሰብን ባፅዕን ምስቲ ኣብቲ እዋን ዝነበረ ናይ ምትሕባር ሃዋህውን በቲ ንዑ ዝገዝእ ዝነበረ ሕጋጋትን ብዝተገብረ ሕድገታት ኢትዮጵያ ብወደብ ዓሰብ ሙሉእ ኣገልግሎት እያ ትረክብ ዝነበረት። እዚ ንዕዘቦ ዘለና ቅድሚ 1998 ወደብ ዓሰብ ብሙሉእ ዓቕሙ ንኢትዮጵያ ንጡፍ ኣገልግሎት እናሃበን ከሎ እዩ።

0: ብዛዕባ እቲ ካብ 1998 ክሳብ 2000 ዓመተ ምህረት ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ደማዊ ኩናት ኣብ ግዜኡ ብዙሕ ተባሂሉ ስለ ዝኾነ ሎሚ ንድሕሪ ተመሊስካ ምትኽቶኽ ኣድላይነት የብሉን። እንተኾነ ነዞም ሕጂ ኣብ መሳኽቲ ቴሌቭዥናት ኢትዮጵያ ውጥም ቅልቅል እናበሉ ሓሶታት ዝነስሑን ህዝቢ ዘደናግሩን ዘለዉ ናይ ትማሊ ስዑራት ኩናት ሓቂ ምንጋሮም ግን ኣገዳሲ እዩ።
1: ኣብዪ ከሚመራዊ መንግስቲ ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት።
2: አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
1: ስለዚህ የአብይ መንግስት እንደዚህ አይነት ሞራል መሰረት የለውም ብቻ ሳይሆን ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም፣ አብይ እመራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት።
0: ንህዝቡ ጠሊሙ ትማሊ ምስየ ናይ መንግስትና ክንዛተ ዝብል ዝነበረ ሎሚ ተገምጢሉ ነቲ ዘናእሶን ዝነዓቆን ከሳሲ ዝጓናባሕ ዘሎ ትማሊ ብምስምስ ዶብ ኣብ ዝወልዐ ኩናት ኣላፍ መንእሰያት ኢትዮጵያ ዘህለቐ ደረት ኣልቦ ሓሶቱ ስቂልካ ምሕላፍ ቁኑዕ ኣይኮነን። ንሱን መሰልቱን ነቲ መሪር ሓቂ ከም ሓሞት እናመረሮም ክውሕጥዎ ስለ ዘለዎም
3: ስለዚ ከዚ ቀደም የሰራትና ስህተት ናርሞ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ። ኣብ ዓሰብ ዝዋጋእ ዝነበረ ሰራዊትና ኣይሞከር ኣብ ዝበሃል ቦታ በፂሑ ነይሩ። ኣይሞከር 18 ኪሎ ሜትር ካብ ዓሰብ እዩ።
3: ኣይሞከር ኒባል ቦታ ላይ ደረሶ ነበረ ዓሰብ ዝዋጋ የነበሩ ሓይላችን። ኣይሞከር ማለት ከዓሰብ 18 ኪሎ ሜትር ነው። ጂኦግራፊ ኣሁንም ይታወቃል።
4: ኣይሞከር ንገዳለሱ ካብዚ ሕጂ ዘለና መከላኸሊ መስመር ሓድሽ መከላኸሊ መስመር ድሕሪ እያ ኣብ 37 ሜትር እታ ቦታ እዚኣ እዚኣ 37 ኣብዚ ዘሎ እቲ መከላኸሊ መስመርና ከዓ ዲነ። ስለዚ ኣብ መንጎዝን ዘሎ ክልሊ ነዊሕ 67 ኪሎ ሜትር ይዝ ሕጂ ዳ ኣይሞከር ትበሃል በከር ለዳዓ ትብልዋ እንታይ ማለት እዩ ትርጉማ ኣፃምቅ ቦታ
0: ሓቀኛ ታሪክ ግንባር ቡሬ ንምዝኽኻር መከላኸሊ መስመር ሓይልታት ምክልኻል ኤርትራ 71 ኪሎ ሜትር እዩ ዝነበረ። ኣብቲ እዋን ብውድብ ሓድነት ኣፍሪቃን ካልኦት ጉዱሳትን ነቲ ኩናት ንምዕራፍ ብዝወሰድዎ ተበግሶን ሰላም ሓይልታት ምክልኻል ኤርትራ ካብ 71 25 ኪሎ ሜትር ንድሕሪት ክስሕብ ስለ ዝተወሰነ መከላኸሊ መስመሩ ኣብ ከባቢ 43-44 ኪሎ ሜትር ካብ ዓሰብ ገይሩ እዩ ነቲ ወራር ዘፍሸለ። ሰራዊት ኢትዮጵያ ድማ ኣይሽንኳይዱ ኣይሞከር ኣብ መከላኸሊ መስመር ሓይልታት ምክልኻል ኤርትራ ክፅጋዕ እኳ ኣይከኣለን። ኣይሞከር 18 ኪሎ ሜትር ተባሂሉ ተጠቂሱ ዘሎ ድማ 18 ዘይኮነስ ኣይሞከር 37 ኪሎ ሜትር ካብ ዓሰብ እዩ። እዚ ንሪኦ ዘለና ካርታ ድማ ኣብቲ እዋን ኩናት ንኣታሓዛ ድፍዓት ክልቲኡ ሓይልታት ኣመልኪቱ ኣዛዚ ግንባር ቡሬ መጀር ጀነራል ሃይለ ሳሙኤል ዝሃቦ መብርህ እዩ።
4: እቲ ናይ ቅድም ቀዋሚ መከላኸሊ መስመርና ከዓ ንፋዕና ዝነበረ እዚ ቀይሕ ዘሎ ጸጋማይ ጫፍ ናይቲ ግንባርና ኣብዚ 8 23 ዘለካለ ዘለዎ ክበፅሕ ከሎ

0: እቲ የማናይ ብራክነት የማናይ ክፍትና ከዓ 1738 ክልለው ያልባል ቦታ እዩ ነይሩ። እዚ መከላኸሊ መስመር እዚ ንፅርግያ የማነ ፀጋም እዩ ዝቆርፅ ስጋብ 50 ኪሎ ሜትር ርሕቀት ነይሩ ካብ የማን ስጋብ ፀጋም ካብ ፀጋም ስጋብ የማን ማለት እዩ። እቲ ናይ ፀላ መከላኸሊ መስመርካ እዚ 8/8 ንረደና ፀጋማይ ክንፊ እዚ ከዓ እቲ የማናይ ክንፊ ስጋብ 6/3 ንረደ ዘለና ማለት እዩ። እዚ ውን 48 ኪሎ ሜትር ርሕቀት ነይሩ ካብ የማን ስጋብ ፀጋም። ስለዚ እቲ ናይ መጀመርያ 71 ኪሎ ሜትር ወይከዓ ግንባር ጉሪ ይፍለጥ ቅድሚ ናብዚ ሓድሽ መከላኸሊ መስመር ምምፃና ዝነበረ ዕርድና ይስ እቲ ድሕሪ ዕለት 28 በቲ ኣንቶኒ ጠቀስናዮ ውሳኔ ናይ መንግስትና ዝቀየርናይ ሓድሽ መከላኸሊ መስመር ካ እዚ ኣብ ከባቢ 44 ኪሎ ሜትር ኣለና ማለት እዩ። እዚ ትናና መከላኸሊ መስመር እዚ ተፀጋማይ ዝካቲ የማናይ
1: ሕጂ እውን ናይቲ እዋን ሰነዳት ኢና ክነቐርብ። ብ9/2000 ዓ.ም ገና ርሱን ኩናት ኣብ ዝነበረሉ እዋን ጋዜጠኛታት ማዕከናት ዜና ወፃኢ ምዝሓዘ ጉጅለ ኣብ ግንባር ቡሬ በፂሕና ነርና። እዚ ንሪኦ ዘለና ሰነድ ኣብቲ ኣይተጻድቃን በፂሕናዮ ነርና ዝበሎ 18 ተባሂሉ ዝፅዋዕ ቦታ እዩ። 18 ቀንዲ ደጀን ሓይልታት ምክልኻል ኤርትራ ኮይኑ መቐበሊ ምሩኻት ሰራዊት ኢትዮጵያ ኮይኑ ይጸኒሕና።
2: ከምሽቶ 4 ሰዓት ውጊያ ጀምረናል። በዛ ላይ የነበረ ግን ብዙ መስዋዕትነት መክፈልና ቁስለኛ ነበር ማለት ነው። የኢትዮጵያ ሰራዊት ከፍተኛ ጉዳት ነው ማለት ነው የደረሰብን። በዛ ጊዜ ቀውጢ ውጊያ ነበር ማለት ነው። ቀውጢ ውጊያ በሚካሄድበት ጊዜ ግን መስዋዕትና መቁሰል ነበር ማለት ነው። በተለይ 6 ሰዓትና 7 ሰዓት ላይ ከሌሊቱ በጣም የተጠጣፈ ውጊያ ነበር ማለት ነው። አንድ ሻምበል ነበር የገባ ነው። ወዳውኑ ሻምበል አመራራችን ተሰዋ። በዛም የተነሳ ያው ብዙ መስዋዕትነት እየተከፈለ ሲሄድ በመካከል ተኩስ አቁሙ ብለን ያው ወደዚህ እንድንመጣ አድርገናል ማለት ነው። እና የነበረ ሁኔታ ይህን የመሰለ ነው። ነገር ግን ውጊያው ግን በጣም በጣም አስከፊ እና አንገፍጋፊ ነው የነበረ በእኛ የነበረ ውጊያ ማለት ነው። ሀሳብ ቀርቶ ግማሽ መንገድ አልተደረሰ
3: ነበረና ምርፈሽን ሻዕብያ ተሃድምያ ንሕና ግን ዓሰመቲና ተነባሮ ነበረና ዕላማ ፈርመሽኑ ካብ ልድሓር የኾነ ማእኸላት እዩ ለዊስና ዓቕምኒና ኢሎም ነገሮምና ኣመራርና ዓቕሚ ንኽእል ኢና ሙሉለይ ጉድን ኣመራር ብቕዓተኢና ኢሎምና ሰራዊት እውን ብቕዓትኹም ሰልጢን ክብኹም ኢሎምና ኣማኻለት እዩ ኣላሂብና
4: ቁፅሪ የብሎም
3: ብዙሓት እዮም ካብ ሓንቲ ጋንታ ካብ ሻለቃ ደረጃ ነበረ ካብ ሓንቲ ጋንታ ካብ 86 ተመሊሶ ካብ 88 16 ተመሊሶ ካብኡ ዝቃርዩ ወቑዒ ቁስሊ ካይኖም
5: ቤት ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ጦርነት ተጀመረ፣ ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል።
1: እዚ ንሪኦ ዘለና ኣብ 37 ኪሎ ሜትር ማለት ኣይሞከር ተተኺሉ ዝከላኸል ዝነበረ መዳፍዕ ሓይልታት ምክልኻል ኤርትራ እዩ። ወታደራዊ ሳይንስ ንዝፈለጥ ሰብ መዳፍዕ ኣብ 37 እንተነይሩ ቀዳማይ መከላኸሊ መስመር ካብቲ መዳፍዕ ዘለዎ ቦታ ክንደይ ኪሎ ሜትር ርሒቑ ከም ዘሎ ርዱ እዩ።
6: ሰንዓፈን ኣልፈን እምባሶራን ተቆጣጥረን እምባሶራ ላይ ታንኮቻችን መሰቅለን
1: ሓሶታት ኣይተጻድቃን ይቕጽል። ብወገን ሰንዓፌ ኣብ እምባሶራ ታንክታትና ሰቂልና ከስከሰ ዝበሃል ቦታ በፂሕና ነርና። ብወገን ዓድዋ ዓዱ ኋላ ዓረዛ ሓሊፍና እቲ ውግእ ኣብ ጥቓ መንደፈራ ይካየድ ነይሩ።
6: ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
1: ሓደ ላዕለዋይ ኣዛዚ ሰራዊት ነይረ ዝብል ኣብ መራኸቢ ብዙሓን ወፂኡ ዓይኒ ዘንቁር ሓሶት ክዛረብ ዓገብ እዩ። ንልቦና ዘለዎ ሰብ ግን እዚኦም ግን ልቦና የብሎምን። ብዘይ ሕንከት ድላዮም ክብሉ ስኸኽ ዝብሉ ኣይኮኑን። ብዙሕ ምዝራብ ኣየድልዮን እዩ። ሰነዳት ጻዕዳ ቀላይን ዓዲ በጊዖን እኹል መልሲ ስለ ዝኾነ
4: እሞ ኣብቲ መቐት ፍላይ ኣብቲ ክሳድ ዕቃ ዝነበርኩም ኩናት እንታይ መስ ነር ስክታዋ ብዛዕቡ ፅንክር ዝብሉ ኩናት ውን ገጢምኩም ዝነበርኩም ይስማዕ ሞ ዝርዝር ኣብካታ ኣለና ብዛዕቡ
7: ዋላ ሓንቲ ፅንኩር ኢልና እውን ክንገልፆ ይንኽእል ኢና። ቅርፂ መሬት እቲ ቦታ ሙች እዩ። ኣብ መንጎ ፀላእ ዝብገሰሉን ንሕና ዘለናያስ ናይ 2,000 እዩ ውሕሉ ብተጨንገሩ ከባቢ ዳዕረ ኩና ዓዛ 10 ተረተር ዝበረኸ ይኸም ኢሉ ንዓረዛ ዝኸይድ መስመር ማይ ድማ ዝኸይድ መስመር ኢና ሒዝና። ንሱ ከዓ ካብ ጎላጉል ካብ ዝተሓተ ዕንቆት ዝላዕለ ብረኸ ዝመፅእ ነይሩ። ቅርፂ መሬቱ ንባዕሉ ተሪር ዓቐበት እዩ። ንሕና ግን ብብረኸ መፅና ኣብ ሓደ ከቢድ ጉዕዞ ዘይብሉ መስመር ስለናኣቱ ድኻም ነርና ክብላ ይክእልኒ። ቅርፂ መሬት ላዓል ታሕትን ሸንኮለል ደብል ኣይነበሮን። ስለዚ እቲ ቅርፂ መሬት ስለዝሓገዘና ድመቻ ንምውጋእ ንዓና እዩ። እቲ ዝተመርፂ ቦታ ከዓ በዚኢኻ ከም ሓደ ቅቡል ወሲድካ ንክትዋጋሉ ዘተባብዓካ ሓደ ካብ ዘዕወተና ነገርካ ቅርፂ መሬት እዩ ማለት እዩ። እቲ ተሓዛ ናይ ፀላእ ዝመፀሉ ናትና ተሓዛን ዝነበረሲ ሓደ ካብ ዘዕወተና እዚ እዩ። ብዓብይቲ ፀላእ ተዳኺሙ ሞይቱ እናተዘብጠ ዝመፀ እቲ ምንስሓብና ንድኻም ናይ ጉዕዞ ኣሸጊርዎ ኣብ ዝጥዕመና ቦታ ንክንሃርሞ ኣተባቢዕና ከምዚ እናኾነ ምስ መፀ ኢና ንሕና ከዓ ኣብ መደምደምታ ነቲ ናይ መወዳእታ ፅቡቕ ዕድል ኣጋጢምና ነቲ ስራሕ ከዓ ብፅፉፍ ተወዲኡ ማለት እዩ። ንዚ ሞታ ስመሽዑ ኣብ መወዳእታ ድሕር ደይተሃርሞ ከምሞ ንባዕልካ ሞትካ ለካ ስለ ዝኾነ ነቲ ድሞተ ኢና ሃሪምና ማለት እዩ።
8: ፃድቃን ጦርነት መርቻ ኣለውኝ ኣሰብን እንያዝ ብያ ኣለውኝ ብሎ ሲናገር ሰማዖት።
1: ፃድቃን ውግእ መሪሐ ዓሰብ ንሓዞ ኢለ ነይረ ኢሉ ክዛረብ ስምዐዮ።
9: ፃድቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ ከዋክብቲ ካስቀመጥ በዛ ትጠራ ኣለ።
1: ፃድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ። ፃድቃን ክዛረብ እንተ ደኣ ኮይኑ ብፀሮና ውግእ ክመርሐ ኢሉ ውትድርና ዝፈተነ ኣብኡ እዩ ኣብኡ ፈቲኑ ንሰራዊት ኢትዮጵያ ኣብ ሓንቲ ፀባብ ቦታ ኣእትዩ ዝቐጥቀጦን ንሻዕበያ ብዘበርከቶ ውዕለትን በቲ ኣብኡ ዝሃለቐ ሰብን ንብረትን ክስንብድ ነይርዎ። ፃድቃን ዝመርሖ ኩናት ኣይነበረን። ካብ ባድመ ሰራዊት ኣጉዚሉ ንፀሮና ከይዱ ባዕሉ ኣዛዚ ኮይኑ ኣትዩ ውፅኢቱ ድማ ኣብኡ ኣሎ። ድሕሪ ውግእ ፀሮና ንኻልኣይ ግዜ ምድላዊ ይገበረ ተባሂሉ ሽዑብ መራኸቢ ብዙሓን ዘይተነግረ ሳሞራ ግንባራት ከዋህድ ፃድቃን ድማ ካብ ቦትኡ ተኣልዩ ምስ በዓል ጀነራል ገዛኢ ኣብ ከባቢ ሎጂስቲክስ ንክፀንሕ ተወሲኑ።
9: መንያዝን ያችን ድልም እንኳን ሳስቴን እንዳናረግ ከዛ የነበረው ተኩስና እንትን ቆርጦ ዘሂዶ ፀሮና ቀጥሎ ራሱ ኮማንደር ሆኖ ገባ የራሱ ውጤት እዛ ኣለ።

0: እዚ ኣንጻር ጻድቃን ዝዛረብን ንጻድቃን ዝውንጅልን ዘሎ ጆን መንጋክ ዝተባህለ ሰብ ንባዕሉ ኣካል ናይቲ ዝጠቕሶ ዘሎ ኩናት ነይሩ። ብ23/24 ግንቦት 2000 ዓ.ም ኣብ ዓዲ በጊዖ ንዝተኻየደ ኩናት ዝመርሐን በሽሓት ዝቝጸር ሰራዊት ኢትዮጵያ ዘህለቐን እዩ። ድሕሪ ስምምዕ ኣልጀርስ ምስ ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዝረዳድኡ ብወገን ኤርትራ ብሪጋደር ጀነራል ኣብርሃለይ ክፍለ ዘማእክሎ፣ ብወገን ኢትዮጵያ ድማ ኣለምሸት ደግፈ ሕጂ ጀነራል ብልጽግናን ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ እዮም ነይሮም። እቶም ኮሚቴ ኣብራማ ምስ ብሪጋደር ጀነራል ኣብርሃለይ ክፍለ ምስ ተራኸቡ ዝተባሃሃልዎ ንስማዕ።
1: ኣኼባ ኣብ ዶብ ዘይንገብሮ ኣብ መረብ ኣብ ዛላኣንበሳ እንተበልናዮም ኣብዮምና ክልተ ግዜ ግን ሕራ ኢሉ ሓንቲ መረብ ገርና ክልተ ግዜ ወሪ እምበር ከም መተካእታ ከዓ ጅቡቲ ኢልና መረብ ስ እንታይ ኩን ከኣተላ ኣብዚ ደፍካ ሰብካ ስለ ዘሎ ክልሰማእታት ጌርካ ወይ ትመፅእ ሕጂ ምስ ኣብየና ናይ ቦታ ኹን እዚ እንዲኡ ከይድና ምስ በለና ዝገዘብልና ኣብኡ ከዓ ዩንርስኩ ኣይሸዑ ኣብዚ ናይ ዓዲ በጊዖ ንሪኢቲ ንስ እዩ ናይቲ ግንባር ሓላፍ ነይሩ ናይቲ ክፍለ ሰራዊት ናቲ ክፍለ ሰራዊት ኣይተመልሰን ኣብኡ ተሪ ከይጀመርና ከለና ካብዚኣ ከዓ ና ተመለሽና ኢሉ ካብ ዓዲ በጊዖ ዘይበይኒ ከዓ ካሞ ተመሊሽካ መንደር ምሳሊ ዘይኒ በይኒ ከዓ ካሞ ተመሊሽካ ኢሉ
2: ጦርነቱ ስከየት ንምሄደው የሚል ሁለት ሰዎች ሁለት የተለያየ መልስ ሰጡ። አቶ ተፈራ እስከ ቀይ ባህር አለ፣ መለስ እስከ ቻላችሁት አለ። የሁለቱ አልጣመኝም። እውነት

0: እስከቻላችሁት ማለት ነው።
1: አዎ እሱ እኮ ነው የምልህ። እስከቻላችሁት የት ትችላላችሁ አለ።
2: እቲ ኩናት ክሳባበይ ክበጽሕ ዝብል ክልተ ዝተፈላለየ ሓሳባት ቀሪቡ። ተፈራ ክሳብ ቀይሕ ባሕሪ ኢሉ፣ መለስ ድማ ክሳብ ዝኸኣልኩሞ ኢሉ። ቀይሕ ባሕሪ ማለት ሻዕብያ ምጥፋእ ማለት እዩ። ክኸውን ዝነበሮ ድማ ንሱ እዩ። ንዓሰብ ጥራይ ተባሂሉ ዝተኸረኸረ ሰብ ኣይነበረን። እቲ መደብ ኤርትራ ሓያል ንኸይትኸውን ንሻዕብያ ክሳብ ቀይሕ ባሕሪ ምፅዳፉ እዩ ነይሩ። ቡሬ የተለዓለን። ስለምንታይ ብዛዕባ ቡሬ ጥራይ ንዛርብ? ቀንዲ ድሌትና ኣስመራ ባፅዕ ምእታው እዩ ዝነበረ። ክንከይድ ንኽእል ነርና። ኣብ ኣኽሱም ዘፀርቕናዮ ውጥን ካብ እኹል ንላዕሊ እዩ ነይሩ። ንሻዕብያ ዓሰብን ቡሬን ኣይኮነን ዘድልዮ።
1: እቅዱ ሻዕብያ ንወደ ቀይ ባህር ሻዕብያ ብቻ ኤርትራ ሓይሊ እንዳይሆን
3: ድሓር እዚ ጌርና ናብ ኩናት ምስኣተና ኣብቲ መጀመርያ ይቐንዐናን ብሓቂ ንምዝራብ ብሓፂር ግዜ ክንውድኦ ኢልና ኣቲና ያውም ክሻብ ኣስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና። ግን ኣይኮነን ተሰናኺሉ ተሪፉ። እቲ ምድላው ብቑዕ ኣይነበረን ማለት እዩ። እቲ ምንቅስቃስ ጠቕላላ እውን ትኽክል ኣይነበረን። ዋላ ናይ ስልታት ጌጋታት እውን ይነብሮ እዩ። እዚ ንባዕሉ ክግምገም ዘለዎ ጉዳይ እዩ።
2: ጀነራል ዮሃን

0: ወደ ቀይ ባህር ሻዕቢያ ብቻ ኤርትራ ሓይሊ እንዳይሆን
1: ድሓር እዚ ገይርና ናብ ኩናት ምስ ኣተና ኣብቲ መጀመርያ ኣይቀንዐናን ብሓቂ ንምዝራብ ብሓፂር ግዜ ክንውድኦ ኢልና ኣቲና ያውም ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን ተሰናኺሉ ተሪፉ እቲ ምድላው ብቑዕ ኣይነበረን ማለት እዩ እቲ ምንቅስቃስ ጠቕላላ እውን ትኽክል ኣይነበረን ዋላ ናይ ስልታት ጌጋታት እውን ይነብሮ እዩ እዚ ንባዕሉ ክግምገም ዘለዎ ጉዳይ እዩ
2: ጀነራል ዮሃንስ ገብረ መስቀል ማለት ጆን መንጋግ ብህልቂትን ዕንወትን ናይቲ ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ኩናት ኣይተጣዓሰን ሕጂ እውን የማናይ ኢድ መራሒ ብልፅግና ኮይኑ ኣብቲ እዋን ፈቲኑ ዘይሰለጦ ሎሚ ምስ ብልፅግና ኮይኑ ቀይሕ ባሕሪ ንምምላስ ኣብ ዝግበር ኩናት ሰራዊት ኢትዮጵያ ክመርሕ ተመዚዙ ኩናት ንኽውላዕ ካብ ዘቀላጥፉን ኣብ ልዕሊ ኤርትራን ኤርትራውነትን ዝኸሓነ ክቱር ፅልኦም ከውፁ ዝህንጠዩን ካብ ዘለዉ ጀነራላት ዝሓደ እዩ
3: ኢትዮጵያውያን ወረራውን እንደ ጥሩ አጋጣሚ ቆጠሩ በሕገ ወጥ መንገድ የተወሰደው ወደብ የሚመለስበት ጊዜ እንደመጣ ተስፋ አደረጉ
2: ኢትዮጵያውያን ነቲ ወራር ከም ጽቡቕ አጋጣሚ እዮም ወሲዶሞ ብዘይ ሕጋዊ መንገዲ ዝተወስደ ወደብ ዝምለሰሉ ግዜ ከም ዝመጸ ተስፋ ገይሮም እንተኾነ እቲ ወራር ኢትዮጵያ ብዘይሓሰበትሉ ኤርትራ ድማ ንሓይሊ ጸብለልታ ዝነበረ እዋን ስለ ዝነበረ እቲ ሓደጋ ከቢድ እዩ ነይሩ እቶም ኮሚቴ ድሕሪ ሳልሳይ ወራር ኣብ ግንባር ቡሬ ምስ ተራኸቡ ወኪል መንግስቲ ኢትዮጵያ ኣለምሸት ደግፌ ብዛዕባ ኩናት ግንባር ቡሬን ኣብቲ ግንባር ኣብ ልዕሊ ሰራዊት ኢትዮጵያ ዝወረደ ህልቅትን ዝሃቦ ሓበሬታ ካብ ብሪጋደር ጀነራል ኣብርሃለይ ክፍለ ንስማዕ ዮ
4: ምሳሌ ነበር ሓደ ናይዞም ኦሮሞ መጀር ጀነራል እዩ ግን ኣንጻር ወያነ እዩ ውሽጢ ውሽጢ ማለት እዩ ሕጅብቲ ናይ ወታደራዊ ኮሚቴ ንራኸቦ ነበርና ኣለምሸት ዝብለካ ዘለኹም መጀር ጀነራል ሓጂ ንስ እዩ ነርነት ናይ ኢትዮጵያ ዴሊጌሽን ዝመርሕ ሰለስተ ኸባና ሰለስተ ካብኦም ኣብኡ ዝሃለቐ ሰራዊት ክነግረካ ከሎ ቁፅሪ የብሉ ፈፂምካ ንሕና ኣይንፈልጦን ኢና መሽ ንሕና 180 ሽሕ ገለመይትዎም ኢና ንብል እዚ ዳ ጥራሕ ኣብ ግንባር ዓሰብ ዝኾነዝመቶ ክኸውን ይኽእል ይብልኒ ቶም ዓቃብ ሰላምስ ኣብ ዝወሰን መገድስ ሬሳ ንርኢ ለና ሬሳ ሞ ንዕኡ ክንኣርዮስ ትፈቅዱልና ዲኹም ኢሎም ዋይ ረይዎ ፅቡቅ ሬሳ ዳ እሞ ተገልኩም ዶካ ሕጂ ከባቢ 400 ዝኾውን ቦዲ ባክ መእረይ ኣምፅኦም ኣብዚኣ ሬሳ ስልዒ ኣብዚኣ ኸ ኣሎ ኣብዚኣ ስልዒ ኣብቲኣ ኸ ኣሎ ካልእ ክሳብ ሓቲቶም ቦዲ ባክ እዚ ፃዕዳ መእረይ እሞ እዚ ስወዲእናዮ ስደዱልና እምበር ክንደይ ዝኸውን ትደሊ ሕጂ ኸ ስደዱልና እሞ ዋላ ዝታይ ዝምለስ ግለ 5,000 ዝኸውን ቦዲ ባክ ስደዱልና ኢሎ የብልና ቲ ፋብሪካ እውን ክንዲ የብሉ ኢሎ ሞ እቲ ፋብሪካ እውን ክንዚ ይኸውን የብሉ ኢሎ ሞ ብኡ ተቋሪፁ እቲ ምዕራይ እግሪ መኸል እግሪ መኸል ሓንቲ ቦታ ተኣኪቦ መልኩም እዮ እምበር ረሳና ድኣ ዘይ ኣብ ግንባር ዓሰብ እዩ ዘሎ ኢሉኒ ሓቁ ኸ ዋላ ዝብለካ ዘለኹ ኢን ብጭቡጥ ንስ ነገር ንሽዑ
2: ጀነራል ኣለምሸት ደግፌ ኣብዚ ሕጂ እዋን ነቲ ኣብ ግንባር ቡርየ ብዓይኑ ዝረኣዮ ህልቂት ሰራዊት ኢትዮጵያ ረሲዑ ሕጂ ቀይሕ ባሕሪ ንምምላስን ኤርትራ ንምውራርን ካብ ዝሸባሸቡ ዘለዉ ሓደ እዩ ጽላሊ ኣባላት ብልጽግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀም ውን ሰጊሩ ኣሎ ሎሚ ካብ ሰልፊ ብልጽግና ብዛዕባ ባሕርን ኤርትራን ክትርኹ ዝተሓርዩ ንመሳኽቲ ቴሌቭዥናት ኢትዮጵያ ዓሲሎም ይርከቡ ነፍሲ ወከፍ ፈነውኦም ብኤርትራን ቀይሕ ባሕርን ዝተዓብለለ እዩ ቅኑዕ ይኹን ኣይኹን ተዛረቡ ጥራይ ዝሰምዖ ወይ ዝደናገር ኣይሰኣነን እዩ ዝተባሃሉ እዮም ዝመስሉ
5: የሴኩሪቲ ችግር ያመጣል ቀጥታ ማንገናኛቸው አገሮች ጠላት ነው የምንላቸው አገሮችን ጎረቤቶቻችን ሊያመጡብን ይችላሉ
2: ናይ ሃገራዊ ድሕነት ሽግር የምፅእ ጸላእትን ንብሎም ብቐጥታ ዘይራኸቡና ሃገራት ጎረባብትና ከምፅኡልና ይኽእሉ እዮም ስለዚ ጂኦፖለቲካዊ ጽልኡ ዓብ እዩ ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝራኸብ ብታሪኽ ጸላእትና ንብሎም ሃገራት ኣብ ከባቢና 60 ኪሎ ሜትር ርሒቖም ንኽሰፍሩ ዝገብር መስርሕ ኢና ኣቲና
5: ሰፍሩ የሚያደርግ ሂደት ውስጥ ነው የገባ ነው
6: የአድዋን ድል ያልተጠናቀቀውን ታሪክ የባህር በር ጥያቄ አጀንዳው እንዴት ሊያስቀጥለው ይችላል ታሪካዊ እርማትስ ሊያስከትል ይችላል ወይ ምን ትላለህ በዚህ ላይ
7: ማለት

0: ምንም ጥያቄ የለውም። ኦልሬዲ ታሪካዊ እርማት ሊያስከትል የሚችልባቸው ምክንያቱም
1: ብዓወት ዓድዋ ዘይተዛዘመ ሕቶ ኣፍ ደገ ባሕሪ ብኸመይ ክቕፅል ይኽእል? ታሪካዊ ምእረምታ ምግባር ከድል እዩ። ኣዋጅ ንጉሰ ነገስቲ ከም ዝሕብሮ ዶብ ማለት ክሳብ ባሕሪ እምኒ ጎቦ ወሓይዝ ዶብ ጌርካ ክትነብር ትኽእል ኢኻ እዩ ዝብል። ሕጂ ግን ዶብ ማለት ወይ ድማ ሰራዊት ኢትዮጵያ ክሕልዎ ዘለዎ ዶብ ካብዚ ጎቦ እዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
0: የኢትዮጵያ ብሄራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
1: ብዛዕባ ዶብ ዘለዎም ሕልሚ ከምዚ ዝሰማዕናዮ እዩ። ዶብ ሃገራት ዝበሃል የለን እዩ ዝበሃል ዘሎ። ክሳብ ዝደለይዎን ዝኽኣልዎን ከስፋሕፍሑ ድልቶም ብየናይ ኣጋር ኣሰጋጋር ዳ ኮይንዎም እምበር ከም ኣገላልፁ ረብሓ ኢትዮጵያ ኣብ ኤሮጳ እንተ ደኣ ሃልዩ ደቦም ክሳብ ኤሮጳ ክኸውን እዩ ማለት እዩ። ወይ ድማ ረብሓ ኤርትራ ፈለግ ኣባይ እንተ ኮይኑ ዶብና ኣባዩ ክኸውን ማለት እዩ። እዚ ሕልሚ እዚ ድማ ንሃገራት ናብ ኩናት ህልቂት ዕንወት ዘምርሕ ዳኣ እምበር ዘምፅኦ ረብሓ የብሉን። ነዚ ውታት እያ ኣተሓሳስባን ኣባህላን እዞም መኣዝኖም ስሓቱ ኢትዮጵያውያን ብኸመይ ክግለጽ? እዛ ኢትዮጵያ ትበሃል ሃገር መዓስያ ጥዑይ ኣእምሮ ዘመዛዝኑ ኩነታት ሃገሮምን ከባቢኦምን ዘብኦምን ብግቡእ ዝርድኡ መራሕትን ምሁራትን እተፍሪ
2: ኢትዮጵያ ምናልባሽ ካብቶም ኣኩርዓ ክትመሃር ብዙሕ ትፅቢት ነይርና፣ ብዙሕ በላዕቲ ክፍጠሩ ከም ጎረቤትና መጠን ትፅቢት ነይርና። እዚ ግን ኣይተኻእለን።
3: እኛ ከውሃ ጋር ንተፈጠርነው እኛ ከውሃ ጋር ነበርን።
1: ንሕና ምስማይና ተፈጢርና ምስማይ ነርና ማይናትና ይነሩ ወደብናትና ይነሩ ግላው መሰላለና። ኣብዚ ድማ እንሆ ዝርበፅ ዘሎ ሓድሽ ጀነራል ብወገና እኳ ህድ ኢሉ ነቶም ባሕሪ እንዳማቶም ብሓይሊ ዝገበጡ ኣብ ሓጎታቱ ዘሕለፍዎ 30 ዓመታት ናይ ህልቂትን ዕንወትን ኩናትን መዛዘሚ ስርዓታት ኢትዮጵያ ኣብ ኤርትራ ከመይ ነበረ እንተ ዝውከሶም መሓሸ። እዚ ህውጥ ጀነራል ካብቶም ብዛዕባ ባሕሪ ዝምድሩ ፍሉይ ዘብሎ ናይ ተፈጥሮ መሃንድስ ኮይኑ ብዛዕባ ኣፈጣጥራ መሬትን ባሕርን ዓሰብን ምምዳር እዩ።
3: ዓሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን the way it has to only serve Ethiopia ወይም ደግሞ አፋርን ጀምሮ ወደዚህ ያለውን
1: ዓሰብ ዝበሃል ወደብ ክስራሕን ክሰአልን ከሎ ብፍሉይ ኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ ተሰሪሑ። እዚ ንባዕሉ ኣብ ማሕበረሰብ ዓለም መማጎት ነጥቢ እዩ።
3: በጀርባው በኩል ዓሰብ ወደብ በጀርባው በኩል ግመልም ኣያገኘው ምንም ሊሆን ኣይችልም። እንዲሁ መበስበስ ካልሆነ በስተቀር ምንም ሊሆን ኣይችልም። ይሄንንም ያዙ። ይሄ ራሱ ባለም አቀፍ አንድ መከራከሪያችን ነው።
1: እዚ ሕሱር ትንታኔ እንታይ መግለፂ ክውሃቦ ዝኽእል? ንቅርፅን ኣሰራርሓን ወደብ ዓሰብ ንኢትዮጵያ ጥራይ ንኸገልግል ዝተፈጥረ ኢሎም ኣብ ማሕበረሰብ ዓለም ከም መርትዖን መማጎትን ነጥቢ ከቐርቡ ዝሓስቡ ምስ ኮነ ኢሎም ዝደንቀሩ ምምጓት ፋይዳ ዝርከቦ ኣይኮነን።
3: ኢትዮጵያ ኢዝ ኖት ላንድ ሎክድ ኔሽን። ላንድ ሎክድ ኣደለንም እኛ።
1: ኢትዮጵያ ብመሬት ዝተኸበት ሃገር ኣይኮነትን። ምስ ውቅያኖስ ዝተኣሳሰርና ኢና። ኢትዮጵያ ባሕር ነይርዋ። ሕጂ እቲ ጉዳይ ስለ ዘይተፈትሐ እምበር ንሕና እፅዋት ኣይኮንን።
3: ጉዳዩ ያልተፈታ በመሆኑ እንጂ እኛ ላንድ ሎክድ ኣለንም።
1: ዘመን ዘምፃ በዓልቲ ስልጣን ብልፅግና መንእስያት ኣኪባ ብዛዕባ ባሕሪ ዘካየደቶ ጎስጓስን ዝሃበቶ መግለፅን ፈኸራን ድማ ንስማዕ እስኪ።
4: የባህራችን ጉዳይ ተዘብቶብን እንኖራለን እንዴ?
1: ባሕርና ተዓፂና ክንነብር ዲና? ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ። ሓደ እዋን ተዓፂና ሲእናዮ ነርና። እዚ ወለዶ እዚ ግን ነዚ ዝቕበል ኣይኮነን።
4: ኣንድ ወቅት ላይ ልክ ነው ኣተኖረን ኣልተዘግቶብን። ይሄ ግን ይህንን የሚቀበል ትውልድ ኣይደለም። ኣሁን ያለው
1: ክልተ ገጽ ናይ ሓንቲ ሳንቲም እዮም። ኣስማቶም እንተዘይ ኮይኑ ኣብ ጉዳይ ኤርትራን ባሕርን መቐፀልታ ስርዓት ብልፅግና እዮም። ሕልሞም ምውናን ኣፍ ደገ ባሕሪ ጥራይ ኣይኮነን። ክሳብ ናፃን ልኡላዊትን ሃገረ ኤርትራ ፍሪስካ ናብ ኢትዮጵያ ንምፅምባር ዝመጣጠሩ ዘለዉ እዮም። ቅድምቲ ንይምሰል ተባሂሉ ዝተኻየደ ምርጫ ምክያዶም ኣብ ናይ ክትዕ ዘተ ዕላምኦም ናብ ህዝቢ ካብ ዘቕረብዎ እዩ። ከምቲ ኣብ ዝሓለፈ መደብና ዝተቐስናዮ እዚ እውን ንታሪክ ክኸውን ምስናዱን ምስዑን ኣገዳሲ እዩ። መንግስቲ እንድሕር ኮንኩም ብኸመይኹም ንኢትዮጵያ ናብ ቀይሕ ባሕሪ ትመልስዋ እትብል ሕቶ ንኹሎም ተወዳደርቲ ሰልፍታት የቐሪባትሎም።
5: ኢትዮጵያ

0: ኤርትራ የተገነጠለችበት መንገድ በህወሓት
1: ኤርትራ ካብ ኢትዮጵያ ዝተፈለየትሉ መንገዲ ብናይ ህዝባዊ ወያነ ሓርነት ትግራይ ህወኽ ውሳኔን ልመና ኣብ ውድብ ሕቡራት ሃገራትን ዝተመስረተን ህዝቢ ኤርትራን ኢትዮጵያን ብግቡእ ዘይዘተየሉን ውሳኔ እዩ።
2: የድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ ኣካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ?
1: ሕትኹም ናይ ዶብ ድዩ ወይስ ኤርትራ ኣካል ኢትዮጵያ ያልኩም ናብ ኢትዮጵያ ምፅምባራ?
0: እዚህ በፊት እንደተባለው በደም በታሪክ በባህል በሃይማኖት የተሳሰሩ ህዝቦች ናቸው።
2: ይሄማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው። ይሄን ነው ምክንያት እንጠራ።
0: በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው።
1: አብዚ ሕጂ እዋን ኤርትራን ኢትዮጵያን ዝተፈላለየ ሀገራት እየን። ብግቡእ እንተደኣ ተፃዒሩሉ ግን ሓንቲ ሃገር እንኾነሉ ተኽእሎ ኣሎ።
2: ኤርትራን በተመለከተ ያላችሁ አቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው?
1: አምር ገጺኹም ኤርትራ ግዛት ኢትዮጵያ እያ ትብሉ፣ በቲ ካልእ ወገን ድማ አሰብ ናይ ኢትዮጵያ እያ ትብሉ፣ ካብ ክልቲኡ ቀዳምነት ትህብዎን ክዕወት ትብልዎን ኣየና እዩ?
0: ይህን እርግጠኛ ሆኖ መመለስ ባይቻለም ከተቻለ ሁለቱ ህዝቦች ሁለቱ ሀገሮች
1: ነዚ ርግፀኛ ኮንካ ምምላስ ዘይከኣልኳ እንተኾነ ክልቲአን ሃገራት ሓደ ዝኾናሉ መንገዲ ንቐዳምነት ንህቦ። ተዘይተኻኢሉ ግን ዓሰብ ዝተፈለየትሉ መንገዲ ናይ ታሪክን ሕግን ሃጓፍ ስለ ዘለዎ ወደብ ዓሰብ ንምርካብ ኢና ክንሰርሕ።
0: ዓሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው ኣማራጭ
2: ኤርትራን ያልጠቀሳችሁት የባህር በር ኣማራጩ የማያስፈልገን ወይስ እንደ ሌላ ሃገር ቆጥረን የምንጠይቀው አይደለም ብላችሁ?
1: ንኤርትራ ዘይጠቀስኩማ ኣማራፂ ኣፍ ደገ ባሕሪ የድልየና ወይስ ከም ካልእ ሃገር ሓሲብና እናሓቶ የለን ኢልኩም ኢኹም?
3: እንደ ሌላ ሃገር ቆጥረን የምንጠይቀው ኣደለም። በተለይ ዓሰብ
1: ከም ካልእ ሃገር ሓሲብና እናሓቶ ሕቶ የለን። ብፍላይ ወደብ ዓሰብ ብዝምልከት መጀመርታ ዝተፈለየትሉ መንገዲ ጌጋዩልና ኢና ንኣምን። ንዑኡ ንምትዕርራይን ናብ ታሪካዊ ዋናኣ ናይ ምምላስን ጉዳይ እዩ።
2: እናንተ ፍቃድና ምኞት ምንድን ነው?
1: ድሌትኩምን ምኞትኩምን እንታይ እዩ? ድሌትና ህዝቢ ኤርትራን ኤርትራ ከም ሃገርን ኣካል ኢትዮጵያ ምግባር እዩ።
3: የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። የአሰብን ወደብ በተመለከተ ከእናት ሃገሩ ኢትዮጵያዊ ጥቅምን በማያስከብር መልኩና
1: ንዓሰብ ብዝምልከት ጥቅሚ ኢትዮጵያ ብዘይክብር ናይ ህዝቢ ኢትዮጵያ ሙሉእ ውክልና ብዘይነበሮን መንግስቲ ዝተወስደ ንብረት እዩ ኢልና ንኣምን። ንብረትና ንምምላስ ምዝኾነ ሃገር ብዘተን እንካን ሃባን ክንፍትን ኢና። ግን ብዝኾነ መልክዕ ንብረትናን ሃገራዊ ረብሓናን እነኽብረሉ መንገዲ ክንክተል ዘለዎ ኣማራጺታት ኩሎም ኣብ ጣውላ ኣለዉ ኢልና ንኣምን።
3: መንገድ ለመከተል ያሉትን ኣማራጮች በሙሉ ጠረጴዛ ላይ ናቸው ብለን ነው የምንወስደው።
2: የአሰብ ወደብን በሰጥቶ መቀበል እናስመልሳለን ብላችሁ ምን ሰጥታችሁ ነው ወደቡን የምትቀበሉ?
1: ወደብ አሰብ ብእንካን ሃባን ክንመልሶ ኢና ኢልኩም እንታይ ሂብኩም ኢኹም ነቲ ወደብ ክትመልስዎ? ንዓሰብ ከ ኣካል ኤርትራ ኮይኑ ከም ኣፍ ደገ ባሕሪ ጥራይ ዲኹም ክትጥቀምሉ ወይስ ግዛእ ኢትዮጵያ ይኹም ክትገብርዎ? ዓሰብ ካብ ዋንነት ኢትዮጵያ ብጌጋ ዝኸደ እዩ ኢልና ንኣምን። ንምምላሱ ድማ ዝከኣል ዘበለ ክንፅዕር ኢና።
3: ማስመልስ ማንኛውም ጥረት እናደርጋል።

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል ኣብ ኤርቲቪ ኣብ

0: ቴክኖሎጂ፣
1: ሕርሻ፣
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ፆታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርትቪ

0: ዮናስ ወድና ኣኸልኩ ኣኸልኩ ይብል ኣሎ።
1: ኣባህለኻ ይሓዝክዎ
0: ጓል ሰብ ደልየ ይብል ኣሎ።
1: ሓቁ ቀርኒ ደዳ ኸውፅእ ኮይኑ
0: ንሓ እንቋዕ ጥራይ ዘለዮ
1: ካብኡ ኸዓ ዘይተርፍ ማሕበራዊ ፍጻሜ እዩ። ንዘይተርፍ ግዜ ይሓልፍ ከም ዝብልዎ ጽቡቕ ገቢሩ ኣሎ። ብንኡስካ ዝወለድካዮ እናሓደረ ዩ ዝሕጉሰካ እሞ ሃየ ኣጨውሓ ንበሎን ዝቈልዓ።
0: ኣነ እውን ነቲ ሓሳቡ ደጋፊ እየ። ሕጂ ነቲ ቦጓል ክትረኽቦ ዝግበር ክንገብር ኢለየ ዘማኽረካ ዘለኹ።
1: ድንቂ ጓል መን ይኸ ጠሚቱ ዘሎ
0: ምሳናይ ኣብዚ ኸባቢናያ
1: ሰይኮቲ ብባልዕትና ይበላዕ ብባልዕትና ይበላ እስከ
0: እሞ ከምቲ ወግዒ ኣብ ገዛ ኮይንና ዶ ትውሕጥ ክነብል
2: መዓልክና ዳነይ
3: ዘር መስገን ከመይ ውዒልክን?
2: እዋ ደሓ እንዴ ክንዳ እዚኣ መልክና ተኪርክን ትጥምታኒ
3: ዋላ ጥዕምክን ኣይ ምልዖ ጥሚቕ እንዲ ክንመሲልክን
2: ዓይንኽን ይመዓሮ
3: ኣደይ ከምዚ ምስ ረኣያ የን ዝኣኸለት ጓልካ ንዝብእሃ ባ ዝበላ
2: እንታይ ዝገበረት ጎርዚ ኣድራር ኣራዊት ትኸውን
3: ዘይንጽቡቕ ዝዓለመ እዩ ንበላዓያ ክትውሃብ ንምባል እዩ
2: መዓሮ ለዘበን እምበሮ ድሓኒ ኸን መርዓ ጥራይ ኮይኑ መውፅእ ኣፍክ ይፍትሓላ ድኣ እምበሪ ኣይግድ
3: ከም ወቕቲ እትን ኣዳነይ
2: ኣየ ናይ ወቕቲ
3: እቲ መርዓኸ
2: ኣዳነይ ሎሚ ጣዓኸን ሎምስ በዓልኸን
4: ብቕድሚ ገዛና ሕለፍ ከም ደበና ኣደይ ክርኣኻ ንጓለን ክብላኻ
2: እንዳበልክን ምዝማር ተሪፍክ ስምዓን እንደዳነይ ብኸመይ ክትምርዓዊ ኢኸን ክባህስ ዝብለክን
3: ከም ትምኒተይ ደኣ ግበረለይ እምበር ኣፍራስ ዘጋልብ ሃገርግር ዝብል ዝልምዳስ ሃርምቲ ኸበሮ ነነጢሮም ነነጢሮም ርእሶም ዓንዲ ናይ ዳስ ክሳብ ዝሃርሞም ብኸበሮ ልጋስ ጎራዞ ዓዲ ድማ ብጣቂዒት የእዳወን ማይ ክሳብ ዝምዑግ
2: ግርም
3: ኣባ ጓይላ ኸዓ በስሩ እናወጣወጠ
2: ሃየ
3: ከበሮን እምብልታን ተወሃሂዱ መለኸትን ዋጣን እናዓጀቦ
2: ሃየ
3: ፀሓይ ክሳብ ትበርቕ ወጋሕ ፈታሕ ክብል ምነ ግዲ
2: ግርም ከም ምንየት ክን ይሃብክ እምበረ ኣብ ሕብረተሰብናስ ብዙሕ ዓይነት መርዓ እዩ ዘሎ ከከም ዕጫኻ ኢኻ ኸእተልእ ገለ ብመርዓ ኣኽሊል

0: ገለ ብመርዓ ስቢል፣ ገለ ብመርዓ መንቀፂ ደም፣ ገለ ብመርዓ ሓያም፣ ገለ ብመርዓ ጭሉእ፣ ገለ ብመርዓ ዝርፎት፣ ገለ ብመርዓ ደሞዝ እንዳበለ በብዓይነት እዩ ዝኸይድ። እታ ንዓኽ እንትኸውን ከዓ ተዓንቂራ እያ ዘላ።
1: ኣብቲ ንምነዮ ባውደቐና ኸውን
0: ከም ንንየትኩን እኮ ኢልና ኢና ንዓና የበላዳነይ የኣኽለና ዝወግዒ

0: ከመልኩም ቀኒኹ ድሓን ዲኹ
1: ዝሃር ይመስገ ሕዛኣትናን ጥሪትናን ኣፍላጋትናን ውሓይዝናን ቈላናን ባሕርናን ክንደይ ኳሻነ
0: ድንቂ
1: ናይ ድሓን ዲኻ ኸ
0: ድሓን እየ ጸዋር ብስራት እየ
1: ጸዋር ብስራተ የብዛሐዮ ገፈልን ጠውቅን ኢና ንጸልእ ዘለና እሞ እዚ ናይ ደጊፈ ዶ ንኽብለካ
0: ነዛ ሓቂቕ ዛራይ ማይ ትመስል ሕጻባ ዝተውላድካ ኢና ደሊና
1: ሓይደላይ
0: ሓይደላይ ዎ ኸም ስማዕ ደለይታ መጺኦም ኣለዉ እሞ ቀዲመ ሕሱኽ ክብለካ ኢለ መጽእየ
1: እሞ ድሓን ጓልና ኻቦኹም ሓሊፍና ንመን ከይንህባ የግዳሲ ከምቲ ንቡረ ምስ ዓቕመ ስጋ ክንመክር
0: ተላእኻይ እንዴ ሩጡ መስሒ ዘኸይድ መታንስ መዓዝ ክመጸካ
1: ድሕሪ ሳልሲ ቕልቅል በለኒ
0: ሕራይ ጽቡቕ ተቋጺልኩማ ይበለና እምበር ዝቖልዓ ከመይ ዝበልዎ ርጡብ ርጡብ ቁቡ መስለካ ንዕኡ ዝሃበ ልቡና ቀላይ ልቡ እዩ
1: እንታይ ትዛረብ ኣለኻ እንታ
0: ስጋቦ ኢለ ይብለካ እንዴ ዘለኹ

0: ጌታ ሰረቐ ስድራ ሓቢረ ኣለኹ።
1: እንታይ እንዳልካ?
0: ብፍትወት ሓይደል ተሰኒፈ ልእቲ ብሕልሚ ቀትሪ ብሓሳባት እናመፀት ዘሪዓትኒ
1: ብጥርያ
0: ብጥርአ ወዱብ ኣቢለያ
1: ዋያ ኸዓየ ስዮማኢልካ በቃ
0: ስዮማኢለ ልበይ ብቕሻረታ ተሃኒኑ ካን ከምዛ ኸደረ ገዛ ገዛ ዕነነ ኣብዚሐ
1: ተሓዚኻ ሓያል እዩ እሞ ያይ ደኣ እንታይ በለ
0: ተዓቁር ዳ ሞዛ ኽብድኻ
1: ዋይ ከምዛ ናይ ጉቡት ጥሽ የጆኻ ሰሚዕኻን ርኢኻን ትም ሕትም
2: በቃ
1: ትም ሕትም እየ ድብላ
0: እሞ መልእኽተኛ ስከይዱ ኣሎ
1: እዋይ ተርኣይኒ ተርኣይኒ ጎራ ዝዓዲ ዒደረ ክገብራልካ ኢኻ እያይ
0: እንታይ እንዳበላ እንታ
1: እንታይ እንዳላዶ ሩባሩባ ትኸይድ ከም ዘጋሩ ሩባሩባ ትኸይድ ከም ዘጋሩ ህንፃሓ ወይ ቀዳድ ማዓኮሩ እንዳላ ግዳብ ግዳብ ግዳብ
0: ወዲ ኣብስቲ

0: ኣቶ ሰዓት ክንደይ ድዮም ክመፁ?
1: ኣብቲ ፍርቂ መዓልቲ እዩ
0: እሞ ዞምናህና ደኣ ኣይደንጎዩን
1: ቆልዓንዶ ላኣኽሎ
0: ሕራይ ዋይ መፅ እምበሉ
2: ኣታ ደንጉና ዶ
1: ከምኡ እንዳበልና
2: ኣብቲ ጎቦ ፍቓሽ ደይብና እዛ ግናይ ንፋስ መንጠሊን መበገሲ ኣበይ ምዃኑ ክንዕዘባ እንዲና ጸኒሕና
1: ቅንያቶ እያ በዛ ታሕትያ ትነፍስ ዘላ
2: ጸያቒቶ ካብ ጥንቲ ጥቅምቲ ዝጸንሐ ስለ ዝኾነ ነዚ ግርሁ ኰለላ ጥራይ ዘድልዮ
1: ፍኸረ ኣውሊ ፀሓይ ክሳብ ትበርቕ እዩ እዚ ህቦብላ ንያ ቦታቶም ከይኮነ ይተርፍን እዩ ንዘራእትና ክጸሉ ዋላ ኳ ዓቕሚ የብሉን
3: መዓላትኮ

0: መስገን ኣምላኽ እንቋዕ ድሓን መጻኹ እሞ እኽለ ማይደ ክንቅርብ
1: ያ ድሓን ድሓን ቅድም ጉዳይና ክንገብር
2: ኣይፋሉን ካብ ርሑቕ እንዲኹም መጺኹም ብርክኹም ደኣ ስብር ኣብሉ
1: ክብረት ሃበልና እወ ጓል ሰብ ደሊና ኣባኻትኩም ኣብ ክቡራት ስድራ ክንጽጋዕ ወገን ክትኮንና ባዓቲ ኾንኩም ክተዕቕሉና ከም ሳዕሪ ጸናዕቲ ንሕማቕ መዓልቲ ክትኮንና እምባ ክትኮንና መጸግዒ ጐልጐል ክትኮንና መሳፍሒ ሳግላ ክትኮንና መጽለሊ ንሓይደል ጓልኩም ክትቡና ኢና መጺና
0: ክቡር የኽብረካ መጠን ነብሱ ኸም ዝብሃል ሰብ ጥዑም ላዛን ወግዕ እንዳኣ ኾንኩም እምበረ ብዙሕ ዓቐብን ቁልቁልን ኢልኩም ደኺምኩም ክንደይ ጸጕራማት ኣርካናትን ሰባት ሒዝኩም ደጊም ርኢኻሞ መጺኹ ብሓቂ ብሓቂ ኸዓ ክብረት ይሃበልና
2: ንስኻትኩም እኮ ደምኩም ናብ ደምና ዓጽምኹም ናብ ዓጽምና ክትሕውስ ሃሪፍኩም ዝመጻኹም ንሕና ዳ እንታ ኽንብል ፍቕሪኻ ዝደለየ ጓልካ ስለ ዝኾነ ሕጉሳት ኢና የግዳይሲ ነቲ ወድና ጽቡቕ ጌርና ኣዕሙቕ ኣቢልና ክንፈልጦሲ ለላሃሞት ዳ ኣዋግዑና
3: ሓውና ወድቶም ጀጋኑ ስለ መሬት ዝሓለፉ ወዲ ደጊያት ባታ ሓጐስ ንመግዛእቲ ዝሓረኑ ወዲ ዘማት ወዲ እኩድ ብጅግንነት ዝልለ መሓመድ ዑስማን ቡሪ ንናዅራ ዝሰበረ ወዲ ራእሲ ወልደ ሚካኤል ወዲ ደጊያት ካፍል ወዲ ሸኽ ኢብራሂም ሥልጣን ወዲ ወልደ ኣብ ወልደ ማርያም ወዲ ዑመር ሃኪቶ ባሕርና ዝበለ ወዲ ፋርስ ዓብደልቃድር ከቢረ ወዲ ጀማዕር ሰውራ ሓምድ እድሪስ ዓዋተ

0: ዓንታ ስጅሩ ደኣ ክንደይ ይበዝሕ? ንስኹም ደኣ ደጊም ሪኢኹምሞ መዋሰብትና እንዲኹ ወ እዛ ጓልና እውን እስከ ንጐሮ
1: እዛ ሓውተይ ጓል ኣቦይ ጓልነይ ጓልቶም ደቂ ሳሕል ሕልሞም ሃገር ጓል ዓራርብ ዓራግ ሓሊበት ጓል ዒታ ረውሕሽ ኪብሌቓት ጓል ዓራርብ ሰሜናዊ ምብራቕ ሳሕል ጓል ግንባር ናቕፋ ጓል ግንባር ሓልሓል ጓል ባድመ ጓል ሽላሎ ጓል ዓዲ በጊዖ ጓል ጐልጐል ሃዘሞ ጓል እግሪ መኸል ጓል መረብ ሰቲት ጓል ግንባር ቡሬ ጓል ራሓይታ ክልተ ወደባት ውወ ዓሰብ ምጽዋዕ ዋንነታ ካብ ራስ ቄሳር ክሳብ ራስ ዱሜራ ግዛእታ ጓል ማርሳ ጐልቡብ ማርሳ ፋጥማ ማርሳ ተኽላይ ጓል ቀይሕ ባሕሪ ብደም ዝተኸለለ ርስቲ ጓል መረብ ምላሽ ተከዘ ደረታ ሩባ ጋሽ ሩባ ዓንሰባ ቕናታ ኣጥዒኹም ክትፈልጡ ኤርትራዊት ይመንነታ
0: እዞም ደቂ ኣማን ብኣማን መዋስብቲ እዮ ጅግንነት ይሰረቶ ፍቕሪ ሃገር እዩ ኸዓ ሓዲዶ መትበሮም ሓድነት ህዝቢ መስርዖም ሃገራዊ ኽብሪ እዩ ብሓቂ ብሓቂ ድርዖም ውን ሓድነት ህዝቢ እዩ ስለዚ ርኸቡይ ትሰኣኑ ትብጻሕኹም ኢልናኩም ኣለና
2: እሞ ኽብረት ሃበልና ኽቡራት እንዳሓማና እዚ መርዓ ምዝ በዓልና ጽነት ምገበርና እዮ
0: ግርም ድርብ ሓጐስ ይኾነልና ከምዚ ምስ ተረኽበይ ደጊም ሪኢኹም እሞ ንሽሮ ጠስሚ ወረሮ ወዝተባህለየ

0: ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡቲ ናይ መርከብ ይመስለኒ ሕጂ ክብ ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቶ ከዓ የሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና
1: ናተይ ናይ ኣውደታነ ናይ መናጃ ፓራኩሞንታ ዚኣተን ሰለስተ የንበጠሉኒ 270 ሰብ ዝተበገሰ ኣብ መወዳእታ ናይ በሎ ምርብራብ ኣብ 45 ሰብ ሕየ እንተሪፈን
2: ነብይ ማነ ይብለና ሕጂ ሳሙኤል ህውኽ ኢሉ ፅበል ወደ ሸውዓተ ኢና ቆም ኢሉ ኣብታ ግዜ ጥያ እጅ ወለላይ ትመፀና እየ ዝኣስጋለ እያ
3: ስርሒት ዓሰም ምርብራብ ግንባር በይሉል
2: እጅ ወደላይ ምስ በለ ኣላታን የብላን ኣነ ክልተ ጥይድን ሓንቲ ክልተ ጥይድ ተኩሽለ ተትኩሽኒ ብውዑ መሊቆ እዝሪ ላሓዲ መኸይደት ካብኣ ንምዕራብ ፅርግያ ብምዕራብ ስለ ዘላ ንምዕራብ ናበላዕኹ ኣብ መንገዲ እታ ፅርግያ ይረኽባ ኣብ መንገዲ ድማ ብፀትና ረክብ ብፀትና ረኺበ ንብፀትና ኣተሲአ ፀላኢ ሰሪኹ ኣትዩ ከም ዘሎ ብምሉእ ሓቢረ ካብኡ ሓደ ሰብ ዋርድያ ማለት እዩ ንዓይ ሒዝኒ በይሉል እትወኒ ኣብ በይሉል እቱ ምስ በልኩ ታስ ብመልእኽቲ ብሬድዮ ርክብ ዝሰደድኩዋ ፀላኢ ኣብ መንገዲ ፀኒሕና ሳሙኤል ተሰውኡ ኣሎ ኣነ ግን መፅ ኣሎ ኣብዚ ግዜ እዚ ሕጂ ዘርኢቲ ስንብት ይብለኒ ስንብት
4: እታ ዘጋጠመት ዛ ሕጂ ክገልፅዋ ፀኒሑ ከምዛ ፅባሕ ኣብ ፀላኣ ዝወደቕናላስ ከምዛ ሎም ሲ ዕለት ክልተ እያ ነራ መስለኒ ናብ ወዲኢታ ይከደኒ ደ ሓደሓደ ክንዘራረብ ኢለ ሕጂ እንታይ ድብለኒ ሓንቲ ፓራኮማንዶ ጥራያ ተሪፋ ዘላ እዳ 88 በቲ ቦታ ክምትመፅእ ከል ኣብኡ ፅንሕዋ ገለበሉ እዩ ሕጂ ንድፋዕ ግን ንሕና ኣኼባ ክንገብር ኢለ ከይድኣኒ ኣነን ሓድሽን ንዘርኢት ክንረኽቦ ኣኼባ ናይ ሓካይም ክንገብር ኢልና ኢና ከይድና ዳሕራይ ግን ንስኹም ቦታኹም ተመለሱ ፀላኢ ይንቀሳቐስ ስለ ዘሎ ቀልጢፍኩም ቦታኹም ምልሱ ሓንቲታ ናይ ዝርኢት መልእኽቲ ከዓ ቅብልቲ ቅንዕቲ እያ ነራ ዓብ ፅርግያ ሒዝኩም ቦታኹም ትምለስ እያ ትብል ሓድሽ ንዓይኩም ኢልኒ እንታይ ይብሎ ሕጂ ዋ እንታይ ሞ እዚ ስ መገዲ 2ልተ ሰዓት ግን ኮሊልና ገዛና ክመለስ ፅቡቅ ስለ ዘይኮነ በታ ድመፃእ ናይ ኣቋራጭ ዘላ ትኽልና ብኣ መፂእና ኣብታ ማይ ናይ ንሰት የላ ኣብኣቲ መፂእና ስነርክባ ንክእልና ወርሒ ከኣሎ ኢለ ሕራ ኢልኒ ተኻትዓንን ከበ ሕጂ ትኽልና መፂእና ቀቅድምታ ማይ ምብፃሕና እዩ ፀላኣ ኣብሪኹ ኣብቲ ሕፃ ሕጂ ኣነታ ግምተይ ኦኬ እዚኦም 88 እዮም መፂኦም ኣለዉ ዝርእዮም ሰብሲኢን ኣለዎ በዚ ኣያት መፅ እምበር ፀላኣ ኩ ካብ ኣነቕ ኣይበለን ምክንያቱ ክልተና ክንሓልፍ ከለና ዓብ ኮፍ ዝበሎ ብዙሕ ዳርጋ ብሪጌድ ዝኸውን መሊእ እዩ ነይሩ ስቕል ነብ ሕሊፍና ክሳዕ መወዳእታ ኣነ ሕጂ ሓድሽ ኣብዚኣ ፅናሕ መስኻ ድሓር ሓቲተዮም ክመፅእ እዚኦም እዳሰናን 8 ከይኮኑ ኢ በዚ ኣያ ትመፅእ እምበር ስቕኢልና ተኺልና ገዛና ማእተና ነራ ሓንቲ ሳ ወይ ከዓ በታ ዘርኢ በላ መልእኽቲ በታ ፅርግያ ጌርና እንተንመፅእ ነቲ ገዛውና ብድሕሪት ብምዕራብ ማእተና እዮም ፀላኢ ከዓ ኣይምርኸበናን ማለት እዩ እዚ ኣያት ኣጋጣሚ ስለዚ ድሕሪኡ ዳርጋ ፍርቂ እቲ ሰራዊት ናቶም ከምቲ ዝርእኮ ትግራወት እዮም ተስፋይን ፀጋ እዩ ዝበሃሉ እዮም ኣዓጂቦም ኣብ ፀሓዮኒ ላዕሊ ኢሎም ናብ ጀነራል ጥላውን ናብኡ ፀሓዮ ኢሎም ሕጂ ወጋሕ ክትብል ከላ ሰዓ 6 ኣብቲ ባሕሪ በፂሒና ገምገምገምገም ትኸይድ ክሮስ ትገብር ኢኻ ግን ቁርብ ክሳዕ ዝበፅሓካ ሒዞም እዮም ከይዱ ሕጂ ኣነይ ርሳዕ ነተወዲ ትግርኛ ክዛረቦ ምስሰማዕኩም ዘይትገድፈናታታይ በዚኣ ገረቦታይ ክኸይስ ዘይትገድፉን ተፃሪፎ ዝኾነ ሻምብል ደስታ ዝበሃል ክብኒ መጀመርያ ሓቲትኒ ነጊረዮ ኢደይ ተኣሲረ ሰቲ ዲካኢሎምኒ ኣይሰቲኒ ሻሂ ጥራይ ሰቲኒ ሻሂ ስትዮም ድሕሪኡ ኣብ ሓንቲ ኦራል ትመስል ማኪና ኣብኣ ብኡ ስረ ድሓር ናብታ ኣውቶቡስ እዚኣ ትበሃል ታታባ ኣብኣ ነይሩ ጥላኹን ኣብኣ ነይሩ ኣብኡ ፅሖምኒ እቲ ናይ ሃያሎተኛ ክፍለ ጠረ ኣዛዥ ከዓ እዚ ጭሕሙ መዓት ባፊድ ኣለዎ ኣብኡ ፀኒሕት ድሓር ከምዚ ገርፅም ተብለንኡ ከሎ ክንደይ ዓመት ተጋዲልካ ለኒ 75 ተጋዲለ 16 ዓመት እንጂ ኣብኡ ከይዶም ብዝኾነ ንሱ ሕጂ ምልስ ኢሉ ነቲ ሒዝ ንድመፁ ነቶም ሒዞም ንድመፁ ኣብቲ ኣኸትኩም ጉድጓት ኳዓትሉ ሞ ወይ ባዕሉ እዩ ኳዓደሮ ኣስከፍሮ ኣስከፍሮ ገለመለ ኢልዎ መስለኒ ሕጂ ቲ ሰብኣይ ሰሚዒቲ ጥላውን ቴንዳይ ደሎ እሱ በዚ ኮይኑ ይዘረብ ደሎ ወፂ ሽዑ ጀጋኑ ዳሓዘልካ ስኻብ ዘተቐትለ ኣ ዓሰብ ጥራይ ስደድዎ ናብ መረጃ ክፍል ኢሉ ኣብ ሸለቃ ይቆም ኢሉ ብኣገረ ሄሊኮፕተር ሰቂሎ ወሲዶ ሕጂ እቲ ተቐበለኒ ኦሮሞ ምሸት ምስ ኮነ ኩሉ እቲ ኣቑሑተይ ዝነበረ ምሳይ ዝነበረ ገለመለ ሂቦም ኣነ ሕጂ ታዳያርናተይ ኣብ ገዛይ ኮይነ የ ፅሕፋ ግን ክንዚኣ ትኸውን ሽት ኣላትና ሓንቲ ቅድም ኣብኣ ፅሕፋ ድሓር ገዛ ምስኣትዎ ከዓ ኣብታ መፅሓፈ የጥቅላ ነይረ እታ ሓንቲ ካብተን ወረቓቕቲ እንታይ እያ ትብል ወራና ብሊሲማ ኦሮሞ መጋላ ኣሶሳ ቀባቴራ እንጂፋን ንጉዳ ትብል እዚኣ እንታይ ማለት እያ ጀግና ሰራዊት ኦሮሞ ንከተማ ኣሶሳ ተዋፃፂርዋል ድሓንፈታትን ከዓ ደረቕ እሳብ ዝፅሒፈ ሕጂ ምዝ ኣብቲ ክስታይ ስለዝኣተወት ምስቲ ብሽክልተይ ስለዝኣተወት ኩሉ ሒዝዎ ናብቲ ሰብኣይ ምስከደ ሸለቃ ያቆብካ ኦሮሞ እዩ ድሓር ገንፂሉ ገንፂሉ ንዓ ምስ ረኣያ ብላቲንካ እያ ተፃሒፋ ዘለ ንፅቢሒቱ ፀውዕዎ ተባሂሉ መፅ ኦሮሞ ዲኻ ዋላ ትግሬ የለኒ ኖ ኣነ ኤርትራዊ የለ ዳሓር ሰው ኢሉ ሕጂ ንመን ኣለውኡ ቅድመይ ክልተ ሰሙን ዝገበሩ ዑስማንን ተመስገነና
2: ኣብ ኣድማ ክልተ ጉፆትና ድማ መትዓጂ ናይ ብሬን ዝነበሩ ክልትኦም ጉልባብ እንዳበሩ ፀላኢ ንክልትኦም ቅድሚ ሳሙኤል ምምራኹ ክልትኦም ንዕኦም ኣብኣይ ይማርኹ እዮም
4: ዓይነይ ተሸፊኒ ኣብኡ ኮፍ ምስ በልኩ ምስ ረኣዩኒ ብኸዮም ተዛብዓል ሳሙኤል ቆረማይ ግንባር የለ ገለ የለ ዝብል ክስታይ ሒዝዎም ማለት እዩ ሕጂ ንፅብሒት ንግሆ ፀውዕዎ ተባሂሉ ኣብ ትሻለቃ ከይደ ነዚኣን ብበለይ እዚኣ እንታይ ማለት ያለ ከምዚ ከምዚ ከምዚ ከምዚ ኣበይ ነርካ ለ ኣሶሳ ኣሶሳ ኣብቲ ኩናት ነርካ ወግን ሓኪም እያ ንኡ ነይረ እንታይ ትገብር ሓኪም ይጠብሐ በቃ ፀውዒ ነቲ ዋርድያ ካብ ሎም ንኒው ንሳሙኤል ሓንቲ ባኮ ሽጋራ ኣብ መዓልቲ ትህብዎ ማይ ክንደይ ትህብዎ ሓንቲ ኒካ ሰለስተ ንጎ ቀትሪ ምሸት ትህብዎ ማንም ሰው እንዳይነካ በዚኣ ድሓን ቁርብ ሓግዛት ናበለት ከምዚ ዓርቢት እተሓዘ ኣስመራ ንሶም ረብዕዮም ወፂኦም ሃያሎ ሃያ እንደኛ በሎ ሃያ ገለመለ በሎ መብዛሕትኡ ኣቑሑቶም ንብረቶም ገለመለ ሽዑዮም ወፂኦም ረብዕዮም ምውፃእ ጀሚሮም ሕጂ ሱ ኣብቲ ጎነናባ እዞም ኤርትራውያን ነሮም ዓሽ ዝበሎም መቐለ ኣውቲስቲ ገለመለ ተኣስሩ ክንደሞ 14 ድዮም ገለ ዝኾኑ ኣብኡ ዝተኣስሩ ኤርትራውያን ነይሮም መሓመድ ዝብልዎ ኣብ ዩኤን ዝሰርሕ ዓፋር ከዓ በቲ መበል 18 ዝበሃል ኣብኡ ተኣሲሩ ነይሩ ሓንቲ ሰበይቲ ኣብ እዳምግቢ ገለ ዝነበራ ምስ ሰምዐት ንዓና ንዕኦምን ስልጠና ተብፅሓልና ነራ ዝሓደያ ትነግረና ኤርትራውያን ነራ ብዝኾነ ከምዚ ኢልና ሓሊፍና ሕጂ ንዕኡ እንታይ ዝብሎ ነቲ ኣስራ ለቃ ይምር ሻለቃ ቅድምባ ምሳይ ክትከይድ ትደሊ ዶ ክወፅእ ደልየ ኣለኹ ኢሉ ላይ ከይድኒ ኢሉ ሕጂ ንኣስራኣለቃ ይምር ንዕኡ ፀዊዑ ንሕና ንኸይድ ኣለና ኦኬ እስኻ ካብ ወደብ ሓንቲ መኪና ምስ ሙሉእ ነዳዲ 2-3 ፊስቶ ጌርካ ንዞም 3 ወንበደ ኣለም በቃኝ ኣብ ፀሓዮም ኢሉ ወረቐት ፅሒፉ ሂቦ ትእዛዝ ያ ንሕና ብኡ ኢና ድሒና ስለዚ ናብ መፁ

ነው ሻዕብያ ብነው مستባሃለ ንሕና ማእስ ወጺእና ሐሙስ ወጺእና ኖ ናብ ሰንበት ዘውግሕ ናብ ሰንበት ዘውግሕ ወጺእና ለይቲ በታ ማኪና ገርና ሽዑኡ ሒዞምና ኸድና ሚለ ኣብቲ ኸባቢ በፅሕና ወያነ ሒዞሞ ካብኡ ዝሃደመ ሰራዊት ንዓና ጉን ንፍረኺብና ናበይንጅቡቲ ተባሂሉ ኣብቲ ቦርደርና ጅቡቲ ኣብኡ በፅሕና ኣብኡ ምስ በፃሕና ፈረንሳ ከኣቶም ወታደራት ኣብኡ ፀኒሖም ብረትኩም ኣውርድ ወቕቲ ኣቱ ተደሊኹም ብረትና ይነውርድ ናብኡ ባጋሮ ኮይኑ እምበኣር እቶም እስራት ዝበሃሉ ኩሎም ረሽን ወንገለ ተባሂሉ ንሕና ድሕሪ ኩሉና ነርና እቶም ዝተኩሱ መፅኦም ማለት እዩ ሕጂ ይመር ድሓን እዩ ነይሩ ሰማዕ ነይሩ ምሳና እንታይ ይብለኒ ሕጂ ከምዚ ዝብል ትእዛዝሲ መፂ ኣለዎ ሕጂ ኣነ ከውርደኩም እዩ ካብዛ ማኪና ምትኳስ ኣይተርፍን እዩ ግን ተሃድኑ ከም ድላይኩም ትጎይ ገለበለ ኢሉ ወሪድና ሰለስተ ናብ ሓባሪና ጎይና ተመስገን ሰኣኒ ነበረ ናንዓየ ሂብኒ

0: انوي ዝኾነ ድሓን ብኣ ጌርና ሃዲምና ተመስገን ተወጊዩ እግሩ ስለ ተወግአ እቲ ናይ ድሕሪት ተኽሲ 7 ሰብን ትኽሲ ነይሩ ናይ ድሕሪት ተኽሲ ጠጠው እዩ ምክንያቱ ንዕኡ ከዳጉሙ ስለ ዝወረ ጠጠው ስለ ዝበለ ንሕና ዕድር ረኺብና ኣነን ጀማልን ማለት እስማኒ ከፂና ኢንፋክት በበይና ኢና ከይድና ኣነ ንምብራቅ ገፀ ኸይደ ንሱ ንሰሜን ገፀ ኸይዱ ኮይዱ ኸይዱ ግን ጓሶት ረኺቡ ሓፋር ስለ ዝኾነ እስማን ሕጂ ቀልጢፎም ተቐቢሎሞ ኣብቲ ናይ ድብታ ሓሊፍካ ንዩ ማለት እዩ ኣብኡ ትጎልጎል እቲ ናይ ሽኮር ኣብኡ እዩ ትቦታ እንጂ ንዑስማን ስለ ዝረኸቦ ዑስማን ከዓ ከምዚኣ ኢሉ ሓደ ብፃይ ኣብ ከምዚኣ ኸይድ ኣሎ እቲ ሳልሳይና ብፃይና ከዓ ከምዚ ኢሉ ኣብኡ ተወጊኡ ሞይት ኣለው ንዕኡ ክትቀብርዎኹም ነዚ ሓወይ ከዓ ክትረኽቦ ክደልይዎኹም ተባሂሉ ድለድለ ኮይኑ ዳርጋ ክንደ ወሲድ ኣሎ 24 26 ሰዓት ትኸውን ሓዲረ ኣነ ትበረኻ ኩሎም ከምዚ ንሕና ገባር ናይ ሳሕል ንሪአካ ትብሎ ከምኡ ገይሮም ረኺቦም ኣትዮምና ካብኡ ኣብኡ ፀኒሕና ምስኦም ሓደ 8 መዓልቲ ዝኸውን ኣፃርዩ ተባሂሉ ኣብቲ ዒሳ ሓይታ ወያና ኣትዮም ነይሮም ድሓ ናብኡ ወሰድና የለና ከድና ቅድም ብረት ሃብና የለና ከከላሽና ሒዝና ድሕሪኡ ማኪና ገርና ንመንሽ ንዓሰብና መፅእ ሕጂ ኣብታ መገዲ ናይ ዓሊዳር ድብልዋ ምሻላ ሓንቲ ዓሊዳር ኣብኣ ፀኒሖም ሕጂ ወጡልን ሕጂ ኣብኣ ፀኒሑ ድሕሪኡ ንሕና እሶም መልእኽቲ ገይሮም ናብ ውጩ ናብ በዓል ዘርኢት ማለት እዩ ኣብ ዓሰብ
1: ምስ ዑስማን ድብሎ ወዲ ድመፅ ኣበይ ኣብ ኤሊዳር ኣዝዩ ሕማቕ እዩ ዘሎ ገፁ ሂወቱ ብጣዕሚ ካብ ዓቐል ንላዓለ ምክንያቱ ን5 6 መዓልቲ ብኣጋር ከይዶም እዮም ብፅምእን ብጥሜትን ኣዝዮም ተጠላቀ እዮም እቲ ዑስማን ሓሽ ከማ ምስ ኣካላዊ ጥንካር እዩ ከይደ ረኪበ እዩ መቸምቲ ክንገብሮ ንኽእል ቀዳይ ርግት ኩሉ ጌርና ኣሎ ክርሽኖኦም ወዲአን እዮም ካብ ምርሻን እዮም ወፅኦም መጨረሻ ቦርደር ናይ ጅቡቲ ካ ይቲ ሓደጋ ዘጋጥሞም ዘሎ ካብ ቦርደር ናይ ጅቡቲ እዮም ከዓ ዝመፁ ዘለዎ ንሶም ሕሰቡ ካብ ቦርደር ናይ ጅቡቲ ኤሊዳር ክትመፅእ ብእግርካ ፖሲብሉ ብጣዕሚ ከቢድ እዩ ኣዝዩ እሞ ከዓ ወር 5 እሞ ከዓ ትፈልጦ መሬት ዘይብልካ ማይ የለ እኽሊ የለ መቸም ሰጊሮሞ መፅኦም ንወዲእታይ ነግድና ቅልጡፍ መኪና ስደልካ ኣለኹ ብቅልጡፍ ናባይሽ ዘደል
0: በቃ እዚኣ ገርና ፍርቀለይቲ እናገላኣቲና ኣብ ሕጂ ሓንቲ ኣብዚኣ ናይ ወዲ ኢታይ ክገልፃ ዝብል ነገር ኣላ ወዲ ኢታይ ሳሙኤል ተታሒዙ ምስ ብልዎ ወይ ብኣካሉ ወይ ብሬሳ ኣምፅዎ ኢሉ
2: ቤሉል ፀላኢ ብገምገም ባሕሪ ገይሩ ሓሊፉ በዓል ዶክተር ሳሙኤል ተማረኽሉ ማለት እዩ ኣብዚኣ ናይ ዶክተር ሳሙኤል ምብራኽ እቲ ገምጋም ናሓና ናይ ልዕልና ነበረ ፀላኣይ ብውሕድ ሓሊፉ ዘሎ ዝብል ገምጋም እዩ ድሓር ካብቲኦም ተመዲበ ዝኸይድ ናብኡ ዝኸይድ ኣነየ ማለት እዩ ፀላኣይ ምስ ተናኸፍናዮ ልዕሊ ዓቕምና ኮይኑ ዋላ ሓንቲ ርክብ የለ ምስ ብርጌት ርክብ የለ ምስ ፍለስራዊት ርክብ የለ ምስ ገር ርክብ የለ ምክንያቱ በቃ ገረብ ንገረብ ካሓዝ ኮይኑ ዓርኮ ከባይ ንዓርኮ ከባይ ሓዝ ኮይዳ ማለት እዩ ወዲታይ ካ ታይ ዘሎ ሳሙኤል ወይ ብሬሱኡ ወይ ድማ ብኣካሉ ክበፅእ ኣለዎ ትእዛዝሳ ቆሪፅኩም ባሕሪ ከዓ ኣምስሑናዮ ነራት እያ መጀመርታ ባሕሮም ቆርፆም ሰብትና ኣለ ሕና ተቋሪፅና ምሸት ሓፂር መልእኽቲ ይበል ረዳት ምስ በልና ረዳት ታንክታት መፃና ኣህብታት ክልተ ኣህብታት ክበሃል ከሎ ሓይሊ ክትብላ ከለ ሽዑ 30 ተኮይና ብዙሕት እያ በቲ ሽዑ ንብረት እዋን ማለት እዩ እዚአን መፅአን ገፋጊፍና ፀላኢ ንመርሶ ንድሕሪት ማለት እዩ
3: ወገን ትሕጂ ኣሃዱ ስለ ዘይነበሮ ብቅድሚ ግንባር ምስ 17 ክፍሎ ጦር እናተዋግአን ከሎ ገለ ጋንታታት ካብ ድፋዕ ብምውፃእ ነቲ ዝሰለኸ ፀላኢ ኣብ ምድላይ ተዋፈሩ መሬት ምስ በርሀ 17 ክፍሎ ጦር ዘፊሉ ንቦቱ ተመሊሱ ምስቲ ዝሰለኸ ናይ 22 ክፍሎ ጦር ግን ጠርባሽ ውግእ ክካየድ ኣርፊዱ ኣብ መወዳእታ ድማ ወገን ዘድሊ ምቅርራብ ክገብር ድሕሪ ምውዓል ኣጋምሸት ሰዓት 15 ባዶባዶ መጥቃዕ ተፈኒሉ እንተኾነ ፀላኢ ሓደ ብርጌድ ብምውሳኽ ነቲ መምለሲኡ መስመር መንገዲ ውሕስነት ገይሩሉ ስለ ዝነበረ ብተወሳኺ ጽዑቕ ደብዳባት ነፈርትን ሄሊኮፕተራትን ተጠቒሙ ኣብቲ ሰጣሕ ጎላጎል እኹል ጉልባብ ስለ ዝገበረሉ ብዘይ ክሳራ ናብ መበገስ ቦቱ ክምለስ ክኢሉ
4: ኣብ ከባቢ በረሓ ስሉ ጸላኢ ስለ ዘሎ ሓንቲ ጋንታ ከይዳኡ ትረጋግፅ ዝበሃል ሕራይ ኣነ ሓንቲ ጋንታ ሒዘ ብምሸት ንብገስ ካብ ቦይሉ ናይ 200 ኪሎ ሜትር ክድ ምስ በልና ፈንጂ ወቕዓና ፈንጂ ተቆራር ሒዝናያ ነበርና ብቅድሚት ውቃዕ ብሸነካ ኣውቲሳ ዋላ ሓንቲ ሰብይ ተወቕዓና እታ ኣውቲሳ ዝኾን ይኹም ናይ ነዝነዝና ናሒቆ ሽዑ ፀገም ገይሩሉ እምበሪ ሕጂ ኣብታ ተወቕዓና ላቕዓ ንሓድር ንጎ ተስኢና ካብኣ ተፍቲስ ንጅምር 25 ፈንጂ ንውፅእ ካብኡ 10 ኪሎ ሜትር ምስ ከድና ድማ 25 ፈንጂ ንውፅእ ስጋዕ ባራ ዓሰሉ ንኣቱ 120 ነተጉት ኣውፅኢና ጥረ ምንኪና ፀላኢ ድጉድፉ እዩ ባራ ዓሰሉ ተኣተና ፀላኢ ይብላ ግለ ይብላ በይና ተዓዲ ትፅርሓና እንደገና ንወይሉል ገፅና ንመለስ እሞ ቦይሉል ከይኣተና ዓድዋሮ ትበሃል ዓዲ ኣላኻ ቦይሉል ውፅእ ኢልካ ተዓዲ እውን ብዙሕ ሰብ ዘለዎ ኣይኮነን ኣብኣ ንቕመጥ ሓደ ሰሙን ንዕርፍ እንደገና ካልእ ሓበሬታ ምፅእ ኣብ ንዋዲ ክነጥቅዕ ከለና ሲ ብሩዋ ዋዲ ብዋዲ ገይሩ ንባራ ዓሰሉ ገፁ ድፈሰስ ሩባ ኣሎ ዓብዪ ሩባ ብኡ ገይራ ታንኪ ታንክታት ሓንቲ ታንኪ ከማናይ ትበሃል ኒ ብኡ ገይረን ንባራ ዓሰሉ ዳኣተዋ ታንክታት ናብኡ ኢለን ምስ ከዳ ሲ ህጉም ኣጋጢምዎን ኣብ በረኻ ወተሃደራትን ታንክን ኣለዉ ይበሃል እዚ ሓበሬታ ዝበዓል ውዲኢታ ይበፅሕ ከምዚ ሎ ነዝፈትሽ ክንደይ ሰዓት ይወስድ 4 ሰዓት ይብሉና እቶም ደቂ ዓዲ ተሓተትና ድማ 5 ሰዓት ይወስድ ንሓንዲ ወሰደይ ሰብ ኣግማል ካብቲ ዓዲ ጠሊብና ድመርሑ ደቂ ዓፋር እውን ረኺብና ናብታ ቦታ ንኸይድ ሓደ 5 ሰዓት ተጓዒዝና 3 ሰዓት ምስ ከድና 12 ወተሃደራት ኣብ ሓንቲ ገረብ መይቶም ፀንሑና እሞ ሓቂ ኣሎ ማለት እዩ እዚ ድልዎ ዘለዉ ኢልና ከይድና ኣብታ ሩባ ግን በፅሒና ኣብኣ ምስ በፅሓና ተኸድና ሰብ የለ ገለ የለ ታንክ ግን ኣብኡ ፀኒሐ ማይ ዘለዋ ቦታ ህጉም ኮይኑ መሕለፍ ደ ይብላ ኣማራፂ ደ ይብላ ስለ ዝኾነ እታ ታንክ ውጠጠው ኢላ ከቢድ ብረታ ርሽራሻ ገለመሊኣ ሒዛ ሓዳስ ታንኪ ንዓኣ ርኢና ካልእ ግን የማን ፀጋም ፈትሽና ድኾነ ሓበሬታ ብጀካ እዞም 12 ወተሃደራት እሶም እዮም ምስኣ ክተወጊሾም ካብኣ ካብታ ሩባ ምስ ኮዱ ናይ 2 ሰዓት ምስ ኮዱ ድማ ኩሉ ዝሰሎ ጥቂዕዎም ሞይቶም ካልእ ድኾነ ሓበሬታ ይረኸብና ነዚ ረጋጊፅና ድማ መሊሽና ሓደ ሳልስ ውዕሪፍና ንቦታና ተመሊሽና
5: ኣብ ዕለት 9 ሰሊኹ ዳኣተዎ ነይሩ ፀላእዩ ማይ ጨው ባሕሪ ሰጊሩ በቲ ገምገምገም ማሕሪ ገይሩ ሽዑ ንዕፀረ መጥቃዕት እናተገብረ ከሎ ከም መራሕቲ ታንክ ኮይና ኢና ትመዲብና ካባ ናይ 100 ሜትሮ ምስ ከድና መውጋእቲ ተጋጥመኒ ማለት እዩ ታንክታት ነረን ተናህና ታንኪ እጂ ዘሮ በርሀ ዚኣ ኹን ኢሉ

0: ሮበርት ይባል ኣባልና ማለት እዩ ኣሎ ብሂወት ብሒቅ ጅብል ኣብታታ ሓንቲ ታንኪ ኣነኻ በቲ ሓንቲ ክኸውን ሕጂ ንዘርኡ ምእታው ከልኦሞ ለበሳይ ምእታው ከልኦሞ ዝብለኒ ምክንያቱ መምርሕኻ ተባሂብና እቲ ከምኡ ሓደጋታት ምስ በዝሐ ድሕሪ ኣውቲስታ እቲ ነፍሲ ወከፍ ክመርሕ ዝኸድ ኣባል ወታደራዊ ሃነሳት ድሕሪ ኣውቲስታ ትገብርዎ ኣብ ውሽጢ ዝኣቱ ገለ ነገር ምስ ኮነኻ ካብኡ ወፂኡ ተፍትሽ የካይድ ተባሂሉ መምርሒ ተባሂብና ነይሩ እዚኣ ምእታዊ ምስ ከልእዎ ንዓይ ነግረኒ እሞ ድሕሪ በዚያ ዘይተወኹምኩም ከመይ ገይሩ ሳይክብ ከም ጀሪካን ድሕሪት ትሮት እንዳገበርኩም ናገለ ኢለ ኣነኸማ ሽዑ ተዛሪበ ሽዑ ነቲ መጥፋዓ እጂ ወፂኡ ንዕኡ ክእትዎ ከሎ ዓርኮብኮባ እዩበዚ ኣብኡ ተሓቢ ፀኒሕ ኣርብጂ ገይሩማ ሓብላ ነታ ታንኪ ንዘሩ እንዳቐበልክዎ ከሎ ካላሽ ምክዲብ ናብታ ታንኪ ንሱ ክሳዱ ህረም ኣነ ምሑ ክልተ ይረም ሕጂ እታ ማህረምቲ ቀላል እያ እታ ዝኸፍአት ግን እንታይ ነይራ እታ ቡምባ ኤፍዋን እናተይሲ ልክ ከምዚ ገይራ ንምሻላ መርፍእ ንዓ ሃሪማ እታ መርፍእ እንታሓቲ ገፃ ኣብ ክንዲ ቀጥታ ትወርድ ነታ ኢማ ናብ ኳ ትረኽባ ዘለካ ከምዚ ኮነ ኢልካ ተብላ ዘለካ እታ መርፍእ ስሒታ ሕጂ ናብ ዝክሳይ ተብል እታ ቡምባ ብ ክልተ ትምቀል ማለት እዩ ዳሕራይ ክሕኩም ንከሎ ምስ ረኣይዎ ኣውፀይ ኣውፀይ ርሓቐልና ርሓቐልና ገሌሎም ንበዓል ወዲኸቢረ እታ ቡምባ ብእንሰኪዐ
1: 17 ክፍለ ጦር ናብ ዕለት 4 ወር 5991 ዘጉሐ እውን ሙሉእ ለይቲ ክፍትን ሓዲሩ ውፅኢት ኣምፀን ብድሕርዚ 17 ክፍለ ጦር ስለ ዝተዳኸመ ቦትኡ ማለት መከላኸሊ መስመሩ ብ21 ክፍለ ጦር ተኪዩ ንዕኡ ንድሕሪት ኣውፂዎ 17 ክፍለ ጦር ኣብ ድሕሪት ወፂኡ ካብ 2 ክሳብ 3 መዓልቲ ከም ዝዕርፍ ድሕሪ ምግባር ከምኡ እውን ኣብ ውግእ ናይ ዝነበሮ ድኽመታት ግምጋም ድሕሪ ምክያድ ናይ ሞራል መተባብዒ ሰሚናር ተገይሩሉ እንደገና ካብ ዕለት 8 ክሳብ ዕለት 9 ወርሒ 4991 ን2 መዓልትታት ብተኸታታሊ መጥቃዕቲ ካይዱ ዘፍረዮ ግን ኣይነበረን ጸላይ ኣብ መወዳእታ ኩሎም ኣህዱታቱ ከቢድ ክሳራ ወሪድዎም ስለ ዝተዳኸሙ ውፅኢት ከምፅእ ከም ዘይክእል እውን ስለ ዝገምገመ ካልእ ሓድሽ ሓይሊ ክመፆ ብምፅባይ መጥቃዕቱ ደዋ ኣቢሉ ኣብ ምክልኻል ኣትዩ ብኣጠቓላለ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6 ወርሒ 4991 በይሉል ምስ ተቆፃፀረ ጸላይ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛይ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹእ ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጎል መከላኸሊ መስመር መስሪቱ በቲ ሓደ ነዚ ገዛ ቦታታት ምቁፃር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1 ወርሕን 3 ሰሙንን ካብ ዕለት 9 ወርሒ 4991 ክሳብ ዕለት 25 ወርሒ 5991 መሪር ምርብራባት ተኻይዱ
2: ኣብቲ ምርብራብ ናይ ቤሉል ከለና ከዓኒ ቶም ክልተ ማእክልነት በጠረኒ ወዲ ሸቃን ተስፋልደት ርታኩን እዚኦም ክልቲኦም ድፋዕ እናኸለሉ ኩሉ ናብ ሰራዊት ክበፅሒሎም እናኸዱ ከለዉ ካብ መጀመርቲ ክብገሱ ከለዉ ተኸታቲለንኦም ኣብቲ ጥቓ ድፋዕ ክበፅሑ ከለዉ ብደብዳብ ገረን ብሓንቲ ቡምባ ናይ ሞርታር ክልቲኦም ከዓ ኣብኣ ተሰው እዮም
3: ኣብታ ቦጠሎን እናተይ ሕሙሽተ ማእከልነት ሓይሊ ምሳይ ተበጊሶም ደንከር ክልቲ ሓይልን ጋንታን ኢና ተበጊስና ሕሙሽተ ማእከልነት ሓይሊ ካብዞም ሓሙሽተ ማእከልነት ሓይሊ እቶም ክልተ ተሰው እዮም ሓደ መሓሪ ገብሮ ንጉስ ፈርም ንብሎ ኣብ ውግእ ናይ ዋደ ዝተሰውአይ ካልኣይ ዓብድራሕማን ንርሕሸን ኣብ ውግእ ናይ ቤሉል ንፀላኢና ሰዓብናዮ ዝተሰውአዩ እቶም ክልተ ከዓ ተወጊኦም ስለዚ እዞም ማእኸልነት ሓይሊ እዚኦም ከዓ ኣዝዩ ተራ ዝነበሮም ልዑል ኣበርክቶ ዝነበሮም ናይ መካናይ ዝኣሃዱ ሞያ ኣራቂቖም ዝፈልጡ ኣዝኦም ተራ ነበሮም ሓለፍቲ እዮም ነይሮም ስለዚ በዚ ጋጣሚ እዚ ከዓ ብክብሪ ክዝክሮም ይደሊ ማለት እዩ
4: ብዙሓት ስዋኣት ነይሮም እዮም እቶም ዘዕበዩ ከዓ ግን ንዋላ ንኩሉ ሰብ ካ ክትጠቕሶ ተዘይከኣልካ እቶም ዘዕበዩ ከዓ ግን ካብኡ ከዓ ሙሉእ ሂወተይ ዘይርስዖ ሰብ ኣብ መጓዓዝያ ከሎ ምስ ኣቦይ ነይሩ ዓብድራሕማን ዝበሃል በቃ ኣቦይ ተዓገሲ ኣቦይዩ ንዓኻ ኣይኮነን ኣቦኻ እናበለ እዩ ዘዕለኒ ድሓር ከም ኩሎም ኣውቲስታ ተሳሒቡ ታንከኛ ምስ ኮነ ከዓ ብሓንቲ ኣሃዱ በፂሓትና ነዚ ኩሉ ጅግንነት ፈፂሙ ዓብድራሕማን ብጣዕሚ ውፉይ ጅግና እዩ ብጣዕሚ እዩ ማለትሲ ንፉዕ ሰብ እዩ ኣብ ታንከኛ ከዓ ፍሉጥ ሰብ ነዚ ኩሉ ኩነታት ሓሊፉ

0: ጫፍ ናይ ቤሉል ክንበፅሕ ከለና ምስተን ስፓርታክያ ዝበልና ዓንቲ ወይ ኣብኣ ብኣርብጂ ገይረን ካርማ ኣብርኮኮባይ ፀኒሕ ነተዛንከ ኣጋጣሚሱ ከምዛ ናያተይ ዝበልኩካ ካብኣ ወፂኢ ስለ ዝፀንሐ ተሰሊዑ ዝህረም ኣብኣ ይስዋእ ማለት እዩ። ሕጂ እቲ ኩሉ ግዜስ ገለ ሰብሲ ትዝታ ይገድፈልካ እንድዩ ኣብ ጢዖሲ ከምዚ ባምቡላ መፃወቲ ናይ ቆልዑ ንረክብ ሞ ዋይ እዚኣስ ንኤልሳ ጓል ዝውሕ ዘላ ኢልኒ። ሕጂ ኤልሳ ከዓኒ ኤልሳ ወልዳ ኣብ ትበሃል ከዓ ስውእቲ ታንከኛ ኦፕሬተር ዝነበረት ኣባሮምቱ ዝተሰውአት እያ ብይ ውፅእ ኢላ ነታ ጓል ሽዑ ምስ ተሰወአስ እዚኣ እያ ተረኣያኒ ማለትሲ እታ ባምቡላ ሳበይኩም ገይርዋ ኸውን ወይ ኤልሳስ ከመይ ረኺባታ ትትኸውን እታ ክስታይስ እንታይ በበለ ገለ ኢልካሲ ተሓስቦ ማለት እዩ። ሕጂ እቲ ናይ ዓብድራሕማን ብስለት እንድዩ ኤልሳ ኣዲኣ ሳዕድያ ኢብራሂም ናይ ዓፋር ናይ ድምፂ ሓፋሽ ትዛርብ ዝነበረት እያ ድምፂ ሓፋሽ እያ ኣባል ድምፂ ሓፋሽ እያ። ሕጂ ሓንቲ ጓል እያ ካብኣ ወሊዳ ኤልሳ ትበሃል ኤልሳ ዓብድራሕማን ማለት እዩ። እታ ቆልዓ ዓብያ ስጋ መርዓን ድርዓን ኣብ ፅሓታ ነይራ። ዓብድራሕማን ኤልሳ ትበሃል ብሽም ስውእቲ ዘውፃ ጓሉ እውን ገዲፍልና እዩ ማለት እዩ። መሓሪ ገብረ ንጉስ ፈርም ኣብኣ መስዋእቲ ጋጢማቶ ማለት እዩ ኣብ ከባቢ ዋደ ወይኒ ኣባል ናይ ታንከኛ እያ ሰበይቱ ኣብ ባፅዕ መፅያቶ ነይራ። ሕጂ ባፅዕ መፅያቶ ነይራ ሽዑ ጥንሲ ሒዛ ነይራ ማለት እዩ። ሕጂ እንታይ ኢልዋ መስለካ እዋ ወይኒ ኣነ ኣብ ዝቕፅል ውግእ ክህሉ ኽእል ዘይክህሉ ኽእል እዚ ኣብ ከብድኺ ዘሎ ናፅላ ግን እንድሕር ወዲ ኮይኑ ፈንቅል በል እዮ ኣብ ፈንቅል ጅግንነት ስለ ዝስራሕና እንድሕር ጓል ኮይና ግን ዝመረፅ ክያሽማ ውፅላ ኢልዋ ደንከል እናኸድና ከለና እቲ ቆልዓ ፈንቅል ክውለድን ወዲ ኮይኑስ ፈንቅል ተባሂሉ ሽሙ ክውለድን መሓሪ ገብረ ንጉስ ፈርም ክስዋእን ናይ መዓልታት ሕቶ ሓደ ኮይኑ እቲ ተሰውኡ ፈንቅል ገዲፍልና ከዓ ከይዱ ሱ ማለት እዩ።
1: ኣብቲ ውግ እንታይ ንጥቀም ነርና ክልተ መራሕቲ ሓይሊ ተልኻ ተልዮም ሓደ ተርፍ ክንወጠሎን እኳ ንበይነ የ ነረ ይነበረን ካልኣይ ተሓደ ተትርፎ ተሓደ ዋጋ ተሓደ ንድሕር ኣሎ ተሓደ ቅፅል ተሓደ ይዕርፍ ከም ዘለና ንዋጋ ኣጋጣሚ ተቐዳሚት መዓልቲ ውግ ድወፈርና ኣለ ክልተ መራሕቲ ሓይሊ ብሓንሳዕ ትሰውዮም ናተ ኣንቲ ንእሽተ ኩጀት ሞርታራት ሓደ ክልተ ደርብን ክልቲኦም ብሓንቲ ቡማ ትሰውዮም ክልተ መራሕቲ ሓይሊ
2: ሰለስተ ኣካላት ዝኾኑ ኣዘዝቲ ምሩፃት ኣዘዝቲ ሓይሊ ምርፃት ብፆት ኣብ ባደ ሸውዓተ ካልእቲ ቦጠሎኒ ኣዘዝቲ ሓይሊ እየ ክገልፅ ኣብዚ ጉዳይ እዚ ከዓ ኣነ ኦፕሬተር ናይ ሓይሊ እየ ነይረ ኣብዚ ሰዓት እዚ እዛ ሰዓት እዚኣ ከ ዕለት 15 ወርሒ 4 ከባቢ ሰዓት 8 ትኸውን ፍፃሜ ናይ ሳልሰይቲ ሓይሊ ፍፃሜ ማለት ሃፍታይ ማለት እዩ ፍፃሜ ናይ ሰልሳይቲ ሓይሊ ኣዛዚ ሓይሊ ዝነበረ ኣፍንጫዓተር ከዓ ናይታ ካልአይቲ ሓይሊ ኣዛዚ ሓይሊ ዝነበረ ምስ ኮሚሽነር ከዓ ፍፁም ዝብሎ ወያነ ምሸት ተቀያይሮም ፍፃሜ ወያነ ብድሕሪት ነይሩ ኣነ ምስ ኣዛዚ ሓይሊ ኣፍንጫዓተር ምስ ኣተኹ ብቐጥታ ናብታ ኩናት ፍፃመ ከዓ ነቲ ሓንቲ ሓይሊ ሒዙ ኣብ ሓንቲ ኩጀት ኣብቲ እግሪ እንዳ ኣውቶቡስ ተራኺብና ብሓንሳብ ስለ ዝነበራ ክልተ ሓይሊ ብሬድዮ ከይተረኸባ ድምፀይ ምስ ሰምዐ ፍፃሜ ወዲ ቐሺ ኣቤት ኣፍንጫዓተር ኣሎ ዶ ምሳኻ እወ ንፍንጫዓተር ንክልቲኦም ኣራኽብ ከብሎም ኣብ መንጎኦም ሞርታር ከመጋጣሚ ሞርታር ስለ ዝዓለበት ንፍፃሜ ብዘይ ክስታይ ኣብኣ ከሎ ይስዋኣና ፍፃሜ ፍፃሜ ምስ ተሰዋኣና ኣፍንጫዓተር ከዓ ምስኡ ከዓ ይህረም ንፍንጫዓተር ክሕከም ኣይከኣለን ኣብዚ ሰዓት እዚ ዋላ ሓንቲ ክግበር ኣይከኣለን በሉ ቀልጥፉ ሰብ ባሬላ ምስ ተባሃሉ ባሬላ ሒዛ ምስ መፀት እታ ባሬላ ክሳብ እታ ጥቓንዳ በጠሎኒ ክሳብ ዝበፅሕ እታ ባሬላ ደም መሊኡ ኣብታ ናይ ጥቓንዳ በጠሎኒ ኣብኣ ይብፅሕ ኣብኣ ምስ በፅሐ ኣብኣ ምስ ተሰውኣና እዞም ስባ እዚኣቶም ኣዘዝትና ብሉፃት ኣዘዝቲ እዮም ዋላ እኳ ከም ብፆትና ደኣ ይኹ

ኩሉ እምበር ከም ኣቦን ከም ውሉድን ኣነ ምስኦም ንዓይ ኣቦታት እየም በቃ እዞም ሰባ እዚኣቶምሲ ናብቲ ዝብፃሕ ንክጋደል ዝገበሩኒ ገድሊ ከመይ ከም ምዃኑ ዝምሃሩኒ እዞም ሰባት እዚኣቶም ብድሕሩ ከዓ እዚኦም ሕድሪ ሓሊፎም ፍፁም ከዓ ነታ ናይ ኣፍንጫ ዓተር ዝነበረት ተረኪብዋ ወያነ ወያነ ምስ ተረከባ ከዓ ሓደ 5 መዓልቲ 6 መዓልቲ ንድሕሪት ምስ ተመለስና እዚ ቆልዓ እዚ እስከ በጃኻትኩም እቲ ናተይ ለቢሰየ ዝነበርኩ ብምሉኡ ትክዳን ብደም ጨቂ ስለ ዝነበረ ናብ ቆርበት ምስ ተቀየረ እዚ ቆልዓ እዚ ክሕፀብ ኣለዎ ንቅድሚት ብናይ ኣፍንጫ ዓተር ሕጂ ብዚኦም ክልተም ኣቦታቱ ካልእ ካይስምዖ ዝብል ኣረኣያ ሒዚ እዩ ኣነ ግን ኣይገብርን እየ ስለ ዝበልክዎም ንቅድሚት ምስኣተና ሽዑ ምሸት እቲ ኩናት ካ ተጀሚሩ ንውሽጢ ኣእቲና ንውሽጢ ምስኣተና ሰዓት ልክዕ ከምዛ ናይ ክልቲኦም ናይ ፍፃመን ናይ ኣፍንጫ ዓተርን ሰዓታት ዝተሰውኡላ ፍፁም ከዓ ነዛ ሰዓት እዚኣ ወያነ ከዓ ነዛ ሰዓት እዚኣ እዩ ዝስዋኣና ዘሎ

0: ሓደ ካብ ዕላማታት ወፍሪ ውግእ ደንከል ካልኣይ ኣቤታዊ ሰራዊት ካብ ዓቕሙ ናብ ግንባር ዓሰብ ሰራዊት ከጉድል ከም ዝግደድ ምግባር እዩ ነይሩ። ብርግጽ ድማ እዚ ዕላማ ሸቶ ሃሪሙ። ስርዓት ደርግ ዓሰብ ልዕሊ ኩሉ ተገድሶ ስለ ዝነበረት ካብ ካልኣይ ኣቤታዊ ሰራዊት ንክፍለ ጦራት 17 22 21 ከምኡውን ክልተ ፍሉያት ኮማንዶ በርጌዳት ናብ ግንባር ዓሰብ ክልእኽ ከሎ 14 ክፍለ ጦር ድማ ንኣምቦ ከድሕን ናብ ኢትዮጵያ ስለ ዝለኣኾ ዓቕሚ ናይቲ ካብ ዝኾነ እዋን በሪኹ ዝነበረ ካልኣይ ኣቤታዊ ሰራዊት ቁሩብ ተፋኺሱ ነይሩ። ካብ መጋቢ 6 ክሳብ ሚያዝያ 26991 ካብ ካልኣይ ኣቤታዊ ሰራዊት ዝጎደለ ዓቕሚ 26445 ኮይኑ ንመተካእታ ናይዚኦም ተሓሲቡ ካብ ኣዲስ ኣበባ 7595 ሓደሽቲ ሰራዊት እውን ብነፍርቲ ኣብ ጉንበት ኣስመራት እዮም።
1: እቲ ተሓውስ ምስ ኮነ ውግእ ድሓር ንቕድሚት ገጽና እንዳኸድና ከለና ኣብ መንጎቶም ውግኣት ወዲ 3 ዓመት ቆልዓ ረኺብና ሕጂ ብጣዕሚ ኢና ሰንቢድና። በቃ ነቲ ግስጋሰ ገዲፍና ነቲ ቆልዓ ሒዝና ናብ ውሑስ ቦታ ወሲድናዮ። ኣብ ክፍልታት ከም ዝኸውን ጌርናዮ። ብድሕሪኡ ናብያ ቢሉ ንድዒ እታ ኣድዩ ግን ምስቶም ኣምሓሩ ክትሃድም ክትብል ኣክንዲኮፍ ትብል ኣብቲ ቦታ ብጢዖ ምስቶም ኣምሓሩ ክትሃድም ክትብል ኣብቲ ውጊኣ ትህረም ሕጂ ዝቆልዓ ኣድዩ ዘላ መሲልዋ ይሓቂፍዋ ከምዚኣ ዩ ኮፍ ኢሉ ዘሎ ማለት እዩ።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ።
6: ሪኻዮ ድሌታትና እንክሰምር ኪንዮ ባህግን ትምኒትን ናብ ክውንነት ክንከይድ ኣለና።

0: ወሳኢለ ኣብ ቀፎናናኽብ ጻማ ፃዕሪኽ ዛንቱ ኣሳዊሮም ሰበብ ወሳኢለ ኣብ ቀፎናናኽብ ጻማ ፃዕሪኽ ዛንቱ ኣሳዊሮም
1: ሰበብ
0: ንሕና ንብሎም ኣይነብን ሰለም ሎሚ ከምቲ ማሊ መሳርዕና ሰጡም ንሕና ንብሎም ኣይነብልን ሰለም ሎሚ ከምቲ ማሊ ልክዕ ከም ሰብ ገድሊ።
2: እዚ ፅውዮ ጎደቦ ብዓይንና ንስምዓዮ ያሒት ልቦም ዓንጋል እዩ ከም ማዕፂን ፅንዓትና ርዒድዎም ዘዕወልውሉ ዘለዉ ጓሓሉ ካብ ዘይቆሰኑ ብዋጋ ረሃፅና ክንምክቶ ኢና።
3: ሓቃ ኣላ ሓይደላ ሰንደቕና ብኣኹም መንእስያታት ድልድል ሃየ ንኽእል

0: ኣነንዶም ኣምባይ ፅውዮይ እስትንፋሰይ ዝሓለፈቶውን የእዛኑ ድራር ዝብ ይኹና ኣባ መጪነቀ ባይታ ዘይዓርፍ ፅውየ ዝፀው
1: ጐይታይ መቸም ውልዶ ፍልሐን ዲኹም ሓፂን ሓይኩም መርዚ ዝተፍኡ መን ዘሎ እዩ ብዘይባኣኹም ኣብዚ ዓለም ሓያል ደሲእኩም ተስምዑ ገሲፅኩም ተድምዑ ስጋቦ ኢለ
0: ስክስክስክስኪ ያእክል ናተዩ እንተዘይወሒዱ ማዓሰይ በዚሕኒ
2: ጐይታና መንቀሊ ናይ ዝኽሉ ሰበብ ንሕና ኢና እምብዛ ኸኣሎም እዩና ኣሎ
1: ሓቂ ኣላ ኽብርቲ ንግስቲ ባህጉ ንጋውስ ዛ ምድሪ ሰብ ኣኽሊል ክንስኹም ክትስምዑ እምበር የእዛንኩም ነዞም ውሕዳት ክንጸናጸና ዓገብ ከመይ ኢሉ ይኹን ወረ ሕልሚ ይናዓይ
0: ድሓን ድሓን ተሓሊፍካ ምጽናሕ ኮይ ስሩ ምርዳእ ኣብኒ ዘሎ ኣዝማሪ
3: ዓብዮት ጐይታ
0: ጭራኻ ሃርሂርካ ልበይ ደርድሮ

0: ሓነታ ደኽብለኩምዎ ክቡር ጐይታይ ሓነታ ደኽብለኩምዎ ክቡር ጐይታይ ኣመሳፈንፊንኩም ወርሑ ትቐትሉ ፀሓይ እውን ትሰግደልኩም በርቂፅቕነቱ ንጉስ ናይዛ ምድሪ እንዲኹም ተረሊኹም ትሸጡ ተራሊኹም ትልውጡ ኣባይርከባ ወንዓኹም ዘይፈልጡ ኣባይርከባ ወንዓኹም ዘይፈልጡ
1: ከም መሰልዎ ግዕጅር ጥዕመ ኣውሎ ይሰማዕኹን እየ ንኸይስክጣዕ

0: ኣያ ድሓን ዲኻ ሎም ረፍድስ ደስ ኣይበልካኒ
1: እያ ኣይድሓና እንዲና
2: ክቡራት ውሉደ እዚ ሕጅር ሃጥኩም ተንጠብጥብሉ ዘለኹም ማና ፅባሕን ክሳነ ተወለደን እዩ
3: በዚ ቅሰና እያ ብብርሃን በርሓድ ክሰማየ ተወለድና
2: እህናይዳ ብብርሃን ወሊደኩም ወርሑ ቆሎ ኸላ ከምቲ ተባዕ ጓሰ ኸዓ ሰላም ከይበልኩ ሓልዕ ቤኩም
0: ኣርዓዶም ኣመቲ ደረት እስከ ግበር
1: ኣራይ ግርም ኣያ ሰብ እምበር ጌርና
4: ባሻይ ምስ ደቅኻ ከመለኻ
2: ጽቡቕ ኣለና እንታይ ከይንኾም ፈሪሕኺ
4: ነዊሕ እዋን ተዓዚብናኩም እምበረ መጠን ህላውኩም የገድሰና እዩ ቈላሕታ ይግብኣኩም እዩ
1: ቈላሕታኹም ካሕታኹም ንምሳይ ዳ ኸይከውን
4: ናታትኩም ነገር ከይገረመኒ ይተረፈን ተዓፃፀፉ ሜላ ነባብራ ዝዓለም ምትዕትጻፍ እያ
2: ንሕና እኮ ሓቂ ዝቕናቶም ኣብ መሳልልና ፀሕርአን ንምእኸል ህዝቢ ኢና
4: ንስኻትኩም ሰምዑ ይመስለንን
5: እዋ
4: ግርም ብሓደ ኣለና ወይ ጽጋብ ድሓን
2: ውሉደ ንሳቶም ኣንጻር ህላውና ክጓዓዙ ዘይምህማል ንሕና ግን ብሓድነት ንስዓሮ
0: ዓሪሆ ወፋራይ ባይቶ ናብ ስግር ቀላቕል ወስ ዝበለ ጨምት ጠቕልል ጐበዛ ይተለዓል ኣበየ ንሰላም ባይቶኻ ሓልዋ ሎሚ ኸም ትማሊ መኸተ ይጽዋ
1: ተዓወቲ
2: ክቡራተ ትንፋስ ካብ መለስና ውዕሎና ንዛዝን ሓይደላይ ናብቲ ልዕሊ ዲጋ ዘሎ ግራት ክዳ ፀሃያ ኣርዓዶም ድማ ኣጓቡዝ ዓዲ ኽቲትካ ዶሮት ዓዲ ኣሞቱ ግበር
1: ኣራይ ግር
0: ደፊርኪ ትበለኒ ኣያ ገዲፈ ባሻ ርኣያ ኽብል
2: ኩሉ ንሱ ሃየና ናብ ውግዕ ክእት እዩ ሓይደላይ
0: ካብ እግሪ ርዓዶም ኣይተርፍን ወረኣኖ ክመርሖ ንሱ ሰዓበኒ
2: ሰይ ናይ መንዳእ ክትወስድ እዩ
6: ዘርእተን ሕርያት እኒ ሓዋስታት ጉራድ ዓጆኽ
7: ዓደይ ወርቂ ርፍር
0: ቃልኩም ከይዕብር ቃል ኹነኒ
8: ማለክርንትገኒ በለዲርፍራ እንኩስጋገና ኩቀየጊራ ገብርዶኸ ገስትራ ኩልይ ጉርዶኸ

ነገል ዕምቦባን ሃጥራ ነገም መስከብ ልዳ ፍሪረወ ከደን ብርዳሃር ርዲት ቂልኹነይገው ፋረድስ ወዲድ ልህለም ኰትገው ናድብለ እንክኖ

0: አንተ አንተ አኾይና እዚ አኽያ
1: እንበይትና እንተ ሐድሽ ነገር ዝተፈጠረሎ ዲ
2: ከስምዒ ለዝኸትኩስ እምባር ስምዒ ኽተባሂለ
0: እዚ እንዴ ጸልእ ዘለኹ እንታይ

0: ጠቃሚ እዩ። ሰላም ዛኑ ኢስቶ ንጎረባብታ ተኣማንነት እንተፈጢርለን እቲ ጸገም መልሲ ይኽር
1: ገዲድ ዘለኩም ናይዞም ኣብ ቤትና ተቐዲሞም ዓዲቦም ካብ ምጥዋር ድሕሪ ዘይብሉ ዜጋታት እዩ። እዚ ኸዓ ዘስደምም እዩ
0: ዘስደምም በኣልክ እዮ። እዚ ደኣ ዘሕምም ዘዕብት ዘጸልል ድኸይኮነ መን ነዚ ክቡር ቤት ደፊር ዝቋቁሖ እቶ
2: ክቡር ጐይታን ኣባ መጭና ኣንፍና ንእምባ ጋሮ ቃሕቃሕ ካብ ዝብለና ነዊሑ ኾይኑ
0: ግዲ ይብልካ እንዳ ንስሪ ሰማይን ዕፍ ከይበሮእ ፍላጻን ማንቲ ግን ምስራሕ እንዳ ኣልዕማምና ብዛዕቡ ብዙሕ ይጨንቕ ኣብ ጐንኻ ኣለና።
1: እዞም ሃጠሙ እናበልናዮም ዝብርኹ ጠፉ እናበልናዮም ዝስውዱ ጐርቢ ድቃስ ኣስነለይ እምበር ዝደለኻዮ ክትረክብ ኢኻ።
0: ኣብ ርእሲኡ ንሕና ዝበልናካ እምበር ንስኻ ዝበልካዮ ጓናኻ እዩ። ካብ ትእዛዝና ስድሩ እንትኹን ፍንትት እንተይልካ ከምኡ እየ ምስራሕካ። ንመጥፋእካ ዕጡቓት ከም ምዃንና ኣጢኻ ክትፈልጦ ንደሊ ካብኡ ተረፈ ኣጆኻ ጐንኻ ኣለና።
3: ክብረት ይሃበልና ጐይታና። ብኣኹም ተማእዚና ዝበልኩምና ክንዓይ ኢና።
2: ሽኒ ጐይታ ዘልኩም መርሓሰና ብፍላይ ብፍላይ ነዞም ዝንዕቁና ሕራሕራይ ጌርና ክንሳሃሎም ናትኩም ሞራልን ሓገዝን ትንፋስና ኢና እማነ።
0: ኣብቲ ቦታ ከማኹም ዝኣምሰለ ኣሳሳይ ክትረክብ ኣዝዩ ጽቡቕ ነገር እዩ። ንሕና እውን ተኾንና ሕጉሳት ኢና።
4: ዕጆኹም ጐይታ ቅርሺ እንተሎ መሳርያ እንተሎ መልኣኽ ደኣ ታይ ጸገም ኣለዎ።
0: ግርም ግርም ባህጉ ካብቲ ዘይሰንፍ ዘልኪ ዕጥቅዕጥቕ እዮም። ውሽጢ ኣቲና ክብዛለ ድግስ ክንገብር ኢና ንዕንያታ
2: ንዓስከ ዝማሪ
5: ኣብየት
2: ከሐጉሰካ ትደሊ ዶ?
5: ይሕናይዳ
2: በልስኪ ጭራኻ ሃርሂርካ ልበ የረስርሶ
5: ሳይ ዝደኣ መብልዕ እንጀራና ዲ ትስራሓና
6: ለለሊ
5: ዋይ አንተ እንታይ ደኣሉ ዝመስልከ ሰብ ድዩ? ዋይ አንተ ጥፊእና ነይሩ እምበል አንተ ዛዋጣ እዚኣ እኮ ሓደ መዓልቲ ክትልክመኒ እያ።
2: ደጊም ዝኣኽለና ዓጢቕና ኢና ቤተርኣያ ዳስሓውያ መቕያራ እዩ። ኣጆኻ ጐበዝ
3: ሄሄ ልባዋሕወ ምጥንቃቕ ምጥንቃቕ ታዊኽናስያ ዳስሓውያ ባዕልና ኸይነኣቱ
2: ጀዚ ኻዲ ኸታ ሙሽሙሽ ዓጢነ ኣነ ልባቡ ብደወይ ተጓሲ ቁርበ ሰባይ ዝንጸፍኹም ማእሲ ሓራስ መሓሲ ቀላስ ተጓሲ
3: ከደ ልባቡ ኣባ ነብሮ ሰብኣይተበሉኻስ ከምዚ እምበሪ ንዕንያታ

0: ጓይታይ ስለዚ ጓይታይ ንባሻያር አያ ምስተኩ ብሁሉ መዳይ ጸቅጥ ብምፍጠር ካብ ማሕበረሰብ ምግላሎም እዩ ጓይታይ
1: ጥበብን ትዕግስትን ባሻያር አያ እምበር ነዛ ኣድማስ ዘይፍጣሕ ስንክሳር ኮይኑዋ ድሓን ግዲ ይብልካ ሕራሕራ ገይረ ኸስምዐ
2: እወ ጐይታይ ከምኡ ዳ ግበሩ ከይገበሉ ከለዉ ምጥንቀቐያ እምበሪ ዝጐደፉሉ ዘይብሎም ኣይ ግዲ ሕራሕራይ ገይሮም እንድዮም ተጻዊቶም እዩ
1: ሓንድሓን ልባብ
0: ኣቤት ጐይታይ
2: ወፋር ኸዕርፎም
0: እሺ ጐይታይ
2: ጐይታይ ንባሻ ያርኣያ ብዝተኸኣለ መጠን እንተዘይተቖፃፂርኩምሞ ነዚ ምንጫ ሃብትኹም ዝኾነ ጸሊም ግምጃ ከስእነኩም እዩ
1: ዳሓን ዳሓን ብዛዕባኡ ሲ ኣርኣያ ናብ ዘበለ የብል ነጋሪት ካብ ሲምካ ሓሕምባሕ እምበር እዩ
2: ኣቱም ሰባት ኩላ ሰብ እምበር ኣርኣያ ርኣያ በለት እምበር ኣርኣያ ኮ ሓያል ሰብ እዩ
1: ንሕና ኸ
2: ወላስኹም ጐይታ
1: ልባቡ ርኢኻዮ ንርኣያ ቤቱ ኸይድካ እንተወቕዓኻዮ የጸብቕልካ እዩ ስለምንታይ ረብሓይን ረብሓኻን ካብ ቤት ኣርኣያ ሓደ ብምዃኑ
2: ጐይታይ እዛ ዓላል ሕጂ እውን እኮ ኣብ ኣርኣያ እየ ዘለ
1: ኣርኣያ ዝበሃል ሰብይ ዝፀዋዕ ኣሎ ይብለካ ኣለኹ ስም ኣርኣያ ኣብዚ ቤት እዙ ክላዓላ ይደልዮን እዩ
2: ሽጐይታ

0: ነዚ ምንጫ ሃብትኹም ዝኾነ ጸሊም ግምጃ ከስእነኩም እዩ።
1: ዳሓንዳ ሓን ብዛዕብኡሲ ኣርኣያ ናብ ዘበለ የብል ነጋሪት ካጉሲምካ ሓሕምባሕ ምበር እዩ።
0: ኣቱም ሰባት ኩላ ሰብ እምበር ኣርኣያ ረአያ በለ እምበር ኣርኣያ ኮ ሓያል ሰብ እዩ።
1: ንሕና ኸ
0: ዋላ ስኹም ጐይታ
1: ልባቡ ርኢኻዮ ንርኣያ ቤቱ ኸይድካ እንተወቕዓኻዮ የጸብቕልካ እዩ። ስለምንታይ ረብሓይን ረብሓኻን ካብ ቤት ኣርኣያ ሓደ ብምዃኑ
0: ጐይታ እዛ ዓላል ሕጂ እውን እኮ ኣብ ኣርኣያ እያ ዘለ
1: ኣርኣያ ዝበሃል ሰብኣይ ዝፀዋዕሎ ይብለካ ኣለኹ ስም ኣርኣያ ኣብዚ ቤት እዙ ክላዓላ ይደልዮን እዩ።
0: ሽጐይታ
1: ልባቡ ንርኣያ ኣብ ብርክና ተዘየስጊድናዮ ኣይኣነን
2: ኣየልቦና ኣየልቦና ኣየልቦና ኣየልቦና ኣየልቦና መቸም ጐይታይ ንኣና ኢልኩም ዲኹም ተፈጢርኩም ብሓቂ ብሓቂ ሃይሊ ልቦና እንተዓዲልኩም እዩ።
0: ሓቂ ብሓቂ ኣድማስን ዓለምን ብኣኹም ትናወፃ ኣባ መጭና
1: ከይደ ከይደ
0: እንታ ረኣያ ዲኹብላ ሓሲ ሰላም ተመለሱና ኣባ መጭና ብሰላም ተመለሱና።
1: አንታ ክንደይኹም ወረ ከመይ ከመይኹም?
3: ንሕና ብሕጊ ቁፅሪ ሰዓተይና ብሕጊ ህውነት ግን ሓደን ሓድነትን ይብዝሕና።
1: ክንሕግዝ ክንዲ ዝበልና ዲኹም ክንዲ ዝቀመፅመፅመፅመፅስብሉ ዘለኹም
3: ሓገዝኩም ዘልምስዶ ዘለንዚ እዞም ትርኢና ህዝቢ እኮ ሉልናይ ተቐርኒ ኢና።
1: ኣታ ስጉሙ ጎብየ ነብሪ ይቕድም ኢሎም ካደ
3: ሓደ እቲ ጎብየ እኮ ኣብድሩዕ እዩ። ስምዓኒ ኩሉ ተንኮል ኣብ ርእስኻ ዝእለም ንመስለካ ግን ድሓ ብሓንሳብ ኣለና ክንረአ ኢና እውን
1: ሓገዛ የድልናን ካበልካ ኣብዛ ድኽነትኩም ንሽመሙ ዘለካ ዘይብልካ ክሳድካ ምንቅዕራር ጉደፎ ኣርኣያ
3: ብዛዕባ ሃብትና ኣይተጨነቕ እኹል ኣለና ከም ቀደመይ ብፅፍረይ እምበር ትካቦ ይፅበኒ ውፃለ ክደለካ ቤተ
1: በልድሓን ኣባ መጭናቕ ኣይኩምኩን ክንረአ ኢና ሓራሕራ ጌር
3: ግር ህዝቢ ሒዘ ባሃደለና

0: ክንወስነ ሓሳብና ትዘልል ኣላ። ንሳቶም ክሕበኑ ንሕና ክንደምን
1: ዘልል ዘልል ጎበዝ ልዩ ከሎም ኣለኹ ኣብ ዝባን ዝባኖም ዝኽድት ጎበዝ ብዓላሮ ዝጠርልዩ ከሎም ኣለኹ ችድናይ ድሃ ይግበር
2: እዚኣቶም እዚኣቶም ተዘይተሰኒፎም ኣነባ መኪና ኣብ ምድሪ ዓለም ኣይተፈጠርኩም
1: ንዓስክተላስን ኣልግስ ጎርጓሪ ሞዓልካ ጅባይ ክትጉርጉር
0: እዋይ እዋያነ እዋያነ ተካሊ እዋያነ እንታይ ይግዱ እዋይ ወይ ወይ ወይ ወይ
1: ኣታታ ኮይና እዚኣኸ
3: ኣይቀናትሉ እንዳ ዝሕማቕፋል
0: ጎይታና ወይ ዝለኽንያ መልእኽተኛ ዝብቓሬዛ ተፅሩ መፅእ ኣሎ እንኸልካ እዋይ ኣነ ወይ ወይ ወይ ወይ
1: ዓይነ ይድዩ ናብዛ ቕርንኻብ ዝሰላእኹ ሓደ እኳ የለን ትእዛዝ ፈፂሙ ዝተመልሰ ደጊም ንሳቶም እዮም ዋናታትኪ ሪቦም ዝዓለሞም

0: ጎይታና እዚኣቶም ከምዘይወፍሩ ምግባር ስንኮም ማህሚኑ ክበታተን እዩ። ሻቡ ልጓም ኣብ ኢድና ፍረስና ከምግላቡ
1: ተፈቲኑ ከምዘይወፍሩን ከምዚኣቶም ጌርና ፈቲንናዮ። እንተኾነ ትውሳነ ንፍናኖም ኣውኪኽዎ ሆን እናበሉ ቤና ኣንፈፃ ዓለም ምድቃስ ክልዮምና ኣቶም ሰባት ነዚኣቶም ንምስናፍ እንታይ ተተገብረ ይሓይሸይ ዝብል ዘለኹ
0: ንብሎኮ ጠፊኢና። ኣብዛ ናይ ዘመናት ግዝኣትና ከም ድላይና ንነብረላ ምድሪ ከምዞም ህዝቢ እዚኦም ዝፈታትነና ይርእኹም።
1: እዚኣቶም ተዘይተሰኒፎም ወና ይድቅሰለይ። ነዚኣቶም ንምስናፍ ግን እንታይ ተተገብረ ይሓይሸይ ዝብል ዘለኹ
2: ነዚኣቶም ደኣ ብዘይድሎን ነጋሪትን ብድምሳሶም ይንበር
0: ኩሉ ተፈቲኑ ኣላሽ

0: ባይቶና ሽግርን ተጻብኦን ተማልስ መሕየሊናን መትረሪናን ኮይኑሎ ደግም ተሐበኑ
1: ተግስትና አባያ ጉራኤ ሞሞ ሳናኹም አደቦ ባይታ አቅል ምጽማምን
2: ሐደራ እዛ ሐላል ደምበና በሰነትን ፍቅርን ከተና ባብርዋ ካብቶም ኣብዚ ጥዑሞም ንምንካሳ ድሕር ዘይብሉ ኣትማን ዝዓለም ነቒሕኹም ክትሕልውዋን ዕዮኹምን ዕዮ ውሉድታትን እዩ

0: ሰላም ዝኸበርኩም ተዓዘብትና ከመይ ትውዕሉ? ፍርቂ መዓልትን ፍርቓን ኣኺሉ ንሎሚ ረቡዕ 19 ናሕሰ ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍለም። ነመንእሰያት ኣብ ምዕቃብ ባህላዊ ክብርታት ዓበ ግደ ከም ዘለዎ ተገሊጾም። ኣብ ዞባ ደቡብ ኣብ ዕቀበ ባህላዊ ውርሻታት ብዕቱብ ክስራሕ መዘኻኸሪ ቀሪቦም። ኣብ ኖስ ዞባ ዓረዛ ብወፍሪ ተምሃሮ ንልምዓት ኣድማዕ ስራሕ ከም እትዓመፅ ሓቢሮም። ሰራዊት ሶማልያ ብዘካየዶ ስርሒት ኣብ ልዕሊ ጉጅለ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዘውረደ ሓቢሮም። ጃፓንን ኣውስትራልያን ፀጥታውን ወተሃደራውን ዝምድነ ንምምዕባል ስምምዕ ከቲመን። ሩስያን ጋናን ቁጠባውን ዲፕሎማስያውን ዝምድነ ንምድንፋዕ ከም ዝሰርሐ ሓቢረን። ካብ ወርሒ ግንቦት ጀሚሩ ክካየድ ዝቐነየ ባህላዊ ቅነ መንእስያ ዞባ ዓንሰባ ትማሊ 18 ናሕሰ ኣብ ሓሊም መንተል ብዝተኻየደ ስነ ስርዓት ተዛዚሞም። ነቲ መዛዘሚ ስነ ስርዓት ዝተኸታተለት ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
1: ቅነ መንእሰያት ሃገሮም ክሳብ ክንደይ ከም ዘፍቅሩ ጥራይ ዘይኮነ ንርእሶም ዝምህርሉ ባህርያቶም ዘማዕብልሉ ብነቐፌታዊ ኣገባብ ክሓስቡን ብቕንዕና ክሰርሑን ዕድላ ዝፈጥር እዩ።
2: ቅነ መንእሰያት ኣብ ምዕቃብ ባህልን ክብርታትን ሕብረተሰብ ዓብ ግደ ስለ ዘለዎ ብዝለዓለ ክስራሓሉ ከም ዝግባ ብ18 ናሓሰ ኣብ ሓሊመንተል ንዞባ ዒላ ብርዒት ኣብ ዝተኻየደ መዛዘሚ ስነ ስርዓት ተገሊጹ። እቲ ብቤት ፅሕፈት ሃማማት ዞባ ሰባት ተወዲቡ ብመንእሰያትን ሕብረተሰብን ዝተዳለወ ቅነ ኣብ ብሄረ ብሌን ብምትኳር ያታዊ ድኮና ኣባይትን ኣከዳድና ምርዓውትን ያታዊ መሳርሒታት ባህላዊ ስነ ጥበባዊ ምርኢት ከምኡውን ንተራን ቦታን መንእሰያት ኣብ ሕብረተሰብ ዘላሊ ትሕዝቶታት ዘጠቃለለ ነይሩ። ሓላፊ ፈር ሃማማት ዞባዓን ሰባ ኣቶ ኣዛዝ በረኸትኣብ ነቲ መደብ ንምዕዋት ኣበርክቶር ንዝገበሩ ድሕሪ ምምጓስ እቲ ዕላማ ኣብ ምምሕዳራት ከባቢ ወሬትካ ውዳቤታት መንእሰያት ብምሕያል ባህሎምን ክብርታቶም ንኽፈልጡን ንኽዕቅቡን ከም ዝኾነ ኣርዲኡ። ኣመሓዳሪት ንዞባ ዒላ ብርዒድ ወይዘሮ ዓሻ ዓሊኖር ብወገና እቲ ቅነ ንምስግጋር ባህላዊ ውርሻታት ሕብረተሰብ ኣገዳሲ ከም ዝኾነ ገሊጻ። ወኪል ኣመሓዳሪ ዞባዓን ሰባ ኮሎኔል ክብሮም ንርኣዮን ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባዓን ሰባ ኣቶ ምሉእ ተስፋ ማርያም ብግዲኦም ባህልናን ክብርታትናን መሰረት ሃገራዊ መንነትና ከም ዝኾነ ብምጥቃስ ከምዚ ዝበለ ኣጋጣሚታት መንእሰያት ባህሎምን ክብርታቶም ብዕንቀት ክፈልጡን ክዕቅቡን ሓጋዚ ምዃኑ ገሊፆም። ኣብ ዞባ ዓንሰባ ቅነ መንእሰያት ካብ ወርሒ ግንቦት ጀሚሩ ኣብ ዝተፈላለየ ምምሕዳራት ከባቢ ክካየድ ምፅንሑ እቲ ዝተረኽበ ሓበሬታ የነፅር።
3: መንእሰያት ፀዓት ኣለዎም፣ ኣንፈት ግን የድልዮም፣ ሕልሚ ኣለዎም፣ ክእለት ግን የድልዮም፣ ሓይሊ ኣለዎም፣ ጥበብ ግን የድልዮም። እዚ ከምዚ ዝበለ ኣጋጣሚ እምበር ንመንእሰያት ክእለቶም ንብቃዕቶም ክፈጥሩ ስለዝሕግዝ ክድፋኣሉ ይግባእ። ምሳላ ኤፍሬም ተስፋ ብርሃን፣ ኣልማዝ ወልደ ገብርኤል ካብ ሓሊመንተል።
0: ነመስግነኪ ኣልማዝ ወልደ ገብርኤል። ኣብ ዞባ ደቡብ ባህላውን ታሪካውን ውርሻታት ሕብረተሰብና ንምዕቃብን ንምስናድን ዝውሰድ ተበግሶታት ንምስፋሕን ብስነ ፍልጠታዊ መፅናዕትን ንምትግባሩን ክስራሕ ዋና ዳይሬክተር ክፍል ባህልን ስፖርትን ኣቶ ኣብርሃም ዮሃንስ ኣዘኻኺሮም። ብ17 ናሕሰ ኣብ ከተማ መንደፈራ ኣብ ዝተኻየደ ኣኼባ ኣቶ ኣብርሃም ሕብረተሰብ ኤርትራ ንማሕበራዊ መነባብርኡን መኸትኡን ዘንፀባርቕ ሃብታም ባህልን ክብርታትን ከም ዝውንን ብምግላፅ ነዚ ዝሕበን ውርሻታት ካብ ወለዶ ናብ ወለዶ ንምስግጋር ዝካየድ ፃዕሪ ብዝተወደበ ክኸውን ኣተሓሳሲቦም። ኣብ ዝተፈላለያ ዞባታት ዝተኻየደ መፅናዕትታት ውፅኢታዊ ምንባሩ ብምሕባር ያታዊ ትልሂታትን ሙዚቃን መበቆላውነቱ ዓቂቡ ከምዝምዕብልን ከምዝመሓየሽን ንምግባሩ ንዝተወስደ ተበግሶ ሞጊሶም። ኣብ መወዳእታ ድማ ዞባ ደቡብ ምስ ዘለዎ ዕቑር ፀጋታት ባህልን ቅርስታትን ምንጪ ቱሪዝማዊ ስሕበትን ጥበባዊ ስራሓትን ኮይኑ ንኸገልግል ዝግበር ዘሎ ፃዕሪ ሸትኡ ንኽእወቅዕ ብውህደት ክስራሕ ምዃኑ እውን ኣረጋጊፆም። ተሳተፍቲ ብወገኖም ዘይተመዝመዘ ውግዕታትን ኣፋውያታታትን ዳሃሳስ ክግበረሎም ተካእቲ ስነ ጥበባውያን ንምፍራይ ዝተወደበ ስልጠናታት ፅቡቕ ውፅኢት ስለ ዝተረኽቦ ብዝለዓለ ክደፍኣሎም ከምኡውን ባህላዊ ፌስቲቫላት ብደረጃ ንእዞባታት ክውደብ ዝብል ርእይቶታት ኣቕሪቦም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንጥፈታት ስታስቲክስን ጂኦግራፋዊ ስርዓተ ሓበሬታን ንምስፋሕ ህዝቢ ብቐረባ ስሉጥን ፅፉፉን ኣገልግሎት ዝረኽበሉ ባይታ ንምፍጣር ይስራሓሎም። ግዜያዊ ሓላፊ ክፍሊ ስታስቲክስን ጂኦግራፊያዊ ስርዓተ ሓበሬታን ኣቶ ወልደ ሩፋኤል ተኽላይ ኣብ ዝሃቦ ሓበሬታ ዘድሊ ኣገልግሎታት ንምቕራብ መስርሕ ምምዝጋብ ህዝቢ መሰረታዊ ስለ ዝኾነ ኣብ ንኡስ ዞባታት ኣዶብሓ ቅሮራ ገልዓሎን ናቕፋን ብመንገዲ ወከልቲ ከም ዝዕመም ይግበር ከም ዘሎ ገሊፆም። በዚ መሰረት ኣብ ባፅዕን ከባቢኣን ብኣካል ቀሪብካ ዝወሃብ ኣገልግሎት ምውፃእ ሰነዳት ነባርነትን ካልእን ኣብተን ዝተ

ቅስ 4 ንኡዘዋታት ግና ብምልኣኽ ክወሃብ ጀሚሩ ከም ዘሎ ኣብሪሆም። ቁፅርን ማሕበረ ቁጠባዊ ኩነታት ህዝብን ከይፈለጥካ ልምዓታዊ መደባት ክትውጥን ስለ ዘይከኣል ምስ ዝተፈላለየ ኣካላት መንግስቲ ብውህደት ይስራሓሉ ከም ዘሎ ብምግላፅ ኣከራኻሪ ጉዳያት መሬትን ካልእን ምዝለዓል ብደገፍ ቴክኖሎጂ መዕለቢ ክግበረሉ ከም ዝስራሕ ኣፍሊጦም። ኣብ መወዳእታ ኣቶ ወልደ ርፋኤል ዞባ ሰሜናዊ ቀይሕ ባሕሪ ሰፊሕን ሓየሎ ፋሕ ዝበለ ዓድታት ዝርከብዎም ብምዃኑ ብድሆታት እኳ እንተለዎ ከተማታት ናቕፋ ኣፍ ዓበት ግንዳዓን ባፅዕን ብኔትወርክ ከም ዝረኸባ ምስ ዝግበር ህዝቢ ብቐረባ ኣገልግሎት ክረክብ ስለ ዝኽእል ቆላሕታ ክወሃቦ ኣዘኻኺሮም። ኣብ ንኡስ ዞባ ዓረዛ ካብ 7 ሓምለ ክሳብ 15 ናሕሰብ ዝተኻየደ ወፍሪ ተምሃሮ ንልምዓት ኣድማዓ ስራሕ ከም እትዓመ ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንኡስ ዞባ መምህር ተስፋ ህይወት ወልደ ገርግሽ ሓቢሮም። ተምሃሮ ኣብ 8 ነቑጣታት ተዋፊሮም ብዘሰላሰልዎ ንጥፈታት ምግራብ ምዕቃብ ማይን ሓመድን ልዕሊ 21,000 ሜትሮ ቅናታዊ ዛላን ክሰርሑን ከለዉ ኣስታት 20,000 ፍልስታት ከም ዝተኸሉ ብተወሳኺ ኣብሪሆም። ኣብ መወዳእታ መምህር ተስፋ ህይወት ዓመት መፀ ኣብ ወቕቲ ክራማት ዝካየድ መደባት ምግራብን ምፍዋስ ማይ ኩዕታትን ዕላምኡ ንኽወቅዕ ኣድላይ ክንክንን ሓለዋን ክግበረሉ ኣዘኻኺሮም። እዚ ከምዚ ኢሉ እንከሎ ኣብ መደበር ፈልሲ ማይ ድማ ዝተዳለወ ፈልስታት ብደረጃ ኮምን ውልቀ ገረብትን ይትክል ከም ዘሎ ዝሓበረ ሓላፊ ልምዓት ኣግራብን እንስሳ ዘገዳምን መንእሰይ ፍቓዱ ወልደ ዮሃንስ ሎሚ ዓመት እቲ ኣተክሮ ኣብ ሓደጋ ምፅናት ዘንፀላልዎም ዘሎ መበቆላውያን ኣግራብ ከም ዝኾነ ገሊጹ። ኣብ ከተማ ዓዲ ቀይሕ ንቕሓት ደቂ ኣንስትዮ ኣብ ዝተፈላለየ ጉዳያት ንምብራኽ ዝዓለመ ጎስጓስ ካብ 13 ክሳብ 18 ናሓሰ ተኻይዶም። ኣብዚ ብቤት ፅሕፈት ሃማደእ ዝተወደበ መደብ ካብ ብምሕዳራት ከባቢ ሓይነባ ሃዳሙ ዕናቡርን ሕሽመለን ዝተወከላ ልዕሊ 1500 ደቂ ኣንስትዮ ተሳቲፈን። ሓላፊት እቲ ቤት ፅሕፈት ወይዘሮ መሰለሽ ለገሰ ኣብ ዝሃበቶ መግለፂ ንቕሓት መሰረት ሓያል ውዳበ ከም ዝኾነ ብምጥቃስ ኣብ ምውጋድ ጉዳእቲ ልምድታትን ምርግጋፅ ሕጋዊ መሰላትን ኣተኪርካ ምስራሕ ኣገዳሲ ከም ዝኾነ ኣብሪሃም። ኣመሓዳሪ ንኡስ ዞባ ዓዲ ቀይሕ ኣቶ ሃብታይ ተስፋ ዝግቢ ወገኑ ተራን ተሳትፎን ደቂ ኣንስትዮ ኣብ ኩሉ መድያት ክም ንምባል ዝካየድ መደባት ንምዕዋት ብወገን ምምሕዳር ዘድሊ ደገፍ ከም ዝግበር ኣረጋጊፆም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ሶማልያ። ሰራዊት ሶማልያ ትማሊ 18 ናሓሰ ብዘካየዶ ስርሒት ኣብ ልዕሊ ሽበራዊ ጉጅለ ኣልሸባብ ከቢድ ሰብኣዊ ክሳራ ከም ዘውረደ ሓቢሮም። በቲ ኣብ ከተማ ባይዶዋ ዝተኻየደ ስርሒት ብውሕዱ 30 ሽበራውያን ከም እተቐትሉን ዓሰርታት ከም ዝቆሰሉን ኣዘዝቲ ሰራዊት ሶማልያ ገሊፆም። እቲ ስርሒት ኣባላት ኣልሸባብ ኣብታ ከተማ ድሕሪ ዘካየድዎ መጥቃዕትታት ቦም ከም ሰዓበ ክፍለጥ ተኻይድሎም። ሰራዊት ሶማልያ ኣብ ዝሓለፈ ወርሓት ሓምለን ሰነን ብዘካየዶ ተመሳሳሊ ስርሒታት ብጠቕላላ ኣስታሱስ ኣባላት ኣልሸባብ ከም ዝቐተለ ጸብጻባት የረድኦም። እቲ ሰራዊት ኣብ 2026 ኣንጻር ኣልሸባብ ዘካይዶ ስርሒታት ብዓይነትን መጠንን ኣስፊሕዎ ከም ዘሎ ጸብጻባት ይጠቕሶም። ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ጸጥታዊ ስጋት ሶማልያ ኮይኑ ከም ዘሎ ዝፍለጥ እዮም። ጃፓንን ኣውስትራልያን ጸጥታውን ወተሃደራውን ዝምድና ንምምዕባል ዝኽእል ሓድሽ ስምምዕ ከቲመን። እዚ ላዕሊ ወሰመ ዚ ክልቲአን ሃገራት ትማሊ 18 ናሕሰ ኣብ ከተማ ካምቤራ ኣውስትራልያ ኣብ ዘካየድዎ ዝርብ ዝተበፅሐ ውዕል ክልቲአን ሃገራት ወተሃደራዊ ቴክኖሎጂን ሓበሬታን ክለዋወጣ ዘጠቓልል እዮም። ከም ኣካልቲ ስምምዕ ጃፓን ካብ ግዛኣት ኣውስትራልያ ፈተነ ሚሳይል ከተካይድ ምዃና ተፈሊጡሎም። እቲ ስምምዕ ዞባዊ ጸጥታዊ ኣገዳስነቱ ቀሊል ከም ዘይከውን ዝኣመታ ክልቲአን ሃገራት ንትግባርኡ ከም ዝፅዕራ ገሊፀን ኣለዋ። ይኹን እምበር እቲ ክልታዊ ስምምዕ ኣብ ዞባይ ኤስያ ፓስፊክ ጸጥታዊ ጸገማት ከስዕብ ከም ዝኽእል ዝሕብሩ ናይ ቀረባት ተዓዘብቲ ካብ ቻይናን ሩስያን ዝኣመሰለ ሃገራት ተቃውሞ ክገጥሞ ከም ዝኽእል ተኽእሎታት ከም ዘሎ ይግለጽ ኣሎም። ኣውስትራልያ ኣብ 2021 ምስ ኣሜሪካን ብሪጣንያን ዝኸተመቶ ዝተረቓቓ ሳማሪናት ክትውንን ዘጠቓልል ስምምዕ ካብ ሓያሉ ሃገራት ተቃውሞ ክመፁ ጸኒሕሎም።
ሩስያን ጋናን ቅጠባውን ዲፕሎማስያውን ዝምድናን ምምዕባል ዘኽእለን ስምምዕ ከም ዝኸተማ ሓቢረን ከማ ካልእቲ ስምምዕ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ትማሊ 18 ናሕሰ ኣብ ከተማ ሞስኮ ኣብ ዘካየድዎ ዝርርብ መጠን ንግዳዊ ምልዋጥን ወፍርን ንምስፋሕ ከም እተዘራረቡ ተፈሊጦም ብዘይካዚ ሩስያ ንጋናን ሰላማዊ መዓላ ዘገልግል ትካል ኒውክሌሳዊ ፀዓት ኣብ ምህናፅ ክትሕግዛ ቅርብነታ ገሊጻ ኣላ ዲፕሎማስያዊ ዝምድና ንምምዕባል ከዓ ምንቅስቓስ ናፃ ቪዛ ከተኣታትዋ ከም ዝኽእላ ኣሚተን ኣለዋ ብሪጣንያ ኣብ ኩናት ዩክሬን ብቐጥታ ተሳተፍ ከም ዘላ መንግስቲ ሩስያ ከሲሶም እቲ መንግስቲ ነዚ ዝገለፀ ዩክሬን ካብ ብሪጣንያ ብዝተላእከላ ድሮናት ኣብ ልዕሊ ኢንዱስትርያዊ ማእከላትን ትሕቲ ቅርፂ ፀዓትን ሩስያ ደብዳብ ከም ዘካየደት ብምውቃስ እዮም ሚኒስትሪ ጉዳያት ወፃኢ ሩስያ በቲ ደብዳብ ከቢድ ቁጠባዊ ክሳራራ ከም ዝወረደ ብምሕባር ብሪጣንያ ዋጋ ክትከፍል ምዃና ጠንቂቕሎም ካብ 222 ንድሓር ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ዝለኣኸት ብሪጣንያ ነቲ ሓገዝ ብዝለዓለ መልክዑ ከም እትቕፅል እያ እትገልጽ ዘላ ከማእካል እቲ መደብ ብሪጣንያ ደገፍ ስርዓተ መከላኸሊ ሚሳይል ከም እትገብርን ንሰራዊት ዩክሬን እትህቦ ጽንሐት ስልጠና ከም እተስፍሑን ኣፍሊጣ ኣላ ሩስያ ኣብ ልዕሊ ዩክሬን እተካይዶ ደብዳብ ኣስፊሓቶ ኣብ ዘላትሉ እዋን ሃገራት ምዕራብ ነቲ ሃገር ንምድሓን ይጓያ ከም ዘለዋ ናይ ቀረባ ተዓዘብቲ ይጠቕሶም ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ክፅድቁ ዝተወሰነ ናይ 50 ሚታዊት ወሳኺ ቀረፅ ብ3 መዓልታት ኣናዊሕዎም እቲ ስጉምቲ ካብ ሎሚ 19 ናሕሰ ክትበር እኳ መደብ እንተነበረ ፕሬዚደንት ትራምፕ ዝካየድ ዘሎ ዝርርብ እወንታ ውፅኢት ክህልዎ ከም ዝኽእል ብምእማት ንሳልስቲ ክውንዘፍ ወሲኑሎም ፕሬዚደንት ትራምፕ ካናዳ ንፍርያት እታዊ ኣሜሪካ ዘቆናፅብ ንግዳዊ ንጥፈታት ተካየድ ከም ዘላ ብምውቃስ እዩ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሳኺ ቀረፅ ከም ዝገብር ኣፍሊጡ ዘሎም እዚ ንነቢት ስሚንቶ ፀባን ስጋን ዝርከብዎም ፍርያት ዘጠቓልል ቀረፅ ልዕሊ 5 ሚታዊት ናይቲ ኣሜሪካ ኣብ 225 ካብ ካናዳ ዝገበረቶ ኣስታ 380 ቢልዮን ዶላር እታዊ ምዃኑ ፀብጻባት የረድኦም ኣብ 225 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ዘካየዳ ኣሜሪካን ካናዳን ኣብዚ ዓመት እዚ እቲ ኣሃዝ ክጎድል ከም ዝኽእል ክኢላታት የመቶም እስራኤል ፀጥታ ሃገሩ ዝዘርግ ወተሃደራዊ ስጉምቲ ካብ ምውሳር ክትሕየብ መንግስቲ ሶርያ ፀዊዖም እቲ መንግስቲ ነዚ ፀውዒ ዘቕረበ እስራኤል ትማሊ 18 ናሕሰም ኣብ ሰሜናዊ ምብራቕ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ደብዳብ ነፈርቲ ድሕሪ ምክያዳ እዮም በቲ መጥቃዕትታት ከቢድ ነዋታዊ ዕንወት ከም ዝወረደ ዝገለፁ ሰመዚ ሶርያ መልሰ ግብሪ ከም ዝወሃቦ ኣጠንቂቖም ኣለዎም ኣብ ዝተፈላለየ ከባቢታት ሶርያ መጥቃዕትታት ከተካየድ ፅንሐት እስራኤል ኣብዚ ኣብ ከተማ ኢድሊብ ዝርከብ መደበር ሓይሊ ኣየር ዝፈፀመቶ ግና ድሕሪ 224 ንፈለማ ምዃኑ ፀብጻባት የረድኦም እስራኤል ኣብ ሶርያ እተካይዶም መጥቃዕትታት ዓቕሚ ምክልኻል ተሃገር ንምድኻም ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃኒኦም ተንተንቲ ፖለቲካ ዝጠቕሶም ኣብ 1967 ልዕላዊ ግዝኣት ሶርያን ዝኾነት ሮራታት ጎላን ብውግእ ዝሓዘት እስራኤል ኣብቲ ሃገር ወተሃደራዊ ህላውኣ ተስፍሖ ከም ዘላ ይግለጽ ኣሎም ዜና ንምዛም ቀንዲ ነጥብታት ክደግመልኩም ቅነ መንእስያት ኣብ ምዕቃብ ባህላዊ ክብርታት ዓብ ግደ ከም ዘለዎ ተገሊጾም ኣብ ዞባ ደቡብ ኣብ ምዕቃብ ባህላዊ ውርሻታት ብዕቱብ ክስራሕ መዘኻኸሪ ቀሪቦም ኣብ ንኡስ ዞባ ዓረዛ ብወፍሪ ተምሃሮ ንልምዓት ኣድማዕ ስራሕ ከም እትዓመፅ ሓቢሮም ሰራዊት ሶማልያ ብዘካየዶ ስርሒት ኣብ ልዕሊ ጉጅለ ኣልሸባብ ከቢድ ሰብዊ ክሳራ ከም ዘውረደ ሓቢሮም ጃፓንን ኣውስትራልያን ፀጥታውን ወተሃደራውን ዝምድና ንምምዕባል ስምምዕ ከቲመን ሩስያን ጋናን ቁጠባውን ዲፕሎማስያውን ዝምድና ንምፍባዕ ከም ዝሰርሓ ሓቢረን ዜና ተዛዚብሎ ብሮህማዓፅ እየ

0: ሰላምን ጥዕና ንምነ ዝኸበርኩም ተዓዘብትና ከመይ ቢዒልኩም ዕለታዊ ዜና ስፖርት ሒዝና ቅድሚ ኣለና ንምክህታልኩም ብኸብሪ ንዕድም።
1: ክረምታዊ ውድድር ግራስሮት ብናይ ውድእ ካብ ምሕላፍ ውድድር ይቕፅል። በዚ መሰረተ ትማል 3 ናይ ኩዕሶ እግሪ ትሕቲ 15 ዓመት ብክልቲ ፆታም ዝቐፀለሉ ፈለማ ሜዳ ዝተረኸባ ማይ ተመናይ ኣንፃ 4 ስመራይን ነይረን። ዝግጥም ድማ ብዓወት ማይ ተመናይ 4 ብ1 ተዛዚሙ ቀፂለን ፓራዲዞ ንበሪኽ 4 ብ2 ብፍፁም ቅላዕ ክትረትዓን ከላ። ብፀወታ ድማ ገዛ ባንዳ ንማእኸል ከተማ 3 ብ1 ኣባሻወል ንጎዳይፍ ድማ 4 ብ3 ኣብ ዝኾነ ውፅኢት ተዓዊተን ኣለን። ኣብ ናይ ደቂ ኣንስትዮ ድማ 4 ስመራን ማይ ተመናይ 1 ባዶት ዕወተላን ከላም ጎዳይፍ ድማ ንኣባሻውል ብመገዲ ፍጹም ቅላዕ 3 ብ1 ረቲዓታ ሰጊራም። ክረምታዊ ውድድር ግራስሮት ኩዕሶ እግሪ ሎሚ ረቡዕ ብናይ ትሕቲ 17 ዓመት ኣብ 3 ሜዳታት ብዝካየድ ናይ ውድቕ ካብ ምሕላፍ ግጥማት ክቕፅል ምዃኑን ህዝባዊ ርክባት ተኽሊት ኢሳቅ ሳንዲያጎ ሓቢሮም። ውሽጣዊ ውድድር እዚ ሓይሊ ኣየር ኤርትራ ብቐዳምን ሶንን ብፀዋታት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይሊ ኣየር ኤርትራ ቀፂሎም። ብቀዳም ኣብ ዝተኸየደ ግጥማት ኩዕሶ እግሪ ናይ ደቂ ኣንስትዮም ፈለማ ዝተረኸባ ጋንታት ፈንቅለን ፅንዓትን ነይረን። ተፃወቲ ፈንቅል ኣብ መበል 5 ከምኡን 63 ደቕ ብመንገዲ ደይልና ግብረትንሳኤ 2 ጎላት ብምርካብ ኣብ ልዕሊ ፅንዓት 2 ባሮት ዓዊታ ወፅኦም። ቀፂለን ዝተረኸባ ጋንታት ድማ ፀሓይ በርቅን ሮኬትን ክኾናን ከለዋ ፀሓይ በርቂ ድማ ኣብ መበል 16 ከምኡ 26 ደቕ ብመንገዲ ፊዮሪ ጊደይን ቅሳና ትኽሎም ዝኸበተን 2 ሸቶታት 2 ባሮት ዓዊታ ወፅኦም። ናይ ደቂ ተባዕትዮ ድማ ፅንዓትን ፈንቅልን እየን ተራኺበን። እዘን ክልተ ምስሓብ ግጥም ዘርእያ ጋንታት ድማ ጋንታ ፅንዓት ኣብ መበል 4 23 63 ከምኡን 46 ዶ ብመንገዲ ሳልሕ ኣሕመድ፣ ጀማል ኣሕመድ፣ ዓብድልዋን ኣሕመድን መሓመድ ሑሴንን 4 ሽቶታት ትረክብን ከላም። ብወገን ፃወት ፈንቅል ድማ ኣብ መበል 12 29 ከምኡን 58 ዶ ካብ ሲራክ ብርሃነ፣ ዓብዱ ሽኮርን 20 መርሐ ዝሰኣብን ሽቶታት ብምርካብ ፅንዓት 4 ብ3 ክትዕወታ ተርአዮም። ኣብ ሙዳታት ዝተረኸባ ጋንታ ድማ ሮኬትን ፀሓይ በርቅን ክኾናን ከለዋ እዘን ክልተ ጋንታት ድማ ብማዕረ ውፅኢት 1 ብ1 ተፈላለየን። ኣብቲ ዕለት እውን ውድድር ኩዕሶ መርበብ ተኻይዱ ነይሩ እዩ። ኣብ ናይ ደቂ ኣንስትዮ መሰረት ንዊና ሕድሪ ድማ ንሓሊበት፣ ኣብ ናይ ደቂ ተባዕትዮ ድማ መሰረት ንዊና ብተመሳሳሊ ውፅኢት 2 ባዶ ረቲዐነን። ብሶኒያ ኣብ ዝተኻየደ ውድድር ኩዕሶ እግሪ ናይ ደቂ ኣንስትዮ ዊና ንሓሊበት ብፎርፋይት 3 ባዶ ስዕራን ከላ ስዕበን ዝተጋጠማ ጋንታት ድማ ሕድርን ሮኬትን ነይረን። እዚ ግጥም ድማ ጋንታ ሕድሪ ኣብ መበል 20 32 64 ከምኡ 69 ደ 2 ብመንገዲ ኣርያም ኣሮን ሓሓንቲ ድማ ካብ ሳብሪን ፋኒኤልን ሰማሕ ሳልሕን ሽቶታት ብምርካብ ብገፍሒ ውፅኢት 4 ባሮት ዓዊቶም። ናይቲ መዓልቲ ሳልሳይ ግጥም ንጋንታታት ሓሊበትን ዊናን ዘራኸበይ ነይሩ። ዊና ድማ ነቲ ግጥም ብምቁፅፃር ኣብ መበል ሳልሳይ 11 67 ከምኡ 91 ዶ ብመርሃዊ ሓጎስን ዓንዲት ስቴፋኖስን ኢብራሂም መሓመድን ከምኡ ድማ ሙኽታር ዑስማንን ሸቶታት ብምርካብ ብገፊሕ ውፅኢት 4 ባሎት ዓዊታ ውፅኦም። ኣብ ሙዳታት ዝተረኸባ ጋንታት ድማ ሮኬትን ሕድርን ክኾናን ከለዋ ተፃወታይ ጋንታ ሕድሪ ሳይሞን ኣብ መበል 88 ዶ ብዘንዝጋ ሸቶ ሕድሪም 1 ባሎት ዓዊታ ውፅኦም። ኣብቲ ዕለት ብተወሳኺ እውን ናይ ውድድር ኩዕሶ መርበብ ተኻይዱ ነይሩ እዩ። ናይ ደቂ ኣንስትዮ ፈንቅል ንፅንዓት፣ ፀሓይ በርቂ ንሮኬት፣ ናይ ደቂ ተባዕትዮ ድማ ምሕድሪ ንሓሊበት፣ ፈንቅል ድማ ንፅንዓት ብተመሳሳሊ ውፅኢት 2 ባዶ ክስዕረአን እንከለዋ ፀሓይ በርቂ ድማ ንሮኬት 2 ብ1 ስዒራቶም። ውሽጣዊ ውድድራት እዚ ሓይሊ ኣየር ኤርትራ ሎም ረቡዕ ዝካየዱ ግጥማት እውን ቀፂሉ ክውዕል ምዃኑ ዝበፅሓና ሓበሬታ ኣረድዩም። ፌደሬሽን ባድሚንተን ዞባ ማእከል ከም መቕፀልታ ናይቲ ዓመታዊ ዝውሃብ ስልጠና ሻትል ታይምስ ፕሮግራም መባእታዊ ኣምር ስልጠና ባድሚንተን ካብ 27 ናሓሰ 16 ሓምለ ን3ስተ ሰሙን ምስ ሃገራዊ ፌደሬሽን ባድሚንተን ኤርትራ ተሓባቢሩ ስልጠና ሂቡም። እዚ ስልጠና እዚ ንከባቢ 70 ስልጠንቲ ካብ ዝተፈላለዩ ንሳን ዞባታት ዝመፁ ኮይኖም 65 ሚታዊ ደቂ ኣንስትዮ ዝርከብኦም ኣብ ክሊ ዕድመ ካብ 7 ክሳብ 15 ንዝርከቡ ህፃናት ብሓደ መምህርን 4 ተሓጋዝ ተምሃርን ተዋሂቡም። ዕላማ እዚ ስልጠና ተካት ህፃናት ኣፍሪካ ነተን ክለባት ናይ ባድሚንተን ዝቕማ ዘሎ ንሳን ዘባታት ንምድራዕን ኣፍልጦ ወይ ፅልዋ ባድሚንተን ድማ ንምስፋሐን ምዃኑ ተሓቢሩም። እዚ ስልጠና እዚ ሰንበት 16 ናሓሰ ብዝተኸይደ ናይ ስልጠንቲ ምርኢት ኣብ ጅምናዝም ሃገራዊ ማሕበር መንስትያትን ተምሃሮን ኤርትራ ሓለፍቲ ስፖርትን ወለዲ ናብ ዝተረኽቡሉ ኣጋጣሚ ብልዑል ማዕረግ ተዛዚሙ። ኮሚቴ ስፖርት ባድሚንተን ብወገኖም ወለዲም ኣብ ዘርኣይዎ ምትብባዕን ደገፍን ውላዶም ዕዙዝ ተራ ከም ዝነበሮ ብምዝኽኻር ምስጋንኦም ኣቕሪቦም። እንግሊዛውያን ክለባት ኣስቶን ቪላን ዌስትሃምን ኣብ ጉዳይ መስርሕ ምስትስጋር ኣሮን ዋን ቢሳካም ኣብ ስምምዕ ከም ዝበፅሓ ተሓቢሩ። ኣስቶን ቪላ ነዚ ተወላዲ ኮንጎ ዝኾነ ናይ የማናይ መስመር ተኸላኻሊ ፈለማ ብልቓሕ ናብ መሰርዓ ክትፅምብሮ ፍቓድ ክወሃባን ከሎ ድላይ ምስ ዘለዋ ድማ ኣብ ሙዳእ እዚ 11 ዓመት ውድድር እውን ብቃዋሚ ኣባላት ክትገብሮ ከም እትኽእል እዩ ተሓቢርዋ ዘሎም። ዋን ቢሳካን ብክለብ ዌስትሃም ናብ ሚድላንድስ ተጓዒዙ ሕክምናዊ መርምሪ ክካየድኳም ቀጠልያ መብራህቲ ይወላዓሉ ጠርኒፍዎ ዘሎ ስምምዓት ግን ክሳብ ሕጂ ንጹር ኣይኮነን ዘሎም እዚ ወዲ 28 ዓመት ምኩር ተኸላኻሊ ብምክንያት እዚ ናይ ምስርሕ ምስስጋር ጉዳዩ ንቐዳሞት ክልተ ግጥማት ክለብ ዌስትሃም ኣብ ውድድር ቻምፕዮንሽፕ ክጻወተላ ከም ዘይከኣለ ዝፍለጥ ኮይኑ ምውፁ ዘይተርፍ መሲሉ ምጽንሑ እውን ርድ እዩ ካብ ፕሪምየር ሊግ ናታሕቲ ወሪዳ ዘላን ታሪካዊት ክለብ ዌስትሃም ኣብዚ ክራማት ንማቴዎ ፈርናንደዝ ብ85 ሚልዮን ፓውንድ ናብ ቶተንሃም ክትሰዶን ክላ ንሳመርቪል እውን ብ60 ሚልዮን ፓውንድ ናብ ስዑዲ ፕሮሊግ ኣፋንያቶ እያ እንተ ቲም ካብ መሳርዓ ክወፅእ ዝለዕለ ግምት ዝነበሮም ሓለቓ ጃረድ ቦወን ግን ምስኣ ክቕፅል ሓድሽ ውዕል ብምፍራሙ ኣብ ግዜኦም ኣዘራቢ ኩርናዒ ነይሩ ኣብዚ ክራማት ኣብ ንጡፍ ስራሕ ተኣተወት ቪላ ብወገና ዝተፈላለየ መስራሕት ወላ እኳ ተካይድ እቲ ተጠቃሲ ግን ብ117 ሚልዮን ፓውንድ ንሞርጋን ሮጀርስ ናብ ቸልሲ ዘፋነወቶዩ ከም በዓል ማንዛምቢ ዣዋ ጎመዝን ጋርናቾን ድማ ናብ መሳርዓ ፀንቢራያም ተበጊሳ ዘላ ዝሓለፈ ዓመት ንኤውሮጳ ሊግ ዝተዓወተትሉን ኣብ መድረኽ ፕሪምየር ሊግ ድማ ራብዓይ ደረጃ ዝሓዘትና ስቶን ቪላም ኣብዚ ዓመት ኣብ ቻምፕንስ ሊግ ኤውሮጳን ክሳተፍ ምዃና ዝፍለጥ ኮይኑ ምፍራም ኣሮን ዋንቢሳካ ናብ መሳርዓ ድማ መጠናዊ ጽልዋ ክህልዎ ትፅቢት ይግበር ቀዋሚ ሓለቓ ጋንታም ኣርሰናልን ሃገራዊት ጋንታ ፈረንሳን ኮይኑ ተጻወተም ሓደ ካብ ከዋኽብቲ ማእከል ሜዳ ኮይኑ ዝሓለፈ ፓትሪክ ቬራ ሓድሽ ዓላሚ ሃገራዊት ጋንታ ሴኔጋል ኮይኑ ከም ዝተመርፀ ተሓቢሩ ኣብዚ እዋን ወዲ 5 ዓመት ኮይኑ ዘሎ ፓትሪክ ቬራ ነዚ ቦታ ነቲ ኣብ ዋንጫ ዓለም ነዚ ሃገራዊት ጋንታ ካብ መድረኽ 32 ከስክራ ዘይከኣለ ፓፐትያዊ ተኪኡም ሒዝዎ ዘሎም ኣብ ከተማ ዳካር ሴኔጋል ዝተወልደ ፓትሪክ ቬራ ብመገዲ ዝስርሑ ኣቢሉ እታ ዝተወልደላ ሃገር ክዕልም ዕድል ረኺቡ ዘሎ ኮይኑ ነታ ወዲ 8 ዓመት ምስ ኮነ ዝኣተዋን ድሕሩ ድማ ዝወከላን ሃገራዊት ጋንታ ፈረንሳን ድማ ልዕሊ 100 ግጥማት ተካየደላ እንከሎም ኣብ 1998 ጽዋእ ዋንጫ ዓለም ኣብ 2000 ዓመተ ምህረት ድማ ዋንጫ ኤውሮጳ ክዓውታ ድማ ምኽኣሉን እዩ ዝከር ፈደረሽን ኩዕሶ እግሪ ሴኔጋል ድሕርዚ ዜናዊ ጓዓዊ ምዃኑ ኣብ ዘውፅኦ ጽሑፍ ኣመናብ ሕጉሳት ምዃኖምን መርኣያነትም ሒዞሞ ዘለዉ ሓድሽ ፕሮጀክት ምዃኑን ድማ እዮም ገሊፆም ሕጋዊ ውዕለ ፓትሪክ ቬራን ሴኔጋልን ከምኡ እውን ማዓስ ወግዓዊ ስርሑ ይጅምርን ብሕጂ ዕላዊ ከም ዝኸውን እዩ ዝንገር ዘሎም ፓትሪክ ቬራ ናብ ሴኔጋል ድሕርቲ ምስ ጀንዋ ኣብ ዝሓለፈ ወርሒ ሕዳር ዝወሰንዎ ናይ ምፍላይ መስርሕ ዝፍፀም ዘሎ ኮይኑ ኣብ ሰርያ ኢጣልያ የጠዓሞ ቬራ ነታ ጋንታ ኣብ መበል 20 ደረጃም ገዲፍዋዩ ተፋንዩ ኣብ ማእከል ሜዳ ብዝነበሮ ሓይልን ህርመት ፀወታ ናይ ምቁፅፃር ዓቕምን ዝልለ ፓትሪክ ቬራ ኣብ ታሪኹም 3 ፅዋኣት ፕሪምየር ሊግን 4 ፅዋኣት ኤፍኤ ካፕን ክዓትርን ከሎ ምስ ክለባት ኤሲ ሚላንን ኢንተርን ከምኡውን ማንሲቲ እውን ዓውታት ምግዛሙ ይፍለጥ ኣብ 2025 ውድድር ዋንጫ ኣፍሪቃ ኣብ ናይ ፍጻመ ግጥም ሴኔጋል ኣንጻር ሞሮኮም ኣብ ምውዳእ ሰዓት ብዝተወልዐ ህኮት ኣዘራባ ርእሲ ከፊታ ዝነበረትን ሜዳ ገዲፋ ምውፃእ ትዝከርን ሴኔጋል ድሕርቲ እዋን ብዙሕ ክጥዕማ ዘይከኣለ ዘሎ ኮይኑ ሓደ ካብ ወላዕቲ ትህኮት ዝነበረን ሕጂ ድማ ካብ መዝነት መሪሕነት ተኣልዩ ዘሎን ፓፔትያው ቦትኡ በዚ ምኩር ፀዋታ ይነበር ግን ከኣም ኣብ መዝነት ምስልጣን ብዙሕ ዓጋቢ ድሕረ ባይታ ዘይብሉ ፓትሪክ ቬራ ተተኪዩም ሃዋህውቲ ሃገራዊት ጋንታ ብመጠኑ ክዝሕልዩም ተገሚቱ ዘሎም
0: ባርከ ዝኸበርኩም ተዓዘብትና ትሕዝትና ዝወዲያ ኣለና ምስኻትኩም ፅናሕኩ ፊደል ገብሪ ህወቴ ንምክትታልኩም ደጊምና ነመስግን ብወገናይ ሰላም

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ መደብና ዝተፈላለየ ትሕዝቶታት ዘለዎ መደብ ናባኹም ንምባል ተዳሊና ኣለና። ንሎሚ ካብ ዝተዳለዉ መደባት ኣብ ሞባይል ዘለዎ ኣማራፅታትን ንዓመተ 2026 ኪንዩን ዝህሉ ቴክኖሎጂካዊ ምዕባልታት ኣብ ዓለም ከመይ ክመስል ምዃኑ ዝትንትን መደብ ሒዝና ቐሪብና ኣለና። ኣብቲ ስዒቡ ዝገልጽ ድማ ብዙሕ ግዜ ስለምንታይ ኸ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፅታት ዝበሃል ኣብ ሞባይል ዘሎ፣ ንምንታይ ኸ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ። ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክን ኣማፃን ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ኸዓ ብኻልኣይ ደረጃ ክቐርብ እዩ። ናብቲ ፈለማ ተዳልዩ ዘሎ መደብ ክነብለኩም እምባር ሰናይ ምክትታል። ፈለማ ተዳልዩ ዘሎ እምበኣር ብዛዕባ ኣብ ሞባይልና ካብ ዘለዉ ክንፈልጦም ክንጥቀመሎም ዘለና ኣማራፅታት ንክልተ ዘጠቃልል ይኸውን። እቲ ቀዳማይ ብዛዕባ ዘለዉና ኮንታክትስ ንብሎም፣ ኮንታክትስ ማለት ዝርዝር ኣስማት ወይ መዝጊብናዮም ዘለና ናይ ሰባት። ብዙሕ ግዜ ደጋጥም እንታይ እዩ፣ ንክልተ ዓመት ንሓሙሽተ ዓመት ንዓሰርተ ዓመት ዝኣከብካዮም ናይ ስድራ ቤት ናይ ፈተውቲ ናይ ኣዕሩኽ ቁፅሪ ቴሌፎናት ኣብ ሞባይልና ኣለዉ። ሞባይልና ገለ ምስ ትኸውን ግን ምስኡ እዩ ዝጠፉ። ብዙሕ ግዜ ሞባይል ተባላሻ ኣብ ዝመፃና ግዜ ከዓ እታ ቀዳመይት ትመፅእ ኣብኡ ዘለዉ ንዓመታት ዝኣከብክዎም ቁፅሪ ቴሌፎናት ኣለዉ። ልዕሊ ኩሉ ዘገድስ ከዓ እሱ እዩ። ስለዚ እንታይ ክንገብር ኣለና ዝብል ኣዝዩ ሓፂር ኣማራፂ ኣለና። ንኩሎም ኮንታክትስ ንኣብነት ኣብ ናተይ ናይ ሞባይል ኮንታክትስ እንተዳርእናዮም ልዕሊ 4000 ሰብ ተመዝጊቡሎ። እዚ 4000 ሰብ ናይ ብዙሕ ዓመታት ሞባይል ካብ ሕዝ ጀሚረ ዝኣከብክዎ ናይ ዕሮኽ ናይ ፈተውቲ ናይ ዓማዊል ቁፅር ቴሌፎናት እዩ። እዚ እንተ ብሓንሳብ ጠፊእኒ እዚ 4000 መዓስ ይኸዋልሎ? ነኒ ዝደወለ መን ኻድ የኽብል? ኣይኮነን። ስለዚ እንታይ ክንገብር ኣለና? ከም ኩሉ ሰነዳትና ከም ኩሉ ዶክመንታት ኣብ ሂወትና ደጋጥመና እሞ ኮፒ ጌርና ኣብ ፎልደር፣ ኣብ ፋይል፣ ኣብ ሃርዲስክ ንሕዞም። ክሳብ ሕጂ ዘለዉና ኮንታክትስ ከዓ ወይ ዝርዝር ኣስማት ኣብ ሞባይልና ዘለዎ ከዓ ከምዝኾነ ከነቐምጦም ንኽእል ኢና። ሕጂ ብኸመይ ነቐምጦም ናብ ዝብል ናብ ተቐዳሚይቲ ክንከይድ ኢና። ኣብ ሞባይልና ምስኣተና ኮንታክትስ ትብል ኣላትና። ናፍታ ኮንታክትስ ምስኣተና ከምዚ ትርእይዎ ዘለኹም ኣብ ላዕሊ ሰለስተ ነጥብታት ኣለዋ። ናፍታ ሰለስተ ነጥብታት ምስኣተና ብዙሕ ኣማራፅታት ክንረክብ ኢና። ማኔጅ ኮንታክትስ ናብ ትብል ንኣቱ። ማኔጅ ኮንታክትስ ኣብ ዝብል ኢምፖርት፣ ኤክስፖርት ወዘተ ብዙሓት ኣማራፅታት ኣለውና። ነዞም ዘለውና ብምሉኦም ኣብ ሞባይልና ዘለዎ ቁፅሪ ቴሌፎናት ኤክስፖርት ኮንታክትስ ክንብል ኢና። ኤክስፖርት ሕጂ ሴቭ ክንገብር ኢና ማለት እዩ። ኤክስፖርት ኮንታክትስ ምስ በልና ናብ መን ኢና ክንገብሮም ከዓ ኣብዚ መፂና ኣሎ። ናብ ሲም ዋን ድዩ ናተይ ሞባይል ክልተ ሲም ስለ ዘለዋ ናብ ሲም ዋን ድዩ ናብ ሲም ቱ ድዩ ዋላስ ናብ ኢንተርናል ስቶሬጅ ትብለንላ። ኣነ ሕጂ ናብ ኢንተርናል ስቶሬጅ ከምዝኾነ ስእሊ ከምዝኾነ ዶክመንት ዎርድ ዶክመንት ፋይል ሴፍ ክትገብረለይ ትኽእል እያ። ስለዚ ናብ ኢንተርናል ስቶሬጅ መሪፅ ኣለኹ። ናብ ኢንተርናል ስቶሬጅ ምስ መፀኹ ኣብዚኣ ኤክስፖርት ኣዝ ቪሲኤፍ ትብላላትኒ። ቪሲኤፍ ማለት ቪ ካርድ ፋይል ማለት እዩ። እዚ ዲጂታላዊ ስርዓተ ናይ ኮንታክትስ ወይ ካልኦት ቢዝነስ ካርድ መሳሊ ንሴቭ ንገብረሉ ኣማራፂ እዩ። ስለዚ ኤክስፖርት ኣዝ ቪሲኤፍ ኢለ ኣለኹ። መፂና እንተዳ ርእናዮ ኣብ ፋይለይ ተቐሚጡሎ ማለት እዩ። ኣብ ፋይለይ ተቐሚጡሎ ካብ ፋይለይ ከዓ ናብ ሜሞሪ ካርድ ድዩ ናብ ፍላሽ ድዩ ወዘተ ብብሉቱዝ ተደሊኻ ብሸርኢት ተደሊኻ ብፍላሽ ኮፒ ጌርካ ኣብ ሰነድካ ከተቐምጦ ዝኽእል ኣማራፂ እዩ ማለት እዩ። ኣብዚ ሕጂ ከም ኣማራፂ ኤክስፖርት የ ኢለዮ ፀኒሐ። ካልእ መዓልቲ ናብ ዝኾነ ሞባይል ኢምፖርት ክትገብሮ እንትንኣ ደሊኻ ከዓ ከማ ናብኣ ክንምለስ ኢና ኮንታክትስ ኢልና። ከምዚ ዝገለፅናዮ ኣብ ላዕሊ ሰለስተ ዶትስ ኣለዋና ሰለስተ ነጠብጣባት ኣብአን ኣቲና ማኔጅ ኮንታክትስ ክንብል ኢና። ዓንተ ወይ ኤክስፖርት ኮንታክትስ ኢና ኢልና ነርና፣ ሕጂ ግን ኢምፖርት ኢና ክንብል። ኢምፖርት ኮንታክትስ ምስ በልና ኣብኣ ምስ ጠወቕና ፎን ኦር ንሕና ኣብ ፎን ኢና ዘለና። ናብ ፎን ክመፅ ፎን ምስ በልኩ ኣብ ኢንተርናል ስቶሬጅ ዘሎ ምናልባት ፍላሽ እቲኻ ተለኻ ከዓ ዩኤስቢ ክትብለካ እዩ ማለት እዩ። ኣነ ግን ዓንቲ ወይ ኣብ ፎን ስለ ዘቐመጥናዮ ኣብ ኢንተርናል ስቶሬጅ ክብለ። ኣበይ ኢንተርናል ስቶሬጅ ምስኣተኹ ከዓ ኣብ ዳውንሎድስ ይደሎ። ኣብ ዳውንሎድስ
ኦኬ ምስ በልኩዋ ከዓ ረኣይዋ ኮንታክትስ ቪሲኤፍ ትብል መፅ እቲ ዓንተወይ ኮንታክትስ ቪሲኤፍ ሴቭ ጌርናዮም ወይ ኣቐሚጥናዮም ዝበልናዮ ኮንታክትስ ነዚኣ ምስ ጠወቕና ሽዑ ብምሉኦም እዚኦም 3,000 ድዮም 2,000 ድዮም 4,000 ድዮም ኮንታክትስ ናብ ሞባይልካ መፅኦም ሴፍ ክኾኑ እዮም ማለት እዩ። እምበርከስ እዛ ቀላል ካብ ነዊሕ ግዜ ኣትሒዛ ኣብ ከመማራፂ ኣብ ሞባይልና ዝነበረት ቅልል ዝበለት እያ፣ ግን ክሳብ ክንደይ ብዙሕ ነገራት ከተድሕነና ከም ትኽእል ይርዳእካ እዩ። ምክንያቱ ብዙሕ ሰብ ብዙሕ ግዜ ሞባይሉ ኣብ ትባላሸወሉ ግዜ ንሰባት ክድውለሎም ደሊ ሞ ይስእኖም። ስለዚ እዚኣ ጌርና ኩሉ ግዜ ዘለውና እንተ ኣቐሚጥናዮም ኣብ ነፍሲ ወከፍ 2 ወርሒ 3 ወርሒ ከዓ ኣፕዴት እንዳገበርና እንዳ ሴፍ ክንገብሮም ካብቶም ዝግብኡና ሓደ እዩ ማለት እዩ። ናፍታ ካልአይቲ ምስ ንመፅእ ድማ ብዙሕ ግዜ ሕጂ እውን ኣብ ሞባይል ኢና ክንመፅእ። ብዙሕ ግዜ ሰብ ሞባይል ኣብ ድገዝኣሉ ግዜ ካብ ዝሓቶም ክልተ ዓበይቲ ነገራት እቲ ሓደ እቲ ስቶሬጅ እዩ። ክንደይ ጂቢ ሜሞሪ ኢንተርናል ሜሞሪ ኣለዋ? ናይ 128 ድያ፣ ናይ 256 ድያ፣ ናይ 64 ድያ ወይ ልዕሊኡ ድያ? ካብቶም ዝሓቶም እዩ። ካልአይትን ቀንድን ዝሓተ ከዓ እታ ራም ትፍለ ክንደይ ራም ኣለዋ። ይኹን እምበር ዋላ 8 ጂቢ ራም እዩ ዘድልየኒ ኢልካ ምስ ገዛእኸያ ወይ 12 እዩ ደድልየኒ ወይ 6 እዩ ደድልየኒ ኢልካ ምስ ገዛእኸያ ሰኣን ኣጠቃቅማና እቲ ራም ኣይንጥቀመሉና ብዙሕ ግዜ። ምክንያቱ ራም እንታይ እዩ ዝጠቅም ንበል ኣብዚኣ ኣቐዲመ ብዛዕባ ራም ክሓስብ ከለኹ ዝመፀትለይ ሓንቲ ኣናሎጂ ዝበሃል ኣሎ ወይ ክልእ ስነ ሓሳብ ዝበሃል ኣሎ። ራም እንታይ እዩ እንተዳ ኢልና ንኣብነት ኣብ ሓደ ዓብዪ ኣዳራሽ ኣለና ንበል፣ ኣብ ኩላትና ኣብ ሓደ ዓብዪ ኣዳራሽ ኣለና። ኣብቲ ቅድሚት ከዓ ስቴጅ ኣላ። ኣብታ ስቴጅ ሕጂ ገለ ሰባት ሙዚቀኛታት ክኾኑ ክእሉ፣ መደረ ዝህቡ ክኾኑ ክእሉ፣ 15 20 ሰብ ትሕዝ ቦታ ከዓ ኣብቲ ቅድሚት ኣላ። ኩላትና 200-300 ከዓ ኣብቲ ኣዳራሽ ኣለና ንበል። እዚ ኣገዳስነት ናይ ራም ንምርዳእ ማለት እዩ። ስለዚ ኩላትና ካብቶም 300 ወይ 200 ኣብ ኣዳራሽ ኮፍ ኢልና ዘለና እቶም 12 ወይ እቶም 15 ኣብታ ስቴጅ ክድይቡ ይኽእሉ፣ ካብኦም ንላዕሊ እታ ስቴጅ ክትሕዛ ይትኽእልኒ። ስለዚ እቲ ኣዳራሽ እቲ ኢንተርናል ሜሞሪ ወይ እቲ 128 እቲ 256 64 ጂቢ ንብሎ ናይ ሞባይልና ክኸውን ከሎ እታ ስቴጅ ከዓ ራም እያ። ኣብዚኣ ኢና ሕጂ ክንፈልጥ ዘለና እዚ ኣናሎጂ እዚኣ እዚ ኣገዳሲት እያ። ካባና ካብቶም 200 ሰባት ኣብቲ ኣዳራሽ ዘለና እቶም መደረ ዘስምዑ ወይ ሙዚቀኛታት ወይ እቶም ደረፍቲ ኣብታ ራም ይድይቡ ኣለዉ እንተዳ ኢልና ኣብታ ስቴጅ ይድይቡ ኣለዉ ማለት እዮም። ስለዚ ራምና ራም ማለት ራንደም ኣክሰስ ሜሞሪ ማለት እንዲ ዝኾነ ድሰርሕ ንኣብነት ሙዚቃ ክትሰምዕ ትፀንሕ ሙዚቃ ካብቲ ዳራሽ ወፂኡ ናፍቲ ስቴጅ ደይቡ የስማዓካ ኣሎ። ተመሊስካ ካልእ ኣፕሊኬሽን ትኸፍት ኣበይ ትገድፎም ኣለኻ? ኣብቲ ስቴጅ ትገድፎም ኣለኻ። ነዚኦም እንተደኣ ነቲ ስቴጅ ክሊር ደይገበርካዮ ወይ ነፃ ክሳብ ደይገበርካዮ እቲ ራምካ ትሕዝ እዩ ደሎ ማለት እዩ። ስለዚ ኩሉ ግዜ ራም ክንጥቀመሉ እንተደኣ ኮይና ሓደ ኣፕሊኬሽን ትኸፍቶ ናፍቲ ስቴጅ ከይዲ እዩ ዝኽፈት። ኣብኡ ፀኒሑ ከዓ ምስ ዓፅኻዮ ከዓ ካብቲ ስቴጅ ወሪዱ ከዓ ናብ ኢንተርናል ስቶሬጅ ከዓ ይቕመጥ። እዚኣ ክንፈልጣ ዘለና ዝዓበየት ነገራት እንተ ደኣ ከፊትናዮም ኣብ ስቴጅ ደይቦም ኮፍ ኢሎም ዘዝኸፈትናዮም 10 ሰባት ትሕዚ ስቴጅ እንተ 15 20 ሰብ መሊእናያ እቲ ራም ካብ ጥቕሚ ወፃኢ እዩ ዝኸውን፣ ምክንያቱ ተታሒዙሎ ማለት እዩ። ስለዚ ኩሉ ግዜ ክንገብራ ዘለና እንታይ እያ? ንራም ክሊር ወይ ከዓ ነፃ ክንገብሮ ክንክእል ኣለና። ነዚኣ ኸ ብኸመይ ንገብራ? ሕጂ ኣነ ናይ ራም ከርአኩም እየ። ናይ ሃርድ ዲስክ ሽዑ ኣብቲ መራፅታት ስለ ዘሎ ባዕልኹም ፈቲሽኩም ክትረኽብዋ ትኽእሉ ኢኹም። እንተ ደኣ ኣገዳሲት ኮይና ትሰሚዓትኩም ከዓ በዚ ኣድራሻ ቴክስት ኣብ ትገብሩለይ ከዓ ከምፃ ይኽእል እየ ማለት እዩ። ስለዚ ከመይ ጌርና ራም ነፃ ንገብሮ ወይ ነፅርዮ ናብ ትብል ክንከይድ ኢና።

መጀመርያ ናብ ሴቲንግ ንኣትዩና ሕጂውን ኣቐዲምና ናብ ሴቲን ናእቲና ነርና ሕጂውን ናብ ሴቲን ናክንኣቱ ሴቲን ምስ መፃና ናብ ታሕቲ ዲቫይስ ኬር ትብላላ ኣብዚ ሕጂ ኩሉ ራም ስቶሬጅ ካ ወዘተ ወዘተ ዝብል ናይ ሞባይልካ ትርእየሉ ኣማራፂ እዩ ዲቫይስ ኬር ክንመፂና ናብ ዲቫይስ ኬር ምስ መፃና ከምቲ ኣቐዲመ ዝበልኩኹም ፕሮሰሰር ድዩ እቲ ሃርድ ዲስክ ድዩ ሜሞሪ ወዘተ ኩሎም ኣብ ዘለዉ ንሕና ናፍታ ሜሞሪ ትብል ክንከይድ ኢና ኣብዚ ሜሞሪ ሕጂ ኣቐዲምካ ቅድሚ ሰሙን ቅድሚ ክልተ ሰሙን ዝኸፈትካዮም ግን ኣብ ራም ቦታ ሒዞም ዘለዉ ክፀርዩ ዝግብኦም ብዙሓት ኣለዉ ናተይ እንዳፅራኽቦ ክመፅእ ስለ ዝፀናሕኩ ብዙሕ ኣይትርእዩ እንትኾኑ ብዙ ግን ስቲል ከዓ ብዙሕ ነገር ኣሎ ኣብናትኩም ብዙሕ ነገር ተኸፊቱ ከም ዝፀንሕ ክትርእይዎ ትኽእሉ ኢኹም በዚ ጋጣሚ ባትሪ ንባዕሉ እንታይ ኣብታ ባትሪ ትብል ኣማራፂ እንተደኣትኹም እንታይ እዩ ዝበዝሐ ባትሪ ዝውድኣልኩም ዘለውን እቲ ኦፕቲማይዜሽን ዝበሃል ኣሎ ከተልግስዎ ትኽእሉ ኢኹም ስለዚ ንሕና ግን ናብ ሜሞሪ ክንኣቱ ኢና እዛ ትርእዋ ዘለኹም ሜሞሪ ምስ ኣተና ክሊን ናው ትብል ኣላ እንተ ደኣ ክሊን ጌርኩማ ሕጂ ክንድዝ ዝኸውን ቦታ ፍሪ ክኸውን እዩ ካብ ራምኩም ትብል ኣላ ንኣብነት ናተይ ራም እንተ 8 ጂቢ ኮይና እቲ 4 ጂቢ ስቲል ተታሒዙሎ ድሮስ ተታሒዙሎ ማለት እዩ ስለዚ እዚ ክሊር ክትገብሮ ኢኻ ራምካ ከዓ ብግቡእ ክትጥቀመሉ ኢኻ ንኣብነት 3.4 ጂቢ ካብ 12 ይሰርሓሎ እንተ ኢላትኒ እንተ ደኣ ፍሪ ጌርካዮ ግን ክንድዚ ክትረክብ ኢኻ እዩ ትብለኒ ዘሎ ስለዚ ኩሉ ግዜ እዚ ክሊር ወይ ከዓ ክሊን ወይ ከዓ ነፃ ክንገብሮ ካብ ዘለና ኣማራፂ እዩ ናብዚ ኣቲና ናብ ሜሞር ምስኣትና ክሊን ናው ትብላ ኣላ ብምሉኦም ኣብዚ ሕጂ ክሊን ክንገብሮ ዘለና እዩ ማለት እዩ ክሊን ናው ክንብሎ ኢና ኣብዚ ከም ባክግራውንድ ኣፕስ ዝበሃሉ እስኻ ዘይትፈልጦም ግን ብድሕሪት ኮይኖም ዝሰርሑ ዘለዉ ኣፕሊኬሽናት ኣለዉ ናይ ሲስተም ፕሮሰስ ኣሎ ንኣብነት ኣንድሮይድ ባዕሉ ከም ዝበልናዮ ካብቲ ኣዳራሽ ደስ እዩ ናብ ስቴጅ ከይዲ እዩ ብሰርሕ ሞባይልካ ክትውልዓ ከለካ ራም ወስድ እዩ ሰርቪሳት ኣለዉ ዝተፈላለዩ ሰርቪስ ንብሎም ናይ ካሜራ ናይ ኪቦርድ ወዘተ እንዳበሉ ኩሎም እዚኦም ክሊን ምስ ገበርናዮም ሞባይልና ካብ ዝኾነ ግዜ ንላዕሊ ቅልጥፍቲ ክትኮነልና ከምቲ ንደልዮ ስራሕ ክትሰርሓልና ትኽእል እያ ማለት እዩ ስለዚ ኣብ ዲቫይስ ኬር ምስ ኣተና ከነፅርዮም ካብ ዘለና ኣነ ናይ ሜሞሪ ኣርአ ዘለኹ ናይ ባትሪ ኣለና ናይ ካልእ ናይ ካልእ ናይ ካልእ ኣለና እንዳኣተና ክንሪኦም ንኽእል ኢና ብፍላይ ኣብታ ስቶሬጅ ትብል እንተዳ ርኢናዮም እንታይ እዩ ስቶሬጅና መሊእ ዘሎ ንኣብነት ተጠቂምናሎም ዘይንፈልጥ ኣፕሊኬሽናት ዝብል ኣሎ ዚ ከምዝትሪእዎ ዘለኹም ተጠቂመሎም ዘይፈልጥ ኣብ ዝሓለፈ ወርሒ እንተደኣ ኮይኖም ከልግሶም ተደልየ ከልግሶም ኣለኒ ዱፕሊኬትድ ፎቶስ ዝብል ወይ ዱፕሊኬትድ ዝተደጋገሙ ስእልታት ኣለዉ እሶም ከዓ ከባቢ 45 ጂቢ ካብ ቦታ ይሕዙልካ ወዘተ እንተደኣ ርእናዮም ኮፍ ኢልና ሓንሳብ 15 ደቂቃ ወሲድና ሞባይልና እንተደኣ ኣብ ዲቫይስ ኬር ኣቲና ፈቲሽናያ ብዙሕ ነገር ከነፅሪ ምዃንና ሞባይልና ከዓ ዝቐልጠፈትን ዝሓሸን ቦታ ክትሕዘልና ምዃና ዘጠራጥረ የብሉን ርግፀኛ እየ ሞባይልኩም ፅቡቅ ጌርኩም ፈትሽዋ እዘን ክልተ ሎማዓንቲ ከም ኣማራፂ ጠቂሰየን ዘለኹ ብዙሕ ጥቕሚ ዘለዎን እየን ማለት እዩ ኣብቲ ስዒቡ ዝገልፅ ድማ ብዙሕ ግዜ ስለምንታይ ኢኻ እዚ ሂድን ፊቸርስ ወይ ሕቡእ ኣሰራርሓታት ወይ ሕቡእ ኣማራፂታት ዝበሃል ኣብ ሞባይል ዘሎ ንምንታይ ኢኻ ናይ ሳምሰንግ ጥራይ ተምፅእ ኣብ ሬድሚ ኸ ኣብ ካልኦትከ ዝብል ዝተፈላለየ ሕቶታት መፀኒ እዩ ነዚ ዝምልስ ኣዝዩ ሰፊሕ ዝኾነ ኣዝዩ ኣገዳሲ ታሪክን ኣብ ማእፃእ ናይ ሶፍትዌር ከረዳእና ዝኽእል ትሕዝቶ ከዓ ብከምዚ ስዕብ ተዳሊሎ ሰናይ ንክትታል ኣብዚ ሕጂ ኩለን ኣንድሮይድ እንደን ስለምንታይ ኣብ ሳምሰንግ ጥራይ ናተይ ሳ ኣንድሮይድ እንድያ ናተይ ሞቶሮላ ኮይና ኣንድሮይድ እንድያ ናተይ ዋን ፕላስ ኮይና ኣንድሮይድ እንድያ ናተይ ከምዚ ኮይና ኣንድሮይድ እንድያ ዝበሃል ነገር ኣሎ ኣብዚ ግን ኣዝዩ ሓደ ውሽጣዊ ኣሰራርሓ ናይ ኣንድሮይድ ኣሎ ኩሉ ተጠቃማይ ሞባይል ከዓ ክፈልጦ ኣለዎ ኢለ ይግምት እዚ እንታይ እዩ መጀመርያ ኣንድሮይድ ናይ መን እዩ ዝብል ሕቶ ኣብዝ ሓለፈ ሰሙን ዘቕረብናዮ ብዛዕባ ኣልፋቤት ዘለዎ ትካላት ክንገልፅ ከለና ከም በዓል ክሮም ኢልና ዝተፈላለዩ ትካላት ናይ ጉግል ኣድስ ኢልና ወዘተ ሓደ ካብኦም ኣንድሮይድ እዩ
እዚ ኣንድሮይድ ዝበሃል ናይ ሞባይል ኦፕሬቲንግ ሲስተም ብጉግል ዝማዕበለ ኮይኑ ጉግል መጀመርያ ንኩለን ሞባይላት ብነፃ ክጥቀማሉ ኣፍቂዱ ሓደ ካልኣይ ክጥቀማሉ ጥራይ ደይኮነ ከም ድላይን ገይረን ከዓ ሞዲፋይ ወይ ሰንዓ ክካይዳሉ ዝውሳኽ ክውሰኻሉ ዝጎድል ከጉድላሉ ተደይ ደለያ ከዓ ከም ዘለዎ ክጥቀማሉ ዝብል ሓደ ኣምሪፁ። እዚ ከዓ ኣንድሮይድ ኦፐን ሶርስ ንብሎ። ኦፐን ሶርስ ክንብል ከለና ሕጂ ድላይካ ክትገብሮ ትኽእል እዩ ማለት እዩ። ኣይተኸፍለሉን ኢኻ ብነፃ ኢኻ ትረኽቦ ወዘተ። ስለዚ ሞባይል ክንሰርሕ እንተደኣ ኮይና ሞባይል ምስ ሰራሕና ካብ እዚ ዓመት ዓመት ወይ ኣብ ዓመት ክልተ ግዜ ጉግል ዝሐድሶ ኣንድሮይድ ቨርዥን ኢልና 14 15 16 ወዘተ ኢልና ንኸዶ ኣምፂኻ ምጥቃም ጥራይ እዩ ማለት እዩ። ስለዚ ኦፐን ሶርስ ስለምንታይ እዩ ገይርዎ ንዝብል ኣንድሮይድ ኦፐን ሶርስ ፕሮጀክት AOSP ዝበሃል ሓደ ኣዝዩ ኣገዳሲ ነገር ፕሮጀክት ዘርጊሑ። ነዚ ክዘርግሑ ከሎ እንታይ እዩ ገይሩ? እቲ ኩሉ ግዜ ደር ኢዝ ኖ ፍሪ ላንች ይብሉ ወይ ነፃ ምሳሕ የለን ነፃ ዝበሃል ነገር የለን እንታይ ደኣ ድሕሪ እቲ ነፃ ትወሃቦ ገለ ነገር ኣሎ እዩ ዝበሃል። ስለዚ ጉግል ነዚ ትካላት ኣፍረይቲ ሞባይል ንኩለን ከም በዓል ሻሚ ንምፃእ ሬድሚ ንምፃእ ሻሚ ሬድሚ ሓደ እዮም ሞቶሮላ ንምፃእ በዓል ዘቲኢ በዓል ቴክኖ ወዘተ ኩለን ዘ ናይ ኣንድሮይድ ዝጥቀማ ነፃ ክብለን ከሎ እሰን ነፃ ክጥቀማ ከለዋ ናቱ ኣፕሊኬሽናት ከዓ ኣብኡ ስለ ዝሰርሕ ማለት እዩ። ንኣብነት ብዙሕ ግዜ ንገልፃ ኢና ህዋወይ ምስ ጉግል ኣብ ዘይተቃደወሉ ግዜ መጀመርያ ንኣንድሮይድ ክጥቀመሉ ትኽእል ኢኻ ተባሂሉ ከምቶም ኣፕሊኬሽናት ናይ ጉግል ኣፕሊኬሽናት ዝኾኑ ከም በዓል ዩቲብ ክሮም ፕሌይ ስቶር ግን ክትጥቀመሉ ኣይትኽእል ኒኣ ምስ ተባሃለ ንኣንድሮይድ ገዲፉ ናቱ ሃርሞኒ ዝተባሃለ ኦፕሬቲንግ ሲስተም ከም ደምፀ ኩሉ ግዜ ንዝክሮ ኢና። ስለዚ ነፃ ከፍቅደለን ከሎ እንታይ ማለት እዩ? ከምዚ ፅርግያ ሰሪሑ ብነፃ ይህበካ እሞ ኣብ መገዲ ደሎ መዐደሊ ነዳዲ ግን ናቱ ይገብሮ ማለት እዩ። እዚ እቲ ኣናሎጂ ዝበሃል እቲ መግለፂ ናቱ ፅርግያ ሰሪሑ ይህበካ ከም ድላይካ ከም ትኸይድ ገብረካ ኣብ መንገዲ ግን ዝተፈላለዩ ትካላትን እንዳነዳድን ይቕርበልካ ናቱ ማለት እዩ። ከምዚ ዓይነት ጌርና ኢና ንሪኦ በዚና ኦፐን ሶርስ ንብሎ። ነዚ ኦፐን ሶርስ ተጠቂመ ግን ሳምሰንግ ኣብ ውሽጢ ሓደ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ኣለዋ። እዚ ከዓ ዋን ዩኣይ ይበሃል። ዋን ዩዘር ኢንተርፌስ ማለት እዩ። ዋን ዩኣይ ይበሃል። ምናልባት ኣብ ሴቲን ናይ ሞባይልኩም ኣትኹም ኣባውት ፎን እንተዳ ርኢኹም ሞ ብጀካ እቲ ኣንድሮይድ ቨርዥን ዋን ዩኣይ ዝበሃል ትረኽቡ ኢኹም። እዚ ዋን ዩኣይ ዝበሃል ካልእ ኣብ ውሽጢ ኣንድሮይድ ዘሎ ኦፕሬቲንግ ሲስተም ናይ ሳምሰን ጥራይ ማለት እዩ። ኪድ ምስ በልና ካልእ ሸዋሚ ሙን ሸዋሚ ዝበሃሉ ሬድሚ ሪልሚ ወዘተ ዝሰርሑ ሸዋሚ ሚ ሞባይላት ከዓ ናቶም ኦፕሬቲንግ ሲስተም ኣለዎም ኣብ ውሽጢ ኣንድሮይድ ነቲ ኣንድሮይድ ከም ድላዮም ገይሮም ክሰርሕዎ ዘፍቅደሎም። እዚ ከዓ ኤምኣይዩኣይ ይበሃል ሚ ዩዘር ኢንተርፌስ ማለት እዩ። እቲ ፍልሊ ዝመፅእ ዘሎ እምበኣር ኣብዚ እዩ። በዚ ምክንያትን ሳምሰንግ ሞባይላት እዚ ዋን ዩኣይ ዝበሃል ዋን ዩዘር ኢንተርፌስ ዝበሃል ኣብ ውሽጢ ኣንድሮይድ ካልእ ኦፕሬቲንግ ሲስተም ስለ ዘለዎን ን ኣብቲ ውሽጢ ዋን ዩኣይ ዩ ሳምሰንግ ተጋላቢጡ ዝተፈላለየ ኣማራፅታት ኣብ ካልኦት ዘየለ ንረኽቦ ዘለና። እዚ ሕጂ ንሳምሰንግ ብልጫ ዘውህቦ ኮይኑ ትረኽቦ ብልጫ ዘውህቦ ጥራይ ደይኮነ ከዓ ድላዩ ዋጋታት እንዳፀውዐ ዝላዩ እንዳኸደ ከዓ ክሳብ ሕጂ ነቲ ዕዳጋታት ናይ ዓለም ተቋፂርዎ ዘሎ ማለት እዩ። ማለት መራሒ ኮይኑ ይኸይድ ኣሎ። ካልእ ሻሚ እንተዳ ርእናዮ ሚ ሬድሚ ሪልሚ ወዘተ እንተዳ ርእናዮን ከዓ ከም ዝበልክዎ ኤምኣይዩኣይ ዝበሃል ወይ ከዓ ፀኒሑ ሃይፐር ኦኤስ ኢኹም ትረኽቡ ሕጂ ኣብ ሞባይልኩም ኣትኹም ኣብ ሴቲን ኣባውት ፎን እንተዳ ርኢኹማ ብጀካ እቲ ኣንድሮይድ ቨርዥን እዚ ሃይፐር ኦኤስ ኢሉ እዩ ዳሕራይ ፀዊዕዎ ደሎ። ኣብ ናይ ገሊኹም ከዓ ኤምኣይዩኣይ ትረኽቦ ኢኹም። ስለዚ ትፍልሊ ኣብዚ እዩ ዘሎ። ሕቡ ኣማራፂ ዝበሃል ከምዚ ብዙሕ ግዜ ኣብ ሳምሰን ከምዚ ተሓብዩ ኣብዝኣትኻ ከምዚ ትረኽቦ ንብሎ እዚ ኤምኣይዩኣይ ዝበሃል የብሉ። ኣክንድኡ ናቱ ታርጌት ሒዙ ናቱ ዕላማ ሒዙ ኣነ ንከምዚ የ ዝሰርሕ ኢሉ ይሰርሕ ኣሎ። እቶም ዕላማታት ክንገልፆም ኢና። ቀንዲ ዕላማ ናይ ዋን ዩኣይ ግን እንታይ እዩ እንተዳ ኢልና ኣዝዮም ብዙሓት ኣብ ውሽጢ ኣለው። ንኣብነት ጉድሎክ ዝበሃል ኣሎ ነቲ ሶፍትዌር ከም ድላይካ ኣብ ውሽጢ ኮንካ ክትቀያይሮ። ንኣብነት
ባተን በዚ ፀኒሑ

ክትግበዝ ክትገብሮ ትኽእል፣ ቮሊም ባተን ጌርካ ደወል ክትቅበል ትኽእል፣ ቮሊም ፕላስ ጌርካ ክትቅበል ትኽእል፣ ቮሊም ማይናስ ጌርካ ክትዓፁ ትኽእል ወዘተ ዝበሃል ኣማራፂታት ወሲኽሉ። እቲ ብየማና ኢድካ ክትጥቀመላ ተደሊኻ ዘለካ ኣማራፅን ብፀጋማ ኢድካ ወይ ዓኼላ ይተኾንካ ሌፍት ሃንድ እንተደኣ ኾንካ ዘለካ ኣማራፅን እዚ እውን ሓደ ካፍቲ ዘለዎ እዩ። እዚ ማለት እንታይ ማለት እዩ? ንማኪናኻ ኣፍታ ትጥቀመላ ዳሽቦርድ ድላይካ ኣማራፂታት ምውሳኽ ማለት እዩ። ስለዚ ኣብ ሞባይልካ ድላይካ ክትገብራ ትኽእል ኣማራፂ ሓደ ካፍቶም ዋን ዩኣይ ኣንድሮይድ ካልኦት ዘይገብርዎ ዋን ዩኣይ ዝገብርዎ እዮም። ካልእ እዚ ሳምሰንግ ኖክስ ዝበሃል እዚ ከዓ ኣዝዩ ነቲ ሞባይሎም ንባንኪን ሲስተም ንባንክታት ንካልእ ናይ መኽፈሊ ገንዘብ ወዘተ ወዘተ ስለ ዝጥቀሙለን ሳምሰንግ ፔይ ዝበሃል ስለ ዘለዎን እሱ ኣዝዩ ምስጢራዊ ወይ ሰኪር ንምግባር ዝጥቀሙሉ ከዓ እዚ ሳምሰንግ ኖክስ ዝበሃል ኣሎ። ስለዚ ሳምሰንግ ኖክስ ዘለዋ ሃክ ኣይትኸውን ያ ቫይረስ እዚ ወይ ማልዌር ንብሎ ኣይትገብራን ኢኻ። እዚ ሩት ንብሎ ኣሎ ነቲ ሞባይል ምስ ሳምሰንግ ከምደይ ትራኸብ ትገብራ ሞ ዳሕርስኻ ድላይካ ትገብር ወዘተ ኣይረኽባን እዩ። ካልእ ኣብ ዋን ዩኣይ ዘሎ ኣማራፂ እዚ ካብ ኣንድሮይድ ብቐጥታ ዝመፁ ኣድቨርታይዝመንትስ ወይ መዋዓውዒታት ይኽልክል እዩ። ንሞባይልካ ኣብ ላፕቶፕ ወይ ኣብ ቴሌቭዥን ኣላጊብካ ከም ደስክቶፕ ትጥቀመላ እዚ ሳምሰንግ ዲኤክስ ዝበሃል ወይ ሳምሰንግ ዴክስ ዝበሃል ከዓ ካልእ እዩ። እዚ ማልቲታስኪን ዝበሃል ኣብ ሓደ እዋን ክልተ ነገር ክትሰርሐላ ትኽእል። መቓቒልካ ቅድሚ ሕጂ ብዙሕ እዩ ዘርእና ኢና። መቓቒልካ ብላዕሊ ገለ ትጥቀም ብታሕቲ ክልተ ትጥቀመሉ ወዘተ ወዘተ እንተደኣ ኢልና ኣብ ሳምሰንግ ጥራይ ንረኽቦ ብሰንኪ እቲ ኣብ ውሽጢ ኣንድሮይድ ዘሎ ዋን ዩኣይ ዝበሃል ኢንተርፌስ እዩ ማለት እዩ። ናብ ብሬድሚ ክንመፅእ ፀኒሕና። ቅድሚኡ ግን ነቲ ኣንድሮይድ ሳምሰንግ ዝሰርሖ ወይ ኩሉ ግዜ ኣፕዴት ዝገብሩ 14 15 16 ኢሉ ዝመፅእ ዘሎ ኸ ከም ዘለዎ ዝጥቀምሉ ኣለዉ ዶ እንተደኣ ኢልና መልዮም ከም በዓል ቴክኖ ንድሕር ከድና ብዙሕ ኣማራፂ ኣይውስኹላን ብኸምኡ እንተን ሞባይላት ዋላ ብዋጋውን ሕስር ድብላ ብዓብኡ ካብቶን ብሉፃት 45 ዝበሃላ ጉግል ፒክሰል ዝበሃላ ሞባይላት እንተደኣ ርኢናየን ፒክሰል ናይ ጉግልን እዚ ዝኾነ ይኹን ዝኻልኣይ ኦፕሬቲንግ ሲስተም ዋን ዩኣይ የብለን ኤምኣይዩኣይ የብለን ከም ዘለዎ እየን ዝጥቀማሉ። ስለዚ ከም ዘለዎ ዝጥቀማሉ እውን ኣለዋ ማለት እዩ። እዚ ሬድሚ ዝጥቀመሉ ኤምኣይዩኣይ ወይ ሃይፐር ኦኤስ ዝተባሃለ ኸ እንታይ ፍሉይ ነገር ኣለዎ እንተዳ ኢልና መብዛሕትኡ ግዜ ሬድሚ ዝጥቀምሉ ወይ ሻሚ ዝጥቀምሉ ናይ ዕዳጋ ጥበብ ወይ እቲ ቢዝነስ ስትራቴጂ ዝበሃል ናይ ዋጋ እዩ። ድልድል ዝበለ ሕጂ ሬድሚ ሻሚ ኣዝየን ፅቡቃት ስለ ዝኾነ ን ዕዳጋ ረኪበን ብዙሕ ሰብ ዝጥቀመለን ዘሎ ብዙሕ ኣማራፂታት እዩ ዘለዎን። ግን እንተደኣ ነቲ ኤምኣይዩኣይ ኣማራፂታት ክውስኽሉ ከምዚ ናይ ሳምሰንግ ሂድን ፊቸርስ ሕቡ ኣማራፂታት ገለ ክገብርሉ እንተደኣ ኮይኖም ዋግአን ክኸብር እዩ። ስለዚ ኣክንዱ ናብ ዋጋ እዮም ከይዶም ማለት እዩ። ኣብ ዋጋ ኣብ ብቕዓትን ተመርኪሶ እዮም ዝኸዱ። እንታይ ደኣ ኢሎም ቁሩብ ካብ ኣይፎን ዝቐድሕዎ ወይ ናይ ኣይፎን ስታይል ናይ ኣይፎን ኣገባብ ዝመስል ነገራት ግን ተጠቂሞም። እሱ ከዓ እንታይ ሓደ እዚ ዩዘር ኢንተርፌስ ዝበሃል ሞባይል ናይ ሬድሚ ክትሕዛ ከለካ ኣይፎን እያ ትመስለካ። እቲ ተጠቃምነት ወይ ምስ ተጠቃማይ ዘለዋ ርክብ ኣዝዩ ምቹእ ከም ዝኸውን ሰሪሖምሉ ኣብ ዲዛይን ኣብቲ ኣኒሜሽን ከም ስዋይፕ ክትከይድ ከለካ ካብ ኣፕሊኬሽን ናብ ኣፕሊኬሽን ክትከይድ ከለካ ዘሎ እቲ ኣኒሜሽን ዝበሃል ተገላቢጡ ዝኸይድ ኣብኡ ሰርሖዮም። ልዕሊ ኩሉ ኤምኣይዩኣይ ተገዲሱ ዝሰርሐሉ ነገር ግን ድልዳለን ዋጋን ዝብል ስትራቴጂ ሒዙ እዩ ዝኸይድ ማለት እዩ። ስለዚ በዚ ኣገባቢና ኣብ ሳምሰንግ ዝርከብ ሕቡእ ምስጢራት ወይ ሕቡ ኣማራፂታት ንብል ኩሉ ግዜ እሞ ተኸታተልቲ ከዓ እንታይ ደኣ ናይ ሬድሚ ከዘይትነግረና እንታይ ደኣ ናይ ሬድሚ ድብል ኣሎ። ምናልባት ንሬድሚ ንኤምኣይዩኣይ ማለት እዩ ሬድሚ ጥራይ ደይኮነ ንኤምኣይዩኣይ ዝተባሃለ ኣማራፂ ዘለዎን ናይ ሻሚ ውፅኢት ዝኾና ሞባይላት ግን ሓደ ሰከንድ ስፔስ ዝበሃል ኣማራፂ ኣለዎን። እዚ ሰከንድ ስፔስ ዝበሃል ንኣብነት ኣብ ሴቲን ኣቲኻ ስፔሻል ፊቸርስ ዝብል ኣሎ ሽዑ ሰከንድ ስፔስ እንተ መሪፅካዮ። እዚ ማለት ኣብ ሓንቲ ሞባይል ክልተ ሞባይል ምህላው ማለት እዩ።

ሞባይል ሲ ክልተ ኣማራፂ ኣለካ። ንኣብነት ኣብቲ ሓንቲ እንድሕር ኣትኻ ናይ ስራሕ ጥራይ ተገይርካያ ኣብቲ ሓንቲ ከዓ ናይ ውልቃ ጥራይ ዶክመንታት ወይ ናይ ክልተ ሰብ ዶክመንታት ኣብ ሓደ ሰነዳት ኣብ ሓደ ሞባይል ከተቐምጥ የኽእለካ እዩ። ምናልባት ተጠቀምቲ ሬድሚ እንተ ደኣ ሰከንድ ስፔስ ከመይ ጌርካ ትጥቀመሉ ክትፈልጡ ደሊኹም ቴክስት ፀሓፉለይ ኣብ ዝመፅእ ዘሎ መደብና እቲ ኣማራፂታቱ ሒዘዮ ክቐርብ እየ። ስለዚ እምበኣር ኣብዚ ናይ ኣንድሮይድ እንታይ ኢና ኣሎ ማዓንቲ ክንርኢ ፈቲና እንተ ደኣ ኢልና ኣንድሮይድ ሓደ መበገሲ ወይ ነፃ ኣፕሊኬሽን ወይ ነፃ ኦፕሬቲንግ ሲስተም ክኾን ከሎ ዋን ዩኣይ ዝበሃል ሳምሰንግ ድውስኸሉ ካልእ ናይ ውሽጣዊ ኦፕሬቲንግ ሲስተም ኮይኑ ኣብ ውሽጢ ዋን ዩኣይ ዘለዎ ኣማራፂታት ካብ ግዜ ናብ ግዜ እንዳዓበየ ይኸዱ ኣለው። ምናልባት ኣብዛ ግዜ እዚኣ መደብ ንሰርሓላ ኣብ ዘለና ግዜ ዋን ዩኣይ ቨርዥን 8.5 በፂሑ ኣሎ። እዚ ናይ ኤምኣይ ዩኣይ ናይ ወይ ሃይፐር ኦኤስ ንብሎ ናይ ሻሚ ከዓ 3.0 ገለ ኣሎ። ፅንሕ ኢሉ ናብ 4 ክመፅ እዩ ብዙሕ ናይ ኤኣይ ፊቸራት ወይ ኣማራፂታት ክውስኽሉ ምዃኖም እውን ካብ ዝግለፅ ዘሎ እዩ ማለት እዩ። ስለዚ ናፍታ ዝጀመርኩ ክምለስ ኣንድሮይድ ሓደ ነፃ ዝኾነት ኣፍራይት ሞባይል ክትጥቀመሉ ትኽእል ኦፕሬቲንግ ሲስተም ክኸውን ከሎ እቲ ዋን ዩኣይ ወሲኻ ሳምሰንግ ናታ መቐረት ትውስኸሉ፣ ሬድሚ ወይ ሚ ዝበሃል ካምፓኒ እዚ ኤምኣይ ዩኣይ ሃይፐር ኦኤስ ወሲኹ ናቲ መቐረት ትውስኸሉ፣ ዋን ፕላስ እውን ናቶም ኣለዎም ኦክሲጅን ዝበሃል ኣለዎም። ዋን ፕላስ እውን ካልኦት ክሳዕ ሕጂ ኣይ ነናተ ናይ ገበራን ከም ዘለዎ እየን ጥቀማሉ ዘለዋ ማለት እዩ። ስለዚ እዚ ሓደ ካፍቲ ታሪክን ኣማፃፃኣን ኣንድሮይድ ኦፕሬቲንግ ሲስተም ካብ ጉግል ጀሚሩ ከመይ ኢሉ ካልኦት ትካላት ነናተን ነቲ ጉግል ብነፃ ዝሃበን ኣንድሮይድ ተጠቂመን ኣብዚ በፂሐን ዝብል እዩ። ምስ ዝኸይድ ሓደ ኣዝዩ ከም ታሪክ ክንፈልጦ ዝግበአና ወይ ክንፈልጦ ዘለና ነገር ከ ኣሎ። ከም ኦፕሬቲንግ ሲስተም ክንሪኦም ከለና ናይ ሞባይል ኦፕሬቲንግ ሲስተም ብደረጃ ተጠቃምነት ብዓለም ደረጃ ቀዳማይ ዘሎ ኣንድሮይድ እዩ።

ተዓዊትሉ ዝበልናዮ ዊንዶውስ ኣብ 2010 እንታይ ድብላ ተሓስባ ነይሮም ዝበዝሐ ህዝቢ ዓለም ዊንዶውስ ዝዓይነተን ዊንዶውስ ኦፕሬቲንግ ሲስተም ዘለዎን ላፕቶፕ ወይ ደስክቶፕ ኮምፒውተራት ይድሕስ። እንተ ደኣ ዊንዶውስ ሞባይላት ዘርጊሕና ንኣንድሮይድ ይኹን ንኣይኦኤስ ይኹን ክንቋፀሮም ንኽእል ኢና። ምክንያቱ ሰብ ሞባይል ኣላቶ ሞባይሉ ዊንዶውስ ተኮይና ኮምፒውተሩ ከዓ ዊንዶውስ ተደኣ ኮይና ክልቲኡ ዊንዶውስ ኢሎም ሓደ ፕሮጀክት ኣበጊሶም። እዚ ሕጂ እንታይ ድኸውን ዘሎ ኣብዚ ዘመናዊ ናይ ሞባይል ውድድር ኣፕል ኣብ 2007 ዓብዩ ክወፅእ ከሎ ጉግል ኣብ 2008 ወይ ኣንድሮይድ ኣብ 2008 ይመፅዩ። ድሒሩ ኣብ 2010 ግን ማይክሮሶፍት ኦፕሬቲንግ ሲስተም ዝበሃል ሒዙ መፂና። ዕላሙ ከዓ ከምዚ ዝገለፅናዮ እዩ። ስለዚ ድሓር ግን እንተ ዳ ርኢናዮ ኣብ ዕዳጋ ንኣይፎንን ንኣንድሮይድን ክወዳደረን ኣይከኣልን። እዚ ናቱ ምክንያት ነይርዎ። ስለዚ እንታይ ኢሉ ሓራይ እምበኣር ናተይ ኦፕሬቲንግ ሲስተም ኣለኒ፣ ዊንዶውስ ኦፕሬቲንግ ሲስተም ኣለኒ። እንተ ደኣ ንኖኪያ ገዚአ እያ፣ ኖኪያ ከዓ ናታ ሃርድዌር ተፍሪ ስለ ዝነበረት እንተ ደኣ ንኖኪያ ገዚአ እያ፣ ናተይ ሃርድዌርን ናተይ ሶፍትዌርን ሃሊኒ ንዕዳጋታት ዓለም ክብሕቶ እየ ወይ ከዓ ክቋፀሮ እየ ኢሉ ንኖኪያ ብ7.2 ቢልዮን ገዚእዋ ማለት እዩ። እዚ ምስ ገዝአ ግን ከምቲ ዝበሎ ንዝክሮ እንተ ኮይና በዓል 2011 እተን ሞባይላት ዝነበራ ዊንዶውስ ዝበሃላ ብዙሕ ሞባይላት መፅአን። ስለዚ ንሓደ ሞባይል ዘማዕብሎ እንታይ እዩ እንተ ኢልና ንኣብነት ኣነ ሓንቲ ኣፕሊኬሽን ሰርሐ ዝያዳ ተጠቀምቲ ዘለውዋ መንያ ኣንድሮይድ እንተ ኮይና ናብ ኣብ ፕሌይ ስቶር ይፅዕና፣ ፕሌይ ስቶር ከዓ ብዙሕ ተጠቀምቲ ረክበላ ይሸጣ። መብዛሕትም እቶም ኣፍሬይቲ ናይ ኣፕሊኬሽናት ዝበሃሉ ግን ድሮ ኣይፎንን ወይ ኣይኦኤስን እዚ ናይ ኣንድሮይድን ከይዱ ስለ ዝነበረ ክወዳደሩ ኣይከኣሉን፣ ወይ ድማ እዚ ንዊንዶውስ ዝበሃል ኣፕሊኬሽናት ከማዕብሉ ኣይተገደዱን ወይ ከዓ ኣይተገደሱን። ስለዚ እቲ ተገዳስነት ናይዞም ኣፕሊኬሽናት ሓደ ካልኣይ ድሮ ኣብቲ እውን ነናቶም ማዕቢሎም ነይሮም ኢልናዮም። ስለዚ ንኣፕል ዝዕወቶ ሲስተም ናቱ ነይሩ፣ ንኣንድሮይድ ዝዕወቶ ሲስተም ወይ ኣገባብ ናቱ ነይሩ። እዞም ክልቲኡ ግን ንዊንዶውስ ግን ኣይዕወቶን። ስለዚ ኣደዳ ክሳራ ኮይኑ ኖኪያ ኣይማዕበለን፣ ዊንዶውስ ኦፕሬቲንግ ሲስተም ኣይማዕበለን ኣብ ሓደ እዋን ተዓፅዩ ማለት እዩ። ስለዚ እንታይ እዩ እቲ ዝጥቀማሉ ናይ ቢዝነስ ኣገባብ ወይ ቢዝነስ ስትራቴጂ ክሳብ ክንደይ ተወዳደርቲ ኮይነን ንገሊአን ይዕብየን ንገሊአን የን እሰን ምዃኑ በዚ ክንርኢ ንኽእል ማለት እዩ። ስለዚ ኣብ ሓደ እዋን ኣብቲ ግዜ እቲ ናይ ማይክሮሶፍት ሲኢኦ ዝነበረ ስቲቭ ባልመር ዝተባሃለ እዩ ነይሩ። ስቲቭ ባልመር ድሒሩ እቲ ሓሳብ ቅኑዕ እኳ እንተነበረ ዝተጠቀምናሉ ስትራቴጂ ግን ኣይተዓወተን፣ ብልዕሊ ኩሉ ከዓ ኣብ ከምዚ ኩነታት ኮይና ንኖኪያ ክንዲዚ ቢልዮን ዝኣክል ምግዛእና ዓብዪ ጌጋ እዩ ነይሩ ኢሉ ከም ዝተኣመነሉ ኢኻ ትርኢ። እዚ ኮይኑ ግን ማይክሮሶፍት ኣብ ሞባይል ይኽሰር ዳኣ እምበር ኣብ ዕላማዊ ዕዳጋ ክንሪኦ ከለና ወይ እቲ ካፒታል ክንሪኦ ከለና ግን ንብሙሉአን ናይ ቴክኖሎጂ ኩባንያታት ብፍላይ ከዓ ነዘን ክንገልፀን ፀናሕና ማይክሮሶፍት ምስ ኣፕልን ምስ ኣንድሮይድን እንተደኣ ወዳዲርናዮ ብዓይኒ ካፒታል መፂኻ ወላ ብመሪሕነት ቴክኖሎጂ እውን መፂኻ ኣብዚ ናይ ክላውድ ሲስተም ናይ ኤኣይ መተግበሪታት ወዘተ እንዳሰርሐ ዘለዎ ካፒታል ግን ክሳብ ክንደይ ዓብ ምዃኑ ወይ ነዘን ክልተ ዝገለፅናዮ ትካላት መሪሕወን ይኸይድ ምህላው ግን ሓደ ካፍቲ ትንታነታት ናይ ሞባይልን ዕዳጋታትን ሶፍትዌር እንድታሰር ኮይኑ ኢና።

ባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከታተልዎ ፀናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ። ካብዚ ናይ ሎም መዓንቲ መደብና ገለ ነገር ሓድሽ ረኺብኩምን ተዘናጊዕኹምን ከም ትኾኑ ተስፋ እንዳገበርኩ ዝመፅእ ዘሎ ሰሙን ብካልእ ብትሕዝቱ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክህታልኩም ደጊመ የመስግን ሰናይ ቅነ

ሓበሬታ ካብ ሚኒስትሪ ዜና ኩልኹም ብመንገዲ ጋዜጣ ሬድዮን ቴሌቭዥንን ምልክታ ምውዕዋዕ ወይ እውን ካልእ ክተቃልሑ እትደልዩ ኣገልግሎት ዝወሃበሉ ኣብ ማእከላይ ቤት ፅሕፈት ፎርቶ ዘይኮነ ኣብ ማእከል ከተማ ኣብ ጥቓ ባንኪ ኤርትራ ፊት ቤት ፅሕፈት ኣገልግሎት ፖስታ ኣብ ዝርከብ ቤት ፅሕፈት ማርኬትን ምዃኑ ንሕብር። ብተወሳኺ ኩልኹም ወነንቲ ቴሌቭዥን ዓመታዊ ግብሪ ቴሌቭዥን ኣብ ማእከላይ ቤት ፅሕፈት ማርኬትን ከምኡውን ኣብ 13 ንኡሳን ዞባታት ኣስመራ፣ ከረን፣ መንደፈራ፣ ባሮንቱ፣ ተሰነይ፣ ደቀ ምሓረ፣ ዓዲ ተክሌዛን ሓጋዝ ቀሪብኩም ክትከፍሉ ነተሓሳስብ። ሓበሬታ ካብ ሚኒስትሪ ዜና።

0: ግን ኣዘ ሓቲ እሲት በይና ገብኣት ምንገብእ ሎም ዝሩፈ ኩላ ለይ ገብንገበረ ትኩል ትትገዳዕቱ ከሻንከተመጅተማዕና ለለኣምሩ ሲት ይብሕሪ ሰለየ ትበልዛቱ ማሻ ትባረክለ ግሩም ላስተፊደ መኑ ስክ ልሕርስ እግልሚ ክማ ዘመን ብድዩእሊ ዘመን ሉ ብዋጅብ ሉ ካለሳት ምንገቢእ ሓተ ይነቀስ ምና ላኪን እሊታት እሊ ዘመን እሊ ወቅት ልግል ዲብ ሽቁል ግል ኢቱፈግል ኢትጊስ ዲቡ ወማ ገለ ግል ኢልንቀስ ምና መሳዕደት ምንዕያ ኣለናያ ገልትግበእ እግለ ዲባ ምን ወቅት ንስተደይከ ዲባ ሓጃት እግሊ ሕተት ሓዝዩ ብናህየት ናይ ማእሰሰት ኣው መሄ ለሸቀ ዲቡ ትካል ገባእ ምንገቢ ሄና ደሞ ንቦታ ለ ሕነ ከም
1: ትካላሎ
2: መርሓባ
1: ኣሕመድ من أسمرا
2: مرحبا أحمد
1: أنا يعني ببل كصوص برنامج رأي قل حد حزي عالكو
2: تسألني
1: أول كشوم قل حمدك حزي عني بكصوص البرنامج لأسألة قلنا دراسة قلنا وسق قلنا عابي البرنامج اللي بعد باليركي
2: شكرا
1: وقل حامد هيني حامد أورت منا شبابات يعني مثل سنيتو وقبل مبارين حمدو وأبشرك قل حزي يعني من دلل لي مدرستنا وسكا ودي على درجات كل بصح زين هي حب وشكرا
0: بارك الله فيك شكرا حمودي
2: تمام نتلاله
0: نتلالي ازي دي بناهيت ناي مؤسسات لدي بو شقيا مثلا ادي نحن ما نبو تعمل لنا دي مؤسساتنا هنا دي بس بداليات روتا ديكر مولو لي بديبن ጀኒት ለልትርዕ ዲቡ ኣካንላ ዲቡ ማፃ ለጀኒተን ሙስ ዲብ ሽቁለን ተሽቁለን ምስለ ሽቁለን ዲቡ ማፃ ኣቡ ሰዓት ከማ ለበልኮ ክዕል ኮለ ሰዓት ምን ሰዓት ወነስቱ ክልእ ሰዓቱ እብል ንገሳ ኣጠብያ ወማፃ ቤት ሓትገቲ ምንገቢ ላኪ ፍርሰትለ ይትረክባ ክብ ደረጀት ናይ ደሸቅያ ዲቡ ማኣሳሳት ገብእ ኣለምንክእ ነመሳዓደ ትረክባ እንደ ገሳ ጅናህ ጠብዮ ወዲብ ሽቁለ ንሳትፋ ከምና እ ለምስዳር ኣለና ሰኣት ልለያ ሃላ ማእሰሳት ስብዳልት ናይ ሮተ ህለየት ኩለን ማእሰሳት ከምሰሉም ቦታት ኣለያ ከእሊ ሓተ ምን መሳዕደ ለትገቢእ ደረጀት ናይ ማእሰሳት ንዓና
2: ቴለፎን ግናት ሃሎ መርሓባ
3: ኣሎ ሰላም ዓለይኩም
2: ዓለይኩም ሰላም
3: ክፈለይኩም ለሙሻረከት ንሻርክ ቤና ምስለ ዶክተር ንትራከብ ቤና
2: ሳድ ንትፈደለ መን እንት
3: ኣዩ ሓሲና ብተባህል መንከረን
2: መርሓባ ሓሲና ትፈደል
3: ኣዩ ላዓለ ግልና ኩሉ መረት ነዚፍ ወደየ ክልአ ሻሃር ይበፅሕ ድብየን ሊ ክልአ ሻሃር ይሓልፍኒ
0: ለሚቱ
2: ከምወለድክ
3: ላ እ ወልድ ነዚፍ ወደ ኣምስናናየ ከምሰን ንዝህር ክልአ ሻሃር ወደይኮም ንገብእ ዓንሳት ንህርለይኮ ክልአ ሻሃር ወስቡዕ ወደይኮም ገብእ ገይስምኒ ዲሙ ሰበብትላኪን ይኣመርኮኒ ኣርባዕ መራት ጋይስምኒ ኣለክኒ ዲብ ብክላል ሰነትን ሰበቡ ላኪን እኒ እዚ ኣመርኮም ዶክተር ትስተእሊ ግዲ ሓዘይኮ ማዕለሽ ባረከ ለሲክኒ ይብሉ
2: ማም ሽኩረን ኣርእስና ጥባይታ ላኪን በሊስ መንቦ በክትግናባ መርሓ ሽኩረን ሓሲና
0: ይዋ እዚላ ናየት ፍርዱ ላርእስ ምና ኣቲ ብህለታ ይዋ በሊስ ዲብ ናህየት ጥባይ ዎ ሓሊብ ማዕኒቱ ለመናርፊት ናየውት ኣይኮን እዚላ ናህየት ናይ ሓዚና ትብላ ልዓለት ምምክን ዲብ ሕክምና ቀርበት የቀርበት በርዲ ወታትና ላኪን ዲብ ሕክምና እንተቀርበት ብዙሕ ኣለሻ ምምክን ሓጀት በሲጠት لقليل حاجة قلت هدايا لبديبة اللهم RH positive negative لبهلا لبزوح اللا دي حكمنا عام إلا بس دي بحكمنا ده قاربة أمور قلت فتح قدر
2: قلت هزا مبالا
0: أيوة قلت هما مبالا باني شي قليل يكون أربع مرات ولا قلح وقايس اللا دي بمت حكمنا ده قايسات قل أمورا قلت لي تقبع بديبة قلت دي بحكمنا قلت تقرب بديبة لغا مشكلة الله يقلني وتبلها ليت ذات ور شهرين يحلف فيها يحلف فيها لاني الذي بحكمنا ان قربت لا مرمراتات لا لقبي بحس لا حق هو اللي تامرته لا ميت قراهم الا لكن لا سبب قلت توضح قدر

0: እዚ ዘውግል ኣለዎም ደረትናዮም ሉ ኩሉ ኢትዮጵያ ብሕፍስ እንደ እኩቡ ድለ ማና መሻክል ኢለ መፅኒ
1: ባት ቀደረተ ዳዋ ምን ትነስእ
0: ሰነት
1: መንገበ
0: ቀብረት መንገዲ ኣድ ሕያና ይኮን
1: ጀበረት
0: እቲ መንገቢ ናይ ሓኪም ብሌጣ ግልትንሳዕ ብዲባ ግናታ
1: ናይ ኣኸር ልእከትካ
0: ናይ ኣኸር ልእከች ክማል ብላዕል ኮላን ለዋጅብ ሓተ ኣጥብዮት ከፈቶ ኣጠቢቡ ሕ ርእሲ በምራ ዝሰክብ ተጥብዮ ቀድር ግሲትን እንታ በስ ለምህመት ሓጀት ሚቱ ጥፍል ዓልቀት ግልትደገፍ ብዲባ ከ ምትሓድ ትደገፍ ብዲባ ምሰር ግለጡ ብኩል ሕት ኣቲ ከምሃለ ግልትኣክድ ብዲባ ልእሲት ሃዋ ገሊል ንሳ ወሊ ወካሊ ኣክሉ ላ ከፍዮ ላ ወላ ከፍዩ ለ ሂኒ ባ እበሽንቱ ዲባ ምዕል ሂኒ ከማለ ቤና ሃወቐት ብሰዑታት ጋብኣ መንገቢ ሰዓት ወንስቱ ወለ ክልእ ሰዓት ምኑ ንርእዩ ከም ወቅት ዲባ ምዕል ጋ መንገቢ ሰማን እስ 2ስ ክልዕ ሰዓት ብለ ንዓቀነት ግለ ጅና ብዋጅብ ጠባህ ዝኣከደት መንገቢ ለብዕድ ግራሁ መፅእ ቀሊልቱ ካዲብለሓፈስ
1: ጥብል እንተጠቢ ፀናሓካት ለበድል ኣክለይ ውቃት ግትንሳእ በታ
0: ዲብጥብ
1: ክምሰል ፀብጠዩ
0: እለ ጥብ ሓቁ ፀብጠዩ ለ በርዶ ክእኖም ባላንስ ትበሃል ኣላ ማና ሚዛንየት እነ ዶ እቶም ገል ኣጥፋል መወዱ ግልሓተይቱ ኣክተይሮ እለ ገል ኢ ልግባእ ልተጃዋህዙ ግሉ ሓቁሃ ምን እል እንዳ ዓረፈ ዲብልዩ ልትዓዲ ናሂየትላ ብዙሕ ምሽከለት እዩ ታመፅ ዲበኒ ኣክል ባላንስቱ
1: ወቀት ሰበተመት ዘይብላ እግልና እትምምቱ ወቀት ሓር ባዕደ ርእሲ እንሻላ ንትራከብ ሽክረን ሓይሳም ሓይሳት መታቅብለት በርናመጅ ገለ ዳሓም ናዮም ርእስና ናዮም በርናመጅና ዘይብላ ተማ ሓቆ ክልእሳምን ኣብዕ ፅባጥ ንትራከብ

0: ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ናይ ሎሚ መደብና እምበኣር ኣብዚ ሶሙን እዚ ካብ ዘጋጠሙ ሓደጋታት እዩ ክኸውን። ከምዚ ንዕዘቦ ዘለና ተቐዳማይ ትሕዝትና ኣብ ከባቢ ሰይድሽ ዘጋጠመ ኣብ መንጎ መኪናን ብሽክለታን ዝነበረ ሓደጋ እዩ ክኸውን። እቲ ካልኣይ ሓደጋ ድማ ኣብ ከባቢ ፋሚሊ ኣየለ ዝነበረ ሓደጋ እዩ። ከምዚ ንዕዘቦ ዘለና መርሐዛ ተሽከርካሪት መስተሰትዩ ንፓሎ ሃሪሙ ከምኡውን ናፍቲ ትካል ናይ ፋሚሊ ኣየለ ዝኣተወሎ እቲ ትሕዝትኡ ሓደ ብሓደ ናብኹም ክነብሎ ኢና። እዚ ጥራይ ዘይኮነ ሳልሳይ ትሕዝቶና እውን ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መስተሰትዩ መርሐ መኪና ምስ ሴማፎሮ ዝተጋጨውሉ ትሕዝቶ እውን ኣካል መደብና ክንገብሮ ኢና። በቲ ቀዳማይ ዘጋጠመ ሓደጋ ምስ ጅምር እዚ ንዕዘቦ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ሰይድሺ ንግደት ደብረቢዘን ኣብ ዝነበረሉ እዋን ተሽከርከርቲ ዝመርሑ ከምኡውን ኣጋርን መራሕቲ ብሽክለታን ኣብ ዝጓዓዝሉ ዝነበሩ ፀዓቂ ተሽከርከርቲ ኣብ ዝነበረሉ እዋን ዘጋጠመ ሓደጋ እዩ። እቲ ሓደጋ እንታይ እዩ ዝመስል ነይሩ? ጠንቂ ሓደጋ እንታይ እዩ? እንታይ ሳዕብን ከተኸትልሎ? ካብኡ ክንምሃሮ ንኽእል መልእኽቲ ኸ እንታይ እዩ ዝመስል? ምስቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ቃል ምሕተት ኣካይደ ኣለኹ፣ ተኸታቲልና ያ ንመለስ።
1: እቲ ሓደጋ ብዕለት 11 ወር 826 ኣብ ሰዓታ 78 እዩ። በዓል ብሽክለታ ብምክንያት ንግደት ናይ ቪዘን ብብዙሕ ተሽከርከርቲ ውሕዛሉ ዝነበረ ሰብ ብሽክለታ ክሳልሙ ንቪዘን ደወርድሉ ዝነበረ ሰዓታት እዩ ነይሩ።

0: መራሓ መኪና እውን ካብ ኣስመራ ተበጊሱ ንባፀዕ እንዳተጓዓዘይ ኣብ ከባቢ ሰይድሺ ኣብ ክሩባ እዩ እቲ ሓደጋ ዝመራሓ ብሽክለታ ምስ ክልተ ርእሱ ኣብ ክሩባ ተሰሪዖም እንዳተጓዓዙ ከለዉ ዝመራሓ መኪና ከዓ ካሓልፎም እቲ ተጠው ክልቲኦም ኣብቲ ክሩባ እቲ ክሩባ እውን ከምዚ ፊደልበ ዓይነት ክሩባ እዩ። መራሓ መኪና እቲ ክዕፀፍ ከሎ ዝያዳ ዓባይ መኪና ስለ ዝኾነት ኣግፊሑ ዘይ መስመሩ ሒዙ እዩ ዝዕፀፍ። እቲ መራሒ ብሽክለታ ግን ብመስመሩ እናተዓፀፈ ከሎ ኣግፊሑ ቅሩብ ብዝኾነ ግን እቲ ንቦቱ እናተመለሰ እቲ መራሒ መኪና ንቦቱ ክመለስ ንየማን መስመሩ ክመለስ እቲ ሓደጋ ተፈፂሙ። በቲ ሓደጋ ሳዕበ ሳዕበን ከዓ ከም ሳዕበኑ ከዓ መራሒ ብሽክለታ ሽዑ ንሽዑ መጀመርያ ብቀዳማይ ጎማ እዩ እቲ ሓደጋ ተፈፂሙ። ብካልኣይ ጎማ እውን ተወሳኺ ነይሩ። በዚ ግን ትሳዕብን ናይ ሞት ጉድኣት ክበፅሕ ክኢሉ ማለት እዩ። ብጣዕሚ መንእሰይ ምዃኑ ወዲ 20 ዓመት ንእሸይ መንእሰይ ውልዶ ዝኾነ መንእሰይ ከምዚ ኢል ካብ ፅርግያ ተዛሓዝሑ ክትሪኦ ከለካ ኣዝዩ ዘፀግም እዩ። እዚ ከዓ ጠንቂ ሓደጋ ኣብ ኩርባ ምቅዳም ንብቅድሜኻ ዘለዉ ኩሉ ግዜ ንስኻ ትሪዮም ኣለኻ። ኣብ ኩርባ ከዓ ካኣትውካ ከም ዝኽእሉ ቀዲሞም ሕቆኻ ሕቆም ሂቦም ኻ ክንሶም ንስኻ ንስኻ ትሪኦም ስለ ዘለካ ክትገብሮ ዝግባአካ ነገራት ኣለዉ። ሃዲእካ ምዕፃፍ ንቦታኻ ክትመለስ ከለካ ክንታ ክትገብር ኣለካ። እቶም ስፔኬታት ክትጥቀመሎም ክትክእል ኣለካ። ሕራ እዚያስ ዓባይ መኪና እያ ስፔኬዮም ክሪኦ ይክእልኒ እሱ ታሕቲ ስለእቲ ላዕሊ እዩ። ግን ክትመለስ ከለካ ግን ልክ ናብቲ የማን ክትኣቱ ከለካ ተጠዊኻ ንየማን ተጠዊኻ እንደገና ናብ የማን ክትመለስ ከለካ እቲ ክትገብሮ ዝግባአካ ነገር ትገብር ኣለካ። ኣብዛ ናይ ትማሌ ሕጂ እዛ ናይ ትማሌ ዘናይ ዝሓደጋ እዚኣ እቲኣ ክትወርድ ኮላታ ዓባይ መኪና ነዚ ዝብለካ ዘለኹ ፊደል በ መንገዲ ብላዕሊ ኮንካ ጥሙጥ ኢኻ ትሪኢኻ ብኡ ውን ተሽከርካሪት ትመፅእ የላ ብኡ ትመፅእ እንተላ እውን ኮ ስኻ እውን ኮ ክፍሕካ ክትወይ ትኽእል ንዓ ውን ዕንቅፋት ትኾን ኣለኻ። ግን እዚ ክኸውን እዚ ወላ ብፀጋም ፀኒሕካ ንየማን ክትኣት ኩለካ ግን እቲ ክትገብሮ ዝግባአካ ነገር ክትግበር ክኽእል ነይርዎ ኣሰካፊ ኮይኑ ኣሎ። ሕጂ መብዛሕቶም ካብ መን እዮም ትብልካ ንሰብ ብሽክርታ ኣብ ብዙሕ ነገር ካ ጥፋተኛታት ኮይና እዮም ዝርከቡ በደለኛታት ኮይኖም ዝርከቡ ኣብ ፅርግያ። ምክንያቱ ወላ ክንሪኦም ከለና መንገዲ ክንከይድ ከለና ክንሪኦም ከለና እኮ ጥሕሰታት ሕጊ ንርኢ። ጥሕሰታት ሕጊ ምስ መፀ ሓደጋ ዝመፅእ ጥሕሰት ሕጊ ተዘየለማ ሓደጋ የለ። ካልእ ኣብ ምስ መራሕቲ መካይንና እውን እንታይ ይብል ኣነ ሕልናዊ ርድኢት ክህልዎም ኣሎ። ቀዳምነት ናተዩ ደይፈልጥ በዓል ብሽክለታ ኣሎ ሕልናዊ ኣካይዳ ኣዝዮም ተፀጊዕካ እቲ ሕጊ እንታይ እዩ ዝብለ ላብቲ ትምህርቲ እንታይ እዩ ዝብል ካብ ሞተር ብሽክለታን ተጠንቀቂ ዝብል ጋብ ፍጠር እኹል ዝኾነ ጋብ ፈጢርካ ሕለፎ ይብል ቀድሞ ይብል ቅድሞ ከለካ ክንታይ እዩ እቶም ከበድቲ ማርሻታት ተጠቂምካ ክትሓልፎም ከም ዘለካ። ምክንያቱ ወላ ሓደጋ እንተጋጠመ ነቲ ሓደጋ ከቕሎ ክእል እቲ ቀሲልካ ምሕላፍ ከቕሎ ክእል እዩ።
1: ከምዚ ክንዕዘቦ ፀንሓና ዝኸበርኩም ተኸታተልትና ኣብ እዋን ንግደት ይኹን ካልእ ኣጋጣሚታት ዘይንውር ኣጋጣሚታት ኣብ ዝኸሰተሉ እዋን ብዝሒ ዘለዎ ፀዓቂ ተሽከርከርትን ኣጋርን ኣብ ከምዚ ዓይነት ፅርግያታት ንዕዘብ ኢና። ኣብ ከምዚ ኩነታት ድማ ክሳዕ ክንደይ ተጠንቂቕና ድሕነቱ ብዝሓለወ ኣገባብ ክንጓዓዝ ከም ዘለና እዚ ተዓዚብና ዘለና ሓደ መልእኽቲ ከመሓላልፈልና ዝኽእል እዩ። እዚ ጥራይ ዘይኮነ ናብታ ካልእቲ ትሕዝቶና ምስ ንሰግር እዛ ንዕዘባ ዘለና ስእሊ ኣብ ከባቢ ፋሚል ኣየለ ሰዓት ፋዱስን ፈረቓን ናይ ለይቲ መርሓዛ ንዕዘባ ዘለና ተሽከርካሪት መስተ ሰትዩ ኣብ ዝጓዓዘሉ ዝነበረ እዋን ዘጋጠመ ሓደጋ እዩ። ዝርዝሩ እንታይ እዩ ዝመስል ምርማር ሓደጋ ናይዚ ሓደጋ እውን ትሕዝቶ ኣለዎ ናብኡ ከስክረኩም እዩ።
2: ብናህሪ እዩ ዝመፅ ነሩ ወደና ወርሳ እዩ ብዕለ 9/8/2026 ኣስታ ፍርቅለይትን ፈረቓና ቢል እዩ ተፈፂሙ ኣብ ወደና ወርሳይ። እዛ መኪና ካብ መስመር የማን ገዲፉ ናብ ፀጋም ወፂኡ ኣብ ማርሻ ካብ ፅርግያ ወፂኡ ናብ ማርሻ በደይቡ ፖሎ ናይ ኤሌክትሪክ ናይ ሶላር ንኡ ምሒቡ ኣውፂዎ ሃሪምዎ ካብኡ ናብቲ ናይ ኣዳራሽ ናይ ፋሚሊ ኣየለ መዘናግዒ ማእከል ነቲ ናይ ቤትሮ ናይ ማዕፆ ተሰይሩ ካብ ጥቕሚ ወፃኢ ኮይኑ ፓሎ ኣብ ዝባን መኪና ደይቡ ምስ ጥቕመቱ ንውሓት ከዓ ሙሉእ ፅርግያ ዓፂዎ ወዲቑ። ኣብኡ ኣብዚ እንተረኣ ርኢና ኩሉ ግዜ ናይ መስተ ጉዳይ መስተ ሰቲ ብሓደገኛ ክመርሕ እሞ ከዓ እቲ ሓንጎላይ ደቀሰ ናብ ፍርቅለይቲ ክንምል ከለናስ ናይ ሓንጎል ዕረፍቲ ይነበረን መስተ ተፃዒኑ ኣብ ኩሉ ኣብቲ ዝነበረ ኩነት ብጣዕሚ ከቢድ ነይሩ ሓደገኛ መራርሓ ነይርዎ እዩ። ናህሪ ምህላው እንታይ የረዳእካ ነቲ ፓሎ ካብ ምሒ ካብ ቦትኡ ኣውፂኡ ናብ ኣዳራሽ ናይ ቤትሮ ሴሩስ ኣብ ዝባን መኪና ወዲቑ ናብ ፅርግያ ይወፅእ

0: ኣሎ ዝኣክል እጂ ማዕረክ እንደይ ናሃር ነይሩ የረዳእ ካብዚ ጠንቂ ዝኾነ መስተይ ኣብ ሂወት ድሄኑ እንዲ ኣብ ንብረት ግን ከቢድ ዕንወት ወሪድ ኣሎ ኣብ መኪና ዝድለካ ዘለኹ ኣባና ተገሚት ልዕ 25,000 ግሚትዎ ኣሎ ኣብ ገዛን ኣብቲ ናይ ፓሎንግን ግምታ ይመፀና ንኣሳት ኣብ ሚእቲ ክበፅሕ እዩ ልዕሊ ተደይ ኮይኑስ ኣይጎድልኒ ከቢድ ዕንወት ወሪድ ኣሎ ኣብዚ ሓደጋ እዚ ብኣብራ ናይዛ ጎደና እዚኣ ከተኩረልካ ቀትሪ ዘደኸውን ነይሩ ግደ ማበርሳይ ኣብ ፋሚሊ ኣየለ ብብዙሕ ሰብ ዝንቀሳቀሰሉ ንሞት ንብሎ ዘለና ተሃሪሙ ዘሎ ኣዳራሽ ከኣኒ ሰባት ዘብሉሉ መርዓ ገለ ዝዋስእሉ ናይ ዝኾነ ነገራት ኣዳራሽ ንብሎ መዘናግዒ ማእከድ እዩ ሰባት ነይሮም ተዝኹኑ ነይሮም ብጣዕሚ እዩ ከቢድ መወረደ ነይሩ ግን ኣብ ንብረት ገይሩ ሕሊፍዎ እዚ መኾኑ ምክንያት ፍርቅለይትን ፈረቓን ሰብ ኣብ ዘዕርፈሉ ኩነታት ስለ ዝኾነ ድሒኑ ብሓፈሻዊ ክብሎ እንተ ደኣ ኮይነ ኣብዚ ቀዳሚ ሰናብቲ ብፍላይ ዋላ እዞም ፓትሮል ናሃናይ ዘርእዮም ይኸዱ እዮም ክንቋፀሮ ይከኣልና ንመስተይ መስተ ሰቲካ መምራሕ ማለት ከቢ ንኣኻን ሂወትካን ሂወት ሰባትን ንብረትን ኣብ ሳዕሜን ምውራድ እዩ ነዚ ካብ ኮነ እንታይ መልእኽቲ ከመሓላልፍ ይኽእል ኣነ መስተ እንተ ፕሮግራም ክገብሩ ኮይነ መኪና ገድፎ እውን ኣለዎ ተጠንቂኢና ንክእል ሂ መጀመርያ ሂወትና ንሓሉ ድሕሪካ ሂወት ሰባት መስተ ንጠንቀቀሉ የድብለዎ ባናተይ
1: ከምዚ ክገልፆ ዝፀንሐ ዝኸበርኩም ተኸታተልትና መስተ ሰቲኻ እንተ ደኣ ትጓዓዝ ኮንካ እቲ ከጋጥም ዝኽእል ሳዕብን ከምዚ እንዕዘቦ ዘለና እዩ እዚ ጥራይ ዘይኮነ ኣብ ሰሙን እዚ እውን ብሰንኪ መስተ ዘጋጠመ ካልእ ሓደጋ እውን ነይሩ ከምዚ ኣብ ስእሊ እንዕዘቦ ዘለና ኣብ ከባቢ ባርጅማ ኣብ ዝርከብ ሴማፎሮ መራሕዛ ንዕዘባ ዘለና ተሽከርካሪት መስተ ሰትኡ ኣብ ዝጓዓዘሉ ዝነበረ እዋን ልክዕ ሰዓት 1:58 ሰዓት 2 ናይ ለይቲ ማለት እዩ ንገዝኡ ኣብ ዝጓዓዘሉ ዝነበረ እዋን ብክዕፀፎ ዘይግብኦ ቦታ እንዳተዓፅፈ ኣብ ዝኸደሉ ዝነበረ እዋን እዩ ናብዚ ንዕዘቦ ዘለና ናብ ሴማፎሮ ኣትዩ ክጋጮ እንዕዘቦ እቲ ዝርዝሩ እንታይ እዩ ዝመስል ጠንቂ ሓደጋን ሳዕቤኑ እንታይ እዩ ተኸታቲልና ክንምለስ ኢና
2: ብዕለት 11:08:26 ከባቢ ሰዓት 2 ናይ ለይቲ ጋጢሙ ተኸሳሲ ብእንዳ ሕርሻ መፅኡ ሚኒስትሪ ሕርሻ ናብ ጎዳይፍ ክምለስ ገፁ ክጥወ እታ ቦታ እውን ክተጥውይ ትኽእል ኒያ ኩልኩል እዩ እቲ ቦታ ንፀጋም ምዕፃፍ ብናሃር እንዳህጠወ ምስ ፓሎ መብራህቲ ተጋጭዩ ኣብ ንብረትን ኣብ ማኪናን ኣብቲ ሴማፎሮን ዕንወት ኣውሪዱ ተሃራሚ በቲ ሓደጋ እታ ማኪና ተሃሪማ ስለ ዝነበረት ብከቢድ ኣብቲ ቦታ ሓደግዋ ቦታ ሃሪማ እዩ ከይዱ ቦታ ሓደግ ምስ ተጋጨወት እታ ማኪና ኣብቲ ቦታ ሓደጋ ገዲፍዋ ንገዝኡ ከይዱ ንፅቢሒቱ ድሕሪ ናይ ሰዓት 8:09 ኣቢሉ ናይ ንኮዩ ሃለዋት ምስ ፈለጠ ኣባና መፅ እዩ ማለት እዩ ኣባና ምስ መፀ እውን እቲ ጉቡእ ናይ መርመራ ናይ መስተ ገይርናሉ ዋላ እኳ በቲ ዝገበርናሉ መርመራ ነቲ ብሕጊ ዝክሰቶ ዘይኮነ ኣብቲ ዝመርመርናሉ ድሕሪ 7-8 ሰዓት ኣቢሉ ይኸውን ማለት እዩ ናይ መስተ ምልክት ግን ነይርዎ እዩ መስተ ነይርዎ ኢና ንብል ምክንያቱ ነቲ መስተ ከጥፍ እዩ ማኪና ገዲፍዋ ከይዱ

ብሰንኪ እቲ ሓደጋ ዝሰዓበ ጉድኣት ኣብ ዕንወት እዩ ኣብታ ዝመርሓ ዝነበረ ማኪና ዕንወት ወሪዱ ኣሎ ኣብቲ ሴማፈሮ እውን ከፊላዊ ጉድኣት ወሪዱ ኣሎ ንዝርዝሩ ሓበሬታ በቲ ሓርፋ ጎምጓም እቲ ዝምልከቶ ኣካል ኣይ ሃበናን ኣሎ እቲ ዕንወት ብገንዘብ ማለት እዩ ብዓይኒ ዝረአ ግን ከፊላዊ ዕንወት ወሪዱ ኣሎ እ ኣብቲ ለይቲ ስለ ዝነበረ እምበር ኣብ ቀትሪ ነይሮም እንተትኸውን ካልእ ዕንወት እውን ወረደ ነይሩ በዓል ሽግለታ ኣለዎ በዓል ማኪና ኣለዎ ኣጋር ኣለዎ ዝኽይድ ኩላሃና ካብ ገዛ ክንወፅእ ከለና መጀመርታ ብፍላይ ማኪና ክንመርሕ ከለና እቶም ማኪና ሒዝና ካብ ገዛ ክንወፅእ ከምቲ ብሰላም ካብ ገዛና ዝወፃእና ብሰላም ክንምለስ ግቡእ ጥንቃቐ ጌርና ኢና ክንከይ ዝግባአና ካልእ ሓንቲ ክብላት ዘለ ኣነ ኩሉ ግዜ እቲ ሕጊ እውን ይእዘና ድዩ ሓደጋ ምስ ፈፀምና ካብ ቦታ ሓደጋ ክንፍለ ክንክእል ይብልና ኣብ ቦታ ሓደጋ ተጠውልና

0: ንዝምልከቶ ኣጋር ክንፅውዖ ንክእል ኣለና። ምክንያቱ እቲ ምርማሪ ሓደጋ ኣብ ግዜኡ ናብ ሰዓትን ኮይዱ ዝግብኦ ስራሕ ሰሪሑ እቲ ቦታ ፅርግያ ኣልዩ ነፃ ከም ዝኸውን ፅርግያ ተሽከርከርቲ ምደየሸግር ኣብ ግዜኡ እንተመፅ እዩ ሳይ ዝገብር። እዚ ሰብ ዚ ሕጂ ከም ዝንብሎ ዘለና ሓዲግዋ ከይዱ ማኪና ኣብ ማእኸል ፅርግያ እዩ ነራ። ኣጋጣሚ ግን ኣባላትና ፓትሮል ዝኸሉ ስለ ዝነበሩ ከይደምሩ ከይቦማ ኣብዚኣ ከምዚ ኣላ ኢሎምና ከይድና ርኤልና ሓዲግና ካብ ቦታ ሓደጋ ከዓ ብክሬን ጌርና ክንትመፅእ ጌርና እያ ማለት እዩ። ስለዚ ኩሉ ሰብ ሓደጋ ብ ደጋጥሞ ኣብ እዋኑን ኣብ ግዜኡን ንዝምልከቶ ኣካል ክሕብር ኣለዎ እየ ዝብል ማለት እዩ።
1: ከም ባህር ግን እንታይ ይረአ? ብዙሕ ግዜ መስተ ምስ ሰተዩ ምዝዋር ቃሕ ዝብሎም ሰባት የጋጥመካ እዩ። እንታይ ኮይነ ምስታይካ ዘይምእማን እውን ኣሎ። ምስታይካ ምስካርካስ ዘይምእማን እንታይ ዶ ኮይነ ምባል እዚ ካብቶም ብብዝሒ ካብቲ ብዙሕ ውሑድ ዘጋጠመና ሓደጋታት እዩ። ቅድሚ ሓደጋ ምግጣሞም ኣባላት ትራፊክ ፖሊስ ሞተረኛታት ኮኑ ኣጋር እውን ኣብ ሓደጋ ከይበፅሑ መስተሰትዮም ዝረኽብዎም እውን ብዙሓት እዮም ዘድሓንዎም ማለት እዩ። ሒዘሞም ክንብል ከለና ኣድሒኖሞም ንብል ኣለና። ስለዚ ዘድሓንዎም እውን ብዙሓት እዮም። 23 ኣብ ሓደ ለይቲ ዝተሓዝሉ ሰዓት ኣሎ ሓደጋ ከይፈፀሙ እዚኣቶም 23ኦም ሓደጋ ከጋጥሞም ዝግብኦም ሓደጋ ከየጋጥሞም ዘድሓንዎም እዮም። ዞም ቀፂዖሞም ወይ ሒዞሞም ዘይኮኑስ ኣድሒኖሞም ክንብል ንኽእል ኢና። ካብዚኦም ሞሊቆም ዝኸዱ ከዓ እዞም ዘጋጥሙና ዘለዉ ትራፊክ ኣጋጣሚ ዘይረኸቦም ፖሊስ ትራፊክ ዘይረኸቦም ከዓ ሓደጋ ደጋጥሞም ከዓ ሳሕቲ ይረኣዩ። ብዝሓፈሻ ግን ዝኾነ ሰብ መስተ ሰትዩ ማኪና ክመርሕ ከምዘይብሉ እየ ዝላቦ። መስተ እንተሰትዩ ከዓ መኪና ኮፋቢሉ ካልኦት መስተ ደይሰትዩ ክዝውርሎም ከም ዘለዎም ወይ ፀዊዖም ውሰዱና ክብለዎም ከም ዘለዎም ወይ ታክሲ ክጥቀሙ ከም ዘለዎም ወይ ከዓ ብእግሮም ክኸዱ ከም ዘለዎም ክገብሩ ይላቦ።
2: ከምኡ እንተዘይ ጌርና ከጋጥም ዝኽእል ሓደጋታት ድማ እዚ ንዕዘቦ ዘለና እዩ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል። ሰላም።

0: ሰላም ክቡራት ተኸታተልቲ መደብ ፍረፃዕሪ ከመይ ቀኒኹም? እዚ ትከታተልዎ ዘለኹም መደብ ብሚኒስትሪ ሕርሻ ዝዳለዎ 2 ሰሙናዊ መደብ እዩ። ኣብዚ ዘለኹምዎ ሰላምን ጥዕና ንምነየልኩም ንሎሙን ከም ወትሩ ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን የብን የገድስን እዩ ዝበለናዮም ትሕዝቶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ክትከታተሉና ድማ ብክብሪ ንቀደም። ኣብ ናይ ሎሚ ኣተኩሮ መደብና እምበኣር ኣብ ዞባ ጋሽባርካ ንእዞባ ለጉዓን ሰባ ብልዕሊ 10.5 ሚልዮን ናቕፋ ዝተሃነፀት ዲጋ ዳዕሮ ከበሮ ዝተካየደ ፅምብል መበረቕታ ኢና ሒዝናልኩም ቀሪብና ዘለና። ሰናይ ምክታል።
1: ኣድሃንስ ኣብ ዞባ ጋሽባርካ ንእዞባ ለጉዓን ሰባ እትርከብ ዓዲ ኮይና ብመጓሴ እሪትን ሕርሻን ዝነብሩ 420 ገባሮ ኣለውዋ። ካብ ኣስመራ ድማ 36 ኪሎ ሜትር ርሒቓ ትርከብ። ኣድሃንስ ብምዕራብ ምስ ዓድታት ወርሒ ሰብ መቐርካ፣ ደቂ ዳሽም፣ ደቂ ሸሓይ፣ ብሰሜን ምስ ዓድታት ኩርኩራ፣ ኮኮሎጃቓ፣ ኣዶና፣ ጎዳጉዲ፣ ዓዲንኣምንን ብምብራቕ ድማ ምስ ዓድታት ዓዲ ገብሩ፣ ፀዓዘጋ፣ ደብሪ፣ ዓዲ ቢደል ትዳቦም። ተወለድቲ ዓዲ ማለት ኣብ ውሽጢ ዓዲ ዝርከቡ ብጉልበቶም ኣብ ወፃኢ ሃገራት ዝነብሩ ተወላድኣ ድማ ገንዘብ ብምውፃእ ከምኡ ውን ሞያውን ቴክኒካውን ደገፍ መንግስቲ ዘጠቓለለ ብልዕሊ 12 ሚልዮን ናቕፋ ዲጋ፣ 2 ራህያታት ከምኡ ውን ፕሮጀክት 2 ማይ ሃኒፆም ከም ፍረ ፃዕሮም ድማ ነታ ዲጋ ኣብ መሓ

0: ዳሪ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሕሩይ፣ ጸሓፊ ህግደፍቲ ዞባ ኣምባሳደር ማሕሙድ ዓሊ ጃብራ፣ ኣመሓዳሪ ንዞባ ለጉዓን ሰባ ኣቶ ኣብርሃም ሓጎስ፣ ኣዘዝቲ ሓይልታት ምክልኻል፣ ላዕለዎት ሓለፍቲ ሚኒስትሪ ሕርሻን ዕዱማት ኣጋይሽን ኣብ ዝተረኽብሉ ስነ ስርዓት ኣመሪቖምዋ። ኣብቲ ኣጋጣሚ ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሕሪ ነቲ ፕሮጀክት መሪቑ ድሕረ ምኽፋት ኣብ ዘስምዖ መደረ
1: ወግዒ ዝምራቕ ዘሎ ዲጋ ሓደ ካብቶም ብተበግሶታት ህዝብን ሓገዝ መንግስትን ኣቐዲሞም ዝተሃንፁ ንህዝቢ መስተርሆት ፈጢሮም ኣገልግሎት ዝህቡ ዘለዉ ኣገደስቲ ዲጋታት እዩ። ብዕብየቱን ዝሕዞ መጠን ማይ ካብቶም ኣብ ንኡስ ዞባ ለጉዓን ሰባ ክሳብ ሕጂ ተሃኒፆም ዘለዉ 10 ዲጋታት ኣብ ሳልሳይ ደረጃ ዝስራዕ እዩ። ከባቢ 200,000 ሜትር ኪዩብ ከዓ ይሕዝ። ብበዝሒ ተጠቃማይ ህዝቢ ክርአ እንከሎ ብስድራ ን506 ስድራ ቤት ብትንፋስ ድማ ን2258 ከምኡውን ንጥሪትን መስኖኣዊ ልምዓትን ዘገልግል ንዝፀንሐ ናይ ማይ ፀገማት ዘቃልል ንልምዓት ጥጡሕ ባይታ ዝፈጥርን ብምዃኑ ኣብ ምምሕዳሩን ኣጠቓቕምኡን ብልዑል ተገዳስነትን ክንክንን ክተሓዝ ይግባእ። ከምቲ ኩሉ ግዜ ከም መዘኻኸሪ ንብሎ ከዓ ዲጋ ከም ምህናፁ ምምሕዳሩን ምክንኻኑን ስለ ዝኸብድ ተሃኒፁ ዘሎ ዲጋን ክልተ ሓፅብታትን ልዑል ናይ መንግስትን ህዝብን ገንዘብን ጉልበትን ዝፈሰሶ ምዃኑ ብምርዳእ ንዝነውሐ ግዜ ኣገልግሎት ክህብ ምእንቲ ኩሉ ተጠቃማይ ህዝቢ ምስ ምምሕዳርን ሰብ ሞያን ክተሓባበርን እጃሙ ከበርክትን እምሕፀን። ኣብ መወዳእታ በዚ ኣጋጣሚ ንኩሎም ነዚ ናይ ልምዓት ፕሮጀክትታት ክውን ክኸውን ዝሓገዙ ዝሰርሑ ዝመርሑ ኣባላት መንግስትን ምምሕዳርን ውልቀ ሰባትን ብስመይን ብስም ዞባን ልዑል መስጋና የቕርብ። ዘለኣለማዊ ዝኽሪ ንስዋኣትና ዓወት ንሓፋሽ
0: ቀፂሉ ኣመሓዳሪ ንኡስ ዞባ ለጉዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኣብ ዘስምዖ መደረ
2: ኣቐዲመ ነዚ ናይ 4 ፕሮጀክት ዲጋ 2 ራያ ውሕሱን ፅሩይን ስተማይ ንምውሓስ ዝተገብረ ፃዕሪ ኣብ ውፅኢታዊ ፍረ ፃዕርና ምብቃዓና ንኹልና እንኳዕ ኣብቃዓና ዮሃና ይብል። ከም ዝፍለጥ ጥርናፈ ተሎ ውዳበይ ሓይልን ንቕሓት እንተሎ ዘይትግበርን ዘይፍፀምን ኮታ ነዚ ዝዓግት ሓይሊ የለን። ስለ ውሽጥን ደገን ዝርከቡ ህዝቢ ዓዲ ሓንስ ስለ ተወደበን ሓድነቱ ስለ ዘስጠመን ንፀገማቱን ከም ፀገም ከይረኣየ ብሓያል ኒሕን መንፈስን ስለ ተበገሰ ነዚ ሎሚ መመረቕታ ደረጃ በፂሕዩ ዘሎ ልምዓታዊ መደብና ምብቅዑ ኣብ ውሽጢ ንኡ ዞባና ከፋት በሪ ልምዓትና ቅዱስ ቅንዒ ኣብ ኩሉ ምምሕዳራትና ኮይኑ ፅሉእ ቀሊልካ ዝረአ ዘይምዃኑ ብምግንዛብ ዝተፈላለየ ዕንቅፋታትን ፀገምን ተነበሩ ነዚ በዲኻ ሓድነት ኣደልዲልካ ኣብዚ ዓወት ምብቃዓና መስክሩለይ ዘድልዮ ኣይኮነን። ዝተሰርሐ ባዕሉ ስለ ዝዛረብ እዚ ድማ እቲ ውዳበን ሓይልን ዝበሃል ሕጂ እውን ደጊሜ ዮሃና ብል።
0: ካብዚ ቐፂልና ምስ ክኢላ ሕርሻን ነበርቲ ተዓድን ብዛዕባ ምህናፅታት ኢጋ ኣመልኪትና ዘዘራርብናዮም ኣለና። ናብኦም ከሰጋግረኩም።

እዚኣ ዲጋ ዳዕሮ ከበሮ ኣብ ዕለት 1 ወር 6 2019 ጀሚራ ቅድሚ 7 ዓመት ማለት እዩ። እትሰረርካ ከዓ ዲጋ ብሓመድ እያ ተሰሪሓ። ከምዚኣ ትረኣየኩም ዘላ ኣብ ታሕተዋይ ሎወር ዝማይ መሊዩ ና ዘሎ 89 ጀሚራ፣ እዚ ፋይናል ዘሎ ከዓ 255 ወዲያ ማለት እዩ። እንደገና ቆመታ 10 ሜትር እያ፣ እቲያ 8 ሜትሮ ማይ ድሕዘልና፣ እቲ 2 ሜትሮ ግን ፍሪቦዲ ወይ ከዓ ስፒል ወይ ማለት እዩ። ዓቐን ማይ ከዓ ልዕሊ 200,000 ሜትር ኪብ ማይ ትሕዘልና ማለት እዩ። ብምቕፃል እቲ ርግዱ ቲክነስ ከዓ ብ54 ሜትሮ ጀሚራ ብ4 ሜትሮ ፋይናል ማለት እዩ።

0: ከምዘይብሉ ሓጎስ እዩ ዘለና ንዓና። 3 ሜትሮ 4 ሜትሮ ጉዝጓዝ ክዒቶም እዮም ማይንሰት ነርና። ሕጂ ግን ኣምላኽ ይብና ሰላዘም ጀጋኑ ዘቅና ማይ ከም ድላ ኢና ንቐድሕ፣ ከም ድላ ኢና ንሰቲ። ሓጎስና ወሰን የብሉን። ውሽጢ ዘለኹም ኣብ ደገ ዘለኹም ደቅና ዝዓበኹም ዝነኣስኩም ሓጎስና ወሰን የብሉን። ከምዚ ናህና ክትሕጎሱ ከ ሰብ ምሉኣት ተስፋ ኢና። እማዕሮ ደቂ ተባዕትዮ ኢና ንሰርሕ ነርና። ሰሪሕና ከ ዓወት ረኺብና ሰላዘም ጀጋኑ ዘቅና ኣብ ድላይና በፂሕና ሓጎስና ወሰን የብሉን።
1: እዚ ድጋ እዚ ብሽራህ ናይ ሰማእታትና እዩ። ሓድንህና ምስ ረኸብና፣ ናፅንህና ምስ ረኸብና፣ ብሩኻት ውላድ ምስ በለና፣ ብሩኽ መንግስቲ ምስ ረኸብና ዝትካል ዝጌርና ዕውር እንታይ ይደሊ ብርሃን፣ ነጋዳይ ከ እንታይ ይደሊ ድሓን፣ ሕጂ ከ እንታይ ንደሊ። እዚ ራህያ እዚ ሰሪሕና ዓቕሚ ኣለና፣ ፍርያት ኣለዎ፣ ጸጋ ኣለዎ። ንነፍስና ኮይንና ንዞባና ክንከውን ስለ ንኽእል ብዝተስፋታት እዚ ንመንግስትና ሒና ንፅበዮ። ኣኻሊ መሬት ኣለና፣ ከፍሪ ዝኽእል ፍርያት ዝቕበሎ
2: ክነፍርየሉ ክንፅዕረሉ ኣብ ዓመት 3 ግዜ ክንበልዓሉ እቲ ትምኒት ናይ መንግስትናን ትምኒት ናይ ውላድናን። ስለምንታይ ሰዊት ሓጋይ ክብልዑና ንዓዲ ኣቦና ሰዊት ሓጋይ ዘይነብልዖም ስለ ዝበሉ ብኦም ዝግበር ዘሎ ተግባር እዩ። ሕጂ ንሕና እንታይ ንሕግዞም ነዚኦም ጉልበት ፃዕሪ ነቲ ዘፃዓረሉ ኣብ ግብሪ ክነውዕል ንሃነግዘ ኸውን።
1: ጸጋ ክመጽእ ነፍስና ኣፍሪና ንመንግስትና ንሃገርናን ከነፍሪ ሓገዝ ብትቦታት ተዘርግሒቡ ክኢላታት ተኽሊ ሓመድ ተመርሚሩ ከከብ መልክዑ ገይሩ ንኽፈርዮ ከምኡ ንደሊ። ተቐሪቡ ቀረ ምስ መፀ እንታይ ይደሊ? መዓር እኮ ዝወስደልካ ተረኸብካይ እምበር ዝወስደልካ ድሕደ ረኸብካይ መዓርኒ ማይካ ተቐሪቡ ከነፍርየሉ ኸነን መዓሉ ስለ ንደሊ ጉልበት ውላድናን ጉልበት መንግስትናን ንፅበ ኣኹም በፅሖ ሰብ ምሉእ ተስፋ ኢና።
3: ዲጋ ኣባሒ መሬት ኣልሒ መንስ ከበሮ
4: ብኣድጊ ኣድጊ ዘይብላ ብሒቆኣ ተሰኪምና ማይ ወሪድና ንሰቲ ነርና። ሕጂ ከዓ ኣምላኽ መስገን ወሊድና ሳላ ኸስዕና ሳላ ደቅና ሳላ ኣሕዋትና ሳላ ስድራና ከዓኒ ኣብ ገገዛ ከዓ ትኸማን ተስፋ ኣለና። እንዳው ጎየና ብንሰኽቲትና ንፅኢና ንሰቲ ኣለና። ፅሩይ ማይ ንሰቲ፣ ሕማም የብልና፣ ፀገም የብልና። ዲጋና ተኮይኑ ከዓ ሰፊሕኒ ገፊሕኒ
2: እንታይ ክንገብረሉ ኣለና? ንሕና ክንፅዕረሉ፣ ክነፍርዮ፣ ሰዊት ሓጋይ ክንበልዕ እዩ ትምኒትና እሞ መንግስትና ዘለኣለም ንበር

ሕጂ ከዓ ሰሪሕና ንኣቱ ዓቕምና ንኣሰርሕ ዓቕምና ሓምልና ድንሽና ዕፉና ድባና ኩሉ ኣልሚዕና ሰሪሕና ከዓ ሕጂ ንክንነባብር ከዓ ሰብዓብ ተስፋይና።

ቀለውዕ ዘዕቢ ነቲ ከምዚ ናህና ዓብይ ደለ ሽምግል ደለ ከዓ ካብቲ ብሰርሐ ንበልዕ ንሰቲ ፈታዊና በልና ብሰልድና ንገዝእ ኩሉ ሽሻይ ዓድና እመላኣልና ዓይኒ ሕሱም ዝፈነልና እዞም ደቀይ ወፊርኩም እተዉ ንሕና ሕጉሳት ኢና ኣብ መደምደምያ ዝበፃሕኩም ከዓ ሕጉሳት ኢና ሕጉሳት ኢና እንቋዕ እዝረአየና ሓጎስና ወሰን የብሉን እዞም ደ

ንዓድኻ ክትሃንፅ ከለኻ ሲ ኩሉ ግዜ ስደት ዘለናያስ ዓድና ይኮነን ማለት እዩ። ንሕና ከ ብጣዕሚ እዚ ኣብዚ ከዓ ብዙሕ ለውጢ ተገይሩ ማለት እዩ። ንሕናስ ማዕረ ክንዲዚ ለውጢ ዝገበርና ኣይመሰለናን። ምክንያቱ ማይሲ ኣብ ገዛና ክንደይ ንቁጣታት ክንደይ ክስተሎ ብጣዕሚ ኢና ሓቂ ትሓሽ ማዕረ ክንዲዚ ተሓጒስና ኢና ማለት እዩ። ስድራና ኣብ ገዝኦም ማይ ክሰትዩ ከለዉ እዚ ኩሉ ዲጋ ከምዚ ኢሉ ክመፅእ ከሎ ብጣዕሚ ማለት እዩ ኣነ ሕጉስቲ

ክቡራት ተኸታተልትና፣ ካብዚ ምቕፃል እታ ኣካል ናይዚ መደብ ዝኾነት ብክኢላ ምድላው ምግቢ ኣስመረት ዳምር ከምኡውን ክኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተዳለወት ትቐርብ ንኡስ መደብ መኣዛ ፍረ ፃዕሪ ከነቕርበልኩም ኢና። ሰናይ ምክታል።

0: ሰላም ሰላም ዝኸበርኩም ተኸታተልትና፣ እዚ መደብ መዓዛ ፍረፃር እዩ። ሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣደላለዋ ሃብታም ሰላጣ እዩ። ንሰላጣ ዝምልከት ሓፈሻዊ ሓቅታ ዝሓዘ መብርህ ኣሎሞ ብሓባር ንከታተል።
1: ሰላጣ ኣብ ሃገርና ብቐረባ ክንረኽቦ እንኽእል ሓደ ካብ ዓይነታት ኣሕምልቲ እዩ። ብልምዲ ግና ሰላጣ ክበሃል እንከሎ እቲ ልሙድ ቀጠልያ ሰላጣ ወይ ድማ ጅርጅር ጥራይ እዩ ዝዝከር። እንተኾነ ሰላጣ ብእተፈላለየ ትሕዝቶ ሃብቲሙ ክቐርብ ከም ዝኽእል ምፍላጥ ኣገዳሲ እዩ። ንኣብነት ሓደ ሃብታም ሰላጣ ብምውህሃድ ሰላጣ፣ ኮሚደረ፣ ፋጆሊ፣ ድንሽ፣ እንቃቕሖ፣ ካሮት፣ ጥሑንፉል፣ ስምስም፣ ብተወሳኺ እውን ኩኩምበር፣ ብሮክሊ፣ ካልኦት ብጥሪኦም ክብልዑ ዝኽእሉ ኣሕምልቲ ብምውሳኽ ክቐርብ ይኽእል እዩ። በዚ ድማ ሓይሊ ዝህቡ መኣዛታት ካርቦሃይድሬትን ፀዓትን ንኣካላትና ዝሃንፁን ዘጠንክሩን ፕሮቲን ምስ እዞም ክንጠቕሶም ዝፀናሕና መኣዛታት ኢድ ብኢድ ብምትሕሓዝ ንምሕቃቆምን ምህናፅ ኣካላትን ዝሕግዙ ቪታሚናት ማዕድናትን ድማ ንረክብ። በዚ መሰረት ድማ ብትሕዝትኡ ሃብታም ዝኾነ ሰላጣ ብምድላው ዝተማለአ መኣዛዊ መግቢ ክንረክብ ይከኣል። ስለዚ ሃብታም ሰላጣ ብምምጋብና ዘድሊ መኣዛዊ መግቢ ስለ እንረኽበሉ ኣብ ዕለታዊ መግብና ነዘውትሮ።
0: ንዑ ንምስራሕ ዘድልየና ወይ ከዓ ንዑ ንምድላው ዘድልየና ዓይነት ስፔዛ ከዓ ሰላጣ ሓደ ኪሎ ዝኸውን እውን ሓደ ዓብዪ ዕብይ ዝበለ ሓደ ጉንቦ ሰላጣ ተጠቂምና ኣለና። ሓደ ኩባያ ከዓኒ ፋጆሊ ቀይሕ ርብዒ ኪሎግራም ማለት እዩ። ሓደ ኩባያ ፋጆሊ ቀይሕ። ኣብዚኣ ከዓ ክልተ ሓባ ካሮቲ ፋሕፊሕና ኢና ኣለና፣ ማእከላይ ግዝፊ ዘለዎን ካሮቲ። ሰለስተ ሓባ ከዓ ኮሚደረ፣ ሽጉርቲ ሓደ ዕብይ ዝበለ ማእከላይ ግዝፊ ዘለዎ ሓደ ሓባ፣ ክልተ ሓባ ከዓ ድንሽ ማእከላይ ግዝፊ ዘለዎ ግን ከዓ ተሓፂቡ ብፅሬት ምስ ቀራፉ ተጠጢቁ ተመቲሩ ኣሎ። 100 ግራም ከዓ ፉል ቀይሕ ፉል እዚ ዝቆርጠም ንበልዖ ምስዩ ቁርብ ቅልው ኣቢልና ወቐጣ ኣቢልና ኣዳሊና ኣለና ብከምዚ ገባብ ማለት እዩ። እንተደሊና ከዓ ዝተጣሕነ ፉል ክንጥቀም ንኽእል ኢና፣ ግን ሽኮር ዘይብሉ ማለት እዩ።

ክኸውን ኣለዎ። ለሚን እውን ኣዳሊና ኣለና ክልተሓባ ሰለስተ ማንካ ኮይና ኣልና ኣለዋ ኣብ ማይ ምስ ፀምቀ ኣብዚኣ ከዓ ዝበሰለ እንቃቑሖ ሰለስተ ሓባ ኣዳሊና ኣለና ብማይ ዝበሰለ ማለት እዩ። ጨው ከመላይነቱ ካልእ ዘይቲ እውን ኣነ ናይ ዘይቲ ኣውሊዕ ተጠቒመ ኣለኹ። ብዘለና ዓይነት ዘይቲ ክንጥቀም ክኢልና ሰለስተ ማንካ ዘይቲ ኣውሊዕ ክንጥቀም ኢና። ሰላጣና መጀመርያ ብፅሬት ሓፂብና የለና። ምናልባት ኣብዚ ጫፉ ደስ ዝብል ነገር ከይህልዎ ከዓ መልክሶ ማለት እዩ። ፍሪፍሪ ኢሉ ከም ዝተተመተረ ፅቡቅ እዩ። ሰላጣና ብፅሬት እዩ ክሕፀብ ዘለዎ መጀመርያ። ከምዚኣ ገርና ከዓ ኣፍሪ ኣፍሪ ኣቢልና ነቴርና ነዳለዎ ማለት እዩ። ኩለን ዘን ዝመተርናየን ኣብዚኣ ገልቢጥናየን ኣለና። ሓደ ኪሎ ሰላጣ ኢና ተጠቂምና ዘለና። ቀፂልና እዚ ደሊናዮ ዘለና ሓደ ዓንካር ሽጉርቲ፣ ኮሚደረ ሰለስተ ሓባ፣ ካሮቲ ክልተ ዝተፋሕፈሐ፣ ኣብዚ ከዓ ፋጀሎ ዘለና። ፋጀሎና ከዓ ብፅሬት ተሓፂቡ ተኣርዩ ተሓፂቡ ተኣልዩ ከይሓዲሩ ድሕሪኡ ይበስል እሞ ዝያዳ ሓዊ ኣይውዳኣልናን ዝያዳ እቲ ነዳዲ ንምቕናስ ማለት እዩ። ብከምኡ ገባባ ደሊና ኣለና። ብዘካዚ ፋጀሊ ካልእ ካብ ጥረታ ዝኾነ ዓይነት ክንጥቀም ንኽእል ኢና። ዓተር ክንጥቀም ንኽእል፣ ዓይኒ ዓተር፣ ኣዳጉራ ዝደለናዮ ምንጪ ፕሮቲን ዝኾኑ ጥረታት ክንጥቀም ንኽእል ኢና። እዚኣ ሓንቲ ኩባያና ወሲድና ዘለና 250 ግራም ማለት እዩ። ካልእ ድንሽ፣ ድንሽ ከዓ ከምኡ ብማይ ይበሲሉ ተሓፂቡ መጀመርያ ድሕሪኡ ብማይ በሲሉ መቴርና ኣለና ምስ ቅራፉ። እዚ ፉል እዩ። ፉል ከዓ ከምቲ ኣቐዲምና ዝጠቐስናዮ ምስ ቅራፉ ዘሎ ፉል መጀመርያ ቆርብ ፅልው ፅልው ነብሎ ድሓር ንጎድኦ ማለት እዩ። እዚ ፉል እዚ ከዓ እንተደሊና ከምዚ ገርና ክንጥቀም ንኽእል ኢና። እዚኣ 100 ግራም እያ። ፉል ምስ ተጣሕነ ብዙሕ እዩ ዝኸውን ሚዛኑ 100 ግራም ኣዝዩ ብዙሕ እዩ ዝኸውን። እንተደሊና ከዓ ትዝተረፈ ነዛ ለሚን ወሲኽና ለሚን ወይ ኣቸቶ ኣነ ለሚን ተጠቒመ ኣለኹ። ካል ከዓ ዘይቲ ሰለስተ ማንካ ዘይቲ ኣውሊዕ ተጠቒመ ዘለኹ ኣነ። ጨው ኣነ ብዚኣ ሓንቲ ማንካ ናይ መኹስ ናይ ሽኮር ተጠቒመ ኣለኹ። ከምዚኣ ጌርና ብሓንሳብ ንሓዋውሰን ኣብ ክንዲ ኣብኡ ነፍስሶ ብሓንሳብ ሓዋዊስና ከነብሎ ከልና ክነፍሶ ከልና ፅቡቅ ሶስ ናይ ሰላጣ ይኮነልና ማለት እዩ። ከምዚ ገባብ ክነዳለዎ ንክእል። ከሬፋህና ዘላ እንቃቑሕያ ካብኡ ከዓ ልክዕ ከምቲ ናይ ድንሽ ማለት እዩ ብማይ በሲሉ ዋላ ሓንቲ ሰጎብሎ ነገር የለን። ብማይ በሲሉ ብፅሬት ሓፂብና ኣለና፣ ግን ፎርማ ክገብረልና እንተደሊና ብስላይስ እንተደሊና ከዓ ብከምዚ ገባብ መትሮ ንኽእል። ዝኸበርኩም ተኸታተልትና እቲ ንሃብታም ሰላጣ ዘለየና ስቤዛ ብሙሉእ የእቲና ወዲእና ኣለና። ሕጂ ተሪፍና ዘሎ ሓዋዊስካ መቐራቢ ማለት እዩ። ከምዛ ክትሪኢና ፅንሕኩም መታቴርና ወዲእና ኣለና ብሙሉእ ኣስቤዛ ወየቲና ኣለና። ሕጂ ተሪፍና ዘሎ ሕውስውስ ኣቢልካ ምምጋብ ማለት እዩ። ከይተጠቕሰ ክሓልፍ ዘይግብኦ ማለት እዩ።

ሰላጣ ተመቲሩ ሙሉእ መዓልቲ ክውዕል ከሎ ኣብ ጥዕናኻ ካልእ ጉድእቲ ዘምፅእ ምክንያቱ ባክተርያ ብዝሕ ናይ ምእካብ ባህሪ ስለ ዘለዎ ክንዲ ዝኾነ ከዓ ቀቀልጢፍና ድውዳእ ሰላጣ ኢና ክነዳሉ ዘለና ዳኣ እምበር ብሙሉእ ሓዋዊስናዮ ሙሉእ መዓልቲ ክውዕል የብሉን እዚ መፀ ሰብ ከምቲ ካልእ መግብስ ኣይኮነን ሰላጣ ምክንያቱ ሓዊ ሓልፎን እዩ ኣብኡ ከሎ ዝብላዕ ዝሑል መግቢ ስለ ዝኾነ እጂ ተሓዋዊሳ ወዲኣ ትልና ኣላ ንሽዱሽተ እዚ ኣባላታ ስድራ ቤት ሓሲበ ኣዳልዮ ዘለኹ እዚ መግቢ ንሽዱሽተ ሰባት ከድረል ንኽእል ወይ እውን ከም ጣዕሞት ዝደለናዮ ክንወስቶ ንኽእል ብፍላይ ከዓ ኣብ ግዜ ደራርፉ ኩስ ዝበለ መግቢ ክንደሊ ክንብል ከለና ወይ እውን ክብድ ዝበለ መግቢ እንድሕር ዳ ቀትር ተመሲሕና ምሸት ከዓ ፍኩስ ዝበለ መግቢ ስለትደሊ ብከምዚ ገባብ ተደሪርና ክንሓድር ንኽእል ማለት እዩ።

0: Sehr gern, na, bewährt, na. ዝኸበርኩም ተኸታተልትና ከምዛ ትርእይዋ ዘለኹም ሰላጣና ወዲና ኣለና። እዛ ሰላጣና ኣብ ግዜ ድራር ዝበዝሕ ግዜ ፍኹስ ዝበለ መግቢ ክንደሎ ከለና ያ ንምገባ። ክቡራት ተኸታተልትና እዛ ለማዓንቲ ደሊናያ ዘለና ሃብታም ሰላጣ ነዚ ትመስል ዝተፈላለየ ዓይነት ትሕሱኡን ዝተፈላለየ ዓይነት ሕብርታትን ሒዛ ኣዝያ ምልክዕቲ ኮይናትልና ኣላ። ንመኣዛዊ ትሕስኡን ውሕስነት መግብን ኣመልኪቶም ከዓ ክኢላታት ስነ መኣዛ መግብን ውሕስነት መግብን መብርህኹምናዮም ብሓባር ንከታተል ንቐደም በሎ።
1: ኣዝዩ ጥዕንድራ እዚ ቅድሜና ዘሎ መግቢ እቲ ንኣቶም ኣዛዊ ትሕዝቶን ጥዕናዊ ረብሓታቶም ክርኢ ከለና እዚ መኣዲ እዚ ከባቢ 6600 መጠን ሓይሊ ኣብ ሓደ መኣዲ ተቐሚጥና ኣሎ። ንሓደ ውልቀ ሰብ ድማ ከባቢ 275 ዝኾኑ መጠን ሓይሊ ይሂበና። ካብዚ መኣዲ እዚ ከባቢ 28 ካርቦሃይድሬት ክኾን ከሎ 25 ፕሮቲን 12 ድማ ስብሒ እዮም። ኣብዚ መኣዲ እዚ ቀንዲ ክንፀቕጠሉ ዝደሊ ግን እቲ ዝበዝሒ ትሕዝቶ ሒዝዎ ዝርከብ ቫይታሚንን ማዕድንን ክኾን ከሎ እዩ። ኣብ ቫይታሚን ዝበዝሑ ቫይታሚን ኤ፣ ፎሌት ዝበሃል፣ ራይቦፍላቪን፣ ናያሲን ዝበሃሉ ብጣዕሚ ኣዝዮም ጠቐምቲ ዝኾኑ ቫይታሚናት ኣብዚ መኣዲ እዚ ይርከቡ። ናያሲን ክንርኢ ከለና ቀንዲ ኣብቲ ናይ ስርዓተ ምሕቃቅ መግቢ ኣብ ማዕናጡ ዝኾነ ዓይነት ከም ውፃእ ዝመስል ሕማማት ንኸይመፅእ ዝከላኸል ዓይነት ቫይታሚን እዩ። ብዘይካ ንሱ እዚ ራይቦፍላቪን ንብሎ ድማ ወይ ከዓ ቫይታሚን ቢ2 ዝበሃል ማለት እዩ። እዚ ከዓ ነቲ ኣብ ምሕቃቅ ግሉኮስ፣ ፕሮቲን፣ ስብሕታትን ድማ እዚ ይእካይደልና ማለት እዩ። ስለዚ እዚ መኣዲ እዚ ማለት እዩ ኣዝዩ ሃብታም ዝኾነ ናይ ቫይታሚን ትሕዝቶ ኣለዎ። ማዕድን ክንርአ ከለና ድማ ብተወሳኺ ቀጠለያ ሕምልቲ ኣዝዮም ብማዕድናዊ ዝኾኑ ትሕዝቶ ሃብታማት ስለ ዝኾኑ ዘይመስሉና ኣብ ፀባ ጥራይ ዝርከቡ ዝመስሉ ከም በዓል ካልሽዮም መሳሊ፣ ማግኔዥዮም፣ ፖታሽዮም፣ ሶድዮም ዝኣመሰሉ ብዙሓት ብዙሓት እውን ከም በዓል ሰሌንዮም፣ ኮፐር፣ ዚንክ ዝበሃሉ እዚኦም ውን ሒዝና ይርከብ። ካብዚኣቶም ከም ሶድየምን ፖታሽየምን ክንርኢ ከለና እዚኣቶም ካብ ቀጢን መዓንጣ ናብ ሰራዊር ደም ካልእ ድማ ካብ ዋህታት ደም ከባቢኡ ዘሎ ፕላዝማ ዝበሃል ፈሳሲ ካብኡ ንውሽጢ ድማ ንኸኣቱ ዝሕግዙ ማዕድናት እዮም። ስለዚ እዚ ሃብታም ሰላጣ ኣዝዩ ፅቡቅ ዝኾነ ትሕዝቶ ስለ ዘሎ ንመገቦ
2: ሕራይ ንድሕነት መግቢ ዝምልከት ክንዛረብ ከለና ከዓ ድሕነት መግቢ ፅናሓለየ ደ ይበሃላ ኣሻማዊ ዘይኮነ ጉዳይ ስለዝኾነ ኣብ መግቢ ኣብ ንምገበሉ ግዜ ንኣብነት ከም በዓል ሰላጣ ዝኣመሰሉ ብጥሩሑ ንምገቦም ወይ ከዓ ከየብሰና ንምገቦም መግብታት ብደቂቕቲ ኣዋስያን ክብከሉ ስለዝብሉ ቅድሚ መግቢ ምምጋብና ብግቡእ ክነፅርዮምን ክንሓፅቦምን ኣለና። ብተወሳኺ እውን ሕብረተሰብ ወይቲ ስራሕ መግቢ እቲ ሕብረተሰብ ነቲ ክሽነ ኣታሕዞ ኣብ ክሽነ ብፅፈት ክዓዝ ክኽእል ኣለዎ፣ ብዝተኻለ መጠን ከፅፈት ክኽእል ኣለዎ። ብተወሳኺ እውን ሽንቲ ቤት ፀኒሑ ጓሓፍ ፀኒሑ ኣብ ዝመፀሉ ግዜ ንኢዱ ብግቡእ ከፅር ክኽእል ኣለዎ ማለት እዩ። ብተወሳኺ እውን ካብ መግቢ ትሰርሕ ሰብ ኣዝማልቶ ፅፍሪ ካልኦት ዳኣመሰሉ ጨጉራ ብግቡእ ክሽፍን ክትቀል ኣለዋ ማለት እዩ። እዚ እንተጌርና ነቲ መግቢ ውሕስነቱ ሓልዩ ንነዊሕ ግዜ ክፀንሐ ነገር። ብተወሳኺ እውን ከምዚኦም ዳኣመሰሉ መግብታት ንውሕ ዝበለ ሰዓታት ኣብ ንቡር ኩነታት ወይ ከዓ ኣብ ናይ ሙቐት ናይ ገዛ ክነቐምጦም የብልና። ምክንያቱ ንቡር ኩነታት ወይ ከዓ ዛሕልን ሙቐትን ንተዋስያን ንክዓብ ምቹ ባይታ ስለዝፈጥር ብዝተኻለ መጠን ኣብ ዛሕሊ ትሕቲ 4 ዲግሪ ሴንቲግሬድ ንውሕ ዝበለ ሰዓታት ክነቐምጦም ክንቀል ኣለና ማለት እዩ።
3: ዝኸበርኩም ተኸታተልትና ናባኹም ከነብሎ ዝፀንሕና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶ ይርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም። ሰላም ቅነ ንኹልና፣ ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ንዝፀንሑ መደባት ኤሪ ቲቪ ተኪእና ሰዓታት መደብ ህርመት ዝፍነወሉ ስለ ዝኣኸለ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ኣዋዲድና ናባኹም ናብ ተኸታተልቲ መደብና ንምዝናይ ከነቕርብ ተዳሊና ኣለና። ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? እዚ ንሎሚ ተዳልዩ ዘሎ ደርፍታት ኣብ ናይ ዕረፍቲ ግዜኹም ከዛኔኩም ተስፋ እንዳገበርኩ ከም መኽፈቲ ቀሪብና ዘለና ደርፊ ከላልየኩም። ንሎሚ ቀሪብና ዘለና ኣብ መኽፈቲ መደብና ናይ ገዲም ድምፃዊት ስነ ጥበባዊት ፅገ ተኽል ሰንበቲና ቀሪብና ዘሎና ካብ ደርፍታታ ሴሌሌይ እትብል ብኣ ክንጀምር ኢና። ተቓደስቲ ትሕዝቶና ክትኮኑ ደጊመ ብክብሪ እንዳዓደምኩ ናብ ሙሉእ ትሕዝቶታ ደርፊ ክንሰግር ኢና። ፍቅራዊት ደርፊ ኣብ መኽፈቲ ከምቲ ዝበልክዎ ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

ብናይ ገዲም ድምፃዊት ፅጋ ተክለ ሰንበት ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ክቡራትን ክቡራን ተኸታተልትና ኣህዲልና ጀሚርና ኣሉና ካብዚ ብምቕፃል ዘላትና ደርፊ ከላልየኩም ንሕጂ ቀሪብና ዘለና ደርፊ ናይ ድምፃዊት ዲና ተክለ ብርሃን ኣብ 224 ዝደረፈታ ከይትጋግእ እትብል ስራሕ ኢና ቀሪብና ዘለና ንሙሉ ትሕዝቶኣ ናብኣ ክንሰግር ኢና ደጊመ ክመለሰኩም።

ምስ ድምፃዊት ዲና ተክለ ብርሃን ፀኒሕና። ክቡራትን ክቡራን ተኸታተልትና ካብዚ ብምቕፃል ዘለዋና ደርፊ ከስግረኩም ሓንቲ ናይ ክልተ ገዳይም ድምፃውያን ሃገርና ሓቢረን ዝደረፍኣ ገዲም ድምፃዊት ዘይነብ በሽር ምስ ገዲም ድምፃዊት ሓጃይት መንደል ናይ ቢልየን ደርፊ ክትልወናያ ኣብ 2023 ዝሰርሓ ስራሕ ካብኣ ቀፂላ ቀሪብናያ ዘለና ደርፊ ፍቅራዊ ደርፊ ክትከውን እያ። ናይ ድምፃዊ መንእሰይ ረዘነ ዓለም ካብ ደርፍታቱ ቀቢፅ ክዶ እትብላ ብ 2024 ሰራሓ ደርፊ ኣክትከውን ተኸታቲለን ድሕር መቕራብን ደጊመ ክምለሰኩም።

ዲጊምናት መሊስና ኣለና ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ብምቕፃል ዘለዋና ደርፊ ናባኹም ክቐርበን እየ። ሓንቲ ናይ ድምፃዊት ፌቨን ሃፍቶም ካብ ደርፍታታ ሰለምለም እትብል ኣብዚ ሕጂ ሒዝናዮ ዘለና ዓመት ማለት እዩ ኣብ 2026 ሓዳሽ ስራሕ እያ ናባኹም ከነቕርባ ኢና። ካብ ቀፂላ ቀሪብናያ ዘለና ደርፊ ዝሓለፈ ዕንበባ ፍቕርና እትብል ሱዳናዊ ሃይደር ዝደረፋ ደርፊ ክትልወና ያ ንምሉእ ትሕዝቶ እንተኸታቲለ እንድሕር ምቕራበን ደጊመ ክመለሰኩም እየ። ሕጂ እውን ምሳና ክትሓብሩ ብክብሪ ይቅደም።